0: ኣይ ደቂ ሓላሚት፣ መቸም ኣብ ዓለም ለባም ሰብ ዘሎ ኮይኑ ኣይስምዖምን። ንምዃኑ ምዕራፋት ታሪኽና ኣየንብብዎን እዮም መስለኒ።
1: ብጣዕሚ ግርም እዩ ዝብለካ።
2: ምዕራፋት ታሪኽና መንጨረር እዩ ዘትሕዞም።
0: ክምሽልጠና ዘዘው ኣይዎማ በረድ ናይ ምቕያር ናይ 80 ዓመት ተመክሮ ከም ዘለና ይርስዕዎ እዮም መስለኒ። ዝሃነፅዎ ኽፍኣት ከመይ ነፍርሶ፣ ዝፍሕስዎ እከይ ከመይ ብትንትን ነእትወሉ ኣጥዒና ንፈልጥ ምዃንና ኣይተሰወጦምን ኣለ። ማስተርኪ ናይ ኩሎም ሽጠራታት ኣብ ኢና ከም ዘሎ ክንድርጉሓሎም ደሎምስ
2: ከምኡ ማሓሸ
1: እዚ ሞ መዓስ ጠፊእዎ።

0: እናፈለጡ እንዳኣሎም ዝገብርዎ ዘለዉ።
1: ኣብ ምድሪ ቤትና እሞ ቅንጣብ ከወብሶ ዝሕሰብ ኣይኮን ፈጺሙ እውን ኣይከውን። ኣሽንኳይ ኣብ ደንበና ኣብ ስግር ዝተሳወረ ቕልዑ እውን ኡፍ ኢልና ኸመይ ከም ዘጥፋእናዮ ሕጂ ኣብ ቤቶም ኮይኖም ይገረምሉ። ከመይ ጸወታ ቕድሚ ኻንብያ ይውዳእ ፈጺሙ ጠፊእና ይፈልጥ።
0: ጥምሮና ንኽዘርጉ ዘርእይዎ እከይ ዓጸፋ ከም ዘሕብረና ዘንጊዖም ኣለዉ።
2: ኬም በሎም ሰነፋት
0: ኣየናይ ስንፍናኸ እፍፍ
2: ፉዕ
1: ነቲ ኣንጻር መንነትና ዝድርብዎ ጸጸር ወዲ ጸጸር ሓድነትና ነቓዕ ኸይገጥሞ ከም መዕበሲ ኢና ንጥቀሙ። ብደምን ብሕግን ዝተረጋገጸ መንነት ኢና ውንውን። ንመቕበሪና ዝኽዕትዎ ጕድጓድ ፈልሲ ሓድነት ኢና ንትኽሉ። ንመንነትናን ክብረትናን ግምባርና ንህብ ቀባጻት ምዃንና ዘይወሓጠሉ እንተሎ ንመውረዲ ኻብ ቀይሕ ባሕሪ ከነምዕጎ ይከኣል እዩ። ገደናና ዘዘርከበ ተልሜደን ናይ ፖለቲካ ዝፃወተሉ ይኮነ። ዛንታና ካልኦት ክደርሱልና ፈጺምና ኣይነፍቅድን። ንኽኣሎይ ንኽኣሎ ንዓና እዩ ዝምልከ። ብስም ዲሞክራሲ ኣብ ቤትና ክተኽልዎ ዝብህጉ ፈልሲ ዕግርግር ገና ብሓሳብ ከሎ ኢና ንምሕዎ።
0: ዲሞክራሲ ብእምነትን ብወለንታን እምበር ብጸቕጢ ወይ ንኽሕጐስ ኢልና ንውሕጦ ኸኒና ኸምዘይ ምዃኑ ክፈልጥዎ ኣለዎ።
2: ሰልፍታት ስለ ዘብዛሓካ እናሻዕ ምርጫ ስለ ዝተኸየደ ብዛዕባ ዲሞክራሲ ወግሒ ጸብሐ ስለ ዝተመደረ ዲሞክራሲ ማለት ከም ዘይኮነ ግሩም ትፋይሃብና ኣለና ያ ጀማዓ።
1: ንዲሞክራሲ ብጭርሖታቱ ዘይኮነ ብተግባራቱን ውፅኢታቱን ኢና ንግምግሙ። ንድሕሪ ዝመልሰና ሃገር ዘራርግ መተፋነኒ ፖለቲካ ፈጺሙ ፖለቲካን ኣይኮን። ብቕርሺ ወዲ ቕርሺ ዝምወል ከም መሽረፈት ብባህግታት ስግር ዝገማጠል ፖለቲካ እዚ እውን ብፍጹም ፖለቲካን ኣይኮነን። ፖለቲካና ፖለቲካ ሃገር፣ ፖለቲካና ጽነት፣ ፖለቲካ ሓፋሽ፣ ፖለቲካ ሓድነት፣ ፖለቲካ ፍትሒ፣ ፖለቲካ ምዕሩይነት፣ ፖለቲካ ምኸተ፣ ፖለቲካ መንነት፣ ፖለቲካ ስኒት፣ ፖለቲካ ምሕዝነት እዩ ፖለቲካና። ብዝመጸ ይምጻእ ኻልእ ፖለቲካ ፖለቲካና ኣይኮነ ፈጺሙ እውን ፖለቲካና ኣይከውንን።
0: ፍልስፍናና ፍሉጥ እዩ ሓደን ዘይቅየርን ፍልስፍና ኣማዕ ዲኻ ምጥማት
2: ንዓይ ይጣዕመኒ እምበር ናይ ካልእን ናይ ጽብሓን እንታይ ገድሰኒ ዝብል ኣይኮነን ፖለቲካና። ትርጉም ሓቀኛ ናጽነት እንታይ ምዃኑ ብኣምነት ዝተመስከረ እዩ ፖለቲካና።
1: ኣብ ውሽጢ ብኸቢድ ማዕበላ ዝናወፅ ባሕሪ ጽንዕቲ መርከብ ዘምስለና እዩ ፖለቲካና። ሰውራና ጸኒዑ ዝመከተን መኪቱ ዝተዓወተን ብሓያል መኸተ ህዝቢ እዩ። መኸተና መኸተ ህዝቢ እዩ። ሰራዊትን ህዝብን ዝሃገር ከዓ ንሓደ ዕላማ ዝሰርሑ ሰራዊት ሓርነት እዩ። ሰራዊት ምክልኻል ሃገር መላእ ህዝቢ ኤርትራ ምዃኑ ኩሉ ዝፈልጦ እዩ።
2: መኸተን ዓወትን መለለየነ ምዃኑ ኩሉ ዝፈልጦ እዩ።
1: እዚ እውን ናይ ኣጋጣሚ ኮነ ንሕና ክንከውን ተጋዲልና ንሕና ኮይንና ኸዓ ንነብር ኣለና። ብጕንዖን ምጽወታን ኣይኮነን ናጽነት ተረኺቡ ብልብና እናጠመትና ኢና ሰላምና ውሒስና። ንረብሓ ሓፋሽ ነቐድም፣ ኣርሕቕና ንጥምት፣ ምቕርሐ ጸጋታት ንኣምን። ኤርትራውያን ኢና ንሕና።
0: ዘይነፍቅድ ቅንጣፍ ካብ መሬትና ዘይንብህግ ናይ እንዳማትና ንሕና ኢና። ንሕና ው ኤርትራውያን
1: ብሓይልን ተሃዲድን ኣይንርዕድ ኣይንምብርከኽ። ንሸፈጥን ዓለቑን ኣይንርዕም። ንወሽለኽለኽን ቈልመጽመጽን ክብረትናን ክብርታትናን ኣይንሸይጥን። ተጸበበ ኣይንጭነቕ፣ ተተረረ ኣይንሰንፍ። ሰሪሕና ኣይንደክም። ራሕጽናን ደምናን ሕይወትናን ኣይንበቅቕን። ክሳብ ዕላማና ንጭብጥ፣ ፈጺምና ኣይንሕለልን። ኪኖ እምነትን መብጽዓን ትማልን ሎምን ደጋጊምና ዘረጋገጽናዮም ክብርታት እዮም። ጽባሕ እውን ኣጥዒና ኹን ኵሎዖም ኢና። እዚ ኸዓ ብደምን ብሕግን ዝተረጋገጸ እምበር ስኑዕ መንነት ኣይኮነ።
0: ዓቕልን ትዕግሥትን ዝሕላገቱ ርግኣት እዩ መንነትና።
2: ጃህራ ዘይንታይና ግብሪ እዩ ማንነትና።
1: መንብርካኽ ዘይንፈልጥ ክብሪ እዩ መንነትና። ክብሪ መንነትካ እሞ መንነትካ ሓልዩ።

ስለዚ በሊኩም ቃድረስ ሰላምትና ትብፅሓኩም ሓይሳ እንጎ ሓይሳት መተቕብለትና በርናምጅ ኣረፅቀና ዝተብደልየና ለትፈናተ ሓልየት እንተፀበጥና ምልዓል ሰዓት ምስልኩም ግን ኣተላለየቱ ወንሻላ የ ዮም ላንቀድማ ሓልየት የ ክልኩም ግትታብዑ ብድግማ ንሳይቺ ዓባይት ኣወለት ሕላየት በርናምጃን ከስትባ ሕላየት ዓብዪ ፈናን መሓመድ እድሪስ ዓብደላሽትራና ምነፍቱያት ሓልየቱ ሸገርጊሮላ ትብል እባቱ ናዮም በርናምጅ ኣረፅቀና ግን ንክሰቱ በርናምጃ ዝተብደልየና መታብዓት በኪተዲም ተምነ ዲ ብኣወለይት ሕላየት ክልዓዲኩም

0: እቲ መሬት ነቲ ብታሪክ ጥራይ ዝፈልጥዎ ዝነብሩ ግፍዕታት ገዛእቲ ብስእሊ ምቕራቡ ብዝቐለለ ንምርድኡ ዝሕግዝ ሓይሊ ከም ዝነበሩ ብምጥቃስ ንመንእሰያት ብፍላይ ዝያደ ሓላፍነት ከም ዘሰክም ኣገንዚቦም። እቲ ስእላዊ ምርኢት ኣቐዲሙ ብማንያት 20 ሰነ ኣብ ማእከል ኣስመራ ቀሪቡ ምንባሩ ዝዝከር እዩ። ገዛእቲ ስርዓታት ኢትዮጵያ ህዝቢ ኤርትራ ንምርዓት ካብ 1964 ክሳብ 1976 ኣብ ዝተፈላለየ ዓውደ ኩናት ናይ ዝተሰውኡ ተጋደልቲ ሬሳታት ኣብ ማእከል ከተማ ከረን ይስቀልን ይስጣሕን ከም ዝነበረ ዝዝከር እዩ።
1: ኣብ ከተማ ከረን ንቕሓት ሕብረተሰብ እናበረኸ ብምምፅኡ ናብ ማኣዲ ትምህርቲ ክፅምበሩ ዝሓቶ ኣእምራውን ምዕባላውን ስንኩላን ቁፅሮም ይዛይድ ስለ ዘሎ ፅበትን ዋሕድን ኣብያተ ትምህርቲ ዕቱብ ኣቓልቦ ክወሃቦ ተሓቲቶም። ዳይረክተር ቤት ትምህርቲ ኣእምራውን ምዕባላውን ስንኩላን ኣብ ከረን መምህር ዓሊ ዓብደልቃድር ነሪ ናብ ዝሃበቶ ሓበሬታ ዓቕሚ ናይዛ ቤት ትምህርቲ ውሱን ስለ ዝኾነ ተወሰኽቲ ኣብያተ ትምህርቲ ክኽፈታ ተላብያ። እዛ ኣብ ኣካዳሚያዊ ዓመተ 212 213 ኣገልግሎት ዝጀመረት ቤት ትምህርቲ ሎሚ ዓመት ን46 ተምሃሮ ኣገልግሎት ክትህምፅናሓ ብምሕባር ምስ ዝረአ ዘሎ ናይ ምምሃር ድሌት ተወሳኺ ክፍልታት ክስራሕ ምስ መሻርክቲ ኣካላት ብምትሕባር ዝተኻየደ ፃዕሪ ንዝፀንሐ ፀዓቂ ብመጠኑ ዘቃልል ከም ዝኸውን ኣሚታ መምህር ዓልያ። ኣብ መወዳእታት ንስንኩላን ቆልዑ ምምሃር ልዑል ተገዳስነት ድሌት ተባላሕትነትን ዓቕልን ከም ዝሓትት ብምጥቃስ ኣብዚ ንዝሳተፋ ዘለዋ መምህራን መጊሳ ኣብ ከተማ ከረን ምስ ኣእምራውን ምዕባላኣውን ስንክልና ዝነብሩ 380 ኣባላት ማሕበር ከም ዘለው ዝፍለጥ እዩ። ኣብ ውሽጢ ሃገርን ወፃን ዝነብሩ ዜጋታት ንመሰሰኒ ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋኣትን ገንዘባዊ ወፍያታት ከም ዝገበሩ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሓቢሩ። ዝበፅሐና ሓበሬታ ብመልክዕ ፀብጻብ ተዋሂዱሎ ገረ መስቀል ገረ ዝግሄር ከቅርቦ እዩ።
2: ዝነብሩ ኤርትራውያን $5,500 ኣሜሪካ ብማሕበር ሕድሪ ሰማእታት ዝፍለጡ ኤርትራውያን ነበርቲ ሲንሲናቲ ሕብራት መንግስታት ኣሜሪካ $5,000 ኣሜሪካ ማሕበረኮም ኤርትራውያን ኣብ በርሊንገንን ከባቢኣን ፋሉን ረትሽካ ሽወደን 41178 ናቕፋ ኤርትራውያን ተቐማጦ ኣልምሁልትን ከባቢኣን ሽወደን 13389 ናቕፋ ኤርትራውያን ነበርቲ ከተማ ሄስልሆም ሽወደን ድማ 11201 ናቕፋ ንመሰሰነ ዓከን ሕድሪ ሰማእታት ኣበርኪቶም። እዚ ከምዚ ኢሉ እንከሎ ብኤሪ ኣሶሴሽን ደቡባ ምዕራብ ስቶኮልም ዝፍለጡ ዜጋታት 212885 ናቕፋ ማሕበረኮም ኤርትራውያን ኣብ ሮጋላንዳ ኖርወይ $10,000 ኣሜሪካ ቤት ትምህርቲ ካልኣይ ደረጃ ሓላይ 36,060 ናቕፋ ነባሪት ንሮምበርግ ጀርመን ዝኾነት ወይዘሮ ጽገወይኒ ተስፋ ዝጊ 700 ዩሮ ከምኡውን ነበርቲ ስዊዘርላንድ ዝኾኑ ኣቶ ኪዳነ ገብረ መድህንን ወይዘሮ ኣመተፅን ገብሪ ህይወትን $400 ኣሜሪካ ንምንባይ ስድራ ስዋኣት ወፍዮም።
1: ኣብ ዓዱ ኸላ ተምሃሮ ካልኣይ ደረጃ ብሞያውያን ሕርሻ እናተመርሑ ወፍረታት ምዕቃብ ማይን ሓመድን ኣሰላሲሎም ነቲ ስራሕ ዝመርሑ ሰብ ሞያ ሕርሻ ብዝሃብዎ ሓበሬታ እቲ መደብ መቐፀልታ ናይቲ ብተሳትፎ መላእ ነበርቲ ኣብ መሬት ሕርሻ ካካየድ ፀንሐ ናይ ምዝላይን ምምድማድን መደባት ከም ዝኾነ ብምጥቃስ ጥብ ዝበለት ማይ ዓቂብካ ኣብ ጥቕሚ ንምውዓል ዝዓለመ ከም ዝኾነ ገሊፆም። ኪላ ምዕቃብ ማይን ሓመድን ኣተወልደን ክኤል ፍስሃ ምዕቃብ ማይን ሓመድን እቶታውነት ሕርሻ ንምስሳንን ተባይታዊ ማይ ንምህብታምን ኣገዳሲ ከም ዝኾነ ብምሕባር ዝካየድ ዘሎ ስራሓት ዝያዳ ውፅኢት ምእንቲ ክህብ ኣብ ኩሉ ከባቢታት ተመሳሳሊ ተበግሶታት ክውሰድ ኣዘኻኺሮም። ርእሰ መምህር ቤት ትምህርቲ ካልኣይ ደረጃ ዓዱ ኸላ መምህር ተስፋይ ተስፋ ሚካኤል ድማ እቲ ተበግሶ ንሓረስቶት ደገፍ ንምግባር ዝተወስደ ከም ዝኾነ ኣረዲዩ። ኣብ ንዞባ ፎርቶ ሳዋ ብምትሕባር ፖሊስን ህዝብን ካልኦት መሻርክቲ ኣካላትን ዝተኻየደ ፃዕሪ ኣብ ምክልኻል ገበናትን በድላትን እወታዊ ውፅኢት ከም እተረኽቦ ተገሊጹ። ኣዛዚ መደበር ፖሊስ ፎርቶ ሳዋ ሰርጀንተ ኢብራሂም ዑመር ብ24 ሰነ ኣብ ምምሕዳር ከባቢ ስከንት ክናብ ኣብ ዝሃቦ ሓበሬታ ኣብ ቀዳማይ ረብዓ ዓመት ተርእዮ ገበናትን በደላትን ሳዕቤናቶምን ንምግታእ ኣብ ምብራኽ ንቕሓት ዘተኮረ ዕማማት ከም እተኻየደ ብምጥቃስ ከም ውፅኢቱ ዝተርእዮ እናንቆልቆሎ ይመፅእ ከም ዘሎ ሓቢሮም። ገበናት ከይተፈፀሙ ክትከላኸሎም ከም ዝቐልል ዝጠቐሰ ሰርጀንተ ኢብራሂም ጎንጎንቲ ኣብ ህዝብን ተምሃሮን ብፖሊስ ዝካየድ ኣስተምህሮታት ገበናትን በደላትን ዝፅየን ክብርታት ሕብረተሰብ ክዕቀብን ናብ መንእሰያት ክመሓላለፍን ኣዘኻኺሮም። ተሳተፍቲ ኣብ መወዳእታ ኣፍልጦም ኣብ ሕጊ ዘዕቢ ኣስተምህሮታት ብቐፃልነት ክካየድ ህዝቢ ተጠቃሚ ትካላት ማሕበራዊ ኣገልግሎት ክኸውን ምጥርናፍ ዓድታት ክድፍኣሉ ሃሳይ ልምድታት ዝፍፅሙ ኣካላት ኣራሚ ስጉምቲ ክውሰደሎም ሰላምን ፀጥታን ንክዋሕስ ድማ ህዝቢ ኣብ ጎኒ ፖሊስ ብምዃን ኣበርክትኡ ክዕዝዝ ዝብል ርእቶታት ኣቕሪቦም። ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትታልም ክትቅፅሉ ደጊምና ብክብሪ ንዕድም።

ሃገራት ምዕራብ ንሩስያ ብዓውደ ኩናት ክስዕራ ስለ ዘይከኣላ ውሽጣዊ ዕግርግር ክፈጥራ ይፍትና ከም ዘለዋ ፕረዚደንት ቭላድሚር ፑቲን ሎሚ 29 ሰነን ሰብ መዘሃገሩ ኣብ ዝሃቦም መግለፂ ወቂሱ። ብደገፍ ስለይ ሃገራት ምዕራብ ኣብ ሰላማዊ ዕላማታት ሩስያ ዝፍፀም ዘሎ ተደጋጋሚ ናይ ድሮናት መጥቃዕቲ ኣካል ናይቲ ውሽጣዊ ሕንፍሽፍሽ ንምፍጣር ክካየድ ፀንሐ ግዳማዊ ሸርሕታት ምዃኑ ፕረዚደንት ፑቲን ኣረድዮም። ንዩክሬን ክግበር ፀንሐ ወተሃደራዊ ደገፍ ዕላምኡ ስለ ዘይወቕዐ ሃገራት ምዕራብ ንሩስያ ንምድኻም ናይ ሸርሒ ሜላታት ክቀያይራ ከም እተገድዳ እውን ኣፍሊጡ። ዩክሬን ካብ ዝሓለፈ ቀረባ ሳምንታት ጀሚራ ኣብ ትካላት ፀዓትን ካልእ ሰላማዊ ዕላማታትን ሩስያ እትገብሮ መጥቃዕትታት ኣስፊሓቶ ከም ዘላ ዝጠቕሱ ፀብጻባት ከም ሳዕቤኑ ሰብኣውን ንዋታውን ክሳራታት ከም ዝወሰኸ ኣርድዮም። ሩስያ ከም መልሰ ግብሪ ናይቲ መጥቃዕትታት ኣብ ልዕሊ ዝተመርፀ ዕላማታት ዩክሬን ከቢድ ደብዳብ ተካይድ ከም ዘላን እቲ ስጉምቲ ብዝሰፍሐ መልክዑ ከም እትቕፅሎን እያ ትገልፅ ዘላ። እዚ ከምዚ ኢሉ እንከሎ ላቲቪያን ዩክሬንን ኣብ ምዕባል ድሮናት ዘተኮረ ስምምዕ ከቲመን። እቲ ስምምዕ ንሰራዊት ዩክሬን ዘገልግላ ድሮናት ኣብ ግዛኣት ላቲቪያ ንምፍራይ ዝዓለመ ምዃኑ ሰመዚ ምክልኻል ክልትኤን ሃገራት ገሊፆም። ኣቐዲመን እውን ጀርመን እትርከበን ሓያሎ ሃገራት ምዕራብ ምስ ዩክሬን ተመሳሳሊ ስምምዓት ክፍርማ መፅንሐን ዝዝከር እዮም። ህዝባዊት ሪፓብሊክ ቻይና ምውሓስ ልኡላውነትን ግዛኣታዊ ሓድነትን ቤላሩስ ዘለዋ ደገፍ ኣነፂራ። እዚ ዝተገልፀ ሎሚ 29 ሰነ ኣብ ቻይና ምብፃሕ ዝፈፀመ ፕረዚደንት ቤላሩስ ኣሌክሳንደር ሉካሸንኮ ምስ ፕረዚደንት ሺጂንፒንግ ኣብ ከተማ ቤጂን ኣብ ዘካየዶ ዝርርብ እዮም። ቤላሩስ ካብ ቀንዲ መሻርክቲ ቻይና ምዃና ዝገለፀ ፕረዚደንት ሺጂንፒንግ ኩሉ መድያዊ ዝምድንአ ንምምዕባል ዝካየድ ፃዕሪ ከም ዝሰፍሕ ኣረድዮም። ፕረዚደንት ኣሌክሳንደር ሉካሸንኮ ብወገኑ ሃገሩ ምስ ቻይና ዘለዋ ዝምድና ንምስፋዕ ከም እትሰርሕ ብምጥቃስ ተበግሶ ሓደ ቅናትን ሓደ መንገዲ ንምዕዋት ከም እትፅዕር ኣፍሊጦም። ክልቲኦም መራሕቲ ሃገራቶም ኣብ ምውሓዝ ዞባውን ዓለማውን ፀጥታ ዘለውን ምትሕባር ከስፋሓ ኣብ ምምዕባል ንግዲ ወፍርን ትሕተ ቅርፅን ድማ ብሓባር ክሰርሓ ዝኽእል ስምምዓት ተፈራሪሞም። ቻይናን ቤላሩስን ኣብ 2025 ናይ 9 ቢልዮን ዶላር ንግዳዊ ምልዋጥ ከም ዘካየዳ ፀብጻባት የረድኡ። ኣውስትራልያን ሪፓብሊክ ቫንዋቱን ኣብ ፀጥታን ወፍርን ዘተኮረ ውዕላት ተፈራሪበን። ብመሰረት እቲ ውዕላት ኣውስትራልያ ኣብ ፀጥታዊ ውሕስነት ናይታ ደሴታዊት ሃገር ተረኣ ክትፃወትን ኣብ ውሽጢ 10 ዓመታት ዝትግበር ልዕሊ 340 ሚሊዮን ዶላር ክትከፍልን እያ። ብዘይካዚ እቲ ውዕላት ኣውስትራልያ ኣገደስቲ ፅላታት ሪፓብሊክ ቫንዋቱ ወፍሪ ክትገብር ዘፍቅድ ምዃኑ ቀዳሞት ሚኒስትራት ክልቲኤን ሃገራት ኣፍሊጦም። እዚ ከምዚ ኢሉ እንከሎ እቲ ስምምዓት ኣውስትራልያ ኣብ ዞባ ፓሲፊክ ፅልዋ ክትዕቢ ባይታ ከጣጥሕ ከም ዝኽእል ተንተንቲ ይእምቱ። ህዝባዊት ሪፓብሊክ ቻይና ምስ ቫንዋቱ ዝዓበየ ንግዳውን ወፍራውን ርክባት ካብ ዘለዎን ሃገራት ምዃና ዝጠቕሱ ፀብጻባት ነዚ ምስ ኣውስትራልያ ከቲማቶ ዘላ ስምምዓት ብዕቱብ ክትጥምቶ ከም እትኽእል ይግለጽ። መጠን ንግዳዊ ምልውዋጥ ቻይናን ሃገራት ማእከላይን ምብራቕን ኤውሮፓን ኣብ 2025 ንዓስራይ ተኸታተለ ዓመት ዕብየት ከም ዘርኣየ ፀብጻባት ሓቢሮም። ክልቲኦም ወገናት ኣብ ዝሓለፈ ዓመት ልዕሊ 150 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዱ ዝጠቐሱቶም ፀብጻባት ካብቲ ናይ 2024 ዝነበረ ብኣሳት 10 ቢልዮን ዶላር ክብ ከም ዝበለ ኣረድዮም። ሕርሻውን ኢንዱስትርያውን ፍርያት ካብቶም ቀንዲ ምልውዋጥ ዝተኻይደሎም ምንባሮም ተፈሊጡሎም። ቻይናን ሃገራት ማእከላይን ምብራቕን ኤውሮፓን ነቲ ንግዳዊ ምልውዋጥ ኣብዚ ዓመት እዚ ናብ ኣስታት 200 ቢልዮን ዶላር ክብ ከብሎ ይሰርሓ ክምህላወን ገሊፀን። ኢራንን ዒራቅን ኣብ ምውሓዝ ዞባዊ ፀጥታ ንግድን ፀዓትን ብሓባር ክሰርሓ ምዃነን ሓቢረን። ሚኒስትራት ጉዳያት ወፃኢ ክልቲኤን ሃገራት ትማሊ 28 ሰነ ኣብ ከተማ ባቅዳድ ኣብ ዘካየድዎ ዝርርብ ሃገራቶም ምትሕጋዘን ዝሕይላሉ እዋን ሕጂ ምዃኑ ብምጥቃስ ስሩዕ ናይ ምምኽኻር መደባት ክህልወን ተሰማሚዖም። ሚኒስትር ጉዳያት ወፃኢ ዒራቅ ፉኣድ ሑሴን ኣብ ዝሃቦ መግለፂ ኣብ ማእከላይ ምብራቅ ተፈጢሩ ዘሎ ዘይርግእ ኩነታት መላእቲ ዞባ ኣብ ፀጥታዊ ሓደጋ እትይዎ ከም ዘሎ ብምጥቃስ ሃገሩ ብሰላም ንምዕራፉ ተረኣ ክትፃወት ድልውቲ ከም ዘላ ኣረድዮም። ኣሜሪካ ኣብ ኢራን ወሲናቶ ዘላ እገዳ ከተልዕሎ ኢራን ድማ ንመጻቢ ሆርሙዝ ንንግዳውያን መራኸብ ክፉት ክትገብሮ ሚኒስተር ጉዳያት ወፃኢ ፉኣድ ሑሴን ፀዊዖም። ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅጂ ብወገኑ ሃገሩ ተኸሲቱ ዘሎ ወጥሪ ብዘተከዓርፍ ድሌትን ቁርብነትን ከም ዘለዋ ብምጥቃስ ኣሜሪካ ተኩታኺ ወተሃደራዊ ንጥፈታት ካብ ምክያድ ክትሕየብ ኣተሓሳሲቡ። ደቡብ ኮርያን ጃፓንን ወተሃደራውን ፀጥታውን ዝምድነአን ከደንፍዓ ተሰማሚዐን። እቲ ስምምዕ ሚኒስትራት ምክልኻል ክልቲኤን ሃገራት ብ28 ሰነ ኣብ ከተማ ሶል ደቡብ ኮርያ ብዘካየድዎ ዝርርብ ተበፂሖም። ከም ኣካል እቲ ስምምዕ ደቡብ ኮርያን ጃፓንን ሓባራዊ ወተሃደራዊ ልምምድ ከስፍሓን ፀጥታዊ ሓበሬታ ክለዋወጣን ምዃነን ተፈሊጦም። ብዘይካዚ ኑክሌሳዊ መደባ ሰሜን ኮርያን ምብዳ ክተሓባበራ ምዃነን ኣብቲ ርክብ ኣፍሊጠን። እዚ ከምዚ ኢሉ እንከሎ ዞባዊ ፀጥታ ንምውሓስ ምስ ኣሜሪካ ዘለውን ፀጥታውን ወተሃደራውን ምትሕባር ከም ዘስፍሓ ሓቢረን። መራሕቲ

ደቡብ ኮርያን ጃፓንን ኣብ ፈለማ 226 ኣብ ዘካየድዎ ዝርርብ ኣብ ዲፕሎማሲ ፀዓትን ምክልኻልን ዘተኮረ ስምምዓት ከም እተፈራረሙ ፀብጻባት የረድኦም። ኣብ መንጎ ጎረባብቲ ሃገራት ፓኪስታንን ኣፍጋኒስታንን ሓድሽ ውግእ ክውላዕ ከም ዝኽእል ይቃልሓሎ። እዚ ዝተሓበረ ፓኪስታን ትማል 28 ሰነ ኣብ ኣፍጋኒስታን ብዘካየደቶ መጥቃዕቲ ኣየር ብውሕዱ 30 ሰባት ከም እተቐትሉ ድሕሪ ምቀልሑ እዮም። በቲ መጥቃዕቲ ልዕሊ 70 ከም ዝቆሰሉ ዝገለፀ መንግስቲ ኣፍጋኒስታን ምላሽ ክህበሉ ምዃኑ የጠንቀቕ ስለ ዘሎ ብኸፊል ሃድኡ ዝፀንሐ ወተሃደራዊ ወጥሪ ክልቲአን ሃገራት መሊሱ ከይዓርግ ተሰጊዩ ኣሎ። መንግስቲ ኣፍጋኒስታን ኩሎም ግዳያት ሰላማውያን ሰባት ምዃኖም ክገልፅ እንከሎ ፓኪስታን ግን ናብ ሽበራውያን ዕጡቃት ምዃኖም እያ ሓቢራ ዘላ። ፓኪስታንን ኣፍጋኒስታንን ኣብ መንጎአን ዘሎ ወጥሪ ንምህዳእ ስምምዕ ምቁራፅ ተኩሲ ክገብራ እኳ እንተተሰማምዓ ብተደጋጋሚ ክጥሕሶኦም ምፅንሐን ፀብጻባት የረዶም። ክልቲአን ሃገራት ካብ ፈለማ 226 ብዘካየድኦ ምልውዋጥ መጥቃዕትታት ልዕሊ 600 ሰባት ከም እተቐትሉ እዩ ዝግለጽ። ኣብ ስዑድ ዓረብ ብ28 ሰነ ብዘጋጠመ ሓደጋ ምውዳቕ ሄሊኮፕተር ብምልኦም 14 ተሳፈርታ ሞይቶም። እታ ዋንነት ኩባንያ ነዳዲ ኣራምኮ ዝኾነት ሄሊኮፕተር ኣብ ውሽጣዊ በረራን ከላ ዛጊድ ጠንቁ ብዘይተነፀረ ምክንያት ነቲ ሓደጋ ከም እተቃልዐ ተገሊፆም። ጠንቅቲ ኣብ ምብራቃዊ ሸነኽ ስዑዲ ዓረብ ዘጋጠመ ሓደጋ ንምንፃር መርመራ ይካይድ ኣሎ። እዚ ከምዚ ኢሉ እንከሎ ኣብቲ ማሳል ዕለት ኣብ ፈረንሳ ብዘጋጠመ ሓደጋ ምውዳቕ ንእሽቶ ነፋሪት 11 ተሳፈርታ ከም ዝሞቱ ተቃሊሖም። እታ ነፋሪት ኣብ ሰሜናዊ ምብራቅ ፈረንሳ ጠንቁ ብዘይተነፀረ ምክንያት ከም ዝወደቐት እዩ ዝቃልሕ ዘሎ። ዜናዊ መሰናድኦና ንምዛም ቀንዲ ነጥብታቱ መበል 16 ሻምፒዮን ቅድድም ብሽክለት ኤርትራ 226 ብዓወት ተቃዳማይ ሚልክያስ ማእከለ ተዛዚሞ። ንግፍዕታት ገዛእቲ ሓይልታት ኢትዮጵያ ዘጉልሕ ስእላዊ ምርኢት ኣብ ከተማ ከረን ንህዝቢ ቀሪቡ። ኣብ ዓዱ ኸላ ተምሃሮ ካልኣይ ደረጃ ብሞያውያን ሕርሻ እናተመርሑ ወፍራታት ምዕቃብ ማይን ሓመድን ኣሰላሲሎም። ሃገራት ምዕራብ ኣብ ሩስያ ውሽጣዊ ዕግርግር ክፈጥራ ይፍትና ከም ዘለዋ ፕረዚደንት ፑቲን ወቒሱ። ቻይና ምውሓስ ሉላውነትን ግዛኣታዊ ሓድነትን ቤላሩስ ዘለዋ ደገፍ ኣነፂራ። ኣውስትራልያን ሪፓብሊክ ቫንዋቶን ኣብ ፀጥታን ወፍርን ዘተኮረ ውዕላት ተፈራሪመን። ዝኸበርኩም ተዓዘብትና ንሰዓት ዝተዳለዎ ዜናታት ኣብ ዝተዛዚምሎን ስለምክተልኩም ነመስግን። ምስተረፉ መደባትና ንሓድገኩም ብወገና ብሮክ ምሸት

0: አሰባድ ዋና ሌዋና ገበሌ አሰባድ ፈንዳ ሀድ ሁክተር ደጊባይ አሰባድ ፈንዳንታ ወከስ ደጊቶን ባሌማይ ሚን ከብዳድሖ ገበራድሖ ሲንሲን ቡዳክ ኔፈናህ ባህተም አሰባድ ዋና ሌ ዋና ገበሌ
1: አሰባድ ፈዳየ ከስያም በደዳ deysa kubediya bembadada asabad fadaiya kasrage mala bisol galli mongo akka hagarada asabad faranta waggabarata asabad fadana mahkamanaha duma mongo waqta mahtekkegiba asabad faranta koita dufule asabad wannale wannaggabale asabad wannale wannaggabale
2: nitibti nahabi كوس تبتي لينو غرغر ملغه حق سيرلغه بيديني كسه قال لي دفله نقد ميناي نحابي

ኣዘይ መብድግማ ንቕብልትኩም ለይኩም እተቕብለትና ምን እንዳትልየና ክልሕላይት ናይ ወጠን ግል ንቐድምቱ ኢሎም ኣዘለለ ትቐድሞ ዓበይ ፈናኒና ቶም ቶሞ ብዙሕ ጀሙር ለቦም ንኣወላይ ሕላየት ሳሆ ግትግባእቱ ሕላየት ዓብይ ፈናን ዓብዱ ዓብደላ ዓጀቤና ሕላየት ወጠን ግትግባእቱ ግለ እንተተለየትመየ ባትክ በዓል መራ

ዜማ ቅበለትኩም ለኩም ንንዳት ለና ሕላየተ ፈናን ዱልያመት ለና ባለቱ ምክኤል ገብረ ክርስቶስ ምን ሓሌቱ ሓቲ ሕላየቶ ግልነቐድምቱ ወከም መግሎታ ብዕየ እትክል በርናምጅና ምን ሓሌት ሜዳን ሓቲ ሕላየት ለንቀድም ግልዮም ምን ዓበይ ፈናን ኢና በርዶ ሓቲ ሕላየት ምን ሓሌት ሜዳን ግልነቐድምቱ ብድማ ግለቕብልቱ ናይ ምን ሕላየት እዱልያም ከምስል ህለና ኣዜማ ምስልና ግትታብዑና ወምስልና ግትሃሎ ሰይቻ ዓባይታ ከዲባ ሓልየቱ ግንስዓዴ

0: ህዝቡ ሓይልታት ዝነበራ ዓድታት ቴብ ሒዛያት መፅእ እቲ ደርፊ እውን ናይ በዓል ወዲ ትኹል እዩ ነይሩ። ወትኹል ኣብዚ ኣብ ዝካየድ ዝነበረ ጓስጓስ ደርፊ ናይ ወትኹል ፈፂሙ ካብ ኣእምሮ ናይ ዝኾነ ሰብ ዘይከይድ እዩ። ምግብና ንባዕሉ ደቂ ኣንስትዮ እንታይ እየን ዝርኦ ነይረን? ከም ኣካል ገድሊ እየን ዝርኦ ነይረን። ተኣዚዘን ኣይኮናን ዝኸዳ ነይረን። ጉጅለና ትቕድም ንስኺ ድሕርና እኺ እንዳተባህለ ንሕና ኢና ንቕድም ንሕና ኢና ንኣቱ እንዳተባህለ እዩ ኣብ ግንባራት ምግብና ዝእቶ ዝነበረብቲ ግዜቲ
1: ህዝቢ ሃንጢዩ ኩነታት ደቁ ኩነታት ናይ ሰውራ ክፈልጥ ኢሉ ዝመፀ ንሳቶምን ንሕናን ስለ ዘለና ኣብ ክንዲ እቲ ህዝቢ ፅቡቅ ብዛዕባ ሰውራ ሰሚዑ ንቂሑ ክንዲ ዝኸይድ ኣብ ናይ ክልቴና መንጎ ምስሓብ ህዝባ ግንባር ከምዚኣ ትገብር እናበሉ ኣንፃርና ይገብሩ። ንሕና ከዓ ንዕኡ ክንምልስ ከዓ ኣብ ጭቕጭቕና ብወደ ገባ ክሳብ 24 ክፍሊ ህዝቢ ተሰዊኦምና እዮም። 18 ተወጊኦም እዮም ኣብ ውሃዮታት ኣብ ሓፋሽ ውድባት እውን ልክዕ ከምኡ ወዲ ገባ ሕጂ ኣብቲ ምንቅስቃስናሲ እሶም እውን ዓበይቲ ዕንቅፋታት ነይሮም እዮም። ሕጂ ክጠቕስን ምናልባት ዳሕራይ ክስታይ ክንገብረን ንኽእል ኣብኡ ዝተሰዋዕ ሓፋሽ ውድባት ኣገርሓካ እዮም ዝነበራ ዝተማረኻ ከምኡ ስራሕ እናሰርሓ ከለዋ ከምኡታት ብዙሕ ነይሩ እዩ።
2: ሕጂ ኣነ ፀቂጠ ክዛረበላ ዝደሊ እቲ ግንባር ሳሓርትን ግንባር ዓዲ ቀይሕን ምስ ቆመ እቲ ግንባር ሓያል እዩ ነይሩ። ብዙሓት ተጋደልቲ ዝነበርዎ ከቢድ ኩናት ዝካየደሉ እዋን እዩ ነይሩ። ኣብዚ ሕጂ ተጋዳላይ ከምቲ ቀደሙ ባዕሉ እናሰንከተ ኩሉ ምግቡ ክብፅሕ ማይ ክወርድ ውግኣቱ ክልዕል ስዋኣቱ ክቐብር ዝኽእለሉ እዋን ኣይነበረን። ዋላ ክገብር እንተከኣለ የሸግር እዩ፣ ኣብ ዓቕሚ ሰቡ ይህሰ እዩ። ሕጂ ነቲ ምግብና ዝምልከት ደቂ ኣንስትዮ ኣብዚ ዝለዓለ ተራ እዩ ነይርዎን። ካብ ሙሉእ ሳሓርቲ ዘን ልዕሊ 20 ዝኾነ ዓድታት፣ ካብ ከባቢ ደቂ ኣምሓሪ ዘሎ ኩሉ ዓድታት፣ ካብ እንጋናኣ ዘሎ ኩሉ ዓድታት እዚ ሕጂ ንግንባር ሳሓርቲ ከምኡ እውን ካብ ሰገነይቲ ከባቢ ሰገነይቲ ሰገነይቲ ጀሚርካ ከዓ ንግንባር ዓዲ ቀይሕ ደቂ ኣንስትዮ በቢ ዓደን ዝነበራ ተወዲበን ነቲ ግንባራት እየን ዝምግባ ነይረን። እተን ኣዴታት ኣብ በዓል ንበይቶ ንበለን ኣብ በዓል ዝግብ ካልእ ኩሉ ተዓድታት ምግብና ዝነበሮ እተን ኣዴታት እውን ዘለዎን መጎግአን ዕንጨተአን ኩሉ ንብረተን ኣዳልየን ፀንሓ እተን ካብ ካልእ ዓዲ በቢ እዋኑ በቢ ጉጅለ ተወዲበን ዝመፀ ከዓ ኣብኡ እናኾና እቲ ምግቢ ዝስራሕ ማይ ዝውረድ ናብቲ ድፋዓት ምውሳድ ውጋኣት እንተልዮም ምምፃእ ኣብኡ በሽሓት ደቂ ኣንስትዮ እን ተሳቲፈን እዚ ቀሊል ተራ ኣይነበረንን። ኣብ ሕክምናታት ክዳውንቲ ምሕፃብ ኣብ ሓራ ከተማታት ንውጋኣት ምእላይ ምግቢ እውን እንተኾነ ኣብቲ እዋንቲ እቲ ውድብ ሙሉእ ንውጋኣት ዝኸውን እውን ትሕዝቶ ነይርዎ ክንብል ኣይንኽእልን ብዘለዎ እንዳገበራ ኣብ ከተማታት ይኹን ኣብቲ ሕክምና ዝነበሮ ቦታታት የኣልያን ቀልጢፎም ንክሓውዩ ድርኺ ዝፈጥራን እየን ነይረን። ግንባራት ሳሓርቲ ብደቂ ኣንስትዮ ኣብኡ ዝተፃወተኦ ተራ ቀሊል ኣይኮነን። ዝተሰዋዓ እውን ኣነ ብዝርዝር እንተዘይፈለጥኩ ዝተሰዋዓ እውን በቲ ደብዳብን በቲ ኩናትን እውን ክህልዋ ክእላ እየን ኢለ የ ደቂ ተባዕትዮ ብርግፅ ዝፈልጦም ኣለዉ ደቂ ኣንስትዮ ከዓ ክህልዋ ክእላ እየን ኢለ የ ዝኣምን ኣሽሓት እየን ዝሳተፋ ነይረን። ካብ ከባቢ ደቂ ምሓሪ ጀሚርካ ብሙሉእ ሳሓርቲ ተን ዓዲ ቀይሕ ዝክዳኻ ካብ ሰገነይቲ ጀሚርካ ኩሉ ከባቢ ዓዲ ቀይሕ እዚ ተኻየደ ንሰኒየን ከዓ መወዳእታ ትምዝላቕ ምስ ኮነ ኩለን ብሓባር ትሰሊፈን እዚ ካምቦድያ ዝበሃል ስም ኣብ ታዕሊም ተዋሃበውን እውን ንሰኒየን ልክዕ ከም ወተሃደር ኮይነን ፈሊጦኖኦቲ መስዋእቲ መውጋእቲ ኩሉስ ኣቐዲመን ፈሊጦኖ እየን ከይደን ኣብቲ ውድብ ከዓ ዝለዓለ ተራ ነይርዎን ኢለ ዝኣምን ቀሊል ኣይነበረን ትተርአን እዚኣ ንምግላፅ እየ።
3: ሕጂ እቲ ጀማሂርሲ ኣብቲ ፖለቲካዊ መዳይ ጥራይ ዘይኮነ ቀንዲ መናብሩ ናይቲ ህዝቢ ኣብቲ ሕርሻ እዩ። ሕጂ እቲ ቀንዲ ፀገም ዝፈጠረልና ከዓ እቲ ሕርሻ እዩ በዕሉ። ምክንያቱ ኣብቲ ዓዲ ልዕሊ 150 ዓድታት ኣብ ፀላዒ ከይደን ድማ

0: ገሊአና ውሽጢ ዓዲ ገሊአን ከዓ ምስ ጎረባብተን ማለት እዩ። ነዚ ክትፈትሕ መዓት ፀገማት ይረኪቡ። ነዚ ምስ ፈታሕናዮ ኣብቲ ህዝቢ ኣብ ደቂ ኣንስትዮ ኹን ኣብ ደቂ ተባዕትዮ ዝመፀ ፅልዋ ቀሊል ነገር ኣይነበረን። ብጣዕሚ እዩ ስምዒት ፈጢሩ። ምክንያቱ እቲ ህዝቢ ኣብ ክንዲ ስርሑ ዝገብር ክማጎት ክሰሓሓብ ሰልዲ ክውፅእ ንምማጎት ዝኸውን ኣሽሓት እዮም ከውፅኡ ዝውዕል ነይሮም። ስለዚ ነዚ እንታይ እዩ ተገይሩ? እቶም ጀማሄር ዝነበሩ ሕግታት ወይ ናይ ነበረ ሕጊ ናይ ኣድግናተ ገለባ ነይሩ፣ ግን ብዙሕ ነቲ ናይ ደቂ ኣንስትዮ ይነፅጎ ስለ ዝነበረ ደቂ ኣንስትዮ ከዓ ከኣትዋ ስለ ዝነበረን ጀማሄር በዓልዚ ዕቁባይ፣ በዓል ሓፋሽ፣ በዓል ሰመረ፣ በዓል ሰሎሙን ኮይኖም ኣውፅኦሞ ነቲ ሕግታት ማለት እዩ። ንደቂ ኣንስትዮ ኣብ ግምት ዘእቱ ሕግታት ወፂኡ ብድሕሪኡ እቲ ምድልዳል መሬት ብዙሕ ፈተናታት ተካይድዎ ማለት ሲ ተቃውሞታት ነይሩ በቲ ህዝቢ። ዝኾነ ግን ተዓዊትሉ ኣብ መጨረሻ ከዓ እተን ደቂ ኣንስትዮ ሕጉሳት ነይረን በቲ ምክያዱ። ንሱ ሓደ እዚ ነይሩ። ካልእ ኣብቲ ቅድሚ ምዝላእ ነፍሲ ወከፍ ጀማሂር ወይ ከዓ ክፍሊ ህዝቢ ኣብ ዓድታት መንእስያት ኣብቲ ቤት ትምህርትታት ተእትዎም ነይሩ። ቤት ትምህርትታት ገይሩ ጋዝ እዚ እንታይ ና ንብሎ ፔትሮማክስ ገይሩ ይምህሮም ነይሩ። ሕጂ መዛሙር ትምህርቲ ማሃይምነት ምጥፋእ ገለ ይካየድ ስለ ዝነበረ እቲ ህዝቢ ዓብ ፅልዋ እንዳሓደረ ይኸይዱ ብቲ ከባቢ። ድሓር ምትሓዝ ናይ ከተማታት ምስ መፀ ሕጂ ሙቓም ናይ ዘን ህዝባዊ ቤታታት መፅ እዩ። ሙቓም ናይ ዘን ህዝባዊ ቤታታት ምስ መፀ 8 ህዝባዊ ባይቶታት ቆይመን። ካብዘን 8 ህዝባዊ ባይቶታት እተን ደቂ ኣንስትዮ ኣብ ሓፂር ግዜ ኣብ 76 ነን ክውድባ ተጀሚረ ኣብ 77 ከባቢ 35 ካብ 114 እተን 35 ደቂ ኣንስትዮ ነይረን። ስለዚ ኣብ ሓፂር እዋን ነቲ ምምሕዳር እውን ተቋፃፂሮ ኣብ ህዝባዊ ባይቶ ክትኣቱ ቀሊል ነገር ኣይኮነን ነይሩ። ሽዑ ሕጂ ምናልባት ከም ሓደ ቀሊል ዝረአ ኸውን፣ ሽዑ ግን ካብ ገፅአን ወፅአን ሙሉ መዓልቲ ኣብቲ ህዝባዊ ባይቶ እየን ዝውዕላ። ስለዚ ካብ 114 ገፅ እዩ ነይሩ እቲ ቁፅሪ ናይቶም ህዝባዊ ባይቶ፣ ካብዚኣተን 35 ደቂ ኣንስትዮ ነይረ እዚኣተን። ስለዚ ቀሊል ነገር ኣይኮነን ኣብ ውሽጢ 2 ዓመት ናብዚ ደረጃ እዚአን በፂሐን። ምስቲ ኣብ ምንታይ በፂሐን ገለ ዝብል ማለት እዩ።
1: ስመይ ንግስቲ ሃብተ ማርያም ይበሃል። ኣብ ድሕሪ ምዝላቅ ዝነበረ ኩነታት ሲ እቲ ብጉህድ ዝካየድ ዝነበረ ኣዋዳድባ ናይ ደቂ ኣንስትዮ ኹን ናይ ኩሎም ናይ ቀያሕቲ ዕምባባ ንድሕሪ ተመሊሱ ኣብ ምስጢራዊ ውዳቤ ኣት መሊሱ ከም ብሓድሽ ሕጂ እቲ ህዝቢ ክምለስ ምኳኑ ህዝባዊ ግንባር እሙ እንተለዎ። ምክንያቱ ተወዲቡ ነቕሒ ፀኒሒ እዩ። ብዛዕባ ምዝላቅ እውን ተማሂሩ ፀኒሒ እቲ ህዝቢ ህዝባዊ ግንባር ክምለስ ምኳኑ ዓብ እሙ እንተለዎ። ኣብ ርእሲኡ ከዓ ጀማሄር ከዓ ካብቲ ከባቢ ብዙሕ ኣይረሓቁን ንግዜ እሊኢሎም ቀልጢፎም እዮም ተመሊሶም ማለት እዩ። ስለዚ እቲ ምስጢራዊ ውዳቤ ቀፂሉ ኣብ ኣዴታት ብጣዕሚ እየን ቀልጢፈን ዝቕበልኦ፣ ደቂ ኣንስትዮ መንእሰያትን ቀልጢፈን እየን ዝቕበልኦ። ስለዚ ተን ዝኸዳ ኸይደን ኣብቲ ምዝላቅ ዝነበረ ተን ዝኸዳ ኸይደን ተን ዝተረፋ ከዓ ኣምር ስለ ዝፀንሐ ቀያሕቲ ዕምባባ ዝነበራ ንእሽ ክንለን ተረፋ ድዩ ካልእ ድዩ ቀልጢፈን ተወዲበን ነቲ ቃልሲ ኣብ ምክያድ እዩ ኣትዩ ማለት እዩ። ብድሕሪኡ ነቲ ምስጢራዊ ውዳቤ ዝዕንቅፉ እውን እዚኦም ካልኣይ ወገን ነይሮም ማለት እዩ። እንታይ እዩ ህዝባዊ ግንባር ህዝባዊ ግንባር ዋህዮ ሕሹኽሹኽ እዩ ዘይኣመላ ኣብ ውሻጣኣትዮም እንታይ እዮም ዝብልኹን እንዳበሉ ካልኣይ ወገን ነዘን ደቂ ኣንስትዮ ብምስጢር ተወደባ ንኸፈራርሑን ንኸተዓናቕፉን ይፍትኑ ነይሮም ማለት እዩ። ሓደ ሓደ ፀርፊ ንዕኦም ዝኸውን ትደርፍ ንሶም ከዓኒ ተመሳሳልናትካ ክድረፍ ከም ዘለዎ ይገብሩ ማለት እዩ። ብድሕሪኡ ካብዚ ሓሊፉ ኣብ ጓይላ ኣብ ዝተገብረ ኣብ ጎደይቲ ዝበሃል ዓዲ ብዛዕባ ናቶም ፀርፊ ኣብ መርዓት ጓይላ ይግበር ነይሩ። ኣብቲ መርዓ ከዓ ተደሪፉ ትደርፊ እታ ደርፊ እኳ ዕድል ኣለኒ ግንባር ኣለኒ ምስ ህዝባዊ ግንባር ዘሰለፈኒ እያ ትብል ነራ። ሕጂ በዚ ናይ ህዝባዊ ግንባር ኣባላት ኣለው፣ በዚ ከዓ እሳቶም ኣለው። በዚ ብዝመፀ ምንፅርፃር ነተን ደቂ ኣንስትዮ ተኽስፈኒዮም፣ 2 ደቂ ኣንስትዮ ቀቲሎም፣ 4-5 ተወጊአን ብጣዕሚ ነቲ መርዓ ዝነበረ ዕግር ገርአት እዮም ሉ። ስለዚ ካልኣይ ወገን ክንዲዚ ዝኸውን ዕንቅፋት እዮም ዝገብሩ ነይሮም። ደቂ ኣንስትዮስ ክድሃላ ኣለውን ካብቲ ተወዲበን ህዝባዊ ግንባር ዝገብሮ ደገፋት ክዕንቀፋ ኣለውን ብዝብል ብዙሕ ፃዕሪ እዮም ዘካይዱ ነይሮም። ብከምዚ ከዓ ብድሕሪኡ ህዝባዊ ግንባር ኣብቲ ዝዓበየ ረፅሚ ንክኣቱ ተገዲዱ። ኣብኡ እውን ብሕጂ ኣብዚ ከባቢ ኮይና ኣይንጋደልኒና ኢለን ንሜዳ ንክኸዳ ዝወሰና ደቂ ኣንስትዮ ከዓ እምብል ናብዚ ኣይንሰርሕና ኢለን ዝኸዳ እውን ነረን ማለት እዩ። እዚኣ ክውስኽ የደሊ ይቀኒየለይ።

0: ታሪክ ናይ ደቂ ኣንስትዮ ንጥፈታት ናይ ደቂ ኣንስትዮ ክትገልፀቶ ኮይንካ ብዙሕ ግዜ ዝኣክል እውን ኣይመስለኒን። ከም ኣብነት ኣምፂና እተን ደቂ ኣንስትዮ ዘካየደኦ ንጥፈታት ንምግላፅ ግን ንኩለን ወኪል ክኸውን ንኩለን ዝወከለ ክኸውን ተስፋ ገብር። ኣብ ድሕሪ ምዝላቕ እዩ ኣዴታት ብሙሉአን ደቅና ካብ ኣፍ ደገ ኣስመራ ኣዝሊቖም ዘራይ ረኺቡ ፀላኢ እንዳበላ ዝሸቀላሉ ዝነበራ ህሞት እዩ። ኣብቲ እዋን እቲ ከዓ ኣብ ድግሳ ጓል ሃይለ ተንኪፋቶላ ምስ ፀላኢ ነትን ማዓስከር ናይ ድግሳ ማይክሮዌቭ ተኺሉ ምስ ኣዲስ ኣበባ ንኣስመራን ዘራኽብ ዱልዱል ማዓስከር ተኺሉ ኣብ ሓፂር ግዜ ወርሒ 9978 ከዓ እንዳ 58 ነቲ ዝነበረ ማዓስከር ደምሲሶም ከምዘይሰርሕ ምስ ገበርዎ ተጋደልቲ ንቦትኦም ተመሊሶም መሓራሳት እተን ደቂ ኣንስትዮ ኣዴታት ድግሳ ንብምሉኡ ትብኡ ዝነበረ ኣፅዋር ሰናዱቕ ኣቑሑት ንብረት ናይ ፀላኢ ከም ዕንጨይቲ እንዳተሸኪመን ዓቐብ መሓራሳት ኣውፅኤን ንተጋደልቲ ረኪበንኦም ሓደ ግዜ ዘይኮነ እንዳተመላለሳ። ኣብቲ እዋን እቲኡ ከዓ ሓደ ተጋዳላይ ኣብቲ መጥቃዕቲ ዝተረፈ ሃለዋቱ ስለ ዝጠፍኦም እቶም ኣሃዱ ኣብቲ እዋን እቲ ሓላፊና ዝነበረ ኤፍረም ገብረ ክርስቶስ ሕጂ ብመስዋእቲ ዝተፈለየ ሓደ ተጋዳላይ ኩነታቱ ጠፊእና ስለ ዘሎስ ድሃዩ ፍለጡ ዝብል ደብዳበ ምስ መፆ ነቶም ኣብ ከባቢ ደቂ ድግና ንንቀሳቐስ ዝነበርና ኣባላት ክፍሊ ህዝቢ መንግስት ሚካኤል ቀደስ ተስፋይ ደብዳበ መፂኡ ቀልጢፍኩም መፅናዕቲ ክትገብሩኣለኩም እዚ ተጋዳላይ ተሰዊኡ ድዩ ተማሪኹ ድዩ ኩነታቱ ፍለጡ ተባሂሉ ንሕና ከዓ ነቶም መሓውርና ዝኾኑ ኣባላት ሓፋሽ ውድባት ኣብ ድግሳ ዝነበሩ ንዕኦም ደብዳበ ሰዲድና መፅናዕቲ ወዲኦም ምስሃቡና ብለይቲ ካብ ዓደበነ ተበጊስና እንዳቦይ ቀሺ ገርንኪኤል ዝበሃል ገዛ ኳሕኳሕ ምሰበልና ሃና ትበሃል ጓሎም እያ ከፊታትና። ሃና ነዲኣ ተጋደልቲ መፂኦም ኣይበለትን ብየማኖምን ፀጋሞምን ገዛ ዝተላገበ ስለ ዝኾነ ኣደ ያጋይሽ መፂኦም ኢላተን ኣደ ኢታይ ጀመር ሰብኣየን ምስ ሞቲኦም ኢታይ ኮይነን እምበር በዓልቲ ሓዳር ወላዲት ዘማዲት እየን ነይረን። እቱ ምስ በልና እቶው ኢለናና ከምቲ ኩለን ኣዴታት ዝገብርኦ ተቓላጢፈን ሻኽ ስኽትታ ወይ ቅጫ ክባኻ ፀላኢ ከይመፀ ትኺለን ንውሻጣ እትየን ንሕና ከኣፍታ ዝፀንሐትና ንእዲ ኢና ኮፍ ኢልና መፅአን ክልተ ድኳ ሒዘን ተስኡ ካብዛ ንእዲ ኣብዚኣ ኸፈሉ ኢለናና ናፍታ ሻሂ እየን ተመሊሰን እዋ ክልቴና ኣነ ንመንግስን ስለምንታይ ኣተሲአናና ሰብኣየን ከም ዝሞቱ ከዓ ሓቲትና ነዊሕ ከም ዝገበሩ እዛ ንእዲ ኣብዚኣ ሬሳ ክቐብራ ይክእላን እየን ስለምንታይ የን ከምኡ ገይረኒ ኢልና ብሚስጢር እንዳተዘራረብና ሻሂ ሒዘን መፅአን። ኣደኢታ ይጀመር ንሕና ፀላእ ከይመፀና ቀልጢፍና ክንምለስ ኢና። ስለዚ ኣብዚ ከባቢኹም ሓደ ተጋዳላይ ድሃዩ ጠፊእና እሞ ገለ ሓበሬታ ተለኩም ኢልና ኢና መፂና ምስ በልናየን ኣይሰሓትኩኹምን ኣነ እውን ናዲኹ ኢለናና ድሓር ኣነ ወጋሕታ ኮይኑ ሰዓት 6 ኮይኑ ኢለ ፀሎተይ ከብፅሕ ነዚ ትኮስ ዝነበረ ጠያይቲ ኣብ ዕጨ እምንየው ድቆ ክብል ንቤተ ክርስትያን እንዳኸድኩ ኣብዛ መዳፍኦ ሓመኩሽቲ ሓደ ተጋዳላይ ወዲቑ ፀኒሕኒ ንዕኡ ኣልዒለ ንገዛይ ወሲደ ነተን ናውቱ ናውቱ ክብላ ከለዋ በቲ ናተን ኣዘራርባ እየ ብረቱን ዕጥቁን ማለተን እየን ንዐአን ከዓ ተመሊሰ ንገዛይ ወሲደ እዮም። እዛ ትርእዋ ዘለኹም ንእዲ ባዕለይ ስለ ዝሰራሕ ክዋ ንምፍራሳ ኣይፀገመንን ንዓ ኣፍሪሰ ነታ ተጠውያ ዝነበረት ነፀልኡ ዘርጊሐ ኣብኣ እትየ ኣብኣ ቀቢሩ እዮ በታ ነፀልኡ ከዓ ገኒዘ እዩ እተን ናውቱ ከዓ በተን ናይ ኣቦኹም ሳንዱቕ ገይረ ኣብዛ እግሩ ቀቢረየን ኣለኹ ኢለናና ኮፍ ኢለን መታልሐን ሒዘን ንሕና ናብ ዳግማይ ሓዘን ክንእትወን ኣይደለናን ብውሽጢና ናይሕልና ፀሎት ጌርና ነትብፃይ እሞ ደኢታይ ጀመርክን ብገስክን ከይድ በላ ምስ በልናየን ንሃና ፀዊዕን ሃና ጓለይ ኣብዛ ንእዲ ዘላ ሚስጢር ናፅነት ኤርትራ ክንደይ ኣነ ከየርክበሉ ክሪኦ ይክእልን እየ ብሚስጢር ድሕሪ ናፅነት ግን ነቶም ዝመፅኺ ተጋደልቲ ህዝባዊ ግንባር እዛ ብዛ ንእዲ ዘላ ሚስጢር ኣረክብ እያ ኢለና ስዉ ኣሎ ኣብዚ ተቐቢሩ ኣሎ ተጋዳላይ ኣይበላን ኣብዛ ንእዲ ዘላ ሚስጢር ኢለናኣ ንሕና ሙክንከይድ ምስ በልናየን መንግስት ሚክኤል ካብ ብስክሊቱ ኖትቡክ ኣውፂኡ ዘይጥቀመላን ዘይተወደአት ኖትቡክ ኢሉ ፅሒፉ ርእስቲ ንሕና ክንብገስ ተበጊስና ካብአን መገዲ 2 ሰዓት ዓሳግላ ዝበሃል በረኻ ክንሓድር ኣለና ምስ ተመለስና ኣብ ዓደበነ እዩ ነቲ ታሪክ ዝፅሕፎ ኣብታ ኖትቡክ። ስለዚ ኣደኢታ ይጀመር ቆራቢት ሰጋዲት ሙሉእ መዓልቲ ብፀለት ዝውዕላ እየን ምስ ሬሳ ክሳብታ ሂወተን ተሓልፍ ናብቲ ናይ ዘለኣለም ስፍርአን ክሳብ ዝኸዳ ምስቲ ሬሳ እየን ዝቕመጣ ነይራ እሞ ኣብ ሕብረተሰብና ከዓ መቓብር ኣይትርገፁ ብመቓብር ኣይትሕለፉ ኣብ መቓብር ኣይክየዱን እዩ እንዳተባሃልና ዝዓበና ዋላ ሕጂ እውን እንተኾነ ቀብሪ ከይድካ ዝደኸመ ድዩ ዝረብረበ ድዩ ሰብ ኣብ መቓብር ኣይረግፅ ኣይዕርፍ። ኣደኢታ ይጀመር ግን ከምዚ ዓይነት ታሪክ ነይሩዎን ናፅነት ምስ ኮነ ድሃየን ሓቲታ ኣነ ምናልባት እንተለዋስ ምስቶም ታሪክ ዝስንዱ ተጋደልቲ ወይ ምስ እንዳ ዜና ክራኽበን ኢላ ሓቲተ ከምዚ ሞታ ተነጊረ ጓለን ከዓ ሃና ንኣዲስ ኣበባ ከይዳ ኣብ ኣዲስ ኣበባ ምዞም ዝተሰጉ መፅያት ተኾነት ሓቲተ ሃና እውን ኣብ ኣዲስ ኣበባ ዓሪፋ ተባሂሉ። ስለዚ ነቲ ታሪክን ሬሳ ጌርካ ኣብ ገዛኻ ንክትቅመጥ ምስ ሬሳ ባዕለን ንክገልፆ ክንደይ ብልጫታት ነይርዎ። ናይ ብሓቂ ግን እዚ ከምዚ ዓይነት ታሪክ ናይ ኣዴታት ኣብ ኤርትራ ጥራይ እምበር ኣብ ዝኾነ ሰውራታት ዓለምን ኣብ ዝኾነ ዓለምን የለን።
1: ኣነ ናይ ብሓቂ ዘመስግነክ ነዚአን ምዝካርኪ ዘይተወደአትን ዘይጥቀመላን ኖትቡክ ተባሂላ ዝተፃሕፈት ሽዑ መፅያህና ብድምፂ ሓፋሽ ተኸታቲልኩማ ትኾኑ ቀሪባ እያ ስእለን እውን ምሳይ ኣሎ ዘን ኣዲ ጀመር ፊልም ክንሰርሐን ኢና ዝበሉ ሰባት ነይሮም ክሳዕ ሕጂ ብዛዕበአን ፊልም ክስራሕ ኣነ ርኢ ፈልጥን ዝተበገሱ ሰባት ግን ነይሮም ንስኽን መንግስትን ኢኹም ነርኩም
2: እቲ ብዛዕባ ምዝላቕሲ ትንክፍ ኣቢላ ተላጓል ሃይለ ነቲ ግዜ ንምቁጣብ ትኸውን ግን ምዝላቕሲ ኣፀቢቑ ክንዛረበሉ ክነስተማቕሮ እውን ፅቡቅ እዩ ነቲ ድሓር ህዝባዊ ግንባር ዝኾኖ እቲ ግንባራትና ክምስረት ምክንያት ዝኾነስ እንታይ እቲ ድሕረ ባይታ ናይ ፅንዓት ናይ እምነት ኢልካ እቲ ምዝላቕ ስለ ዘርኢ ምዝላቕ ኣብ ዞባ ደቡብ ብጣዕሚ ከቢድ ነይሩ ፀላኢ ብጉርህ ስርናይ ኣቢሉ ምስ መፀ ናይ ክሳድ ዒቃ ድፋዕ ፈሪሱ ፀላእ ከዓ ናይ ጉርህ ስርናይ ድፋዓትና ሓሊፉ ናብቲ ንቋፃፀሮ ነበርና ቦታ ምስ መፀ ዋላ እኳ እቲ ህዝቢ ቁርብ ሓበሬታ ተዋሂቦ ተነበረ ግንቲ ናይ ምዝላእ ኩነታት ከቢድ ክብደት ናይቲ ምዝላእ ከዓ ልዕሊ ዝኮነ ፍጡር ነተን ኣዴታትን ነተን ደቂ ኣንስትዮን ከቢድ ነይሩ። ምክንያቱ ከምዚ ክበሃል ፀንሐ ኩሉ መንእሰይ ካብ ኣዲስ ኣበባ ይኹን ካብ ካልእ ቦታታት ድመፀ እቶም ኣብ ዓዲ ተወሊዶም ዝዓበዩ ድጎበዙ መንእሰያት ዕድሚ ቀያሕቲ ዕምባባ ዝነበሩ 8 ዓመትን ትሕቲኡን ዝነበሩ ህፃናት ከይተረፈ ናብ ሜዳ ገፁ ከውሕዝ ዘገድድ ኩነታት እዩ ምዝላቕ ፈጢሩ። ከምኡ ስለ ዝኾነ ኣብ ሙሉእ ዞባ ደቡብ ሓደ ዓብዪ ነቲ ኩሉ ፈንጠዝያ ነቲ ኩሉ ሓጎስ ነቲ ኩሉ ደስደስ ዝነበረ ዝቕይር ንኩሉ ከዓ ናብ ከቢድ ትካ ዘደእቱ ኩነታት እዩ ተፈጢሩ። ከምኡ ስለ ዝኾነ ኣብ መንጎ ስድራ ቤታት ናይ ኣረኣያ ፍልሊ እውን ዝፍጠረሉ ኩነታት መፅዩ

0: ኣቦ ደቂ ሓድጉ ክኾንዎ ሓደ ውላድ ክልተ ውላድ ከትርፍ ክደሊ ከሎ ኣዲ ከዓ ደቂ ኣብ ቅድሚ ዓይና ብፀላኢ ከይጉይሑ ካብ ሓደ ስድራ ቤት 6-7 ብኣብነት ክጥቀሱ ዝኽእሉ ስድራ ቤታት ሽዑ ዝኸዱ ነይሮም። እተን ኣዴታት ከዓ ኣብ ከተማ ኮይነን ፅቡቕ ምቾት ዘለዎ ሂወት ድነበራ ከዓ ድሕሪ ደቀና ኩሉ ትረፈና ኢለን ዳርጋ ስጋብና ፅነት ናብ ከተማታት ከይተመልሳ ግዜአን ኣብቲ ገጠር ዝወድኣ ኣዴታት ነይረን። ስለዚ ገሊአና ፅነት ኣርኪበን ገሊአና ፅነት ኣይርከባን፣ እቲ ፅንዓት ግን መግለፂ ኣይነበሮን። ስለዚ ነዚ ከቢድ ፆር እዚ ተሰኪመን ደቀን ሰዲደን እህተአን ንውሽጢ ፀረን ነቲ ኣብ ምዝላቕ ድሰዓበ ኩነታት ከዓ ብፅሞና ሳሕል እንታይ ክትወልድ እያ ደቅናቲ ዝኸድዎ ጎቦ ናይ ብሓቂ ጎቦ ኮይኑ ክዕቁቦም ድዩ። እዚ ፀላእ ሒዝዎ መፅኡ ዘሎ ከቢድ ማእልያ ዘይብሉ ሰራዊት ንደቅና ኸ ጠጦ ከብሎም ድዩ ክዕገድ ድዩ ፀላእ እዚ ዝብል ከዓ ዓብዪ ሻቅሎት ነይሩ። ነዚ ሻቅሎት እዚ ፀላእ እዪ በቲ ንምላዕ ዓለም ንምትካዝን ደገልግል ናይ ስነ ጥበብ ስራሓት ገይሩ እውን ሓሪሮም እየ ወንበዴታት ሓሪሮም እየ እናበለ ዝደርፎ ዝነበረ ደርፍታት እዚ ክሰምዓ ከለዋ ዝነበረን ትካዘ ነዚ ድምልእ ነዚ ደራጉድ ከዓ እቲ ዓንተ ወይ ጓል ቀሺ እቶም ካልኣይ ወገን ትብሎም ነበረቶም ሓይልታት ምድሕሪ ሓርዮም እዚኣቶም እውን እንተኾነ ክሳብ ምምስራት ድምፂ ሓፋሽ ተመስሪታ ዕድመ ንዕኦም ይኹን ነቶም ነጎድጓዳዊ ድምፂ ነበሮም ኣባላታ ኣብ ዘይምቹእ ኩነታት ኮይኖም መቓልሕ ህላዌን መቓልሕ ዓወትን ክሳብ ዘስምዕዎ ኣብ ኣዴታ ዝነበረ ተርባፅ ናይ ህላዌ ናይ ትሰውራ ናይ ምድሓን ዝነበረ ፀቢብ ዕድል ከመይ ክውዳእ እዩ ዝብል ዝነበረ ኩነታት እዚ ፀብፂብካ ክትገልፆ ኣይትኽእለን ኢኻ። ብዛኣትካዮ ገዛ ኣቦ መንከሱ ተደጊፉ ኣደ ብራኻ ጨቢጣ ትፀንሓሉ ኩነታት እዩ ነይሩ። ስለዚ ሕርኢ ድምፂ ሓፋሽ መፅያ መቓልሕ ናይ ተጋደልቲ ክትነግር ምጀመረት ተጋድለ ሓርነት ከዓ በቲ ሓደ ወገን ኮይኖም ዋ ሳሕን እዛ ክንዲ ገንበር ጤል ዘይተኣክል ነዚ ኩሉ መንእሰይ ዝኸደ ነዚ ኩሉ ሽሾ ሰራዊት ናይ ህዝባዊ ግንባር ዝኸደ ኣበይ ከትዕቁቦ ድኣ ሳሕል ንእሽተይ እንዲያ ክንዲ ገንበር ጤል ኳያ ትኸውን። ስለዚ እዚ ኣብ ጎቦታት ሳሕል ኮይኖም ብሬድዮ ዝፍንዎ ዘሎ ከዓ ሓሶት እዩ ኢልካ ነቲ ሞራል መሪሽካ ንምርማስ ዝግበር ዝነበረ ቃልሲ ነዚ ኩሉ በዲሁ እዩ ከም ብሓድሽ ጠጠው ናይ ምባል ስራሕ ተኻይዱ። ስለዚ እዚ ተመሊሱ ናበይ ድመልሰና ኣብቲ ምውዳብ ተን ተወዲበን ዝነበራ ዋህታት ሽዑ በቲ ናብ ቃልሲ ዝኸደ መንእሰይን ኩሉ ተወዲቡ ዝነበረን ፈሪሰን ስለ ዝነበራ ከም ብሓድሽ ነዚአን ሃኒፅካ ሞራል ናይ ህዝቢ ከም ብሓድሽ ከም ዝተኻኸል ተገይሩ መሳርዕና ደልዲልና ፀላኢ ነቲ ሓደሓደ ናይ ቀበሌታት ናይ ምቓም ብቀረባ ዝተቋፃፀሮ ኣብ ከባቢኡ ዝነበረ ከተማታት ነዚ ኩሉ እዚ ንምትህድዳእ ዝተኸየደ ቃልሲ ቀሊል ኣይነበረን እሞ ናይቲ ኣደራዕ ግዳያት ከኣብቲ መጀመርያ ትምዝላቕ ደቀን ስኢነን ኣብ ቁዘማ ተፀሚደን ግን ቆዚመን ዘይተረፋ ሓሪነን ዝተቃለሳ ኣዴታት እየን ነይረን እሞ።
1: ኣብታ ናይ ምዝላቕ እየ ንእሽቶ ክምላእ ኣላ ዓንተ ወቀደስ ኣምፅኣታ ነይራ ፀላኢ ንከተማታት ምስኣተወ ድሕሪ 4 መዓልቲ ፕሮግራም እዚ ናይ ቴሌቭዥን ፈነወ ክንጅምር ኣለና ነቲ ኣብ ድግሳ ዝነበረት ማይክሮዌቭ ኣዕሪና ክንጅምር ኣለና ኢሉ ነቲ ተዓዊተየ ዝብሎ ንክጎስጉስ ማለት እዩ ቅድሚኡ ኣይነበረን። ሕጂ ኣብ ውሽጢ 4 መዓልቲ ወዲኦማ ክጅምርዋ ከለዉ ብርጌድ 58 ብኢሳያስ ተወልደ ብርሃን ወዲ ፊላንሳን ሃይለ ሳሙኤል ቻይናን ትምራሕ ነይራ ንዑ ክተጥቅዕ መዲባ ካብ ኣባላት ህዝባዊ ምሕዳር ከዓ በዓል ሚካኤል ሃይለ ነይሩ ኤፍረም ዶክተር መብራህቱ ኣነ እውን ምስኦም ነይረ ሕግዞም ድግሳ እታ ማይክሮዌቭ ክጅምር መጥቃዕቲ ተገይራ ዓነያ። ኣብቲ እዋንቲ ፀላኢ ብብዝሒ ስለ ዝነበሮ ካብ ሰገነይቲ ረዳት ቀልጢፉ መፅኡ ሙሉእ ተዓቕሚ ናይ

0: ተጋዳላይ ነቲ ዝመፀ ምግጣሚ ነይሩ። ኣብዛ እዋን እዚኣ ኣብቲ ማዓስከር ዓብ ማዓስከር እዩ ተመስሪቱ ነይሩ ብድግሳ ብዙሕ ዕጥቅን ስንቅን እዩ ነይሩ። ኣብኣ ነቲ ዕጥቅን ስንቅን ንምውፃእ ናይተን ደቂ ኣንስትዮ ዝነበረ ተራ ኣነ ኣብኣ ስለ ዝነበርኩ ማለት እዩ ኩሉ እቲ ዓበይቲ ሳናዱ ሰብሲ የልዕሎ ኢልካ ኣይትግምቶን ኢኻ ሕጂ ኣብዚ እዋን ዝኣነ ክሓስቦ ከለኹ ብሕቁአን ተሰኪመን መሬት እናሰዓማ ካብቲ ማዓስከር ርሕቕ ዝበሎ ቦታ ከብፅሓ ቅድሚኡ ሰገነይቲ ተደብዲባስ ብዙሕ ሰብ ይሃሊቑ እዚ ተረሲዑስ ተናዴታት እቲ ኩናት ምስ ተገብረ ነቲ ናይ ፀላእ ንብረት ኣብ ምስካም ዝነበረ እንተረ ኣነ ክሳብ ሎሚ ኣብ ቅድሚ ዓይነ እዩ ዝረኣየነተን ደቂ ኣንስትዮ ተመላሊሰን ደም ናራፃ ክትስከሞ ይትኽእልን ኢኻ ተሰኪመን ኣብቲ ሕቡእ ቦታታት እናብፅሓ ድሓር ምሸት ለይቲ ካብ ማሕራሳት በጠሎን ትኸውን መፅያ ነቲ ኩሉ ተን ኣዴታት ድግሳ ዘውፅኦ ንብረት ተሰኪመንኦ ከይደን ኣብኣ ኣዝዩ ተመላሊሰን ቀረባይቲ ቦታ ሰን እውን ብፀላኣይ ቅድሚኡ ተደብዲቡ እዩ ክፈርሓ ክጭነቃ እዩ ዝግብአን ግን እቲ ፅኑዕ እምነት ኣብቲ ሰውራ ስለዝነበረን ነዚ ካብቲ ማዓስከር ተሰኪመን ከጉዕዞኡ ከለዋ ኣነ ከም ሓደ ኣገዳሲ ተኣምራዊ ስራሕ ኢለአ ብዓይነይ ስለ ዝረኣኽዎ ዝገልፆ
1: ኣብታ ናይ ድሕሪ ምዝላቕ ናይ 78 ኣብቲ ዳግመ ምውዳብ ጀማሂር ኣብ ነፍሲ ወከፍ ዓድታትን ከባቢታትን እንዳመፁ ነቲ ናይ ምውዳብ መስርሕ ብዝለዓለ ደረጃ እዮም ሰሪሖምሉ ኣብ ወሃዮ ጥራይ ዘይኮነ ጉጅለ ጨንፈር ንኡስ ጨንፈር ብምስራዕ ኣብ ነፍሲ ወከፍ ወረዳታትን ከባቢታትን እንዳመፁ እቲ ናይ ዋህዮ ኣሰራርሓ ከምዚ ዓቢኦም ገይሮሞ ማለት እዩ። ስለዚ እቲ ምውዳብ ስጋብ ጨንፈር በፂሒ ነይሩ እዩ ማለት እዩ። ካብኡ ብምጋስ ኣብ 79 እውን ነቲ ህላውየ ናይ ደቅና ጠፊኦም ዝበሃለሉ ዝነበረ ኣብ 79 ኣብ ወርሒ ሕዳር ኣለዋ ዝበሃላ ውፍያት ኣዴታትን ውፍያት መንእሰያትን ሃገራዊ ማሕበር ደቂ ኣንስትዮ ንምምስራት ንሳሓል ተበጊሱ እዩ ማለት እዩ። ስለዚ ካብ ሙሉእ ዞባ ደቡብ ብዙሓት ደቂ ኣንስትዮን ብዙሓት ናይ ሰራሕተኛታት እውን ነይሩ ተወኪሉ ሰብ ንሳሕል ወሪድ እዩ ማለት እዩ። ኣብ ሳሕል ከዓኒ እቲ ዝወረደ ካብቶም ዝወረዱ ኣለና ኣብዚ 5-6 ንኸውን ኣለና ማለት እዩ። ኣብኡ እቲ ናይ ሳሕል ኩነታት መነባብሮ ናይ ተጋደልቲ ኣብ ድፍዓት ብምሉኡ ዙሮትን ዕዶትን ብምግባር እቲ ጉባኤ እውን በቲ ዝተኻየደ መሰረት ተሳቲፍና ንቦታና ኢና ተመሊስና ማለት እዩ። ስለዚ ሳሕል ከይደን ተባሂሉ ብምስጢር ኢና ተበጊስና ግን ገለገለ ወረታት ትፍኖ ስለ ዝነበረ ናብ ዓድታት ምስ ተመለስና ንሕና እውን ዝረኸብናዮም ኣባላት ከምኡ እውን ትምዕባለ ናይ ኣብ ሳሕል ዝረኣናዮ ብምሉኡ ናብቲ ህዝቢ እውን ክንገልፅ ጀሚርና እቲ መስርሕ እንዳዓበየን እንዳሰፍሐን ስለዝኸደ ድሕሪ መስመር ምስ ተመለስና እውን ብቐጥታ ከምዚ ዝተባህለ ካልኣይ ወገን ክበሃል ፀንሐ ነቲ ውፉይ ሓፋሽ ድባት ዕንቅፋት ይፈጥር ስለ ዝነበረ ኣብ 81 ብምሉእ እተን ውፍያት ዝበሃላ ናብ ታዕሊሜን ወሪደን ማለት እዩ። ስለዚ ኣብቲ ዝተዓለመ ከዓኒ ገለ ናብ ሓይልታት ገለ ናብ ቀይሕ ሰራዊት ገለ ከዓኒ ነቲ ዓቕሚ ናይ ምምሕዳር ወይ ህዝባዊ ምምሕዳር ንምድልዳል እቲ ዓቕሚ ተራእዩ እውን ናብ ምምሕዳር ዝተወደባን ዝተሰለፋን ዝሓገዛን ዝተመርሓን ከዓ ኣብ ጀማሂር ኮይነን ከም ዝስርሓ ተገይሩ ማለት እዩ። እቲ ጀማሂር ዓቕሙ ኩሉ ግዜ ኣብቲ ህዝቢ ብምትኳር እዩ እቲ ስራሕ ዝካየድ ነይሩ ማለት እዩ። ስለዚ እቲ ንጥፈታት እዚ ቀሊል ኣይነበረን፣ ናይ ጀማሂር ስራሕ ቀሊል ኣይነበረን። ዓቕሙ ባዕሉ ይውድብ ኩሉ ነገር ሲ እቲ ስራሕ ብሓያል ንጥፈታት እዩ ዝካየድ ነይሩ ይቕኒየለይ።
2: ብስም ቀያሕቲ ሰራዊት ዝፍለጣ ብደቂ ኣንስትዮ ጥራሕ ዝቆማ ሰራዊት ነይረን። እዚ ሓይሊ እዚ ሲ መዓስ ይቆይሙ፣ ብኸመይ ከቆይሙ፣ ዕላምኡ ኸ እንታይ እዩ፣ ፅልኡ ብቲ ሕብረተሰብ ገይሩ

Nah, no.

0: 버렸어.
1: 어? 오!
2: 어? 아유, 엄마.

ኣብ ርሑቕን ኣብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ምዉቕ ሰላምታይ ከቕርበልኩም ይፈቱ። ቀፂለ ሎሚ መዓልቲ እንሪኦ ኣሰራርሓ ምግቢ ኬክ ብቀይሕ ጣፍ ክኸውን እዩ። እዚ ንምስራሕ ኣስቤዛ ተቐሪቡሎ መጀመርታ ቅድሚ ኩሉ ኣብ ምግቢ ምእተውና ፅሬት ክንረጋገፅ ስለ ዘለና ሌላ ውያሕ ፀብ ኣለኹም

ፅሬት ኣብ ነገር ክህሉ ቀዳምነት ክንህቦ ዘለና ጉዳዩ ቅድሚ ኣብ ኩሉ መግብና ምእታው ፅሬት ኣዚና ፅሬት ዳውና ፅሬት ኣጭረቕትና ፅሬት ኣቑሑትና ፅሬት ክሽንና ከነረጋግፅ ይግባኣና እዩ ማለት እዩ። እዚ ክኸውን ከሎ ከዓ ቴኪት ከነወግድ ከለና እዩ። እስከ ሎም መዓልቲ ኬክ ብቀይሕ ጣፍ ክንሰርሕ ኢና። ቀይሕ ጣፍ ቀሪብ ኣለኹ። ሓራይ ቀይሕ ጣፍ፣ ሓደ ኩባያ ሽኮር፣ ሰለስተ እንቃቅሖ፣ ርብዒ ማንካ ሻሂ ጨው ክነእቲና፣ ሰለስተ ማንካ ሻሂ ከዓኒ ቤኪንግ ፓውደር፣ ሓደ ማንካ ሻሂ ከዓ ቫኒላ፣ ፍርቂ ኩባያ ከዓ ዘይቲ። ዘይቲ ሳንፍላወር ተጠቂመ ኣለኹ። ሓራይ እስኪ መጀመርታ ነቲ ሓርጭና ኣቃሚምና ክንቀርቦ ኢና። ሓርጭ ኣብ ዝሓለፈ ግዜ ብዛዕባ ናይ ላዛኛ ክንምህር ከለና እዚኣ ናይ ኩሉ ሓርጭ ስግድ ኣቢልና እንድሕር ዳኣ ሰፊርናያ 200 ግራም ያልና ኣለና። ስለዚ ኣነ ከዓ ክልተ በዚኣ ክጥቀመ 400 ግራም ተጠቂመ ኣለኹ ማለት እዩ።

ንራይ ከምዚኣ ገርና ኣብ ዝተቐብአ መሰንከቲ ገልቢጥና

ኣብ 190 ገይረዮ ኣለኹ። ኬክ ኣትዩ ቅድሚ ሰዓታቱ ክትነቃንቆ ወይ ድማ ክትከፋፍቶ ኣይግባእን እዩ። ምክንያቱ እንተ ደኣ ከይበሰለ ሓፍ ምስ በለ ከፊትናዮ ወይ ኣነቃኒቕናዮ በጥ እዩ ዝብል ማለት እዩ። ስለዚ ተባላሽ ኣላ ማለት እዩ ከምኣ እንተ ደኣ ጌርናያ። ስለዚ ኣብታ ሰዓታታ ኢና ክንከፍታ ዘለና ማለት እዩ። ድሕሪ 20 ደቂቕ ግን በሲሉ ስለዝኾነ ምንም ነገር ኣይከውንን እዩ። ምናልባሽ ቂቐሓልና ዲና ንደልዮ ንፅበዮ፣ ግን እኽእል እዩ 20 ደቂቕ ፅቡቕ በሲሉ እዩ ዝወፅእ ማለት እዩ።

ቀይሕ ጣፍ ኣዝዩ ፅቡቅ ዝኾነ ትሕዝቶ ዘለዎ ዓይነት ምግቢ እዩ። ቀይሕ ጣፍ ብኣይረን ሃፍታም እዩ። ሓፂን ኣለዎ። ሓፂን ድማ

ዋሕደ ኦክስጅን የብሉን። ምክንያቱ ሆሞግሎቢን ናይ ኦክስጅን ተሸካሚ እዩ ማለት እዩ፣ ተሸኪሙ ኣብ ኩሉ እቲ ዘድሊ ዘባፃፅሒ ማለት እዩ። ስለዚ ቀይሕ ጣፍ ካልእ እውን ቪታሚን እውን ኣለዎ፣ ካብቲ ካልእ ኣካል ዝተፈለየ ትሕዝቶ ኣለዎ ቀይሕ ጣፍ። ስለዚ ካልእ እውን ምናልባሽ ናይ ስጋም ናይ ስርናይ ናይ ፊኖ ኣለርጂ ዝኾኑ ሰባት እውን ኣዝዩ ተካኢ መግቢ እዩ ማለት እዩ። ቀይሕ ጣፍ ኣብ ኬክ ንሰርሖ፣ ኣብ እንጀራ ንሰርሖ፣ ኣብ ቅጫ ፍትፍት ንሰርሖ፣ ኣብ ፒሳ ንሰርሖ። ስለዚ ቀይሕ ጣፍ ኣብዘይ ንሰርሖ ቦታ የለን ማለት እዩ። ስለዚ ኣዝና ክንጥቀመሉ ኣዝዩ ኣገዳሲ ንጥዕና ድማ ኣዝዩ ኣገዳሲ መግቢ ስለ ዝኾነ ኬክ ብቀይሕ ጣፍ ድማ ኣዝዩ ጥዑም እዩ። እንደገና ድማ ዘይጓዳእ ከዓ ማለት እዩ። ሽኮራ ውሕድ ኣቢልና እንተ ጌርናዮ ዝኾነ ዓይነት ሰብ ክምገቦ ዝኽእል ኬክ ማለት እዩ። ዋላቲ ካልእ ዓይነት ኬክ ክበልዕ ዘይክእል ሰብ ናይ ቀይሕ ጣፍ ኬክ ግን ክምገብ ወይ ድማ ክበልዕ ይኽእል እዩ ማለት እዩ። ስለዚ ናይ ሎሙ መዓልቲ ናይ ቀይሕ ጣፍ ኬክ ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ እንራኸብ ኣብ ዘለናዮ ሰላም ረህዋ ዝሰፈኖ ቕነ ይኹነልና።

0: ስቶክሆልም ለልትአመሮ መዋጥኒን 212,865 ናቕፋ ጃልየት ኤርትሪን ሮጋላንዳ ኖርወይ 10,000 ዶላር ኣምሪካ መድረሰት ካልኣይት ደረጀት ሓላይ 36,006 ናቕፋ ምንስካን ኑረምበርግ ጀርመን ላታ እሰይዳ ጽገወይኒ ተስፋዝጊ 700 ዩሮ ከምሰለይሁማ ስካን ስዊዘርላንድ ላቶም እሰይድ ኪዳነ ገብረ መድህን ወእሰይዳ ኣመተ ጽየን ገብሪ ህይወት 400 ዶላር ኣምሪካ ግልራዓዮት ዓኢለ ሽሃዳ ትበረዓው
1: እቲ መዲነት ከረን ፈዛዓት ሙጅተማዕ እቲ ዘይድ ምን መፀት እቲ ዓጉሎ ተዕሊም ግል ልትሓበሮ ለጠልቦ ምስክና ዓቦት ወዓቅል ለቦም ኣንፈር ዕልቦም ዘይድ ሰበታላ ጭብ ወሕዲና መዳርስ መትሓሰር ግል ልታየቡ መትፋቐት ትቀደማ ምዲረት መድረሰት ምስክና ዓቦት ወዓቅል እቲ መዲነት ከረን መምር ዓሊ ዓብድልቃድር ግል ኢሪነ ተሃበቲ ሓብረ መቕደረትና የላ መድረሰት ሕዱድ ሰበቱ ወሱክ መዳርስ ግል ልትከሰት ፋኔት እላት ሰነት ድራሰት ክላልፉ 12 ክላልፉ 13 ክድመት ለኣንበተት መድረሰት ዮም ዓመት ግል 4 ወስስ ደረሳይ ክድመት ታይብ ክምሰን ዓለት ትሓብር ምስላ ልትረሃላ ዓሸም ድራሰት ወሱክ ኣብሱሎ ግል ልትሸቀ ምስል ሸብ ሽርከተ ብምትዓወን ለገባ ጅህድ ልትረአ ልዓላ ማሕገዝ እግል ልርሀ ክምሰል ቀድር ወግምሃበት መምር ዓልያት ደንጎባ ግለ ምስኩና ማጀኒት ኣድረሶት መትሓሰር ዛይድ እንየት በሰር ወሰብር ክምሰል ጠለብ ዲብ ሸርሕ እትል መጃል እሊ ሻርካ ለህለያ ሓምዲሃ ቀደመት እቲ መዲነት ከረን ምስል ምስክና ዓቦት ወዓቅል ለነብሮ 380 ኣንፋር ማሕበር ክምሰል ህለው ልትኣመር እቲ ዓዱኻና ደረሰ ካልኣይት ደረጀት ብሰብ ምህነት ሓርስ እቲ ልትመቃርሑ ወራታት ሕብዘት ማይዋ ትርበት ሰርግሉ ኣለው ለሰብ ምህነት ሓርስ ተለህበው ሓብረ ለበርናምጅ ኣተላላይ ናይ ላ ኣብ መሻረከት ኩሎም ስካን እቲ ኣራዲ ሓርስ ገብለ ፀንሐ ወራታት ኣሽራዓት ክምሰልቱ እቲ ዝሓብር ለሃደፍ ለቐጥረት ቅጥረት እትመዓል እግል ኣውዕሎት ክምሰልቲ ሓበረው መምራይ ሕብዘት ማይ ወትርበት ሰይድ ወልደንኪኤል ፍሳ ሕብዘት ማይ ወትርበት እተይ ሓርስ ግለ ልበርክት ወማይ ከርስ ምድር ግለ ልትረዘቕ ምህም ክምሰልቱ ዲበ ዝሓብር ልሰርገልሃላ ካድም ዝያት ፍገሪት ግል ትትረከብ ምኑ ትኩሉ ድዋራት ሕድለሸብ ምባደራት ግል ትነሳ ኣጥፋ ቀዳም ሙዲር መድረሰት ካልኣይት ደረጀት ዓዱኻላ ምደረስ ተስፋይ ተስፋ ሚካኤል የኒ ለመድረሰት ሓርስቶት ግለ ልትሰደው ላትነሳዓፎን ለመባደረት ሓረስቶት ግለ ልትሰደው ለትነስአት ክምሰልታ ኣፍሃማ እቲ ሙዲሬት ፎርተሳዋ ብመዓወነት ፖሊስ ሸዓብ ወብዕዳም ሰብ ሽርከት ለገባ ጅህድ ኣተዳፍዖት ጀራይም ወኣኽጣኣት ፍገሪት ሰኔት ክምሰል ትረከበት ሸርሓ ቃይድ መርከዝ ፖሊስ ፎርተሳዋ ሰርጀንት እብራሂም ዑመር እቲ ዮም 24 ጁን እቲ ዳራት ደዋይሕ ስንከት ክናብ እተሃበየ ሓብረ እቲ ኣወላይ ሩቡዕ ሰነት ዛህረት ጀራይም ኣኽጣኣት ወኣስባቦም ግል ልትከራዕ እቲ ወቀሎት ፈዛዓት ለረከዘ ካድም ክምሰል ትሰርገላ ዲብ ሸርሕ ክም ፍገሪቱ ለዛህረት እተሃጎገ ትመፅእ ክምሰልለ ትሓበራ ጀራይም ደኢ ጀር ግል ትዳፍዕ ምኑ ክምሰል ቀልል ለሸርሐ ሰርጀንት እብራሂም መጥመጦርላ ትሸዓብ ወደረሰ ብፖሊስ ለገበኦ መሓደራት ሰዋልፍ ምጅተማዕቱ ለልሓፍዝ ወእቲ ሸባብ ግል ልትዓዲ ኣትፋቐዳም ምሻርከት እቲ ደንጎባ ፋህሞም እቲ ሓሸሞት ቃኑን ግሊ ይዚድ ክን ለመስል መሓደራት ብትልሉ ግል ተሃይበ መትከምካም ደገጊት መትሓሳር ግል ተሃየቡ ዴራይ ላቶ ዓዋዲ ለልኣጀሩ ገበይራትዓት ለትነስእ ምስዳር ግል ትነስአቶም ሰላሞ መስኩበት ደማነት ግል ትርከብ የኒን ሸዓብ መጦር ፖሊስ እነገባ ዶሩ ግል ኣዚድ ለልብል ኣራ ቀደመው ነፈር ቅስም ኢሚግሬሽን ወጅንስየት ገዲመት ሙናድለት ሜጀር ኣልማዝ ሃይለ እትዮም ክልእጁን እቲ 7 ዓምራ እቲ መዲነት ለንደን ብሪጣንያ ኣብ ሕማም ኣስተሻደተ እቲ ወርሕ ጁላይ ሰነት 1975 እቲ ቅዋት ተሕሪር ኤርትርያ ለተሓበረት ገዲመት ሙናድለት ኣልማዝ እቲ መክተበ ማርሒት ፋሕ መክተብ ስያሰት ወቅስም ኣትፋዝዖት ስያሰት ወሕፍዘት ምስጢር ወሳይቅ ተንዚም ኦርኒክ ወሙናድሊን ወስጅል ሽሃዳ ዓቁ ሕርየት የኒ እቲ ውዛረት ዕላም ወቕስም ኢሚግሬሽን ወጅንስየት እቲ መጃል ተውሲቅ ስቡል ወመሰልሰንላቱ ዶር ለእግዴት ምሕር ባይታ ዓደት ቀብረሄኒ እቲ ዮም 25 ጁን ኣልዓስር እቲ መቃብር ምሕር በት ኣስመራ ተመት ቀስም ኢሚግሬሽን ወጅንስየት ብስተሻት ገዲመት ሙናድለት ኣልማዝ ሃይለ ለተሰማዓያው ሓዘን እትሸርሕ ሕግል ዓኢለቱ መለያም ንዳሏ መሻቂታ ኤማኖ ሰብር ለሃበኩም ልብል

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት፣ ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፀን ሒዝናልኩም ቅሪብናሉና። ክሳብ ፍጻመ መደብና ምሳነ ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ። ሰናይ ምክትታል። ሻምፒዮን ቅድም ብሽክለታ ኤርትራ ትማሊ ሰንበት 28 ሰነ ጁኒየርን ዓበይትን ትሕቲ 23 ዓመትን ብዘካይድዎ ናይ ጽርግያ ውርድር ተዛዚሞም ኣባል ኢኒዮስ ግሪናይደርስ ሬሲንግ ኣካዳሚ ሚልካስ ማእከለ ሻምፒዮን ኤርትራ ብምዃን ተዓዊቱ።
1: ብሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ተወዲቡ ክካየድ ዝቕነይ ሻምፒዮን ኤርትራ 2026 ሎም ሰንበት 28 ሰነ ኣብ ጎደናታት ከተማ ኣስመራ ብዝተኻይዱ ውድድራ ተዛዚሞም ፈለማ ፀወቶኦም ዘካየዱ ተቐዳድምቲ ጁኒየር እዮም ነይሮም። ዝተመደብሎም ርሕቀት 122.4 ኪሎ ሜትር ኮይኑ ፀወታ ሰዓት 7:40 እዩ ጀሚሩ። ኣብ ሓፀርቲ ኪሎ ሜትራት ሓያሎ መጥቃዕታት ድማ ክረአ ጀሚሮም። ካልእ ኣብ ናይ ሎም ዓመት ዝተረኣየ ምዕባለ ቁፅሪ ተቐዳድምቲ ምስ ናይ ዝሓለፈ ዓመታትን ክነፃፀር ብዙሕ ዝነብሮ ክኸውን ኣብ ፅባቕቲ ውድድር እውን ተራኒርዎ እዩ። ኣብ መወዳእታት ተቐዳድምቲ ብሓባር ናብ ቅፆታዊ ውድድር ብዝበፅሑ ሓያል ውድድር እዩ ተኻይዱ። ተቐዳዳማይ ክለብ ደንደን ሚስ ምክልኻል ዮናታን ቴድሮስ ብቕፆታ ውድድር ንመወዳድርቱ ብምርታዕ ክዕወት እንከሎ ኣብ ሰዓት 42.1 ኪሎ ሜትር እናዘወረ ንውድድሩ ብ2 ሰዓታትን 54 ደቓይቕን 16 ካይትን ክዛዝሙ ከሎ ካልኣይ እዮቤድ ኤፍሬም ካብ ክለብ ደንደን ሚስ ምክልኻል ሳልሳይ ካብ ዊልያም ዘሪት ካብ ኣስፔኮ ብምዃን ናብ ፖዲዮም ደይቦ ራብዓይ ንፍታሊም ቅዱስ ካብ ደንደን ሮሚዮ ግብፃዊ ካብ ደቡብ ሴም ኣፈወርቂ ካብ ኣስፔኮ ናታን ሃብታብ ካብ ኤሪጀል ዮቤል ተስፉ ካብ ኣሰር ዩኤል በሪሁ ካብ ሰንበል ከምኡ ድማ ሜሮን ኢሳቅ ካብ ገዛ ባንዳ ካብ ሓምሻይ ክሳብ 10 ዘሎ ደረጃታት ሒዞም ፈፂሞም። ስዒቡ ዝቐረበ ውድድር ተዓዘብቲ ብልዑል ሃንቆታ ዝተፀበዮ ፆታ ናይ ደቂ ተባዕትዮ ተቐዳድምቲ ኤሊትን ትሕቲ 23 ዓመትን ዘካየድዎ ውድድር እዩ ነይሩ። ዝተሰላዓሎም ርሕቀት 183.6 ኪሎ ሜትር ማለት 18 ዙርያ እዩ ነይሩ። ሚኒስትር ህንፃ ኣቶ ኣብርሃ ስፋ ንተቐዳድምቲ መሪቑ ኣበጊሱ ፆታ ምስ ፈለመ ድሕሪ ሓንቲ ዙርያ ዓባይ ጉጅለ ብመጥቃዕቲ ክትናወፅእ ጀመረት። ናይ ዝሓለፈ ዓመት ሻምፒዮን ኤርትራ ናሆም ዘርኣይ ካብ ክለብ ኦኪዮ ናይ 223 ሻምፒዮን ኤርትራ ዓወት ኣማን ናይ ውልቂ ተቐዳዳማይ ሳሙኤል ተወልደ ናይ ኣስፔኮ ሴምዓን ደፅን ኑር ኣሕመድ ዓብደልዋሃብን ኤፍሬም ዘርጋብር ክልትዮም ካብ ደንደን ጉጅለ ብምቓም ፆታ ክቕልስዎ ጀሚሮም። ምስ ዓባይ ጉጅለ ዝነበረ ፍልሊ ድማ ናብ 25 ካይታት ክዓሩ እንከሎ ዓባይ ጉጅለ ነቲ ዝተኸስተ ፍጻመ ብዙሕ ግዲ ከይሃበት ክትቅፅል ወሰነት። ከም ውፅኢቱ ኸ እቲ ፍልሊ ናብ ኣስታት ሓደ ደቂቕ በፅሐ። ፆታ ከምዚ ኢሉ ክቕፅል ዘይተቐበሉ ሄኖክ ሙሉ ብርሃን ንዓባይ ጉጅለ መጥቃዕቲ ብምፍጻም ናብታ ተሃድን ዝነበረት ጉጅለ ንክሃድም ተበገሰ። ናት ናይር ተስፋፅን ኣክሹን ካልኦት ዝርከቦም ድማ ኣሰሩ ብምስዓብ ንፍጥነት ናይታ ሃዳይነት ጉጅለ ከምዝዓቢ ገበሩ። ሰሊጥዎም ከዓ ነታ ኣብ ቅድሚት ብምዃን እትቕል ዝነበረት ሃዳይነት ጉጅለ ዋሓጥዋ። ሄኖክ ሙሉ ብርሃን ካብ ኤክስዲስ ኣስታና፣ ናትናኤል ተስፋፅን ካብ ሙቪስታር፣ ሚልኪያስ ማእከለ ካብ ኢኒዮስ ግራኔደርስ ከምኡ ድማ ማእከል መሰልጠን ዩሲኣይ ዝስልጥን ዘሎ ኬቨን ተክለማርያም ዝመስረትዋ ጉጅለ መጥቃዕት ምፍጻም ንቅድሚት ወፀት እናተበራሬቱ ድማ ኣብ ውሽጢ ሓፂር ርዕቀት ምስ ዓባይ ጉጅለ ዝነበራ ናይ ግዜ ፍልሊ እናዓበየ ኸደ። ካብ ዓባይ ጉጅለ ዝጥቀስ ፈተነ ስለዘይተገብረ ድማ እቲ ናይ ግዜ ፍልሊ ብኣገራም ዝኾነ መልክዕ እናዓበየ ከደ። ፆታ ብመንጎዞም 4 ተቐዳድነት ምዃኑ ድማ ርጉፅ ኮነ። ንዝበዝሐ ክፋል ናይዚ ፆታ ድማ እዛ ክላሲት ጉጅለ ኣብ ቅድሚት ብምዃን ምስታ እቲ ስዕባ ዝነበረት ዓባይ ጉጅለ ዝነበራ ናይ ግዜ ፍልሊ ክሳዕ 3:25 ካይትን ክዓቢ ከሎ ፆታ ንክዛዘማሳት 4 ኪሎ ሜትር ምስ ተረፎ መራሒት ጉጅለ ኣብ እግሪ ፎርቶ ብዝወሰደታ መጥቃዕቲ ንኬቨን ተክለማርያም ግዳይ ብምግባር ተዓዝረት። ነዛ ፍጻመ ዝተዓዘበ ሚልኪያስ ማእክል ኣብ ከባቢ ቤት ትምህርቲ ባርካ ናይ ቤኖ መጥቃዕቲ ብምግባር ንቅድሚት ወፀ። ሄኖክን ናትናኤልን ግን ኣብ ምጥምማት ብምእታዎ ነዚ ተቀዳድማይ ክሰድዎ ዝመረፁ ክመስሉ ዝኾነ መጥቃዕቲ ክገብሩ ኣይተራዩን። ድሕሪ ሓንቲ ዙርያ ማለት ፆታ ነክዛዘም 3 ዙርያታት ምስ ተረፎ ሄኖክ ሙሉ ብርሃን ኣብ እግሪ ፎርቶ ንናትናኤል ስካቶ ገይሩ ክቆርፆ ብዝፈተነ ናትናኤል ኣይሓድገካን ብምባል ካብ ረቱ ምፍላይ ኣብየ። እዚ ምጥማት እዚ ነታ

0: ቅድሚ ዝነበረ ሚልኪያስ ማእከለ ዝያዳ ኣርባሒ ኮይኑ ብምቕራቡ ንዝነበሩ ናይ ግዜ መክሰብ እናዕበየ ብምኻድ ናብ ሓደ ደቂቕ ዝኾነ ናይ ግዜ ፍልያ ኣንፂፉ መንገዱ ይቕፅል። እትስዕቦ ዝነበረት ጉጅለ ንበይኑ መስመር ሕንፃስ ክረግፅ ብምግዳፋ ተታሒዛ ኣስቀጠት። ሚልኪያስ ናይ ግዜ መክሰቡ ናብ ልዕሊ ክልተ ደቕ ብምግፍሑ ኣረጋጊፁ ናብ ጎደና ሓርነት ዝተቐልቀለ። ኣብ መወዳእታ ንውድድሩ ኣብ ሰዓት 429 ኪሎ ሜትር እናዘወረ ብ4 ሰዓታትን 16 ደቓይቕን 29 ካይታትን ቀዳማይ ኮይኑ ንውድድሩ ብምዛም ሻምፒዮን ኤርትራ 2026 ኮነ። ድሕሪ 2 ደቕን 36 ካይታትን ኣመዛዚ መስመር ዝበፅሑ ተቐዳድምቲ ሄኖክን ናትናኤልን፣ ሄኖክ ካልኣይ ደረጃ ክሕዝ እንከሎ ናትናኤል ድማ ሳልሳይ ደረጃ ብምርካብና ፖዲየም ደይቦ። ድሕሪ 4 ካልኢታት ናመዛዘ መስመር ዝበፅሐት ዓባይ ጉጅላ ኣብ ዝገበረቶ ሓያል ቅፅታ ውድድር ናይ ደንደን ንፍታሌም ኤፍሬም ብምርታዕ 4 ደረጃ ክሕዝ እንከሎ ወዲ ክለቡ ናታን ተስፋለም 5 ደረጃ ረኺቡ። ናውድ በርክት ካብ ሰንበል፣ ያፌት ሙልጌታ ካብ መሰልጠን ማእከል ዩሲኣይ፣ ናትናኤል ብርሃነ ካብ ኢስታንቡል ቲም፣ ኦሎምፒካዊ መርሃዊ ቅዱስ ካብ ቦርጎስ፣ ከምኡ ድማ ዮሴፍ ኣለም ካብ ኣስፔኮ ካብ ሻርሸክ ሳዓስራኝ ዘሎ ደረጃታት ብምሓዝ ንውድድሮም ፈጺሞም። በዚ መሰረት ሚልኪያስ ማእከለ ሻምፒዮን ኤርትራ 2026 ብምዃን ተሸላሚ ወርቂ መዳልያን 10,000 ናፋን ክኸውን ከሎ ንዓመት ሙሉእ ወዲዋ ዝወዳደር ብባንዴራ ኤርትራ ዝወቀበት ማልያ ድማ ክሽለም። ሄኖክ ሙሉእ ብርሃን ካብ ኤክስዲኤስ ኣስታና ተሸላሚ ብሩ መዳልያን 6,000 ናፋን፣ ሳልሳይ ናትናኤል ተስፋጽን ካብ ክለብ ሞቪስታር ድማ ተሸላሚ ናሓስ መዳልያን 4,000 ናፋን ኮይኑ ሚልኪያስ ማእከለ በዚ ትማል ዘመዝገቡ ዓወት ብናይ ትሕቲ 23 ዓመት እውን ሻምፒዮን ብምዃን ድርብ ዓወት ከመዝግብ ከሎ ወርቂ መዳልያን 6,000 ናፋን ከምኡ ድማ ዓመት ሙሉእ ወዲዋ ዝወዳደር ብባንዴራ ኤርትራ ዝወቀበት ማልያ ተሸሊሞ። ናይ ደንደን ንፍታሌም ኤፍሬም ተሸላሚ ብሩ መዳልያን 4,000 ናፋን፣ ናይ ደንደን ናታን ተስፋለምካ ተሸላሚ ናሓስ መዳልያን 3,000 ናፋን ኮይኑ ኣብ ናይ ጁኒዮር ተቐዳድምቲ ዮናታን ቴድሮስ ካብ ክለም ደንደን ዕወት ብምዃኑ ተሸላሚ ወርቂ መዳልያን 6,000 ናፋን ከምኡ ድማ ንዓመት ሙሉእ ኣብ ዝባኑ ወዲዋ ዝወዳደር ብባንዴራ ኤርትራ ዝወቀበት ማልያ ክሽለም ከሎ፣ ካልኣይ ኢዮቤድ ኤፍሬም ካብ ክለብ ደንደን ተሸላሚ ብሩ መዳልያን 4,000 ናፋን፣ ሳልሳይ ካብ ዊልያም ዘሪት ካብ ኣስፔኮ ተሸላሚ ናሓስ መዳልያን 3,000 ናፋን ኮይኖም ዑታት ተቐዳድምቲ ዝተዳለሎም ሽልማት ካብ ኢድ ዝተፈላለዩ ናይ ክብሪ ዕዱማት ተዓዲሎም።
1: ሊግ ዞባ ማእከል ትማሊ ሰንበት ብክልተ ግጥማት ቀፂሉ ተኻይዱ።
0: ግጥማት ሊግ ዞባ ማእከል ትማሊ ሰንበት 28 ሰነ ምበል 14 ፀወቱ ኣብ ዘካየደሉ ቀይሕ ባሕሪ ምሳስ መራቢራ ባዶ ባዶ፣ ደንደን ምሳደሊስ ድማ ሓደ ብሓደ ብምፍላይን ብማዕረ ማለት 30 ነጥቢ ይቕፅል ኣሎም። ፈለማ ቀይሕ ባሕሪ ምሳስ መራቢራ ኣገጢማ እዚ ግጥም ዓብ ግምስ ተዋህቦ እዩ ነይሩ። ኣብ ቀዳማይ ዙር ወላኳ ኣስመራቢራ ብቀይሕ ባሕሪ 4 ባዶ ተሳዒራት እምበር ትማሊ ግን ኢዳ ክትህባይ ካዓለትን ቀይሕ ባሕሪ ውዳኣት ኩዓሳሱ ሒዛ ናብ ኣስመራ ቢራ እኳ ተተጸግዐት መስመር ምክልኻል ቢራ ክትጥሕሶ ኣይካዓለትን። ድሕሪ ዕረፍቲ ተጻወታይ ቀይሕ ባሕሪ ኣብ ረዘነ ውድእቲ ኩዕሶን ተኸላኸልቲ ኣንጻር ጋንቱ ሓሊፉ እንተነበረ ልዳት ተጎዝጌዛ ወፅያ ኣስመራ ቢራ እውን ሓ ሓሊፎም ኩዕሶ ሒዞም ብምውፃን ቀይሕ ባሕሪ ይፍትኑ እኳ እንተነበሩ እቲ ጸወታ ግን ብዘይሸቶዩ ባዶ ባዶ ተዛዚሙ። ብሉፅ ተጻዋታይ ዛ ግጥም ድማ ኣከፋፋል ቀይሕ ባሕሪ ዓብለሎም ተኽለ ዝግ ተባሂሉ ቀጺለና ሜዳ ዝወረዳ ኣዱሊስን ደንደን እየን ነይረን። ኣብ ቀዳማይ ዙር ደንደን ኣዱሊስ ሓደ ባዶ ተዓዊታት ላመንባራ ይዝከር። ጸወታ ምስ ፈለመ ድማ ኣዱሊስ ክልተ ውዳኣት ኩዓሳሱ መሪሕነት ከትሕዛ ዝኽእላ ድሕሪ ምብኻና ደንደን ኩዕሶ ሒዛ ናብ ኣዱሊስ ብምጽጋዕ ኣብ ሻሻይ ደቕ ብመገዲ ስየ መብራቱ ብዝረኸብታ ሸቶ ሓደ ባዶ ክትመርሕ ጀሚራ። ኣዱሊስ ፍጹም ቅላዕ እኳ ረኺባ ተነበረት ሓላሉዳ ደንደን ንደገ ተፊኡ ፅዋ። ብዘን ክለባት ድማ ንዕረፍቲ ብመሪሕነት ክለብ ደንደን ሓደ ብባዶ ተፈላለየን። ድሕሪ ዕረፍቲ ኣብ ዝቐጸለ ጸወታ ኣዱሊስ ቀይራ ዘእትወቶም 3 ተጻወቲ ንጸወታ ነዳዲ ክውስኽሉ ተራእዮም። ምዱብ 90 ደቂቕ ተዛዚሙ ኣብ ተወሰኽቲ 6 ደቓይቕ ኣዱሊስ ጻዕርታት ኣካየደት ጸወታ ክዛዘ ምስ ቀረበ ተጻዋታይ ኣዱሊስ ሳምሶም ተኸስተ ብቐይሕ ካር ተሰጊጉ። ብናይ ደንደን ተጻዋታይ ዝተገብረ ጌጋ ኣዱሊስ ነጻ ቅልዕ ምቕጻዕቲ ብምርካብ ሄርሞን ስቴፋኖስ ተቐቢሉ ናብ ሸቶ ብምቕያር እቲ ጸወታ ብናይ ሓባር ውፅኢት ሓደ ብሓደ ክዛዘም ገበረ። ብሉፅ ተጻዋታይ ኣከፋፋሊ ኣዱሊስ ሪያን ስዑዲ ተባሂሉ ቀይሕ ባሕርን ደንደንን ብ30 ነጥቢ ብማዕረ ኣብ ቅድሚት ዘለዋ ክኾና ኣዱሊስ 27 ነጥቢ ሳልሴይቲ፣ ኣልታሕሪር ብ24 ነጥቢ ራብዒቲ፣ ኣስመራ ቢራ ብ16 ነጥቢ ሓምሸይቲ፣ ሰገን ብ14 ነጥቢ ሻርሸይቲ፣ ዘራእትን ጥሪትን ብ14 ነጥቢ ሻውዒቲ፣ ሰንበል ብ13 ነጥቢ ሻምነይቲ፣ ማይ ተመናይ ብ5 ነጥቢ ኣብ ታሽዓይ ደረጃ ይርከባ። ሊግ ዞባ ማእከል ንክዛዘም ከክልተ ግጥማት ይተርፈሎም። እዚ ከምዚ ኢሉ ከሎ ሊግ ደቂ ኣንስትዮ ዞባ ማእከል ዝሓለፈ ቅዳም 27 ሰነ ተኻይዱ ነይሩ። ዝተረኽበ ውፅኢቱ ድማ ስዕብ ይመስል። ጎዳይፍ ንዕዳጋ ሓሙስ 5-1 ደንደን ንሰገን 2 ባዶ፣ ኢንሹራንስ ንገጀረት 6 ባዶ ዝኾነ ውፅኢት ተዓዊተን ኣለን።
1: ብምኽንያት መዓልቲ ሰማዕታት ፌደሬሽን ኩዕሶ መርበብ ዞባ ማእከል ክካየድ ዝቐንየ ውርድራት ኩዕሶ መርበብ ተዛዚሙ
2: ብፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ብምኽንያት መዓልቲ ሰማዕታት ክካየድ ዝቐንየ ውርድር ኩዕሶ መርበብ ክለባት ሳልሳይ ዲቪዥን ብቐዳምን ሰንበትን ብዝተኻየዱ ውርድራት መጋረጁ ዓፅዩ ብቐዳም ደቂ ኣንስትዮ ክለባት ደንበስ ሰንበል ኣንጻር ኣድሉስን ውርድራትን ኣካይደን እቲ ግጥም ድማ ብዓወት ጋንታ ኣድሉስ ክልተ ባልኦ ተዛዚሙ ደቂ ተባዕትዮ ጋንታታት ዕዳጋ ሓሙስን ድያእን ኣብ ዝተረኸባሉ ዕዳጋ ሓሙስ ኣብ ልዕልታ ኣብ ዝውርድር ሰሓቢ ምንቅስቓስ ከተረይ ጸንሐ ድያ ብጸቢብ ውፅኢት ክልተ ብሓደ ተዓዊታ እዚ ናይ ውዴካ ምሕላፍ ውርድር ብሰንበት ኣብ ሰዓታ ድሕሪ ቀትሪ ናይ መዛዘሚ ጸወታ ኣብ ዘካየለሉ ንደንበስ ሰንበል ስዒራ ንፍጻመ ዝበጽሐት ኣድሉስ ምስ ምምሕዳር ዕዳጋ ሓሙስ ተረኺባ ብወገን ክልትኤን ክለባት ናይ ዝሰዓርነት መንፈስ ዝዓሰሎ ሚዛናዊ ጸወታ ይተንጸባሪቑ ኣድሉስ ንቐዳመይቲ ሰት 25 ብ21 ክስዕራን ከላ ዕዳጋ ሓሙስ ኣብ ካልኣይትን ሳልሰይትን ሰት ንጸወታ ክትቋጸሮ ኽኢላ ከም ውፅኢቱ ድማ ኣከታትላ 25 ብ18 ከምኡውን 18 ብ8 ብምስዓር ብድምር ውፅኢት 3 ብ1 ተዓዊታ ዕውቲ ዋንጫ ሰማእታት ኮይና ዝዓበ ጸወታ ክለባት ደቂ ተባዕትዮ ዕዳጋ ሓሙስ ኣንጻር ዋርሳይ ዘካየዶ ግጥም እዩ ተጻወቲ ዕዳጋ ሓሙስ ብቕዓቶም ክቢሉ ኣብ ዝቐረበሉ ጸወታ ኣከታትላ 25 ብ10 25 ብ20 ብምስዓር ነቲ ብደቂ ኣንስትዮ ዝረኸበቶ ክብሪ ዓወት መሊሳ ድርኢ ወሲኻ ዋንጫ ከተልዕል በቂዓ ድሕሪቲ ውርድር ዕውታት ጋንታታት ዝተዳለወለን ናይ ዋንጫን ታርጌታን ሽልማት ካብ ዕዱማት ሓለፍትን ኣባላት ፌደሬሽንን ተቐቢለን
1: ንኣባላት ሓይልታት ምክልኻል ኤርትራ ስልጠና ዳንነት ኩዕሶ ሰኪዐት ተዋሂቡ
2: መኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ምስ ሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ብምትሕባር ንምብቕታ ድያኑ ኩዕሶ ሰኪዔት ስልጠና ሂቦም ኣብዚ ን10 መዓልትታት ዝተዋሃበ ስልጠና ካብ ሓይልታት ምክልኻል ኤርትራ ዝተዋፅኡ 10 ደቂ ኣንስትዮ ዝርከብዎም 26 ሰልጠንቲ ተሳቲፎም እቲ ስልጠና ብኽልሲ ሓሳብን ግብርን ከምኡ ውን ተንቀሳቐስ ስእሊ ተሰኒዩ ነይሩ ነዚ ስልጠና ዝሃቡ ኣብ ሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ዋና ፀሓፊ ኢንስትራክተር ዮናስ ነጋሽን ኢንተርናሽናል ዳኛ ኩዕሶ ሰኪዔት ኣቶ ሙሴ ሚካኤልን ተዋሂቡ ኣብ መመረቕታ ስነ ስርዓት ሓላፊ ንኡስ ጨንፈር ምምዕባል ዓቕሚ ሰብ ምኩንን ሓበሬታን ጎስጓስን ኣቶ መሓሪ ኢሳ ኣብ ዘስምዑ ቓል ንተመረቕቲ እንቋ ሓጐሶኩም ድሕሪ ምባል ከም ወትሩ ዝወሰድኩምዎ ስልጠና ኣብ ተግባር ብምውዓል ንዝጸንሐ ዋሕደ ድያኑ ኩዕሶ ሰኪዔት ምልኣተ ክትፈጥሩሉ እናተላበኹ ንሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ምስ መምሃራን ብስም ምኩንን ሓበሬታን ጎስጓስን ሚኒስትር ምክልኻል ኣመስጊኑ ወኪል ተመረቕቲ ኣቶ ዳዊት ሽሻይ ኣብ ዝስምዑ ቓል ኣብዚ ዝቐነየ ስልጠና ንዝወሃቦም መምሃራን ኣካየትን ብዘርኣይዎ ልዑል ኣበርክቶን ተወፋይነትን ብስም ተመረቕቲ እናመስገንኩ ንዝተዋህበ ስልጠና ኣብ ተግባር ከነውዕሎ ኢና ብምባል ቃልኣት እዮም ኣብ መወዳእታ ሰልጠንቲ ዝተዳለወሎም ሰርቲፊኬት ካብ ኢድ ግዜያዊ ሓላፊ ምኮንን ሓበሬታን ጎስጓስን ሚኒስትር ምክልኻል ሜጀር ፍሳሐ ተኽላይ ቀይ ሽብርን ሓላፊ ጨንፈር ስፖርት ምኮንን ሓበሬታን ጎስጓስን ሚኒስትር ምክልኻል ሜጀር ተስፋዝጊ ሃብታይን ተቐቢሎም
1: ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ኣብ መዲና መንእሰይ ኣሳዋ ን30 ህፃናት ን10 መዓልትታት ዝቐጸለ ስልጠና ባይታ ቴኒስ ወዲቡ
2: ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ከም ኣካል ናይቲ ኣብ መላእ ሃገር ዘካይዶ ስልጠናታት ኣብ ሳዋ ካብ 23 ሰነ ክሳብ 1 ሓምለ ን10 መዓልታ ዝጸንሐ ን15 ደቂ ተባዕትዮን 15 ደቂ ኣንስትዮን ብጠቕላላ ን30 ህፃናት ስልጠና ሂቡ እቶም ነቲ ስልጠና ዝህቡ ዘሎ ክኢላታት ናይቲ ዓውዲ ኣብ ሃገራዊ ፌደሬሽን ባይታ ቴኒስ ኣቶ ጎይቶም ሓድጉን መንእሰይ ሚካኤል ዳዊትን ኮይኖም ኣቶ ጎይቶም ሓድጉ ኣብ ዝሃበሮ ኢቶ ሃገራዊ ፌደሬሽን ባይታ ቴኒስ ጭርሑኡ ቴኒስ ንኩሉ ኣብ ኩሉ ከም ዝብል ብምግላጽ ኣብዝ ሓለፈ ሰሚስተራዊ ዕረፍቲ ተምሃሮ ዋርሳይ ከኣሎ መጺኦም ነቶም ኣብ ኣስመራ ኣብቲ ዓውዲ ዝነጥፉ ዝነበሩ ተምሃሮ ኣወዳዲሮም ትሕተ ቅርጺ ባይታ ቴኒስ ብዝግባእ ተዓዚቦም ከም ዝተመልሱ ኣብሪሁም እዚ ሕጂ ዝውሃብ ዘሎ ስልጠና ዕላሙ ምስልጣን ግራስሩት ብሃገራዊ ፌደሬሽን ባይታ ቴኒስ ተወደበ ምዃኑን ነቲ ኣብ ዓመት 2 ግዜ ኣብ ወርሒ 2ን ወርሒ 8ን ዝካየድ ውርድር ባይታ ቴኒስ ሳዋ ከም ሻብዐይቲ ዞባ ኮይና ተሳተፈሉ ባይታ ንምጥጣሕ ከም ዝኾነ ኣረዲኡ ባይታ ቴኒስ ካብ ወዲ 5 ዓመት ክሳብ ደቂ 80 ከም ዝፃወትዎ ብምግላጽ ኣብ ሳዋ ብዝሰፍሐ ንምትእትታው ነቲ ኣቐዲሙ ዝተሃንፀ ትሕተ ቅርጺ ኣብ ጥቕሚ ብምውዓል ብሉፃት ተፃወቲ ኣፍሪካ ስሞምን ስም ሃገሮምን ዝፀውዑ ብቑዓት ሞያውያን ንምፍራይ ዝዓለመ ተበግሶ ምዃኑ ሓቢሩ መንእሰይ ሚካኤል ብወገኑ ጸወታ ባይታ ቴኒስ ብመሰረት መምርሕን መደባትን ሃገራዊ ፌደሬሽን ባይታ ቴኒስ ኣብ መላ ሃገር ብቕዓቱን ዘርግሕኡን ንምስፋሕ ብሃገራዊ ፌደሬሽን ባይታ ቴኒስ ዝካየድ ዘሎ ኣብ ሳዋ ብተመሳሳሊ ብዝሰፍሐ ንምትእትታው ይስራሕ ከም ዘሎ ብምሕባር ንልዑል ተቐባልነት ናይቶም ስልጥኑ ዘለዉ ህፃናት ብምንኣድማ ናይቲ ባይታ ዝፈጥረ ማእከል ስልጠና ኣመስጊኑ ሓላፊ ስፖርት ማእከል ስልጠና ሃገራዊ ኣገልግሎት ሳዋ ኣቶ ብርሃነ ጸጋይ ብወገኑ ሃገራዊ ፌደሬሽን ባይታ ቴንስ ማዕረናይተን ካልኦት ዞባታት ዕድል ምፍጣሩ ብምስጋን እዞም ስልጥኑ ዘለዉ ህፃናት ንመጻኢ ስሞምን ስም ሃገሮምን ዘፀውዑ ብውዓት ሞያውያን

0: ከም ዝኾኑ ዘለዎ ጽኑዕ እምነት ገሊጹ።
1: ኣብ ከተማ ዓዲ ቀይሕ ግጥማት ኩዕሶ እግሪ ተኸይዶም።
0: ኣብ ከተማ ዓዲ ቀይሕ ውድድር ኩዕሶ እግሪ ካልኣይ ዙርያ ናይ መዛዘሚ ጸወታ ኣብ ከተማ ዓዲ ቀይሕ ኣብ ዝገብሮ ጸወታ ብ26 ሰነ ኣብ መንጎ ንዞባ ዓዲ ቀይሕን ንኡዞባ ድባርዋን ኣብ ዘካየዶ ጸወታ ብካፒቴን ኪዳነ ፍትዊ ኣዛዚ ፖሊስ ንኡዞባ ዓዲ ቀይሕን ፌደሬሽን ኩዕሶ እግሪ ንኡዞባ ዓዲ ቀይሕን ብናይ ኢድ ሰላምታ ተኸፊቱ። ኣብቲ ዝነበረ ጸወታ ቅድሚ ዕረፍቲ ክልተ ንኡሳን ዞባታት ጽቡቕ ጸወታ ኳንተር ኣያ ብዘይሸቶ ባዶ ባዶን ዕረፍቲ ኣትየን። ድዕሪ ዕረፍቲ ግን እህሊ ክዝተሓወሶ ጸወታ ብምንባሩ ኣብ መበል 53 ቁፅሪ 17 ተጸወታይ ንኡዞባ ድባርዋ ብዘመዝገባ ሸቶ ተጻወቲ ድባርዋ ሞራል ብምርካብ ቀጺሎም። ድሕሪ 3 ደቓይቕ እውን ኣብ መበል 57 ተጸወታይ ድባርዋ ሮቤል ብርሃንም ንጋንቱ ካልኦት ሸቶ ኣመዝጊቡ። በዚ መሰረት ንኡዞባ ድባርዋ ንኡዞባ ዓዲ ቀይሕ ክልተ ባሮ ስዒራ ናብ ቦታ ተመሊሳ። ኣብዚ ግጥም ተጻዋታይ ድባርዋ መርሃዊ ሃብተ ብሉ ተጻዋታይ ናይዚ ግጥም ተጸዊዑ።
1: ኣብ ንኡዞባ ድገ ብምኽንያት 20 ሰነ መዓልቲ ሰማዕታት ዝተፈላለዩ ስፖርታዊ ውድድራት ተኻይዶም።
0: ኣብ ንኡዞባ ድገ ብምኽንያት 20 ሰነ መዓልቲ ሰማዕታት ዝተፈላለዩ ስፖርታዊ ውድድራት ማለት ውድድራት ኩዕሶ እግሪ፣ ዝላ ታሕቲ፣ ዝላ ላዕለትን ኣትለቲክስን ኩዕሶ መርበብን ዘጠቓለለ ስፖርታዊ ውድድራት ተኻይዱ። ኣብ መንጎ ክለባት ኩዕሶ እግሪ ብዘካየዶ ግጥማት ብድምር ውፅኢት ቀዳሚቲ ጋንታ ሓሻ ኪቶ ክትከውንን ከላ ጋንታታት ዓዲ ኢብራሂም፣ ጋንታ ተኽረሪትን ካልኣይትን ሳልሳይትን ደረጃ ብምሓዝ ውድድሮም ክዛዝሙ ኽኢሎም። ጋንታታት ኩዕሶ መርበብ ድማ ኣብ ዘካየድዎ ተመሳሳሊ ውድድራት ብውህሉል ነጥቢ ቀዳሚቲ ጋንታ ተኽረሪት፣ ካልእቲ ጋንታ ዓዲ ኢብራሂም፣ ሳሴት ድማ ጋንታ ሓሻ ኪቶ ብምዃን ውድድራተን ፈጺመን። ተዋድርቲ ዝላ ታሕቲ ኣብ ዘካየድዎ ውድድር እድሪስ ሓሰን ካብ ሓሻ ኪቶ ቀዳማይ ክኸውን እንከሎ መሓመድ ሳልሕ ካብ ተኽረሪት ካልኣይ፣ ዓሊ ሳልሕ ካብ ሓሻ ኪቶ ሳልሳይ ዕውታት ናይቲ ውድድር ክኾኑ እንከለዉ ኣብ ናይ ዝላ ልዕለት ድማ ሙስጠፋ ዓሊ ካብ ሓሻ ኪቶ፣ ዓሊ ኖራይን መሓመድ ሳልሕን ክልቲኦም ተዋድርቲ ካብ ተኽረሪት ካልኣይን ሳልሳይን ደረጃ ብምሓዝ ውድድሮም ዛዚሞም። ተቓደምቲ ኣትለቲክስ ኣብ ናይ 100 ሜትሮ ኣብ ዘካየድዎ ውድድር ሳልሕ ከራር ካብ ተኽረሪት ቀዳማይ ክኸውን እንከሎ መሓመድ ኣደም ካብ ሓሻ ኪቶ ካልኣይ፣ ሳልሕ ዑስማን ካብ ተኽረሪት ሳልሳይ ዕውታት ክኾኑ እንከለዉ ኣብ ናይ 200 ሜትሮ ድማ መሓመድ ሳልሕ ካብ ተኽረሪት፣ ዓብደላ ሙሐመድ ካብ ሓሻ ኪቶን ሚካኤል ከዋኒ ካብ ዓዲ ኢብራሂም ሰለስቲኦም ተቓደምቲ ካብ ቀዳማይ ክሳብ ሳልሳይ ደረጃ ብምሓዝ ውድድሮም ፈጺሞም። ተቓደምቲ 400 ሜትሮ ኣብ ዘካየድዎ ውድድር ዑስማን ኣሕመድ ካብ ዓዲ ኢብራሂም ቀዳማይ ክኸውን ከሎ ዑስማን ኣደም ካብ ሓሻ ኪቶን፣ ሙንተሲር ሳልሕ ካብ ተኽረሪትን ካልኣይን ሳልሳይን ደረጃ ክሕዙን ከለዉ ኣብ ናይ 800 ሜትሮ ዑስማን ኣሕመድን ኢብራሂም መሓመድን ክልቲኦም ተቓደምቲ ካብ ዓዲ ኢብራሂም ቀዳማይን ካልኣይን ደረጃ ክሕዙን ከለዉ እድሪስ ሓሰን ካብ ሓሻ ኪቶ ሳልሳይ ብምዃን ውድድሮም ፈጺሞም።
2: ኣብ ከተማ ቅዶት ክስራሕ ዝጸንሐ ሓደስቲ ሜዳታት ኩዕሶ ሰኪዒት ናይ ውሽጢ ገዛን ተመሪቑ። ኣብ ከተማ ቅዶት ብምትሕባር ምምሕዳር ንኡዞባን ጉዱሳ ስፖርተኛታት ንኡዞባ ቅዶት ክስራሕ ዝጸንሐ ሓድሽ ሜዳ ኩዕሶ ሰኪዒት ናይ ውሽጢ ገዛ ጸወታታት ዝካየደሉ ሜዳ ማለት ኢንዶር ጌምስ ብ23 ሰነ እዩ ተመሪቑ። ኣሰልጣንን ሃገራዊ ዳኛ ኩዕሶ ሰኪዒት ንኡዞባ ቅዶት መንእሰይ ኣማኑኤል መስፍን ኣብ ዝሃቦ ሓበሬታ እቲ ንሜዳ ኩዕሶ ሰኪዒት ናይ ውሽጢ ገዛ ጸወታታት ንምክያድ ምችእቲ ኮይና ዝተረኸበት ኣዳራሽ ኣቐዲማ ድሕር ናጽነት ከም ተሃንጸት ብምሕባር ኣገዳስነት ሜዳ ኣብ ዞባ ጋሽባርካ ብሓፈሻ ኣብ ንዞባ ቅዶ ድማ ብፍላይ ንጸንሐ ሽግር ውድዳት ዝካየድሉ ሜዳ ብምፍታሕ ብሃገር ዞባን ንኡዞባን ዝተሰርዑ ውድዳት ንምክያድ ልዑል ኣስተዋጽኦ ከም ትገብር ገሊጾ። ኮሚሽነር ስፖርት ንኡዞባ ቅዶት መምህር ዓብዱልቃድር ዑስማን ቦጎኑ ሜዳ ኩዕሶ ስክዒት ኣብቲ ንኡዞባ ብዘይግቡእ ጽገና ካብ ነዊሕ ግዜ ኣትሒዞም ውድዳት የካይዱላ ምንባሮም ባይታዊ መንደቓ ብምፍራስ ንውድዳት ኩዕሶ ስክዒት ዘይምችእቲ ሓደገኛን ብምንባራ ምስ ምምሕዳር ንኡዞባ ጉዱሳት ዜጋታትን ስፖርተኛታት ናይቲ ንኡዞባን ብምርዳ ጉልበቶምን ገንዘቦምን ኣዋሂዶም ብዞባን ሃገራውን ውድዳት ኩዕሶ ስክዒት ናይ ውሽጢ ገዛ ጸወታታት እተገልግል ሜዳ ከም ዝሃነፁ ሓቢሮም። ኣመሓዳሪ ንኡዞባ ቅዶታቶ ኢሳቅ ጥዑም ቢግድዩ እቲ ኣብ ከተማ ቅዶት ዝተሃንፀት ሜዳ ኩዕሶ ስክዒትን ኢንዶር ጌምን ብሃገር ደረጃ ካልእቲ ብዞባ ደረጃ ቀዳሚቲ ምዃና ብምሕባር ምንስያ ስፖርተኛታት ኣካላውን ኣእምራውን ብቕዓቶም ብምሕያል ካብ ዞባ ሓሊፉ ብሃገር ደረጃ ንዝካየዱ ውድዳት ዕውታትን ተወዳድርትን ንክኾኑ ከምኡ ውን ቀጻልነት ናይዚ ሜዳ ንምርጋጽ ፌደሬሽን ኩዕሶ ስክዒት ንዞባ ቅዶት ኣብ ምክታሉን ምዕቃቡን ከይተሓለለ ክስራሕ ተሓሳሲቦም። ኣብቲ ናይ መምረቕታት ስነ ስርዓት ንምምዕራግ ፌደሬሽን ኩዕሶ ስክዒት ዞባ ጋሽባርካ ኣብ መንጎ ጋንታታት ናይ ንኡዞባታት ጎልጅ ተሰነይ ሃይኮታ ባሮንቶና ቁርደትን ብናይ ክልቲኡ ፆታን 5 መዓልታት ዝቕፅል ውድዳ ሰሪዑ ኣብ ፈለማዓ ዕለት ኣብ መንጎ

0: ጋንታታት ጎሊጅ ናቑደትን ናይ ደቂ ተባዕትዮ ዝተኻየደ ውድድር ኣቑደት 78/16 ክትዕወትን ከላ መንጎ ጋንታታት ሃይ ኮታን ተሰነይ ዝተኻየደ ተመሳሳሊ ውድድር ተሰነይ 62/31 ዝኾነ ውፅኢት ተዓዊታ። ኣብ ናይ ደቂ ኣንስትዮም ስንዕዘብ ኣብ መንጎ ጋንታታት ኣቑደትን ሃይ ኮታን ኣብ ዝተኻየደ ውድድር ጋንታ ኣቑደት 26/22 ዝኾነ ውፅኢት ክትዕወትን ከላ መንጎ ጋንታታት ጎሊጅን ባሮንቱን ዝተኻየደ ውድድር ባሮንቱ 57/20 ዝኾነ ውፅኢት ረቲዓ።
1: ፌደሬሽን ኩዕሶ እግሪ ንዞባ ጊንዳዕ ምስ ፌደሬሽን ኩዕሶ እግሪ ዞባ ብምውሃድ ናይ ኣሰልጠንትን ዳንነትን ስልጠና ኣብ ከተማ ጊንዳዕ ወዲቡ። ፌደሬሽን ኩዕሶ እግሪ ንዞባ ጊንዳዕ ምስ ፌደሬሽን ኩዕሶ እግሪ ዞባ ብምውሃድ ናይ ኣሰልጠንትን ዳንነትን ስልጠና ኣብ ከተማ ጊንዳዕ ወዲቡ። ኣብ ትኻል 22 ክሳብ 26 ሰነ ብምኩራት ክኢላታ ዝውሃብ ዘሎ ብክልሲ ሓሳብን ግብርን ዝተሰነየ ስልጠና ኣብ ዳንነት 16 ደቂ ኣንስትዮ ዝርከብዎም 33 ድያኑ ክሳተፉ እንከለዉ 4 ደቂ ኣንስትዮ ዝርከብዎም 43 ድማ ኣሰልጠንቲ ብምዃን ኣብ ፌደሬሽን ኩዕሶ እግሪ ዞባ ሰሜናዊ ቀይሕ ባሕሪ ሓላፊ ቴክኒክ ኣቶ ተስፋኣለም እምባዩ ኣነፂሩ። ኣቶ ተስፋኣለም ቀጺሉ ሰልጠንቲ ኣብቲ ብክልሲ ሓሳብን ግብርን ዝተዋሃቦም ትምህርቲ ንዘርኣይዎ ዝምስገን ጠባይ ብምምስጋን ኣብ ስርሖም ዓወትን ኣሳልጦን ተመንዩ። ካብቶም ኣብ ስልጠና ዝሳተፉ ዘለዉ ኣሰልጣኒ ክለብ ቀይሕ ባሕሪ መሓመድ ዑመር መሓመድን ኣሰልጣኒ ትዩስራ ጥሉልን ኣብ ዝሃብዎ ርእቶም እቲ ንኣስታት ሓደ ሰሙን ኣብ 2 ሽፍቲ ዝቐሰምዎ ስልጠና ነቲ ብሓድሽ ተበግሶ ርኡይ ለውጢ ኣመዝጊቡ ዘሎ ትንሳኤ ስፖርት ንዞባ ጊንዳ ንዝሓሸ ውፅኢት ሓጋዚ ምዃኑ ከም ዝተገንዘቡ ብምግላጽ ኣብ ርእሲ እቲ ጸንሖም ኣምር ስፖርት ተወሳኺ ዘስፍሕ ፍልጠቶምን ብቕዓቶምን ዘበርኽ ብምዃኑ ኣብ ቀጻሊ ብዝሰፍሐ ክካየድ ተላብዮም። ብዳንነት ካብ ስልጥኑ ዘለዉ ናትናኤል ረዘነን ኑራ ኣሕመድን ብግድኦም ብፌደሬሽን ዞባን ዞባን ተወዲቡ ዘሎ ናይ ስልጠና መደብ ኣብ ሂወቶም መቐይሮ ምዃኑ ብቕዓትን ተዋህድርትን ስፖርታዊ ንጥፈታት ንምብርባር ድማ በቲ ኻልእ ኣገዳስነቱ ዕዙዝ ከም ዝኾነ ብምግላጽ ቀሲሞሞ ዘለዉ ሞያ ብስነ ምግባር ኣብ ባይታ ንብቕዓት ስፖርት ብድሌትን ተበግሶን ክሰርሕሉ ድልዋት ምህላዎም ኣረጋጊጾም። ኣብቲ ናይ ምዝዛም ስነ ስርዓት ኣብ ቦንበር ፌደሬሽን ኩዕሶ እግሪ ንዞባ ጊንዳ ኣቶ መሓመድ ሳልም ዕላማት ስልጠና ምስ ዘለዎም ብዙሒ ክለባት ኣብ ሰለስትኡ ደረጃታት ማለት 8 ናይ ቀዳማይ ዲቪዥን 12 ናይ ካልኣይ 24 ድማ ናይ ሳልሳይ ብድምር 44 ክለባት ብምልኣድ ንምክያድ ኣብ ስራሕ ንፀንሑ ኣሰልጠንትን ድያኑን ሕጋውነት ላይሰንስ ንምልባስ ምዃኑ ብምግላጽ ኣብ ውዳበቲ መደብ ፌደሬሽን ኩዕሶ እግሪ ንዞባ ሰሜናዊ ቀይሕ ባሕሪ ንዝወሰዶ ተበግሶን ናይ ምምሃራን ተገዳስነትን ኣመስጊኑ።
2: ግጥማት ዋንጫ ዓለም ትማል ሰንበት ወጋሕታ ብዝተኻየዱ ግጥማት ናይ መደብ ግጥማቱ ዛዚሙ።
1: ካብ ኣባላት ምድብ 11 ኣቐዲማ ምሕላፋ ዘረጋገፀት ሊዮኔል ሜሲ ትቕለስ ኣርጀንቲና ኣንጻር ጆርዳን ኣብ ዘካየረቶ ግጥም 3 ባሕሪ ተዓዊታ። ኣርጀንቲና ቅድሚ ዕረፍቲ ካብ ጂዮቫኒ ሎሶልሲዮ ካብ ላውታሮ ማርቲነዝ ብመንገዲ ፍጹም ቅላዕ ብዘመዝገበተን 2 ሸቶታት እያ ንዕረፍቲ 2 ባዶ መሪሓ ውፅያ። ንቐዳሚት ሸቶ ኣርጀንቲና ዘመዝገበ ጂዮቫኒ ሎሶልሲዮ ድሕርቲ ኣብ ዋንጫ ዓለም 2010 ኣብ ልዕሊ ግሪክ ኣብ ፋልማይ ፀወቱ ሸቶ ዘመዝገበ ማርቲን ፓሌርሞ ስዒቡ ኣብ ፋልማይ ፀወቱ ኣብ ዋንጫ ዓለም ሸቶ ዘመዝገበ ኣርጀንቲናዊ ተፃወታይ ኮይኑ ንኻሊት ሸቶ ዘመዝገበ ላውታሮ ማርቲነዝ ድማ ካብ 9 ግጥማቱ ናይ ዝውድድር ፋልሚት ሸቱ ብምዝጋብ ጾሞ ልጓሙ ናይ ዋንጫ ዓለም ግጥማት ፈቲሑ። ድምር ኣህጉራዊ ሸቶታቱ ድማ ናብ 38 ክብ ብምባል ራብዓይ ናይ ኩሉ ግዜ ዝለዓለ ኣመዝጋብ ሸቶ ኣርጀንቲና ንምዃን ክኢሉ። ድሕሪ ዕረፍቲ ጆርዳን ኣብ ምብል 55 ደቂ ሙሳ ኣልታማሪ ብዝቆፀረላ ሸቶ ናብ ፀወታ ክትምለስ እኳ እንተፈተነት ኣብ መበል 60 ደቂ ካብ ወንበር ተላዒሉ ናብ ሜዳ ዝኣተወ ሊዮኔል ሜሲ ኣብ መበል 80 ደቂ ብመንገዲ ነፃ ቅላዕ ብዘመዝገባ ሸቶ ኣርጀንቲና ኣብ ልዕሊ ጆርዳን 3-1 ብምዕዋት ናይ ምድብ ግጥማታ ብናይ 100-ሚታዊት ዓወት ፈጺማቶም። ኣብ ዝሓለፉ መዓልትታት መበል 39 ዓመቱ ዘኽበረ ሊዮኔል ሜሲ ድምር ናይ ዝካየድ ዘሎ ዋንጫ ዓለም ዘመዝገቦም ሸቶታቱ ናብ 6 ከበሩ ኾንከሎ ድምር ኣብ ኩሎም ውድድራት ዋንጫ ዓለም ዘመዝገቦ ሸቶ ድማ ናብ 19 ኣደይቡ። ሊዮኔል ሜሲ ኣብ 7 ተኸታተልቲ ግጥማት ዋንጫ ዓለም ሸቶ ምምዝጋቡ ስዒቡ ናይ ፈለማ ነዚ ክብሪ ዝተላበሰ ተፃወታይ ኮይኑ ኣርጀንቲና ኣብ ውድድራት ዋንጫ ዓለም ኣንጻር ናይ ኤሲ ሃገራት ኣብ ዘካየደቶም 7 ግጥማት ኣብቶም 6 ክትዕወትን ከላ ኣብ 2022 ጥራያ ብስዑድ ዓረብ ተረቲዓ። ኣብዛ ግጥመ ብል 17 ናይ ዋንጫ ዓለም ግጥሙ ዘካየደ ኒኮላስ ኦታሜንዲ ብኦስካር ሮጌሪ ተታሒዙ ንዝነበረ ክብረ ወሰን ብሓንቲ በሊፁ ኣብ ዋንጫ ዓለም ዝበዝሐ ግጥማት ዘካየደ ኣርጀንቲናዊ ተኸላኸላይ ኮይኑ ኣርጀንቲና ኣብ ዝቕፅል ዙርያ ኣንጻርታ ታሪክ ኣብ ምስራሕ ዘላ ኣፍሪቃዊት ሃገር ኬፕ ቨርደ ክትገጥም እያ።
3: ሰልሶ ሃዝ ዳን ኢት ቱዴይ ሊዮ ሜሲ ማች ኢት

0: was a sighter. And the second one was bang on target.
1: I mean, look, again, I think the goalkeeper has got to do more. However, you hit the target, he whips it around that wall, he keeps this one low. Goalkeeper maybe is not in a position to really see the strike. But it's what everybody in the stadium wanted to see. They wanted to see him enter in the field, and then they wanted to see him add to the five that he's already got.
2: ኣባላት ናይ ዝምድብ ኣልጀርያ ኣንጻር ኦስትሪያ ኣብ ዘካየደው ግጥም ማዕረ 3-3 ብምፍላይ ክልቲአን ኣርጀንቲና ተኸቲለን ናብ ዝቕፅል ዙርያ ናይ ዝውርድር ሓሊፈን። ብወገን ኣልጀርያ ሪያድ ማሕረዝ 2 ሸቶታት፣ ቤልጋሪ ድማ 1 ሸቶ ከመዝግብ እንከሎ ብወገን ኦስትሪያ ድማ ኣርናቶቪች ሳቪዘርን ካላዲዚችን 3 ሸቶታት ኣመዝጊቦም። ኣብዛ ግጥም 37 ዓመትን 70 መዓልታትን እናሃለዎም ንቐዳሜት ሸቶ ኦስትሪያ ዘመዝገበ ኣርናቶቪች ብሚካኤል ኮንሰል ተታሒዙ ንጸንሐ ክብሮ ወሰን ሴሩ ብዕድመ ዝዓበየ ተጻወታይ ኦስትሪያ ኣብ ታሪክ ዋንጫ ዓለም ኮይኑ፣ ንቐዳሜት ሸቶ ኣልጀርያ ዘመዝገበ ቤልጋሪ ድማ ብዕድመ ዝነኣሰ ኣመዝጋቢ ሸቶ ኣልጀርያ ኣብ ውድድራት ዋንጫ ዓለም ኮይኑ፣ ናይ ፈለማ ናይ ዋንጫ ዓለም ሸቶታቱ ዘመዝገበ ሪያድ ማሕረዝ ንሳላሕ ዓሳር ስዒቡ ኣብ ሓደ ግጥም 2 ሸቶታት ዋንጫ ዓለም ዘመዝገበ ተጻወታይ ኣልጀርያ ኮይኑ፣ ኣብ ዝቕፅል ዙርያ ኦስትሪያ ኣንጻር ስጳኛ ክትገጽም ከላ ኣልጀርያ ድማ ኣንጻር ስዊዘርላንድ ጸወታ ከተካይድ እያ።
3: The service across, snap back through, the header down is in! Austria is alive! Collides it! Celebrating into the corner! They were out! It was over! Austria back in the World Cup!
4: Well, they keep it alive, Austria. That little nod back across. And it's not an easy header. Glides it, by the way, from there. There's bodies in front. Quite a few yards out, so you've got to get the power. Bemba tries, he might, can't get anywhere near it. And this is one of the best games of football I've ever seen in my life.
2: ኣባላት ምድብ 12 ኮሎምቢያን ፖርቹጋልን ካብ ምድበን ቀዳሚ ኩንካናይ ምሕላፍ ርክበን ሸቶ ከይተመዝገቦ ባዶ ባዶ ተዛዚሙ። ኣብዛ ግጥም ማዕረ ምውፃእ ንምድባ መሪሓ ክትሓልፍ ዝኽእላ ዝነበረ ኮሎምቢያ ብተደጋጋሚ ክተካይዶ ዘምሴት ፈተነታት ብሓላው ሉዳት ፖርቹጋል ዲያጎ ኮስታ ብምድሓኖም ካብዚ ግጥም 3 ነጥቢ ሒዛ ብዘይምውፃእ ዘይዕድለኛ ጋንታ ይገብራ። ኮሎምቢያ ኣብ ቀዳመይቲ ደቂቕ ጥራይ ብዘካየደተን 2 ፈተነታት ኣብ 21 ክፍለ ዘመን እተን ዝቐልጠፋ ፈተነታት እዩ። ቅድሚ ዕረፍቲ ኮሎምቢያ 12 ፈተነታት እያ ኣንጻር ፖርቹጋል ኣካይዳ። እዚ ቁፅሪ እዚ ፖርቹጋል ኣብ ዝሓለፍ 2 ናይ ምድብ ግጥማታ ብሓፈሻ ዝረኣየቶ ኣንጻራ ዝተካየደ ፈተነታት እዩ። ኣብዛ ግጥም ብ25 ናይ ዋንጫ ዓለም ፀወቱ ዘካየደ ሮናልዶ 35 ግዜ ኩዕሶ ክትንክፍ እንከሎ 2 ግዜ ድማ ፈተነ ኣካይዱ። ኣፅግዓይ ኮሎምቢያ ጀምስ ሮድሪገዝ መበል 11 ግጥሙ ናይ ዝውርድር ብምክያዱ ዝበዝሐ ግጥማት ናይ ዝውርድር ዘካየደ ኮሎምቢያዊ ተፃወታይ ኮይኑ፣ ብሓፈሻ ኣብ ዘግጥም ኮሎምቢያ 1.3 ትኽእሎ ምምዝጋብ ዝነበረን 6 ዕላመን ዝወቕዓ 24 ፈተነ ከተካይድ ከላ ፖርቹጋል ድማ ባዶ ነጥቢ 7 ትኽእሎ ምምዝጋብ ሸቶ ዝነበረን 2 ዕላመን ዝሓለዋ 13 ፈተነታት ኣካይዳ። በዚ መሰረት ካብ ዝምድብ ቀዳመይቲ ኮይና ዝሓለፈት ኮሎምቢያ ኣብ ዝቕፅል ዙርያ ኣንጻር ኣፍሪቃዊት ሃገር ጋና ክትገጽምን ከላ ኣሰራ ሒዛ ዝሓለፈት ፖርቹጋል ድማ ኣንጻር ክሮኤሽያ ክትጻወት እያ። ኣባላት ናይ ዝምድብ ዲሞክራስያዊት ሪፓብሊክ ኮንጎ ኣንጻር ኡዝበኪስታን ኣብ ዘካየደው ግጥም ኮንጎ ካብ ዩኣን ዊስታ 2 ሸቶታት ካብ ማያለ ድማ 1 ሸቶ ብምዝጋብ ኣብ ልዕልታ ቀዲማ ብመንገዲ ሸሞረዶቭ መሪሕነት ዝሓዘት ኡዝበኪስታን 3-1 ተዓዊታ ንኮሎምቢያን ፖርቹጋልን ስዒባ ናብ ዝቕፅል መድረኽ ናይ ዝውርድር ሓሊፋ። ድሕሪ 52 ዓመታት ናብ ዝውርድር ዝተመልሰት ኮንጎ ናይ መጀመርያ ዓወታ ኣብ ዝውርድር ኣብ ርእሲ ምምዝጋባ ኣብ ታሪኻ ንፈለማ ግዜ ካብ ምድብ ሓሊፋ ኣብ ዙር 32 ክትጸወት እያ። ኣብ ግጥም ኣንጻር ፖርቹጋል 1 ሸቶ ኣመዝጊቡ ዝነበረን ኣብዛ ግጥም ድማ 2 ሸቶ ዘመዝገበ ዩኣን ዊሳ ኣመዝጊቦም ዘሎ 3 ሸቶታት ምስ ኣጥቃዓይ ሞሮኮ ኢስማኤል ሳይባርን ኣጥቃዓይ ሴኔጋል ኢስማኤል ያሳርን ብምምዕራይ ኣብዚ ውርድር ዝበዝሐ ሸቶታት ምስ ዘመዝገቡ ኣፍሪቃውያን ተጻወቲ ተሰሪዑ። ዲሞክራስያዊት ሪፓብሊክ ኮንጎ ኣብ ዝቕፅል ናይ ዙር 32 ፀወታ ኣንጻር እንግሊዝ ክትረኸብ እያ።

0: ብኣቆፃፀራ ስትድዮና ሰዓት 9 ኣኺሉ ዜናዊ መሰናዶና ንፍልም ኣሎና። ዝኸበርኩም ተዓዘብትና ከመይ ተምስዮም ንሎም ሶኒ 29 ሰነ ዝተዳለወ ዜናታት ውሽጢ ሃገርን ወፃን ሒዝናልኩም ቀሪብና ኣለና። ዜና ዘቕርበልኩም እስቴፋኖስ ግርማይ ብቐንዲ ነጥብታት ይፍልም። ኣብ ዝተፈላለየ ሃገራት ዝነብሩ ዜጋታት ንመሰሰኒ መዓከን ሕድሪ ሰማዕታትን መንባይ ስድራ ስውኣትን ገንዘባዊ ወፍያታት ገይሮም። ኣብ ከተማ ከረ ናብ መኣዲ ትምህርቲ ዝፅንበሩ ኣእምራውን ምዕበላውን ስንኩላን ቁፅሮም እናወሰኸ ምምፅኡ ተሓቢሮም። ኣብ ዓዲ ኋላ ተምሃሮ ካልኣይ ደረጃ ብሞያን ሕርሻን እናተመርሑ ወፍራታት ምዕቃብ ማይን ሓመድን ኣሰላሲሎም። ሃገራት ምዕራብ ኣብ ሩስያ ውሽጣዊ ዕግርግር ክፈጥራ ይፍትና ከም ዘለዋ ፕሬዚደንት ፑቲን ወቒሶም። ቻይና ኣብ ምውሓስ ልእላውነትን ግዝኣታዊ ሓድነትን ቤላሩስ ዘለዋ ደገፋ ነፂራ። ኣውስትራልያን ሪፓብሊክ ቫንዋቱን ኣብ ፀጥታን ወፍርን ዘተኮረ ውዕላት ተፈራሪመን። ዝርዝር ዜና። ኣብ ውሽጢ ሃገርን ወፃእን ዝነብሩ ዜጋታት ንመሰሰኒ መዓከን ሕድሪ ሰማዕታትን መንባይ ስድራ ስውኣትን ገንዘባዊ ወፍያታት ከም ዝገበሩ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሓቢሮም። ዝበፅሓና ሓበሬታ ብመልክዕ ፀብጻብ ተወሃሂዱ ቀሪብሎ ገረ መስቀል ገረዝጌር ክቕርቦ እዩ።
1: ብዝመሰረት ኣብ ሱዳን ዝነብሩ ኤርትራውያን $5,500 ኣሜሪካ ብማሕበር ሕድሪ ሰማእታት ዝፍለጡ ኤርትራውያን ነበርቲ ሲንሲናቲ ሕብራት መንግስታት ኣሜሪካ $5,000 ኣሜሪካ ማሕበረኮም ኤርትራውያን ኣብ በርሊንገንን ከባቢኣን ፋሉን ረትሽካ ሽወደን 41178 ናቕፋ ኤርትራውያን ተቐማጦ ኣልምሁልትን ከባቢኣን ሽወደን 13389 ናቕፋ ኤርትራውያን ነበርቲ ከተማ ሄስልሆም ሽወደን ድማ 11261 ናቕፋ ንመሰሰኒ መዓከን ሕድሪ ሰማእታት ኣበርኪቶም። እዚ ከምዚ ኢሉ እንከሎ ብኤሪ ኣሶሴሽን ደቡባዊ ምዕራብ ስቶኮልም ዝፍለጡ ዜጋታት 212865 ናቕፋ ማሕበረኮም ኤርትራውያን ኣብ ሮጋላንዳ ኖርወይ $10,000 ኣሜሪካ ቤት ትምህርቲ ካልኣይ ደረጃ ሓላይ 36,060 ናቕፋ ነባሪት ንሮምበርግ ጀርመን ዝኾነት ወይዘሮ ጽገወይኒ ተስፋ ዝጊ 700 ዩሮ ከምኡውን ነበርቲ ስዊዘርላንድ ዝኾኑ ኣቶ ኪዳነ ገብረ መድህንን ወይዘሮ ኣመተፅን ገብሪ ህይወትን $400 ኣሜሪካ ንምንባይ ስድራ ስውኣት ወፍዮም።
0: ንመስግነካ ግረ መስቀል ግረዝጊሄር። ኣብ ከተማ ክረን ንቕሓት ሕብረተሰብ እናበረኸ ብምምፅኡ ናብ ብኣንድ ትምህርቲ ክፅንበሩ ዝሓቱ ኣእምራውን ምዕበላውን ስንኩላን ቁፅሮም ይዛይድ ስለ ዘሎ ፅበትን ዋሕድን ኣብያተ ትምህርቲ ዕዱብ ኣቓልቦ ክውሃቦ ተሓቲቶም። ዳይሬክተር ቤት ትምህርቲ ኣእምራውን ምዕበላውን ስንኩላን ኣብ ከተማ ከረን መምህር ዓልያ ዓብደልቃድር ንኤሪና ኣብ ዝሃበቱ ሓበሬታ

መናይዛ ቤት ትምህርቲ ውስን ስለ ዝኾነ ተወሰኽቲ ኣብያተ ትምህርቲ ክኽፈታተል ኣብያ እዛ ኣብ ኣካዳምያዊ ዓመት 212 213 ኣገልግሎት ዝጀመረት ቤት ትምህርቲ ሎሚ ዓመት ን46 ተምሃሮ ኣገልግሎት ክትህብ ምፅናሓ ብምሕባር ምስ ዝርአ ዘሎ ናይ ምምሃር ድሌት ተወሳኺ ክፍልታት ክስራሕ ምስ መሻርክቲ ኣካላት ብምትሕብባር ዝተኻየደ ፃዕሪ ንፀንሐ ፃዕቂ ብመጠኑ ዘቃልል ከም ዝኸውን ኣሚታ መምህር ዓልያ ኣብ መወዳእታ ንስንኩላን ቆልዑ ምምሃር ልዑል ተገዳስነት ድሌት ተበላሓትነትን ዓቕልን ከም ዝሓትት ብምጥቃስ ኣብዚ ንዝተሳተፉ ዘለዉ መምሃራን መጊሳ ኣብ ከተማ ከረን ምስ ኣእምራውን ምዕባላውን ስንክልና ዝነብሩ 380 ኣባላት ማሕበር ከም ዘለዉ ዝፍለጥ እዮም። ኣብ ዓዲ ኳላ ተምሃሮ ካልኣይ ደረጃ ብሞያውያን ሕርሻ እናተመርሑ ወፈራታት ምዕቃብ ማይን ሓምብርና ሰላሲሎም ነቲ ስራሕ ዝመርሑ ሰብ ሞያ ሕርሻ ኣብ ዝሃብዎ ሓበሬታ እቲ መደብ መቐፀልታ ናይቲ ብተሳትፎ መላእ ነበርቲ ኣብ መሬት ሕርሻ ክካየድ ዝፀንሐ ናይ ምዝላይን ምምድማድን መደባት ከም ዝኾነ ብምጥቃስ ጥብ ዝበለት ማይ ዓቂብካ ኣብ ጥቕሚ ንምውዓል ዝዓለመ ከም ዝኾነ ገሊፆም ኪላ ምዕቃብ ማይን ሓመድን ኣቶ ወልደን ክኤል ፍስሓ ምዕቃብ ማይን ሓመድን እቶታውነት ሕርሻ ንምስሳንን ትሕተ ባይታዊ ማይ ንምህብታምን ኣገዳሲ ከም ዝኾነ ብምሕባር ዝካየድ ዘሎ ስራሓት ዝያዳ ውፅኢት ምእንቲ ክህብ ኣብ ኩሉ ከባቢታት ተወሳሳሊ ብተበግሶታት ክውሰድ ኣዘኻኺሮም ርእሰ መምህር ቤት ትምህርቲ ካልኣይ ደረጃ ዓዲ ኳላ መምህር ተስፋይ ተስፋ ሚካኤል ድማ እቲ ተበግሶ ንሓረስቶት ደገፍ ንምግባር ዝተወስደ ስጉምቲ ከም ዝኾነ ኣረዲኦም። ቤት ፅሕፈት ትምህርቲ ንእዞባ መንደፍራ ዝምባለ ናይ ኢድ ስእልን ዘለዎም ተምሃሮ መባእታን ማእከላይ ደረጃን ዝወደቦ ናይ 6 ኣዋርሕ ስልጠና ተዛዚሞም ብ26 ሰነ ኣብ ዝተካየደ መዛዘም ስነ ስርዓት ነቲ ስልጠና ዘካየዱ መምህራን ኣብ ዝሃብዎ ሓበሬታ ኣብቲ ስልጠና 13 ደቂ ኣንስትዮ ዝርከብኦም 45 ተምሃሮ ከም ተሳተፉ ብምጥቃስ ኣብ መባእታዊ ኣምራት ስእሊ ሕብርን ኣጣቕማ ሕንፃፃትን ዘተኮረ ምንባሩ ሓቢሮም። ሓላፊ ባህሊ ስፖርትን ጥዕናን መምህር ተኸስተ ተኽለ ብወገኑ እቲ ስልጠና ኣካል ናይቲ ተውህቦ ተምሃሮ ኣብ ጥበብ ምህዞን ሰንዓን ንምኽስኳስ ሰላሰል ዘሎ መደባት ከም ዝኾነ ጠቒሱ ዝምባለ ተምሃሮ ንምምዕባል ዝካየድ ንጥፈታት ክድፍእ ኣሎ ኣዘኻኺሮም። ሓላፊት ትምህርቲ ኣብ ንእዞባ መንደፈራ መምህር ብላለ ኣርኣያ ብግድኣ ጎኒ ጎኒ ኣካዳምያዊ ትምህርቲ ዝምባለ ተምሃሮ ኣለሊኻ ዝውሃብ ስልጠናታት ኣብ መጻኢ ሂወቶም ፅቡቕ ድርኺት ዝፈጥር ምዃኑ ብምሕባር ተምሃሮ ቀሲሞሞ ዘለዉ ትምህርቲ ናብ ዝለዓለ ደረጃ ንምብፅሑ ደገፍ ወለዲ ከይፍልዮም ተማሕፂና። ኣብ መወዳእታ ወለዲ ብቕዓት ደቆም ንምዕባይ ኣብ ዝግበር ፃዕሊ ኣድላይ ደገፍ ከም ዝገብሩ ኣረጋጊፆም። ኣብ ንእዞባ ፎርቶ ሳዋ ብምትሕብባር ፖሊስን ህዝብን ካልኦት መሻርክቲ ኣካላትን ዝተካየደ ፃዕሪ ኣብ ምክልኻል ገበናትን በድላትን እወንታዊ ውፅኢት ከም እተረኽቦ ተገሊፆም። ኣዛዚ መደበር ፖሊስ ፎርቶ ሳዋ ሰርጀንተይ ኢብራሂም ዑመር ብ24 ሰነ ኣብ ምምሕዳር ከባቢ ሰንከት ክናብ ኣብ ዝሃቦ ሓበሬታ ኣብ ቀዳማይ ርብዒ ዓመት ሰርዮ ገበናትን በድላትን ሳዕቤናቶምን ንምግታእ ኣብ ምብራኽ ንቕሓት ዘተኮረ ዕማማት ከም እተካየደ ብምጥቃስ ከም ውፅኢቱ እቲ ተርእዮ እናንቆልቆለ ይመፅእ ከም ዘሎ ሓቢሮም። ገበናት ከይተፈፀሙ ክትከታኸሎም ከም ዝቐልል ዝጠቐሰ ሰርጀንት ኢብራሂም ጎኒ ጎኒ እቲ ኣብ ህዝብን ተምሃሮን ብፖሊስ ዝካየድ ኣስተምህሮታት ገበናትን በድላትን ዝፅየን ክብርታት ሕብረተሰብ ክዕቀብን ናብ መንእስያት ክመሓላለፍና ዝኻኺሮም ተሳተፍቲ ኣብ መወዳእታ ኣፍልጦም ኣብ ሕጊ ዝዕባ ኣስተምህሮታት ብቐፃልነት ክካየድ ህዝቢ ተጠቃሚ ትካላት ማሕበራዊ ኣገልግሎት ክኸውን ምጥርናፍ ዓድታት ክድፍኣሉ ሃሳይ ልምድታት ዝፍፅሙ ኣካላት ኣራምስ ስጉምቲ ክውሰደሎም ሰላምን ፀጥታን ንኽወሓስ ድማ ህዝቢ ኣብ ጎኒ ፖሊስ ብምዃን ኣበርክትኡ ክዕዝዝ ዝብል ርእቶታት ኣቕሪቦም። ዜና መስዋእቲ ኣባል ክፍሊ ኢሚግሬሽንን ዜግነትን ገዲም ተጋጋሊት ሜጀር ኣልማዝ ሃይለ ብ2 ሰነ ኣብ መበል 70 ዓመት ዕድሚኣ ኣብ ከተማ ለንደን ዓባይ ብሪጣንያ ብሕማም ተሰዊኣ ኣብ ወርሒ ናሓሰ 1975 ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈት ተጋዳሊት ኣልማዝ ኣብ እዋን ሓርነታዊ ቃልሲ ኣብ ቤት ፅሕፈት መሪሕነት ፋሕ ፖለቲካዊ ቤት ፅሕፈትን ክፍሊ ፖለቲካዊ ምንቕቓሕን ኣብ ምዕቃብ ምስጢራዊ ሰነዳት ውድብ ኦርኒክ ተጋደልትን መዝገብ ስዋኣትን ድሕር ናፅነት ድማ ኣብ ሚኒስትሪ ዜናን ክፍሊ ኢሚግሬሽንን ዜግነትን ኣብ መዳይ ስነዳ ዓብዪ ውፍይን ኣብነታውን ኣበርክቶ ዝገበረት ሓርበኛ እያ።

ስነ ስርዓት ቀብራ ድማ ብ25 ሰነ ሰዓት 4 ድሕሪ ቀትሪ ኣብ መካነ መቃብር ሓርበኛታት ኣስመራ ተፈጺሞም። ክፍሊ ኢሚግሬሽንን ዜግነትን ብመስዋእቲ ገዲም ተገዳሊት ኣልማዝ ሃይለ ዝተሰምዖ መሪር ሓዘን እናገለጸ ንስድራ ቤታ መቃለስታን መሳርሕታን ጽንዓት ይሃብኩም ይብል። ዝስዕብ ዜና ሃገራት ወፃኢ ንምክትታልኩም ደጊምና ብክብሪ ንዕድም። ዜና ወፃኢ፣ ሃገራት ምዕራብ ንብሩስያ ኣብ ዓውደ ኩናት ክስዕራ ስለዘይከኣላ ውሽጣዊ ዕግርግር ክፈጥራ ይፍትና ከም ዘለዋ ፕሬዚደንት ቭላድሚር ፑቲን ሎሚ 29 ሰነ ንሰብ መዝሃገሩ ኣብ ዝሃቦም መግለፂ ወቒሶም። ብደገፍ ስልያ ሃገራት ምዕራብ ኣብ ሰላማዊ ዕላማታት ሩስያ ዝፍፀም ዘሎ ተደጋጋሚ ናይ ድሮናት መጥቃዕቲ ኣካል ናይቲ ውሽጣዊ ሕንፍሽፍሽ ንምፍጣር ክካየድ ዝፀንሐ ግዳማዊ ሽርሕታት ምዃኑ ፕሬዚደንት ፑቲን ኣረዲኦም። ንዩክሬን ክግበር ዝፀንሐ ወተሃደራዊ ደገፍ ዕላምኡ ስለዘይወቕዐ ሃገራት ምዕራብ ንሩስያ ንምድኻም ናይ ሽርሒ ሜላታት ክቕይራ ከም እተገድዳ እውን ኣፍሊጦም። ዩክሬን ካብ ዝሓለፈ ቀረባ ሳምንታት ጀሚራ ኣብ ትካላት ፀዓትን ካልእ ሰላማዊ ዕላማታትን ሩስያ እትገብሮም መጥቃዕትታት ኣስፊሓቶ ከም ዘላ ዝጠቕሱ ፀብጻባት ከም ሳዕቤኑ ሰብኣውን ነዋታውን ክሳራታት ከም ዝወስኸ ኣረዲኦም። ሩስያ ከም መልሰ ግብሪ ናይቲ መጥቃዕትታት ኣብ ልዕሊ ዝተመርፀ ዒላማታት ዩክሬን ከቢድ ደብዳብ ተካየድ ከም ዘላን እቲ ስጉምቲ ብዝሰፍሐ መልክዑ ከም እትቕፅሎንያ ክትገልፅ ጸኒሓ። እዚ ከምዚ ኢሉ እንከሎ ላቲቪያን ዩክሬንን ኣብ ምምዕባል ድሮናት ዘተኮረ ስምምዕ ከቲመን። እቲ ስምምዕ ንሰራዊት ዩክሬን ዘገልግላት ድሮናት ኣብ ግዛኣት ላቲቪያ ንምፍራይ ዝዓለመ ምዃኑ ሰመዚ ምክልኻል ክልቲአን ሃገራት ገሊፆም። ኣቐዲመን እውን ጀርመን እትርከበን ሓያሎ ሃገራት ምዕራብ ምስ ዩክሬን ተመሳሳለ ስምምዓት ክፍርማ ምፅንሐን ዝዝከር እዮም። ህዝባዊት ሪፓብሊክ ቻይና ኣብ ምውሓስ ልእላውነትን ግዛኣታዊ ሓድነትን ቤላሩስ ዘለዋ ደገፋ ነፂራ። እዚ ዝተገልፀ ሎሚ 29 ሰነ ኣብ ቻይና መብፃሕ ዝፈፀመ ፕሬዚደንት ቤላሩስ ኣሌክሳንደር ሉካሸንኮ ምስ ፕሬዚደንት ሺ ጂንፒንግ ኣብ ከተማ ቤጂንግ ኣብ ዘካየድዎ ዝርርብ እዮም። ቤላሩስ ካብ ቀንዲ መሻርክቲ ቻይና ምዃና ዝገለፀ ፕሬዚደንት ሺ ጂንፒንግ ኩሉ መድያዊ ዝምድና ንምምዕባል ዘካይድኦ ፃዕሪ ከም ዝሰፋሕ ረዲኦም። ፕሬዚደንት ኣሌክሳንደር ሉካሸንኮ ብወገኑ ሃገሩ ምስ ቻይና ዘለዋ ዝምድና ንምስፋሕ ከም እትሰርሕ ብምጥቃስ ተበግሶ ሓደ ቕናትን ሓደ መንገድን ንምዕዋት ከም እትፅዕር ኣፍሊጦም። ክልቲኦም መራሕቲ ሃገራቶም ኣብ ምውሓስ ዘባውን ዓለማውን ፀጥታ ዘለዎን ምትሕብባር ከስፍሓም ኣብ ምምዕባል ንግዲ ወፍረን ትሕተ ቅርፅን ድማ ብሓባር ክሰርሓ ዘኽእለን ስምምዓት ተፈራሪሞም። ቻይናን ቤላሩስን ኣብ 2025 ናያስታ 9 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ ፀብጻባት የረድኦም። ኣውስትራልያን ሪፓብሊክ ቫንዋቱን ኣብ ፀጥታን ወፍረን ዘተኮረ ውዕላት ተፈራሪመን። ብመሰረቲ ውዕላት ኣውስትራልያ ኣብ ፀጥታዊ ውሕስነት ናይታ ደሴታዊት ሃገር ተረኣ ክትፃወትን ኣብ ውሽጢ 10 ዓመታት ዝትግበር ልዕሊ 340 ሚልዮን ዶላር ክትከፍልን እያ። ብዘይካዚ እቲ ውዕላት ኣውስትራልያ ኣብ ኣገደስቲ ፅላታት ሪፓብሊክ ቫንዋቱ ወፍሪ ክትገብር ዘፍቅድ ምዃኑ ቀዳማይ ሚኒስትራት ክልቲአን ሃገራት ኣፍሊጦም። እዚ ከምዚ ኢሉ እንከሎ እቲ ስምምዓት ኣውስትራልያ ኣብ ዞባ ፓስፊክ ፅልዋ ክትዕቢ ባይታ ከጣጥሕ ከም ዝኽእል ተንተንቲ እመቶም። ህዝባዊት ሪፓብሊክ ቻይና ምስ ቫንዋቱ ዝዓበየ ንግዳውን ወፍራውን ርክባት ካብ ዘለዎን ሃገራት ምዃና ዝጠቕሱ ፀብጻባት እዚ ምስ ኣውስትራልያ ከቲማቶ ዘላ ስምምዓት ብዕቱብ ከም እትጥምቶ ከም እትኽእል ድማ ይገልፆም። መጠን ንግዳዊ ምልውዋጥ ቻይናን ሃገራት ማእከላይ ምብራቕን ኤውሮጳን ኣብ 2025 ንዓስራይ ተኸታታሊ ዓመት ዕብየት ከም ዘርአየት ፀብጻባት ሓቢሮም። ክልቲኦም ወገናት ኣብ ዝሓለፈ ዓመት ልዕሊ 150 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዱ ዝጠቐስቶም ፀብጻባት ካብቲ ናይ 2024 ዝነበረ ብኣስታት 10 ቢልዮን ዶላር ክብ ከም ዝበለ ኣረዲኦም። ሕርሻውን ኢንዱስትራውን ፍርያት ካብቶም ቀንዲ ምልውዋጥ ዝተኻየደሎም ምንባር እውን ተፈሊጡሎም። ቻይናን ሃገራት ማእከላይን ምብራቕን ኤውሮጳን ነዚ ንግዳዊ ምልውዋጥ ኣብዚ ዓመት እዚ ናብ ኣስታት 200 ቢልዮን ዶላር ክብ ከብልኦ ይሰርሐ ምህላውን ገሊፀን ኣለዋ። ኢራንን ዒራቅን ኣብ ምውሓስ ዘባዊ ፀጥታ ንግድን ፀዓትን ብሓባር ክሰርሓ ምዃነን ሓቢረን። ሚኒስትራት ጉዳያት ወፃኢ ክልጤን ሃገራት ትማሊ 28 ሰነ ኣብ ከተማ ባቅዳድ ኣብ ዘካየድዎ ዝርርብ
ሃገራቶም መተሓጋገዝን ዝሓይላሉ እዋን ሕጂ ምዃኑ ብምጥቃስ ስሩዕ ናይ ምምኽኻር መደባት ክህልዎን ተሰማሚዖም። ሚኒስተር ጉዳያት ወፃኢ ዒራቅ ፋድ ሑሴን ኣብ ዝሃቦ መግለፂ ኣብ ማእከላይ ምብራቅ ተፈጢሩ ዘሎ ዘይርጉእ ኩነታት ንመላእ እቲ ዞባ ኣብ ፀጥታዊ ሓደጋ ኣእትይዎ ከም ዘሎ ብምጥቃስ ሃገሩ ብሰላም ንምዕራፉ ተርኣ ክትፃወት ድልውቲ ከም ዘላ ኣረዲኦም። ኣሜሪካ ኣብ ኢራን ወሲናቶ ዘላ እገዳ ከተልዕሎም ኢራን ድማ ንመፃብቦ ሃርሙዝ ንንግዳውያን መራኸብ ክፉት ክትገብሮ ሚኒስተር ጉዳያት ወፃኢ ፍኣድ ሑሴን ፀዊዖም። ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅ ጅቡ ወገኑ ሃገሩ ተኸሲቱ ዘሎ ወጥሪ ብዘተክዓርፍ ድሌትን ቅርብነትን ከም ዘለዋ ብምጥቃስ ኣሜሪካ ተኽታኺ ወተሃድራዊ ንጥፈታት ካብ ምክያድ ክትሕየባ ተሓሳሲቦም። ደቡብ ኮርያን ጃፓንን ወተሃድራውን ፀጥታውን ዝምድንአን ከደንፍዓ ተሰማሚዐን። እቲ ስምምዕ ሚኒስትራት ምክልኻል ክልቲአን ሃገራት ብ28 ሰነ ኣብ ከተማ ሶል ደቡብ ኮርያ ኣብ ዘካየድዎ ዝርርቢት ተበፂሖም። ከም ኣካል እቲ ስምምዕ ደቡብ ኮርያን ጃፓንን ሓበራዊ ወተሃድራዊ ልምምድ ከስፋሓን ፀጥታዊ ሓበሬታ ክለዋወጣን ምዃነን ተፈሊጦም። ብዘይካዚ ኒክሌሳዊ መደባት ሰሜን ኮርያ ንምብዳህ ክተሓባበራ ምዃነን ኣብቲ ርክብ ኣፍሊጠን ኣለዋ። እዚ ከምዚ ኢሉ እንከሎ ዞባዊ ፀጥታ ንምውሓስ ምስ ኣሜሪካ ዘለዎን ፀጥታውን ወተሃድራዊ ምትሕብባር ከስፍሐኦ ምዃነን እውን ሓቢረን። መራሕቲ ደቡብ ኮርያን ጃፓንን ኣብ ፈለማ 2026 ኣብ ዘካየድዎ ዝርርብ ኣብ ዲፕሎማሲ ፀዓትን ምክልኻልን ዘተኮረ ስምምዓት ከም ዝተፈራረሙ ፀብጻባት የረድኦም። ኣብ መንጎ ጉረባብቲ ሃገራት ፓኪስታንን ኣፍጋኒስታንን ሓድሽ ውግእ ክውላዕ ከም ዝኽእል ይቃልሓሎም። ዝተሓበረ ፓኪስታን ትማል 28 ሰነ ኣብ ኣፍጋኒስታን ብዘካየደቶ መጥቃዕቲ ኣየር ብውሕዱ 30 ሰባት ከም እተቐትሉ ድሕሪ ምቅልሑ እዮም። በቲ መጥቃዕቲ ልዕሊ 70 ከም ዝቆሰሉ ዝገለፀ መንግስቲ ኣፍጋኒስታን ምላሽ ክህበሉ ምዃኑ የጠንቀቕ ስለ ዘሎ ብኸፊሉ ሃዲኡ ክፀንሐ ወተሃድራዊ ወጥሪ ክልቲአን ሃገራት መሊሱ ከይዓርቅ ተሰጊኡሎም። መንግስቲ ኣፍጋኒስታን ኩሎም ግዳያት ሰላማውያን ሰባት ምዃኖም ክገልፅን ከሎም ፓኪስታን ግና ሽበራውያን ዕጡቋት ምዃኖም እያ ሓቢራ ዘላ። ፓኪስታንን ኣፍጋኒስታንን ኣብ መንጎአን ዘሎ ወጥሪ ንምህዳእ ስምምዕ ምቁራት ተኽሲ ክገብራ እኳ እንተተሰማምዓ ብተደጋጋሚ ክትጥስሖ ምፅናሐን ፀብጻባት የረድኦም። ክልቲአን ሃገራት ካብ ፈነማ 2026 ብዘካይድኦ ምልዋጥ መጥቃዕትታት ልዕሊ 600 ሰባት ከም እተቐትሉ እዩ ዝግለፅ ዘሎም። ኣብ ስዑድ ዓረብ ብ28 ሰነ ብዘጋጠመ ሓደጋ ምውዳቕ ሄሊኮፕተር ብምልኦም 14 ተሳፈርታ ሞይቶም። እታ ወንነት ኩባንያ ነዳዲ ኣራምኮ ዝኾነት ሄሊኮፕተር ኣብ ውሽጣዊ በረራ እንከላ ዛጊት ጠንቆ ብዘይተነፀረ ምኽንያት እያ ነቲ ሓደጋ ከም እተቓልዐት ተገሊጾም። ጠንቂቲ ኣብ ምዕብራቃዊ ሸነኽ ስዑድያ ዓረብ ዘጋጠመ ሓደጋ ንምንፃር መርምራ ይካየድ ኣሎም። እዚ ከምዚ ኢሉ እንከሎ ኣብ ተመሳሳሊ ዕለት ኣብ ፈረንሳ ብዘጋጠመ ሓደጋ ምውዳቕ ንእሽቶ ነፋሪት 11 ተሳፈርታ ከም ዝመቱ እውን ተቓሊሖም። እታ ነፋሪት ኣብ ሰሜናዊ ምብራቕ ፈረንሳ ጥንቁብ ዘይተነፀረ ምኽንያት ከም ዝወደቐት እዩ ዝቃላሕ ዘሎም። ዜና ንምዝዛም ቀንዲ ነጥብታት ደግመልኩም። ኣብ ዝተፈላለየ ሃገራት ዝነብሩ ዜጋታት ንመሰሰኒ መዓቅን ሕድሪ ሰማታትን ምንባይ ስድራ ስውኣትን ገንዘባዊ ወፍያታት ገይሮም። ኣብ ከተማ ክረ ናብ መኣዲ ትምህርቲ ዝፅምበሩ ኣእምራውን ምዕባላውን ስንኩላን ቁፅሮም እናወሰኸ መምፅኡ ተሓቢሮም። ኣብ ዓዲ ኳላ ተምሃሮ ካልኣይ ደረጃ ብሞያውያን ሕርሻ እናተመርሑ ወፍራታት ምዕቃብ ማይን ሓመድን ኣሰላሲሎም። ሃገራት ምዕራብ ኣብ ሩስያ ውሽጣዊ ዕግርግር ክፈጥራ ይፍትና ከም ዘለዋ ፕሬዚደንት ፑቲን ወቒሶም። ቻይና ኣብ ምውሓስ ልእላውነትን ግዝኣታዊ ሓድነትን ቤላሩስ ዘለዋ ደገፋ ነፂራ። ኣውስትራልያን ሪፓብሊክ ቫንዋቱን ኣብ ፀጥታን ወፍረን ዘተኮረ ውዕላት ተፈራሪመን። ነስ ሰዓት ዝተዳለወ ዜና ተዛዚሙሎ ሰናይ ምሸት።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ስሙን ኣብ መዘርግሒ ንቕጦታት መርበብ ሓበሬታ ኣሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሃየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ዛዕባ ሎሚ ኣሴር ሰለሞን ምህሮ ንምንታይ ዝብላ ኣርስቲ ኣልዒላ ትርከብ። ውሉድ ካብ ወለዱ ብኩሉ መዳይ ዝሓሸን ዝማዕበለን ክኸውን ሕጊ ተፈጥሮ እዩ። ከመይሲ ወለዲ ዘለዎም ፍልጠትን ተመክሮን ካብ ወለዶምን ቅድሚኦም ዝነበሩ ወለዶታትን ዝወረስዎ እዩ። ኣብ ርእሲኡ ድማ ናቶም ተመክሮን ፍልጠትን ወሲኾም ናባኻ የሰጋግርዎ፣ ንስኻ ድማ ናትካ ትውስኸሉ። ስለዚ ብፍልጠትን ዓቕምን ካብ ወለድኻ ዝሓሽካን ዝማዕበልካን ምዃን ከም ባህርያዊ ሕጊ ክውሰድ ዝከኣል እዩ። ካብቲ ወለዱ ዘቕሰምዎ ፍልጠትን ናይ ምግባር ዓቕምን ንላዕሊ ክኸይድ ዘይከኣለ ውሉድ እምበኣር ገስጋስ ይኮነን፣ ጉዕዞ ሕብረተሰብ እውን ከምኡ እዩ። ሓድሽ ወለዶ ካብቲ ቅድሚኡ ዝነበረ ወለዶ ናይ ግድን ዝሓሸን ዝማዕበለን ክኸውን ኣለዎ። እንተዘይኮይኑ ምዕባለ የለን። ስለዚ ድማ እዩ ብመንገዲ ትምህርቲ ምስግጋር ሞያን ተመክሮን ታሪክን ኣዝዩ ኣገዳሲ ዝኸውን ሓሳብ መርሓ ግብሪ ወዲ ሰብ እዩ። ዕላማ ትምህርቲ ድማ ብቐንዱ ናይ ምሕሳብ ክእለትካ ምሕያል፣ ከም ውፅኢቱ ድማ ልዑል ናይ ምግባር ዓቕሚ ምጥራይ እዩ። ኣብዚ ብዕምቆት ክንግንዘቦ ዘለና ሓደ መንእሰይ ቋንቋ፣ ሕሳብ፣ ጂኦግራፍ፣ ስነፍልጠት፣ ታሪክን ካልእን ስለ ዝተምሃረ ኩሉ ነገር ፈሊጡ ወይ ናይ ምሕሳብን ምግባርን ዓቕሙ ወኒኑ ማለት ኣይኮነን። ኣብ ኣብያተ ትምህርቲ ዝውሃብ መሰረታዊ ፍልጠት ከም መበገሲ ኣዝዩ ኣገዳሲ እኳ እንተኾነ ናይ ገዛ ርእስኻ ዓቕምን ፍልጠትን ከተማዕበል ዝድርኽ እንተዘይኮይኑ ብዙሕ ትርጉም ኣይህልዎን። ከምቲ ኣቐዲሙ ዝተገልጸ ኣብ ክፍሊ እትቐስሞ ትምህርቲ ቅድሚኻ ዝነበሩ ሰባት ተመራሚሮም ዝበጽሕዎ ፍልጠትን ውህሉል ተመክሮን እዩ። ሰባት ተመራሚሮም ዝበጽሕዎ ርኽበት ወይ ፍልጠት ምጽናዕ ወይ ምሽምዳድ ከኣ ዓብ ነገር ኣይኮነን። በዚ ምንፅር እዚ ክረአን ከሎ ዝተዋህበካ ትምህርቲ ብተገዳስነት ተኸታቲልካን ኣፅኒዕካን ዲግሪ ምስቃል መንፋዕት እኳ እንተኾነ ዘነይት ግን ኣይኮነን። ዲግሪ ምስቃል ትርጉም ዝህልዎ ሰብ ናይ ገዛ ርእሱ ዓቕሚ ከጥርን ፈላጥ ክኸውንን ዝያዳ ክሓስብን ክመራመርን ፀዓት ዘስንቆ ምዝኸውን እዩ ይርከቦ። ኣብ ዓምዲ ጸጋታት ባሕሪ ተኽለ መንግስቱ መሰላትን ግቡኣትን ሃገራት ኣብ ዝተፈላለዩ ግዛኣታዊ ማያት ዳሲስሎ። ኩሎም ማያዊ ኣካላት ካብ መበገሲ መስመር መለክዒ ዝርግሐ ግዛኣታዊ ማያዊ ኣካል ማለት ቤዝላይን ንኣንፈት ንቑፅ መሬት ናይታ ወናኒት ሃገር ዝርከቡ ማያዊ ኣካል ውሽጣዊ ማያዊ ኣካል ተባሂሎም ይጽውዑ። ብመሰረት ሕጊ ባሕሪ ወናኒት ሃገር ናይ ክሊ ኣየር ማያዊ ባይታውን ትሕተ ባይታውን ሕጋዊ ልዑላውነትን ደረት ኣልቦ ስልጣንን ኣለዋ። ዘይከም ናይቲ ልኡላዊ ግዝኣታዊ ማያዊ ክፋል ማለት ቴሪቶርያል ዋተር ንመራኽብ ናይ ካልኦት ሃገራት ዝህቦ ድሩት ዘይተጸባኢ ናይ ምሕላፍ ፍቓድ ኣብዚ ውሽጣዊ ልኡላዊ ግዝኣታዊ ማያዊ ኣካል ዝኾነ ይኹን ናይ ምሕላፍ ፍቓድ ኣይፍቀድን። ልኡላዊ

ማያዊ ግዝኣት ማለት ቴሪቶርያል ሲ ብመሰረት ኣብ 1982 ብዛዕባ ሕጊ ባሕሪ ኣመልኪቱ ዝተቓንዐ ዋዕላ ውድብ ሕቡራት ሃገራት ዘሕለፎ ድንቃገ ልኡላዊ ማያዊ ግዝኣት ዝበሃል ክፋል ማያዊ ኣካል ካብ መበገሲ መስመር ማለት ቤዝላይን ናይታ ወናኒት ሃገር 12 ናውቲካል ማይል ናብ ኣንፈት ውሽጢ ባሕሪ ይዘርጋሕ። ኣብዚ ማያዊ ክፋል እታ ወናኒት ሃገር ናይ ክሊ ኣየር ማይ ባይታውን ትሕተ ባይታውን ፀጋታት ሕጋዊ ልኡላውነትን ደረት ኣልቦ ስልጣንን ኣለዋ ተጠቂሱ። ኣብርሃም ዮሃንስ ወዲ ዕቋር መበቆል ሰማእቲ ብዝብል ኣርእስቲ ንዘለዋ ዛሕሊ ንምምስካር ታባ ወኪ ዝተባህለት ቦታ ካብ መበገሲ ስፍራና ንሓደ ሰዓት ተጓዒዝና በፅሕናያ። ታሪክ ንምፅዋይ ምሳና ዝተጓዓዘ ኣያና እቲ ዝረኣየኩም ታባ መግዛእቲ ይበሃል። ካብቲ ሩባ ጀሪካን ኣብ ዝባንካ ተሰኪምካ ንሰዓታት ተጓዒዝካ ኣብ ድፋዕካ ክትበፅሐ ኣለካ። ጀሪካን ተሰኪሙ ናብዚ ታባ ዝድይብ ዝነበረ ብፃይ ዓቕሉ ፅብብ ምስ በሎ እዚ ቀልሲ ይኮነን መግዛእት እዩ ምስ በለ እዚ ቦታ ታባ መግዛእቲ ተባሂሉ በለና። ሰብ ንምረት መሊኹ ናብ ዓወት ክግስግስ ደረስ ዘይብሉ ምፅማም ዕለታዊ ናብርኡ ክገብሮ ኣለዎ። ተቓለስቲ ሓርነት ነቲ ኣብ ዝባኖም ዝፅሒ ዝነበረ ኣላፍ ኣፅዋራት ኣብቲ ምፍጣርካ ዘፅልእ ስፍራ ጎቦ ፍሒቖም መፅለሊ ክሰርሕሉ ሃንቀውታ ህዝቢ ናብ ምዕራፍ ከብፅሑ መትከላዊ ተልእኮ ተሓንጊጦም ንባህሪ መሊኾም ተኣምር ኣንቃዕሪራ እትጥምቶ ምፅማም ወኒኖም። ምፅማም ብልቢ ምፅማም ብግብሪ ይርከቦ። ብጋዜጠኛ ምሎ ብርሃን ሃብተ ገብርኤል እትዳሎ ዓምዲ ልቦናን ፍልስፍናን ፅፈት ስራሕ መበል ረብዓይ ክፋል ቀሪባላ። ምድንጓይ ማለት ፕሮክራስቲኔሽን ቀንዲ ጸላእ ፅፈት ስራሕ እዩ። ፅቡቕ ስራሕ ምዕማም ዘሸቕለካ እንተደ ኮይኑ ፍጹም ዕዮ ንኽተበርክት ሕጊ ክትብል እንተደ ኮይንካ ወይ ዋሕዲ ድርኺት ዘሳፅየካ እንተደ ኮይኑ ኣብ ስራሕካ ምድንጓያት ምፍጣሩ ኣይተርፍን እዩ። ካብ ምድንጓያት ክትገላገል እንተደ ደሊኻ ቅድም ቀዳድም ህዱእ ኣከባቢ ስራሕ ክትፈጥር ይግባእ። ቦታ ስራሕ ህዱ እንተዳ ኮይኑ ስራሕተኛታት ኣድህቦኦም ንኽዕብዩ ኣመናዊ ዝሕግዞም። ኣብ እዋን ስራሕ ሙዚቃ ብዓውታ ዝውላዕ እንተዳ ኮይኑ ኣብ እዋን ስራሕ ናይ ፅሬት ስራሕ ዝሰላሰል እንተዳ ኮይኑ እዚኦም ንፍርያምነትካ ኣብ ምንካይ ቀሊል ዘይኮነ ትራ ክህልዎም ይኽእል እዩ። ሙዚቃ ምስማዕ ይኹን ዕዮ ፅሬት ምስልሳል እኮ ዝፀልኡ ኣይኮኑን። ኣበይን መዓስን ክንጥቀመሎም ከም ዘለና ኣብ ምፍላጥ ግዳ ከቶ ሰናፋት ክንከውን ኣይግባእን። ብሱራፊኤል ተስፋ ብሮኻ ብትዳሎ ዓምዲ ዳይሪ ባዕለይ እንክምሓር ወጊድ ንፍርሒ ሳላ ምፅሓፍ ቁንንቲ ጋመ ዝብሉ ዛዕባታት ዳይሪ ንረክብ። ብኣብርሃም ዮሃንስ ወዲ ዕቋር ኣብ ዝተዳለወ ዓምዲ ስፖርት ቅድድም ብሽክለታ ሻምፒዮን ኤርትራ 2026 ከረን ቅድድም ብሽክለታ ናይ ዋንጫ ሰማእታት ተዛዚሙ ማእከል ኩዕሶ መርበብ ብምክንያት መዓልቲ ሰማእታት ዝብል ሓበሬታ ይፀንሐና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ዓብደላ መሓመድ ዓሊ መዓልም ኣብ ዓምዲ ደልኣባብ ካልኣይ ክፋል ዛንታ ዓላለይ ሓምባሬ ቀሪባላ። ሪፖርታጅ 20 ሰነ መዓልቲ ሰማእታት ኣብ ዞባታት ቀሪብሎ። ሃገር ኣብ ዝኽረሓበን ህዝብን መንግስትን ኤርትራ ለቦዋ ሰማእታቱ ኣብ ምትግባር መብፅዕኡ ዘሕድሰላ መዓልቲ ምዃና ተገሊጹ። ሃገር ኣብ ዝኽረሓበን ጸብጻብ 20 ሰነ መዓልቲ ሰማእታት ቀሪብሎ። ስእላዊ መግለጺ ወግዓዊ ዝኽሪ 20 ሰነ መዓልቲ ሰማእታት ብደረጃ ሃገር ስእሊ ተኣዛዝ ኣብርሃ፣ ኣኽሊሉ ዘርእስጊ፣ ክብሮም ፀሃየ፣ ኣብርሃም በየነ፣ ዲዛይን ተኣዛዝ ኣብርሃ። ኣብ ዓምዲ ሸባብ ነጃት ዑስማን ተራ መንእሰያት ኣብ ምንፅብራቅ ገጸ ባህሪ ኣብ ትሕቲ ዝብል ምስ ተወሳኢት መንእሰይ ጀሲራ ሓሰን ዝተኻየደ ርክብ ሰፊሩሎ። ኣብ ዓምዲ ፈን ዋዕዳት ጸብጻብ ስእላዊ ኤግዚቢሽን ግፍዕታት ስርዓታት ኢትዮጵያ ቀሪብሎ። ብተወሳኺ እሊ ምድር እትብል ግጥሚ ስውእ ሙሳ መሓመድ ኣድም ወዲ መንደር ቀሪባላ። ዶክተር ሳልሕ ማሕሙድ መስዋእቲ ንስለ ህዝብን ሃገርን ዝብል ጽሑፍ ኣስፊሩሎ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምን እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዘኛ ዋና ሰነዳኢ ኣማኑኤል መስፈን፣ ምክትል ኣሰነዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ።

ጋዜጠኛ ሀብቶም ተስፋ ሚካኤል ዘደለዎ ሪፖርተጅ 20 ሰነ መዓልቲ ዝኽሪ ሰማታት ቀሪቡሎ ኣብ ዓምዲ ስፖትላይት ጋዜጠኛ ባና ንጉሰ ኣብ ኤርትራ ዝርከብ ዕቑር ዓቕሚ ሕርሻዊ ልምዓት ዳሲሳላ ኪዳነ ሽሞንዲ ኣብ ዓምዲ ካልቸራል ኤንድ ኣርትስ ረቂቕ ጥበብ ኤርትራውያን ደቂ ኣንስትዮ ሓሊፍዎ ዝስራሕ ባህላዊ መሶብ ዘላሊ ትሕዝቶ ኣቕሪቡሎ ኣብ ዓምዲ ኦፒንየን ኣብ ሂወትካ እተውርሶ እንታይ እዩ ዝብል ዛዕባ ብኣጋጣሚ 20 ሰነ መዓልቲ ዝኽሪ ሓበን ሰፊሩሎ መዓልቲ ናፅነት ዋጋ ናፅነትን መብፅዓን ብኪዳነ ማርያም ፈዳይ ዝተዳለወ ፅሑፍ ቀሪብሎ ኣብ ዓምዲ ኪዩንኤ ጋዜጠኛ ሚካል ተኽሎም ንስነ ጥበባዊት ሓጃይት መንዳል ዘላለ ትሕዝቶ ኣስፊራላ ሓፂር ዝኽሪ ህይወት ሓርበኛ ወይዘሮ ኣዳነሽ በርሀ እልፊ ኣእላፍ ጀጋኑ ሓርበኛታት ካብ ዘፍረያ ኣዴታት ኤርትራ ሓንቲ ዝኾና ወይዘሮ ኣዳነሽ በርሀ ብ22 ሰነ 226 ዓሪፈንስ ነቲ ኣብ እዋን ሓርነታዊ ቃልሲ ዘሕለፍኦ ከቢድ ህይወትን ከርሲ ማህፀነን ንሃገር ዝገበሮ ኣበርክቶን ብልዑል ክብሪ እናዘከርና ብሓበን ኣፋኒና የን ወይዘሮ ኣዳነሽ ካብ ኣቦአን ኣቶ በርሀ ወልደ ሃዋርያትን ኣዲኤን ወይዘሮ መድህን ስእሉ ዓስቡን ኣብ 1929 ኣብ ኣስመራ ተወሊደን ዕድሚአን ንትምህርቲ ምስኣኸለ ኣብ ስኳላ ቪቶሪዮ ኣስመራ መባእታት ትምህርቲ ተማሂረን በቲ ሽዑ ዝነበረ ባህሊ ሕብረተሰብ ከኣ ገና ጓል 9 ዓመት ህፃንን ከለዋ ምስ ኣቶ ኣፈወርቂ ኣብርሃም ቃል ኪዳና ኣሲረን ክሳብ ግዜ ግርዝውና ኣብ ትሕቲ ክንክን ወለደን ድሕሪ ምፅናሕ ድማ ሓዳረን ወፅን ኣብ 15 ዓመት ዕድሚአን በኽሪ ውላደን ተበኪረን ፈራይት ሓርበኛታት ኣደይ ኣዳነሽ በርሀ ካብ ንእስነተን ኣዝየን መስተውዓሊት ዓቃል ፀዋር ለዋህ ብዝኾነ ፀገም ዘይድሃላ ትስፉብትን ዕትብትን ኣደ ምንባረን ፈለጥተን ይመስክሩ ቆልዑ እናዕበያ ንባዕለን ዝተፈላለየ ሙያታት ማለት ኣሰራርሓ መግቢ ኢደ ጥበብ ስፌትን ካልእን እናተማህራ ደቀን ብግቡእ ተማሂሮም ኣብ ዝብፃሕ ክበፅሑለን እናተመነያ ኣብነታውያን ውሉዳት ዘፍረያ ኣደ ድማ የን ወይዘሮ ኣዳነሽ ኣብ ውሽጢ 42 ዓመታት 14 ውሉዳት ፈሬን 9 ካብ ደቀን ኣብ ቃልስን ናፅነት ዝፀንበራን 2 ካብኣቶም ስውኣት ዝወፈያን ኣደ ስሙያት ሓርበኛታት እየን ሓደ ካብዞም ሓርበኛታት ተጋዳላይ ኢሳያስ ኣፈወርቂ እዩ ኩልና ከም እንፈልጦ ካብዛ ሓርበኛዊት ስድራ ዝፈረየ ተጋዳላይ ኢሳያስ ኣፈወርቂ ገና ወዲ 20 ዓመት እንከሎ ናይ ዩኒቨርሲቲ ትምህርቱ ኣቋሪፁ ኣብ 1966 ናብ ሰውራ ተፀንቢሩ ተጋዳላይ ኢሳያስ ኣብቲ ን30 ዓመታት ዝተኻየደ መሪር ፖለቲካውን ዕጥቃውን ቃልሲ ንናፅነት ብብቑዕ ኣመራርሕኡ ነቲ ኣይከኣልን እዩ ዝተባህለ ገድሊ ንናፅነት መሪሑ ኤርትራ ልዑላዊት ሃገር ንክትከውን ወሳኒ ግደ ዝተፃወተ ድሕሪ ናፅነት እውን ንኩሉ ተፃብኦታት ዓበይቲ ሓይልታት ብምብዳህ ህዝቢ ኤርትራ ልዑላውነቱ ዓቂቡ ከቢሩን ተሓፊሩን ንክነብር ብመሪሕነቱ ዘኽኣለ ካብ ከርሲ ማህፀን ኣደይ ኣዳነሽ ንህዝቢ ኤርትራ ዝተዓደለ ብሉፅ ህያብ እዩ ኣደይ ኣዳነሽ ወላዲት ሓርበኛታት ኣውራ ድማ ወላዲት ስሙይ ተጋዳላይ ኢሳያስ ኣፈወርቂ ብምዃነን ኣብ እዋን ሓርነታዊ ቃልሲ ንህወተን ህይወት በዓል ቤተንን ደቀንን ኣብ ስግኣት ዘወድቕ ብዙሕ ፀገማትን ኣጨነቐ እዋንን ኣሕሊፈን እየን በቲ ዝነበረ ሃዋህ ኣብ ኣስመራ ክነብራ ስለ ዘይከኣላ ድማ ኣብ 1978 ኣብ እዋን እስትራተጂያዊ ምዝላቕ ብሜዳ ኣቢለን ገለ ካብ ደቀን ደቂ ደቀንን ሒዘን ንስደት ናብ ኣሜሪካ ምርሐን ኤርትራ ብቃልሲ ሓርበኛታት ደቀንን ኩሎም ጀጋኑ ኤርትራውያን ናፅነት ምስ ተጎናፀፈት ድማ ናብ ሃገረን ተመሊሰን ኣዲ ኣዳነሽ ነዊሕ ናይ ሓርበኛነት ታሪክ ዝነበሮም ክቡር በዓል ቤተን ነፍሲሄር ኣቶ ኣፈወርቂ ኣብርሃም ኣብ 1993 እኳ እንተተፈለይዎን ብደቀንን ደቂ ደቅቕንን ማሚቐን ፀማ ድኻመን ሕጉስ ህይወት ድሕሪ ምሕላፍ ዕድመ ፀጊበን ኣብ መበል 97 ዕድሚአን ካብዚ ዓለም ብሞት ተፈልየን ብ24 ሰነ 226 ድማ ውላደን ፕሬዚደንት ሃገር ኤርትራ ኢሳያስ ኣፈወርቂ ካልኦት ደቀንን ስድራ ቤተንን ደቂ ዓድን ሰበስልጣን መንግስትን ግንባርን መራሕቲ ሃይማኖትን ፈተውትን ኣብ ዝተረኽብሉ ኣብ መካነ መቓብር ጸሎት ብኽብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሰን ወኪል ኣገልግሎት ዜና ኤርትራ ዮናታን ይዕብዮ ምስ ሰኣላይ ሰሚር ኣሕመድ ንዘዳለዎ ሪፖርታጅ ስላዊ ምርኢት ፖሊስ ኤርትራ ኣብ ጎደና ሓርነት ቀሪቡሎ

ብገዝኛ ተስፊት ሓጎስ ኣብ እትደሎ ዓምዲ ቁጠባን ዋኒንን ዓስራይን ናይ መወዳእታን ክፋል ቻይና ካብ ፍወሳ ብንውፂ ከመይ ኣምለጠት ቀሪባኣላ። ኣብ ዓምዲ ሸባብ ምርያም ዮሴፍ ማሕላና ስጋ ስዋኣት ኣብ ትሕቲ ዝብል ቃል ምዕባር ኣብ ሕብረተሰብ ኤርትራ ነውርዩ ቃሉ ንዝዓፀፈን ማሕላ ንዝጸለመን ዝግስፅን ዝፅይንን ሕብረተሰብ ድማ እዩ ኣዕብዩና። ክብርታትና ድማ ተወራርስቲ እዮም። ኣብ ታሪክና ማሕላን ቃልን ኪንዮ ብዘረባ ብግብሪ ብደም ዋጋ ክኽፈሉ ድማ ርኢና። መስዋእቲ ዝበሃል ካልእ መዳርግቲ ዘይብሉ ዋጋ ነቲ ግብሪ ቃል ነቲ ቃል ድማ ግብሪ እናሰነየ ድማ ንዘመናት ዘይጥለም ስለዚ ሃገር ዝተኣትወ ማሕላ ኣሎና። ጋዜጠኛ ዮሴፍ ሃይለማርያም ኣብ ዓንዲ ስድራ ቤት መዕለፊ ንምግባር ብክልቲኦም ስድራ ቤታት ዘድሊ ምርዳእ ምስ ተገብረ ብዕለት 2 ሰነ 2026 መራሕቲ ሃይማኖት ዓበይቲ ዓድን ወከልቲ ዓድን ኩሉ ስድራ ቤትን ኣብ ዝተረኽብሉ ኣብ መንጎዞም 2 ስድራ ቤታት ናይ ዕርቂ ስነ ስርዓት ተፈጺሙ። ኣብቲ ናይ ዕርቂ ዕለት ፍጻመ ሓደጋ ኣቶ ገብሪ ሂወት ጸጋይ ቤተሰቡ ኣምርሒዩ ኣብ ቅድሚ ስድራ ቤት ነፍሲሄር ፊልሞን ኣሚነ ከተማ ቀሪቡ። ነቲ ናይ ዕርቂ መደብ ብጸሎት ዝኸፈቱ ቀሺ በየነ ቀሺ ተኽለ ድማ ተቋጺሮም ምርኻቦም ንፈጣሪ ድሕሪ መምስጋን ስድራ ቤት ምዋቲ ነታ ኣብ ምድሪ ኾነ ኣብ ሰማይ መለክዕ ዘይብላ ምሕረት ምምራጾም መርአያ እምነቶምን ብሃገር ደረጃ ዝግለጽ ኣብነታዊ ቅዱስ ተግበሮምን ምዃኑ ሓቢሮም። ኣብ ዓምዲ ቃል ምሕተት ጋዜጠኛ ዓንዶም ግርማይ ወደረስ ምስ ቀዋሚት ኣምባሳደር ኤርትራ ኣብ ውድብ ሕብራት ሃገራት ወይዘሮ ሶፊያ ተስፋ ማርያም ናይ ዝተኻየደ ርክብ ካልኣይ ክፋል ኣቕሪቡሎ። 20 ሰነ ዝኽሪ ሰማታት ኣብ ዝተፈላለዩ ሃገራት ብዝርከብ ማሕበረኮም ኤርትራውያን ተዘኪራ ውዒላ። ብጋዜጠኛ ኣስማ ዓብደላ ሳልሓ ብትዳሎ ዓምዲ ሜን ሁናዊ ህናክ ፓትሪክ ፕሩት ዝተባህለ ተምሃራይ ካብ 270 ኮሌጃት ኣብተን 264 ተቐባልነት ከም ዝረኽበ ተገሊጹ። ኣብ ደቡብ ኮርያ ዋጋ ምረቕ ስጋ ናይ ከልቢ ብዕፅፊ ከም ዝነሃረ ተሓቢሩ። ተመራመርቲ ኣብ ኒው ጊኒ ብእግሩ ዝንቀሳቐስ ሓድሽ ዓሌት ዓሳ ነባሪ ከም ዝረኸቡ ኣፍሊጦም። ክለብ ሃገሩ ንምድጋፍ ካብ ኣርጀንቲና ናብ ኣሜሪካ ብብሽክለታ ዝጓዓዝ ዘሎ መንእሰይ ኣቐልቦ ማሕበራዊ ማዕከናት ስሒቡ። ጋዜጠኛ ሃጅር ሓመድ ኣብ ዓምዲ ኣልኡስራ ዝተፈላለዩ ስድራ ቤት ጠቀስ ትሕሶታት ኣቕሪባኣላ። ብጋዜጠኛ ሱሌማን ኣሕመድ ኣብ ዝዳሎ ዓምዲ ጥዕና ዮጋ ሽምግልና ምስ ጥዕና ዝብል ትሕዝቶ ቀሪቡ። 21 ሰነ ኣህጉራዊ መዓልቲ ዮጋ እዩ። ሎም ዓመት ዮጋ ሽምግልና ምስ ጥዕና ብዝብል ቴማ ንመበል 12 ግዜኡ ተዘኪሩ። ዮጋ ብዕድመ ይኹን ምንነት ብእምነት ይኹን ዓሌት ከምኡውን ናይ ስንክልና ኣፈላላይ ዘይፈጥር ዓይነት ምውስዋስ ኣካላት እዩ። ብስትንፋስ ትዛረቦ፣ ብልብኻ ትርድኦ፣ ብመንፈስካ እትተግብሮ ኣህጉራዊ ቋንቋ ብምዃኑ ብዓለም ደረጃ ሓያሎ ሰዓብቲ እናረኸበ ይመጽእ ኣሎ። ዮጋ ኣካላዊ ኣእምሮኣውን መንፈሳውን ልምምዳት ዝሓቆፈ ልዕሊ 5,000 ዓመት ዕድመ ዘለዎ ንፈለማ እዋን ኣብ ሃገረ ህንዲ ዝተኣታተወ ልምምድ እዩ። ኣብዚ ግዜ እዚ ንኣካላዊ ኣቃውማ ወይ ድማ ኣሰናስ ንምቁፅጻር ስርዓት ስንፋስ ማለት ፕራናያማ ከምኡውን ንምሕያልን ምምሕያሽን ምትዕጻፍ ኣካላት ንምእላይን ምንካይን ወጥሪ ንምሕያል መላእ ጥዕና ኣጠቓሊሉ ዝካየድ ኩለንትናዊ ምውስዋስ ኣካላት ኮይኑ ይርከብ። ብሚርያም ኣብርሃም ኣብ ዝዳሎ ዓምዲ ትንታነ ዜና ኣብዚ እዋን እዚ ኣሜሪካን ኢራንን ስምምዕ ሰላም ኢራን ኣሜሪካ ይዕወዶ ይኸውን ኣብ ሓደ ትስፉ ናይ ሰላም መድረኽን ዝርከባ ዘለዋ። ክልቲአን ሃገራት ብመንጎኛነት ቀጠርን ፓኪስታንን ተሓጊዘን ኣብ ሓደ ኣተባባዕ ዝኾነ ምዕባለ ከም ዝበጽሓ ብዙሓት ተንተንቲ ፖለቲካ ዓለምና ይገልጽ ኣለዉ። ኣሜሪካ ነቲ ኣብ ልዕሊ ኢራን ዓወት ከይመዝገበት ትርሕርሖ ዘይትመስል ዝነበረት ኩናት ኣብዚ ሕጂ እዋን ናብ ጣውላ ኣቕሪባ ኣብ መደምደምታ ንምብፅሑ ክትፅዕር ኢና ንዕዘባ ዘለና። ከም ዝፍለጥ እዚ ንኣሜሪካ ብቢልዮናት ዶላር ዝግመት ክሳራ ዘውረደላ ኩናት ንኢራን ከም ሓንቲ ተፈራሒት ሃገር ንክትቁፀርን ኣብ ዓለም እውን ሓይላ ንኽተመስክርን ኣኽኢልዋ እዩ። ብካልእ ወገን እቲ ኣብ ልዕሊኣ ብእስራኤልን ኣሜሪካን ዝተወልዐ ኩናት ብሳላ ኣዝዩ ዝተረቓቐ ሜላኣን ፍሉይ ቅዲ ኩናታን ኣቐዲማ ክትረኽቦም ዘይከኣለት ድሌታታ ንኽትረክብ ዘኽኣላዩ ዝመስል ተጠቒሱ። ጋዜጠኛ ኣብርሃም ዘርአ ወዲ ሃለቃ ዘቕረቦ ሪፖርታጅ ዑደት ኣባላት ባይቶ ዞባ ማእከል ናብ ዲጋ ቶከር ይጸንሐና። ብ23 ሰነ ኣባላት ባይቶ ዞባ ማእከል ናብቲ ኣብ እኑ ዞባ ስረጭቓ ተደኪኑ ዝርከብ

ሓድሽ መመጨው ማዕከን ዲጋ ተኮር ዕዶት ኣካይዶም ንህንፃዊ ስራሕቱ ድማ ተዘዋዊሮም ተዓዚቦም። እቶም ኣባላት ኣብቲ ቦታ ተዋፊሮም ንዝሃንፁ ዘለዉ ኣባላት ፕሮጀክት ዓድህሎን ሓይልታት ምክልኻልን ናይ ምስሕ እንግዶትን ምዝርጋዕን መደብ ብምውዳብ ዕውት ንጥፈት ኣካይዶም። እቶም ዕደተኛታት ፈለማ ከም ምምሕዳር ከባቢ ዳዕሮ ነቲ 4.5 ዝንውሓቱ ብማእከል ጎቦታት ተጠዋብዩ ናብቲ ዲጋ ዘእቱ ሓድሽ ናይ ሓመድ ፅርግያን 12 ሜትሮ ዝንውሓቱ ዓብ ቢንቶን ብኣንክሮ ተዘዋዊሮም ተዓዚቦም። ብድሕሪ እዚ ኣባላት ባይቶ ዞባ ማእከል ነቲ ኣብ ምዝዛም በፂሑ ዘሎ ህንፀት ሓድሽ መመንጨዊ ማዕከን ዲጋ ተኮርን ትሕተ ባይታዊ ማዩን ብደቂቕ ተዓዚቦምን ብክኢላታት ድማ መብርሂ ተዋሂብዎምን። ኣብቲ ኣጋጣሚ ንብዙሓት ኣባላት ባይቶ ዞባ ማእከል ፀገም ማይ ንምፍታሕ ኣብ ዝሰላሰል ዘሎ ልምዓታዊ መደባት ዲጋ ተኮር እንታይ ከም ዝተዓዘቡ ኣብ ዝተወከስናሉ ሰራዊትናን ፕሮጀክት ዓድሃሎን ተዋሂዱ ማይን ፀባን ብምዃን ኣብዚ ሃገር ንዝፍፀም ዘሎ ቅያን ተኣምራትን ናይ ልምዓት መደባት መጊሶም ሽሻዮም ሒዞም ናብቶም ንመሬት ከም ድሌቶም ዝኸሓሕሉ ጀጋኑ ህንፀት ምብፅሖም ኩርዓት ከም ዝስምዖም ብምሕባር ነቶም ኣብዚ ስራሕ ዝቃለሱ ዘለዉ ሰራዊት ልምዓት ምትብባዕን ኣጆኹም ምባልን ዓብ ስንቂ ምዃኑ ገሊፆም። ብሽሞንዲ ዕዋ ሚካኤል ኣብ ዝዳሎ ዓምዲ ማደር ጀጋኑ ግፍዒ 3 ዓድታት ደቂ ድግና ቀሪባ ኣላ። ሰራዊት ፀላኢ ህዝቢ ምብስባስ ብጉላ ስለ ዝጀመረ ነበርቲ ተርኣምንን ተኸታን ሃዲሞም ነብሶም ክድሕኑ ንእሽቶ ዕድል ረኺቦም እዮም። እንተኾነ እቲ ኩሉ ጓሳን ሓረስታይን ንምዕራብ ገጹ በሪሩ ምስ ወፀ ብዙሕ ምጉሱ ቓል ኣጋጢምዎ። ኣብ ዓድታት ወረዳ ጉሕጫዓ፣ ወረዳ ኣፈልባን፣ ከባቢታት ዓረዛን ፋሕ ብምባል ክሳብ ወፍሪ ፀላኢ ደው ዝብል ኣብ ቤተ ዘመድ ተዓቒቡ እዩ ቐኒው። እተን ዝተፈናቐላ ስድረቤታት ካብ ገዛውተን ክብገሳን ከለዋ ብሃንደበት በሪረን ኣእጋረን ብዝመርሐን ስለ ዝወፃ ኣደ ህፃናት ደቂ ሒዛ በይና ጓሳ በይኑ ኣቦ ኩነታትን ደሃይን ዓዲ ክገብር ካብ ከባቢ ዓዲ ከይረሓቐ ወሰን ወሰን ዕንክሊል ክብል ንሓድሕደን ፋሕፋሕ ኢለን ተፈላለየን ቀኒያ። ግን እዘን ዝተጠቕሳ ከባቢታትን ከመን ዝኣመሰላ ካልኦት ወረዳታትን ነቲ ኣብተን 3 ዓድታት ዘጋጠመ ድንገት በቲ ንሰማይ ዝዓረገ ብርቱዕ ትኪ ቀልጢፉ ወረ በፂሕወን ስለ ዝፅንሐ ነቲ ካብ ጉላ ተኸታን ተርኣምነን ዝተፈናቐለ ህዝቢ ዓቕመን ዘፍቅዶ ኩሉ ደገፍ ገይረናሉ። እተን ዝተፈናቐላ ስድራቤታት ንዓድታተን ክምልሳ ኣብ ዝወሰናሉ ዳሕራይ ግዜ እውን ፀላኢ ካብ ድባርዋ ተበጊሱ ብዓዲ በዝሓንስ ኣቢሉ ናብ ዘመር ወፊሩ ኣንጻር ተገደልቲ ውግእ ስለ ዝኸፈተ ተወሳኺ ስጋኣት ፈጢሩ ነይሩ። ምክንያቱ ኣብቲ ናብ ከባቢ ዘመር ዝገበረ ወፍሩን 20 ገዛውቲ ብሓዊ ሃሚኸዩ። ካብኡ እውን ጥሪት እንስሳታትን ስለ ዝዘረፈን ንብረት ስለ ዘዕንወን ካብኡ ዝተፈናቐለ ህዝቢ ምስ ነበርቲ ዓድታት ተኸታን ከባቢኣን ካብቲ ዝተዓቐባሉ ዓድታት ናብ ዓድታተን ክምለሳ ውሕስነት ኣይነበረንን። ብዛዕባአን ዝጠበቕ መንግስቲ ተሳይኑ ክሳብ ኣብ ቆላ ሰራይ ፋሕ ስለ ዝበላ ንኸቢድ ፀገም ተቓሊዐን። መብራህቶም ገብሪ ህይወት ህዝባዊ ርክባት ሚኒስትር ሕርሻ ዘዋጋሽ ባርካ ዘዳለዎ ሳልሳይ ክፋል ካብ ደብሪ ናብ ገድሊ ቀሪባላ። ዝመርሐና ሰብ ኣይነበረን፣ ባዕልና ንባዕልና ኢና ንውሃድ ዝነበርና። ኣብ ዝኸድናዮ ኣብ ከምዚ ቦታ ተረኸቡ ዝብል ጥረ መልእኽቲ ጥራዩ ኣብ በቦትኡ ብዝፀንሑና ተጋደልቲ ዝንገረና ነይሩ። ብዝኾነ ጉዕዞና ከምዚ ኮይኑ ኣብ ሓላይ ምስ በፃሕና እውን ካብን ናብን ነይርዎ እዩ። ኣብ መወዳእታ ከዓ ተጋደልቲ ተጋደሎ ሓርነት ኤርትራ ብሩባ ሓዳስ ገይሮም ሒዞሙና ሳሕል ኣምርሑ። ካብ ብዙሕ ቦታታት ዝተኣኻኸብና 180 ናባፅሕ መንእስያት ነበርና። ጉዕዞ ተተሓሒዝናዮ ወንን ስነትን ድማ ኣሎ። ሓያል ሃሩር ዝነበሮ ኣዝዩ ፅንኩር ጉዕዞ እዩ ዝነበረ። ነዊሕ ናይ እግሪ ጉዕዞ ጥሜት ፅምዕን ድኻመን ዝተሓዋወሶ ኩነታት በዲህና ከዓ ድሕሪ ሓያሎ መዓልትታት ኣብ ሳሕል በፂሕና። ኣብ ዓራግ ድማ ኣቲና። ኣብኡ ዓሪፍና ኣብ ዓራግ ከም እንዕለም ተገሊጹና። ግቡእ ተዕሊም ወሲድና ከዓ ተወዚዕና። ኣነ ካብቶም ኮማንዶ ክዕለሙ ዝተመርፁ ተዓለምቲ ሓደ ኮይነ ንኣዋርሒ ዝቐጸለ ኮማንዶ ሰልጢና ከዓ ተዓሊምና ወዳና። ድሕሪኡ ኣብ መሰርዕ ተጋድሎ ሓርነት ኤርትራ ተወዚዕና። ኣብ ተዋጋኣ ሰራዊት ኣሃዱ ሓይሊ 171 ካልኣይ ጋንታ ቀዳማይ መሰርዕ ማለት መስርዕ ወዲ ሃይለ ተመዲበ ድማ ቃልሰይ ፈሊመዮ። ኣብ ጉዕዞ ቃልሲ ኣብ ዝበዝሐ ኣካይዳታት መሪሕነት ውድብ ተጋድሎ ሓርነት ኤርትራ ፀገማት ከም ዘሎ እናተሰወጠና መፅዩ። ነፍሲ ወከፍ ተገዳላይ ሃገሩ ሓራ ከውፅእ ህዝቡ ካብ መግዛእታ ውጭ ኮና ከገላግልዩ በረኻ ወፅዩ። ብሓቂ ተገዳላይ ንጹህ እዩ። ምስ ሃገራዊ ስምዒቱ ዘይሰነን ናይ ቃልሱ ወኒ ዝፈታ

ኣተንን ኣካይዳታት ናይቲ ውድብ ኣይቅበሎን ነይሩ። ኣብ ዓምዲ ንቑሕ ደመና ምስ ሰብ ከለኻ ፅምዋ ኣብ ትሕቲ ዝብል ምስጢር ነካፍሎ ንመን ኣሉታዊ ሳዕብየን ፅምዋ ካብ ፅምዋ ንምግልጋል ፅምዋን ባሕታውነትን ተዳሲሶም ይርከቡ። ፅምዋ ኣብ ዝተፈላለየ ባህሊ ወይ ሕብረተሰብ ዝተፈላለየ ትርጉምን ፅልዋ እዩ ዘለዎ። ኣብ ምብረቓዊ ዓለም በይንኻ ናይ ምዃንን ምስትንታንን ባህሊ ስለ ዘሎ ፅምዋ ዝተፈለየ ትርጉምን ፅልዋን እዩ ዘለዎ። ኣብ ሕብረተሰብና እውን በይንኻ ኾንካ ናይ ምሕሳብን ግልል ኢልካ ናይ ምስትንታንን ባህልን ልምድን ስለ ዘሎ ፅምዋ ኣይንፀለን ኢና። ፅምዋ ኣብ ምዕራባዊ ወይ ንዕኡ ዝመሳሰል ባህሊ ዘለዎ ሕብረተሰብ ብሕትውና እዩ ዝበሃል። በይንኻ ኾንካ ብዛዕባ ሕሉፍ ህይወትካ መጻኢኻ ምስ ተፈጥሮ ዘሎካ ርክብ ምስ ኣእምሮኻ ዘሎካ ምውሃድን ካልእን እተሰላሰለሉ እዋንካ እዩ። እዚ ናይ ባሕታውነት ግዜን ቦታን ፈሊኻ ዝግበር ንጥፈት እዩ። ኣእምሮና ብዝተፈላለየ ኩነታት ፀቕጢ ምስ ዝበዝሖ ትርጉም ህይወት ምስ ዝደናገረና ካብቲ ክነብረሉ ዝሓሰብና መትክላትን ውጥናትን ተፈንቲትና ምስ ንፀንሕ ወዘተ ናብ መስመርና ክንምለስ ዝሕግዝ መስርሕ እዩ። ሰላም ኣእምሮ ካብ ዘዕብዩ ፍቱን መገድታት እውን እዩ። ይኹን እምበር ትርጉሙን ኣገዳስነቱን ተረዲእካ ምስ ዘይትግበር እዚ ንብሎ ዘለና ጥቕሚ ክንረኽቦ ኣይንኽእልን ኢና ይርከቦ። ኣብ ዓምዲ ሰምራ ጅህድ ድሕነት መግቢን ምሕላው ዘኽእሉ ሜላታት ቀዳማይ ክፋል ትሕዝቶ ይፀንሓና። ኣብ ዓምዲ ወቕፋ ፈንያ ህቡባት ስነ ጥበባውያን ኣብ ዓውዶም ዘረጋግፅዎ ዓወታትን ተዳሲሱ ይርከብ። ብጋዜጠኛ ማሕሙድ ዓብደላ ብኪፉ ሓብ ዝዳሎ ኣብ ዓምዲ ሸባብያት ትሕዝቶ ዝኽረሓበን ይፀንሓና። ብሱራፍኤል ተስፋ ብሮኽ ዝዳሎ ኣብ ዓምዲ ኩርናዕ ተምሃሮ ምህዞ ናይ ዘውትርቲ መጓዓዝቲ ደቂ ሰብ ነብሰ ምፍላጥ ቅድሚ ሰባ ምውራድና ዝብሉ ዛዕባታት ከምኡ ድማ ጥቕሲ ዝሰሙን እዚ ቀሪቦም ይፀንሑና። ኣብ ዓምዲ ፍረ ጻዕሪ ንልምዓት ተምሪ ኣብ ሃገርና ብዝምልከት ኣብ ሚኒስትሪ ሕርሻ ወሃሃዲ ፕሮጀክት ልምዓት ተምሪ ኣቶ ሙሴ ፍቓዱ ዝሃቦ ሓበሬታ ቀሪቡሎ። ኣብ ዓምዲ ሸባብ ንስ ዓምዲ ሕቶ ሸባብ ብቁጥዕ ኣምዑት ወይ መዓናጡ ዝሰቐ ሓታቲ ካብ ዝጅምረኒ ከባቢ 3 ዓመት ኣቢሉ ይኸውን እዩ። ኣብ ዝኾነ ቦታ ይኹን ገዛ ኸይደ ንኽምገብ ኣዝየ ሽገር ብዝብል ንዘቕርቦ ብኣመኻሪ ኣብ ገለ ሰባት ኣብ ፀባ ዝርከብ ፍራክቶስ ዝተባህለ ትሕዝቶ ብመዓናጥኦም ተመፂኡ ክሓልፍ ስለ ዘይክእል ፀባ ኣብ ሰትኢሉ ውፃት ይርአ። ኣብ ስጋ እውን እንተኾነ ግሉተን ዝተባህለ ፕሮቲን ብመዓናጡ ተመፂኡ ክሓልፍ ስለ ዘይክእል ውፃት ከስዕበሎም ይርአ። ስለዚ ብልክዕ ናይ ምሕቃቕ ምግቢ ፀገም ድዩ ኣይኮነን ብሰሞያ ጥራዩ ክረጋገፀልና ዝኽእል። ኣብዚ ሓፈሻዊ ሓበሬታ ዳ እምበር ጥልቕ ኢልና ክንዛረብ ስለ ዘይንኽእል ሕጂ እውን እንተኾነ ዳንኤል ኣብ ሓደ ሆስፒታል ብምኻድ ግቦ ምክትታል ክትገብረ ዝመኽረካ። ምክንያቱ ትካላት ጥዕና ምቅያር ከም ሓድሽ ስለ እትርአ ፀገምካ ብቐሊሉ ንኽፍወስ ከሸግር ይኽእል እዩ። ኣብ ሓንቲ ትካል ጥዕና ምስ እትኸይድ ግና ኣቐዲሙ ዝረኣየካ ሓኪም እኳ እንተዘይረኸብካዮ ሕሉፍ ታሪክ ኣብ ካርድ ስለ ዝፅሓፍ እቲ ቀፂሉ ዝርእየካ ሓኪም ካብኡ ተበጊሱ ክቐፅል ይኽእል። ዘድሊ ምርመራታት ብምግባር ድማ ንዝለዓለ ሆስፒታል ምኻድ ከም ዘድሊ እውን ክሕልፈካ ይኽእል ዝርከቦ ምኽርታት ተለጊሱሉሎ። ብያቆብ መርሃዊ ጃካብ ዝዳሎ ዓምዲ ተርሙማ ፍቕሪ ዝሓዘለ መቕፃዕቲ ንልቦና ግቡእ ኣጠቓቕማ ሞባይል ተምሃሮ ከምኡ ድማ ዕላል ክልተ ኣሕዋት ይፀንሓና። ኣብ ዓምዲ ደቂ ኣንስትዮ ምስ መምህር ሮዚና ምሕረታብ ቂላ ስነ መግቢ ዝተኻየደ ቃለ ምሕተት ሰፊሩሎ። ኣብ ዓምዲ ሚን ሁናዊ ሁናክ ግብፃዊ መራሒ ታክሲ ብሓጎስ ዓወት ሃገራዊት ጋንታ ኩዕሶ እግሪ ግብፂ ተፈንጭሑ ታክሲ ምስ ተሳፈርታ ገዲፍዋ ምውፁ ኣብ ማሕበራዊ ሜድያ ኣቐልቦ ስሒቡ። ኣገራሚ ስነ ስርዓት ጥምቀት ኣብ ህንዲ ኣብ ሰማንያታት ዕድመ ዝርከብ 177 ኪሎ ሜትር ኣብ ሰዓት ፍጥነት መኪና ክመርሕ ተታሒዙ። ከተማ ኡትኬ ጃቪክ ናይ ኣላስካ ን84 መዓልታት ተኸታታሊ መዓልቲ ብዘይለይቲ ትሕልፈሉ ወቕቲ ከም ዝኣተዋ ተሓቢሩ። ኣብ ኦምዶርማን ሱዳን ሞይቱ ተቐቢሩ ድሕሪ ክልተ መዓልቲ ንገዝኡ ከም ዝተመልሰ ተሓቢሩ። ኣብ ዓምዲ ዝርዓ ወቕቲ ዛድ ኣብ ዝሓለፉ 35 ዓመታት ኣብ ፅላት ሕርሻ ዝመፁ ምዕባለታት መበል ሳልሳይ ክፋል ቀሪባኣላ። ኣብ ዓምዲ ውሓታል ጥፍል ንስነ ስርዓት ምዕፃው መዋእለ ህፃናት መካነ ገነት ዝምልከት ትሕዝቶ ይፀንሓና። ኣብ ዓምዲ ኣልስርዋል ባሕርያ ኣብ ታሪክ ሕጊ ባሕሪ ዝመፁ ምዕባለታት ተዳሲሶም ይፀንሑና። ብጋዜጠኛ ሃዋ ሱሌማን ኣብ እትዳሎ ዓምዲ ተቓሪር ዝተፈላለዩ ጥዕና ጥቀስቲ ሕሶታት ሰፊሮም ኣለዉ።
ኣብ ዓምዲ ኦፒንየን ኣምባሳደር ኤርትራ ኣብ ቀጠር ዓሊ ኢብራሂም ኣሕመድ ኢትዮጵያ ናብ ኩናት ክትኣቱ ዘገድዳ ደጋዊ ኩነት ከምዘየለ

በዕላ ብዝፈጠረቱ ዓዘቕቲ ትስቐ ዘላ ሃገሩ ምዃና ዘመልክት ጽሑፍ ይጸንሐና። እዚ ጽሑፍን ነቲ ሰበስልጣን ኢትዮጵያ ሬድዋን ሑሴንን ጌታቸው ረዳን ንምድንጋር ዘገውሕዎ ወረታት ኣመልኪቱ ዝተጻሕፈ እዩ። ኣብ ዓምዲ ስፖትላይት ኣብ ዲያስፖራ ዝነበሩ ኤርትራውያን ምስ ሃገሮም ዘለዎም ፍሉይ ምትእሳር ዝገልጽ ትሕዝቶ ንረክብ። ኪዳነ ሽሞን ድያብ ዘዳለዎ ዓምዲ ኪዩንኤ ምስ ኪኢላ ስነ መድሃኒት ኑሩ ዓብዱ ዘላለ ትሕዝቶ ይጸርሓና። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈጺሙሎ ሰላም።

0: ተበግሶ ብንእሾ ምስ ጀመረ ብዙሓት ዝስዕብዎ ብድልየትካ እትዓሞ ሰናይ ተግባር እዩ። ኣብ ጉዕዘ ህይወትና ብዙሓት ወለንታውያን ሰባት ከም እንዕዘብ ዘማታ ኣይኮነን። ወለንታዊ ምዃን ንሕብረተሰብ እትኽእሎን ኣእምኻን ብምብርካት ተዘካሪ ወይ ውፅኢታዊ ዝኾነ ነገር ምፍራይ ወይ ምዕማም ማለት እዩ። ንሎም እምበኣር ናብ ንኡዘቦ ዓረዛ ብምንቅስቓስ ጐድኒ ጐድኒ ትምህርታዊ ንጥፈታቱ ሓምላይ ክለብ ብምምስራት ኣብ ዝኸደ ቤት ትምህርቲ ኣብ ምግራብ ኣግራብ ምስ ዝነጥፍ መምህር ከነላለየኩም ኢና ሰናይ ምክትታል።
1: ብዙሓት ስታይ ዘሎ ዲፓርትመንታት ማለት እዩ ሕሳብ ሕጂ እዚያ ቁፅሪ ማለት እዩ ሳይነስ እውን ኣለና ንፅሬቱ ነዚ ቤት ትምህርቲ ትከታተል ሕሳብካ ነቶም ተምሃሮ ትከታተል ቋንቋ እውን ኣለና ሓምላይ ክለብ ማዚ ሕጂ ሒዝና ዘለና ማለት እዩ ብከምዚኢና ንኸይድ ማለት እዩ ሕጂናትና ሓምላይ ክለብ እያ።
0: መምህር መድሃኒ ተስፋ ይበሃል። ኣብ ንኡስ ዞባ ዓረዛ ተወሊዱ ኣብኡ ድማ ዓብዩ ኣብቲ ንኡስ ዞባ ድማ ትምህርቱ ተኸታቲሉ ብድሕርዚ ናብታ ብመዲና መንእስያት እትፍለጥ ሳዋ ብምውራድ ወተሃደራውን ኣካዳምያውን ስልጠና ወሰደ። ካብዚ ቐፂሉ ናይ ስነ መምህርና ስልጠና ብምውሳድ ካብ 2011 ስጋብ ሕጂ ኣብ ንኡስ ዞባ ዓረዛ ኣብ ምምሃርን ምስትምሃርን ይነጥፍ ኣሎ። ኣብ ዝተመደቦ ቤት ትምህርቲ ድማ ጐኒ ጐኒ እቲ ናይ ምምሃርን ምስትምሃርን ዕይኡ ናይ ምግራብ ንጥፈታት እውን ዘካይድ መምህር ድማ እዩ።
1: ናብነት ሕጂ ኣብ ኩለን ቤት ትምህርትታት በፂሐ እዮም ዘለኹ ማለት እዩ። ንኣብነት ኣድራኣባ ዓደቕመሾ ማይ ድማ ኣብዚ ብባህረይ ተኽሊ ይፈት እየ ዋላ ማለት ክፍለ የለኒ ግን ኣብተን ቤት ትምህርትታት ዶ ድኸድ ኮንካ ከምዚ ናይ ክለብ ሓምላይ ክለብ ዝምድጉኒ ነይሮም ማለት እዩ ዋላ ናይ ሓምዳይ ክለብ ዝተቋፃፀሮ ረገዳታት ብ ሕጂ ክቋፃፀሮም ከለኹ ብጥብቂ ያነ ትቋፃፀሮ ምክንያቱ ሎም መዓልቲ ማይ ከሰተየ ዝውዒሉ ተኽሊ ፅባሕ ንጎ ዓመት ምሉእ እትኸና ኸንከይ ሓንቲ መዓልቲ እንተዘይብልስ ናብ ምሕራር ወፂኢ ድኸይድ ሕጂ ግዜ ኣይሕልፈሉን እዩ ማለት እዩ ሕጂ ብኸም ክሳብ ሕጂ ፀኒሐ ሕጂ እውን ከምኡ ይቕፅሉ ኣለኹ ማለት እዩ እቲ ምግራብ ማለት እዩ ሕጂ እቲ ምግራብ ሓደ ካብኡ ትረኽቦ ነገራት ንመፃኢ እንድሕር ጠሚትካዮ እዞም ክንጠቕሶም ፀናሕና እዮም ንኣብነት ዳጓሓፍ ኣለና በዚ ነቃፅል ኢና ሓዊ ብቐጥታ ክቕብሎዎም ዝኽእሉ እቶም ኣግራብ እዮም ኣብ ከባቢ ኣግራብ ክህልዉ ኣለዎም ስለዚ ባህር እዩ ማለት እቲ ኣቕርናይ ገረብ ሳይ ባህር እዩ ብባህር እየ።
0: ብተወሳኺ ኣብዚ ሕጂ ዝሰርሐሉ ዘሎ ቤት ትምህርቲ እውን ጐኒ ጐኒ ኣካዳምን ጥፈታቱ ኣካይዲ ስራሕ ናይታ ብሓምላይ ክለብ እትፍለጥ ጉጅለ ብምዃን ኣርኣያ ክኾኑ ዝኽእሉ ጉዱሳት ተምሃሮ ኣብ ጎኑ ምግባር እዩ ኣብ ምግራብ ዝነጥፍ ዘሎ።
1: ፀኒሑ እዩ ፀኒሕና እዩ ማለት እዩ ኣብቲ ፀንሐ ኢና ንሕና ንቕፅሎ ዘለና እዚ ዓበይቲ ግራፍ በዚ ዘሎ ሕጂ ካብ ቀደም ተተኺሉ ፀኒሐ እዩ ማለት እዩ ገና እውን እዚ ሕጂ ኮፍ ኢልና ዘለና ቤት ትምህርቲ ንቤት ትምህርቲ ተባሂሉ ተኣል እምበር ነይርዎ እዩ ዓበይቲ ግራፍ ዝተተኸለ ማለት እዩ ሕጂ ኣነ ካብ ማይ ድማ ናብዚ ካብ ዝቕየር 30 ዓመት ሒዘ ዘለኹ 30 ዓመት ክሕዝ ከለኹ መጀመርያ ምስኣተኹ እዚ ንሪኦ ዘለና ጎይሶ ዘይትን ፓፓዮ ቡን እውን ተኺልናሉ ዘለና ወላ ሓንቲ ነገር ኣይነበሮን መጀመርያ ቅርፂ ኸነ ትሕዞ ኢልና ቅርፂ እያ ትሒዝኒ እያ።
0: ጥቕሚ ገረብ ኣቕሊልካ ዝረአ ከም ዘይኮነ መቸም ዝዝንግዖ ዘሎ ኣይመስለንን። እዛ ሓምላይ ክለብከ ዕላማ ናይ ዝምግራብ ብኸመያ ትሪኦን ትርድኦን
1: ብቶም ቆልዑ ማለት እዩ ሓደ እቶም ቆልዑ ፍቕሪ ስራሕ ንክዕድሩ ምስቶም ቆልዑ ንዋስኦም ነርና ካልኣይ እቲ ቤት ትምህርቲ እውን ፅቡቕ ቅርፂ ዘለዎ ኮይኑ ፅቡቕ ኣግራብ ዘለዎ ፅሩይ ኣየር እናስተንፈስካ ምስቲ ዕለታዊ ዝውሃብ ትምህርቲ እውን እንዳቃናበርካ ትምህረሉ ኣገባብ ንክፍጠር ኢልና ኢና ጀሚር ናይ ሓፈሻዊ ማለት እዩ ሕጂ ገና ኣብ ብግጋስ ኢና ዘለና ማለት እዩ ዋላ ሕጂ
0: ገረብ ምትካል ጥራሕ ኣኻላ ኣይኮነን ዝበለ መምህር መድሃኔ እንታይ ደኣ ካብ ዓይነት ሓመድ ኩነታት ኣየር ድኽዒ ወዘተ ጀሚርካ እቶም ንዕቤት ወሰንቲ ዝኾኑ ባእታታት ብምምላእ እስካብ መወዳእታ ክትካንኾነ ኣለካ
1: ሕጂ ሓፈሻዊ ነዚ ተኽልቲ ከምኡ ጌርና ክንቃለሶ ከለና ብዓቕምና ነዳልዎ ነቲ ጓሓፍ ወይ ናይቲ ገረብ ሕምሻሽ ቆፅለ መፅሊ ንእክበሉ ጉድጓድ ኣለና ኣብኡ ጌርና ማይነስቲ ኢና ናብ ከምዚ ኮምፖስ ዓይነት ቀይረ ኣለና ማለት እዩ ካልእ ኣብቲ ገዛውቲ ከይድና እውን እንስሳታት ዘለዎ ገዛ ከይድና እውን እቲ ዝተበላለዐ ኣምድሪ ኢና እውን ኣምፂና ንገብረሉ ኢና ማለት እዩ ሕጂ ዝያዳ እሱ ይኸዮ ሰጉሞ ማለት እዩ ሓደ ምስቲ ቦታ እኳ ንኹም ኣይሆ በቃ ኒቲ ቦታ ተሪሪ ትቃሎሶ ኢኻ መጀመርያ መነንኪኖ ፍራዛ ጌርካ ዕንቆት ኢኻ ትኩዕት ማለት እዩ ምእንቲ ሰራውር ክሰድድ ሽዑ ዋላኻ እዚ ድኩዒ ባህርያዊ ድኩዒ ማለት እዩ እንዳተጠቀምካ ሽዑ ትመሎ ሽዑ ተክልን ትኽልሉ ብከምዚ ኢና ንኸይድ ዘለና ማለት እዩ
0: ሞያውነት ኣብ ኣድማዕነት ወሳኒ ምዃኑ ዝኣመነ መምህር መድሃኔ ምስ ዝምልከቶም ኣካላት ሚኒስትሪ ሕርሻ ብምምኽኻር እውን ኣብ ዕብቱ ሓጋዚ ዝኾኑ ተወሳኺ ሓሳብ ከም ዝርክብ እዩ ወሲኹ ዘረድእ
1: እጂ እንታይ ኢና ንገብር ንሕና መጀመርያ ተተኺሎም ንፀንሕና ንኣሽተ ገራብ ከምቲ ዘለዎም ቆፂ ኢሎም ማለት እዩ ብድሕሪ ግን እንታይ ከ ርባሓና ይኽእል ኢልና ምስ እንዳ ሕርሻ ማለት እዩ ተወኪስና ገለ ሓሳባት ካብ እንዳ ሕርሻ ዝወሰድናይ ሓሳብ ጌርና ኢና ነበግሶ ማለት እዩ ብድሕሪኡ ተጠለብ እውን ንኣብነት ካሜሮን ትርድ ባህል ኣለና ኣብዚ ነቲ ተሪር መሬት ክፀወሮ ይኽእል እዩ ፅቡቅ ክዓቢርኩም ይኽእል ኢሎም ብጠለብ ናቶም ዝመፀ ማለት እዩ ንስኻ ፅቡቅ ወፂኡ ኣሎ እምበር ቅድሚኡ ብዙሓት ክልቲ ሓሪርና እዩ ብሰንክቲ መሬት መሬት እውን ፀብኣና ማለት እዩ ከውሒ ስለ ዝኾነ ከምዚ መፃወቲ ኩዕሶ ዝዓለ ዘሎ ሪኦም ኣሎ ከምኡ ቁርብ ተኽዒት ከያስ ኣዋይ ኣቱን እዩ እጅ ንሰራውር ንክሰደድ ልካ ኸ ቁሩብ ትኩዕቶ ትቃለሶ ቁሩብ ዝተኸዓት ከ ይሓርር ማለት እዩ ብዝኾነ ግን ኣብኡ ተወኪስና ዘምፃ ናይ ገርብ እዚ ካሜሮን ትርምና ለና ሕጂ ፅቡቅ ደረጃ ኣሎ ዓመት ሒዙ ዓመት ይገርዶ ኣሎ እ ንዳሪእናዮ ፅቡቅ ወፂ ኣሎሱ ስም ውፅኢታዊ ረኪብና ዘለና ማለት እዩ ሓፈሻዊ ግን ንሕና ክንተክል ደሊና ዘለና እቲ ባህርያዊ ኣግራብ ንብሎ ከም በዓል ኣውሊዕ ወይባ ጭጎኖ ዝኣመሰሉ እዚኦም ዓበይቲ እዮም ንነዊሕ እዋናት ክኸደሉና ስለ ዝኽእሉ ተሪፈና ኣለዎ በዚኣ ቦታ ብኸም ኢና ክንሽፉነ ንደለ ዘለና ማለት እዩ
0: ዝኾነ ዋዕላ ወይ ባይቶ ኣብ ትሕቲ ፅላል ዓብ ገረብ ይካየድ ከም ዝነበረን ዘሎን ኩሉ ዝፈልጦ ሓቂ እዩ ከም ኣባህህላ መምህር መድሃኔ ኣብዚ ቤት ትምህርቲ ብዘይካቶም ልሙዳት ኣግራብ ንመፅለሊ ክኾኑ ዝኽእሉ ብዙሓት ተወሳኽቲ ዓሌታት ኣግራብ ከም ዝተኽሉን ገና እውን ኣብ ምትካል ከም ዝርከቡን እዩ ዘብርህ
1: ሓፈሻ ወይቶም ኣግራብ 260 ገረብ እዮም ዘለዉና ካብዞም 260 20 ሓሪሮምና ማለት እዩ እቶም ዓይነት ኣግራብ ጭጎኖ

0: ከረን ኣውሌ እዚኦም ካሜሮ ንትሪኢ ከዓ ንሪኦም ዘለና ማለት እዩ። ካሜሮ ንትሪኢ ሕጂ ዕሪ ገረብ ዝኮኑ ዘይኮነስ ቁሩብ ወፅኡ ማዕርቁ መስተሰብ ኮይኑ ድሙቕ ፅላል ዘለዎ እዩ ማለት እዩ። ሕጂ ዝያዳ ነዘን ህዝቢ ክእከበለን ዝኽእል ስተች ኢና ዝያዳ ተጠቂምናለን ዘለና ሰብ ምፅ ኢሉስ ፅላል ክረግብ ካልእ እዞም ናእሹ ሓደ ኣታዊታት እንዳገበሩ ካልኣይ ከዓ ግርማ ናይቲ ቤት ትምህርቲ በቲ ሓደ ከዓ ፅላል ክኾኑ ና ኢልና እውን እዞም ፓፓዮ ዘይቱን ቡን ጎይሶ ተኺልና ኣሎም ኣለና ማለት እዩ። ሓፈሻዊ ከዓ በተዓቅሞም ድማ ቁርብነት ቤት ትምህርቲ ኣታዊታት ማ ይገብሩ
1: መምህር መድሃኔ ነዚ ቦሎንቲኡ ዘካይዶ ዘሎ ናይ ምግራም ንጥፈታት ምስቲ ናይ ምምሃርን ምስትምሃርን ዕይኡ ተደማሚሩ ህርኩታትን ናይ ስራሕ ባህግን ድሌትን ዘለዎም ተምሃሮ ኣብ ምፍራይ እውን ቀሊል ኣስተዋፅኦ ኣይኮነን ዘለዎ
0: ኣብ ስራሕ ክጎ ቤት ልካ ብላሓ እቲ ዝፀግም ነገር የለን። ንኣብነት ኣነ ሕጂ ቅድሚ 7 20 ና ክላስ ንጅምር 6 10 ክኾን ከሎ ኣነ ሕጂ ስራሕ ኣቋሪፀ ናብ ኣንፈት ናቆተብ ይትገብር ቅድሚ ሰዓ 6 ዝመፅእ ማለት እዩ። ቅድሚ ሰዓ 6 ይመፅ በቶም ቀዲሞም ድመፁ ተምሃሮ ጌርና ከዓ ንኣልዮም ማለት እዩ። እጅቶም ቆልዑ ንበዓሎቶም ፍቕሪ ይሕድረሎ ከይመፅካ ከልካ ሰብቲ ኣፍ ደገ ይፀንሑካ መምህር ኣነ ናይ ከስቲ መምህር ኣነ ክስክስ ይብሉካ ማለት እዩ። ሕጂ ስኻ እቲ ቅድም በዕልካ ናይና ንኣልዮ ነበርና ዞም መምሃራን ማለት እዩ። ሕጂ ዳርጋቶም ቆልዑስ ዋላ ንሓንሳብ ኣብ ክላስ እንዳሃለዎ ከሎ መምህር ኣነ ናይ ከስቲ ዳሕራ ይብሉካ እቲ ናቱ ክሳይሲ ፅቡቅ ፍቅሪ ይገብረሎም ኣሎ ማለት እዩ። ሕ ኩላትና ተሓጋጊዝና ኢና ንጥቀመሉ ወይ ኩላትና ተሓጋጊዝና ኢና ንሰርሖ ማለት እዩ። ሕጂ ኣባላት ኣለውኒ ሓምላይ ክለብ ማለት እዩ። ንሳቶም ከዓ ከመይ ሓሳብ ኢልና እውን ተዋሂድና ኢና ንተጉሮተ ጉዳይ ማለት እዩ።
1: ወለንታዊ ምዃን ውሕዳት ዝውንንዎ ህርኩትነት ወይ ኣቕመይ ዘፍቅዶ ክገብር እየ ዝብል ባህሊ ስራሕ ምውናን እዩ። ብወለንታኻ እተፍርዮም ነገራት ኣብ መዓላ ምስ ውዕለልካ ድማ ዕላማኻን ድኻምካን ፍረ ረኺብካሉ ኣለኻ ማለት እዩ። መምህር መድሃኔ እውን ኪኖቲ መሰረታዊ ጥቕሚ ገረብ ተምሃሮ ብቐሊሉ ዝመሃርሉ ኣገባብ ምጥጣሕ እውን ቀዳማይ ዕላማኦም ምዃኑ እዩ ዝዛረብ።
0: ዕላምኡ ተምሃሮ ኣብ ክላስ ሓፈሻዊ ሕጂ መበገሲ ንተምሃሮ እንዲት ረብዓታት ኣብ ክላስ ብክልሲ ሓሳብ ዝተምሃርዎ ኣውፂኻ ኣውኢኻ ተሪኦም ባዕላቶም እዮም ድዋስእዎ ማለት እዩ። እቲ ገረብ ካብ ፈልሲ ተኺሉ ተኺልካ ንክሳብ ዝዓቢ ማይን ድኽዑን ክገብሩ ከለዉ ካባኻ ሓበሬታ ሕጂ ካብቲ መፅሓፍ ዳርጋ ብዙሕ በዓሎም ዝገብርዎ ስለ ዘለዉ ኣይትብኒኻ ማለት እዩ። ንኩሉ ክፋላት ነቲ ተኽሊ ክውክለልካ ዝኽእል ሲ ብዓብኡ ተቐሪብልና ኣሎ ማለት እዩ። ብዓብኡ እውን ካብ ሕርሻ ብዙሕ እቶት ክትረክብ ትኽእል ምዃንካ እውን እዚ ጎይሶ ንስታይ ንሎ ዘለና እውን የርእየና ኣለው። ድሮ ሕጂ ክንቁንጥቦ ጀሚርና ቀንቲምና የለና ማለት እዩ። በቃ ክቁንጥቡ እውን ንባዕሎም ነቲ ደዕበይዎ ክቁንጥቦ ከምዚ ፍረሪኢና ክብሉ እውን ህንጠይ ስለ ዝኾነ ንኮልዮ ይቀዳዶም በሃል ንዕስክ እስኩን ኣኩፋት ሓጉዝ እንታይ ልከ ኩሎም እዮም ንመዝኸ ምክንያቱ እቲ ክስታይ ስለ ዝኾነ ማለት እዩ። ሕጂ ሓፈሻዊቲ ዕላምኡ ፍቕሪ ናይቲ ኣትክልቲ ሓዲሮም ተንቆልዑ ፅባዕ ንጎም ሰዓበይ እውን ኣብ ሕርሻ ዘለዎም ዝንባደታት ካብ ሕጂ ሒዝቦ ስለ ዘለዎ ፅቡቕ ሓሳብ ሒዞም ክዓብዩ ዝብል ርድኢት እዩ ዘለና ማለት እዩ። ብዓብዩ ካ ዝተፈላለዩ ዓይነት ኣትክልቲ ስለ ዘለዉና ካብቶም ዝተፈላለዩ ዓይነት ኣትክልቲ ዝተፈላለየ ዕንባባታት ኣሎ ክፈላት ኣሎ ብኡን እንዳተምሃሩ ይዓብዩ ዝብል ሓሳብ ኢና ና ነበግሶ።
1: መምህር መድሃኔ ብዘይካ ምስሳን እቲ ዝተኽሎ ዓዲኣት እዩ ዘለ ገረብ ኣብቶም ተምሃሮ ኣንጊሶሞ ዘለዉ ባህሊ ስራሕ ኣብ ሓድሕዶም ዘለዎም ፍቕርን ሰኒትን ኣብ መንፈሶም ሰሪፁ ዘሎ ናይ ክገብር እየ ዝብል ሓቦን ኒሒን እውን ተወሳኺ ምህርቲ እዛ ክለብ እዩ።
0: እወ ሕጂ ብዛዕባ እዚ ምግራብ ብፍላይ ኣብዚ ቤት ትምህርትና ማለት እዩ ኩሉ ግዜ ብዘይ ገረብ ሂወት የለን ማለት እንዲ ምክንያቱ ሓመድ ኣይቀምኒ እዩ። እቲ ንሕና ዝተንፍሶ ፅሩ ኣየር እውን ኣብኡ ምስ ተመርኮሰ እዩ። ዝሰም ክህልዉ እተኮይኖም ንሕና ክንህሉ እተኮይናስ እቶም ኣግራብ ካ ክህልዉ እዩ ዘለዉ። ሕጂ ኣብ ክላስ ኮፍ ኢሎም ክምሃሩ ከለዉ ፅሩይ ኣየር የስተንፍሱ ኣብኡም ተፀጊዑ ዘሎ እቲ ገረብ ማለት እዩ። ስለዝኾነ ሓፈሻዊ ኣብ ዝኸድክዎ ትካላት እጂ ንኣብነት ኣድራባ ከለኹ ነር ንተኽሊ ባዕለ ርእሰ ስታይ ዝተወገስኮ ንኣብነት ቤት

0: ዓዲሳ ተባሂሉ ተጠልዩ ብዝነበረ ገረብ ናርጋ 25 30 ይኸውን ኣውሪደ ነረና እውን ኣድራባ ከልኩ ሓንቲ ገረብ ዝበሃል ኣይነብረን ኣብ ዳሲና ንምህር ነርና ካብዚ ወሲደ ተኺደ ብስመይ ወፅን ከይደ ሕጂ ዓዳኹ እዩ ሕጂ ኣብቲ ዝኸድካዮ ቦታ እንድሕሪ ገረብ ናይ ምትካል ልምዲ ኣለካ ኮይኑ ነቲ መፃኢ ወለዶ ተውሕሰሉ ኣለካ ማለት እዩ ባሂልዎም ደቅና ደቂ ደቅና ባሂልዎም ክምሃሩ ፅባሕ ንጎ እቲ ድምሃርዎ ኣብ ክላስ እውን ብቐታ ብቀረባ ረቕ ከይከዱ ከፅንዑ ስለዚ ዝኾነ ሰብ ማለት እዩ ተኽሊ ናይ ምትካል ፍቕሪ ክሓድሮ ትራሕ ዘሎ ማለት እዩ ብዓብዪ እኳ ዞም ተምሃሮና ዳርጋ 900ታዊት ፍቕሪ ተኽሊ ኣለዎም እየ ዝብል እጂ ንክርኢኒ ከለዉ ንዓይ ንዓይ መምህር ይብሉኒ ካብቶም ካልእ መምህራን ሕጂ ንዓይ ዝያዳ ነቲ ተኽሊ ምስይ ኮይኖም ክዋስኡ ባህ ይብሎም ማለት እዩ እንጂ ፍቕሪ ኣትክልቲ ዘለዎ ዜጋ ሒዝና ክንዓቢ እተኮይንና ፍቕሪ ናይ ኣትክልቲ ከዓ ክንሪኦም ክክእል ኣለና ማለት እየ ምስ ኣትክልቲ ዘለና ፍቕሪ
1: ጥቕሚ ገረብ ኣብ ደቂ ሰባትን እንስሳታትን ኣዝዩ ኣገዳሲ እዩ ገረብ ምትካልን ምክትታልን ድማ ተበግሶ ድኣምበር ብዙሕ ሰዓብ ቦጋተቶ ዘየድልዮ ዝቐለለ ነገር እዩ መምህር መድሃኒ እውን ኣብ መወዳእታ ነዚ ብምርዳእ ኩሉ ሰብ ገረብ ክተክልን ክከናኸንን ካብ ተፃባዕቲ ነገራት ክከላኸልን ከም ዘለዎ እዩ መልእኽቱ ዘመሓላልፍ
0: ኣነ እኳ ሓ መጀመርያ እቲ ከምኢድኩም ኣኽቢርኩም ከምዚ ምክያድኩም እንዳመስጎን ክንዴ ሓፈሻዊ ግን እቲ ክበሃል ዘለዎ ክብሎ ዝኽእል ኣነ ዝኾነ ሰብ እንተወሓደ ሓንቲ ተኽሊ ብዋንነት ናቱ እንድሕር ክተክል ከናኸለንን ክከናኸንን ክኢሉ እሱ ትዛዕበየ ዝበለፀ ዝብል ማለት እዩ ግድና ቤት ትምህርቲ ጥራሕ ዘይኮነ ኣነ ትካል ስለ ዘሎ ኮይነ ትካል እየ እምበር ግድና ቤት ትምህርቲ ጥራሕ ዘይኮነ ዋላ ኣብ ገዛኻ ድዩ ዋላ ኣብ ገለሲ እንተወሓደት ሓንቲ ተኽሊ ክትዕቢ ክትክእል ኣለካ ዝብርድኢት የለኒ ምክንያቱ ዓፀፈታ ረብሓ ትረክበሉ ስለ ዝበዝሕ

0: ባንኪ ኤርትራ ኣብ ኢድ ውልቀ ሰባትን ትካላትን ብዛዕባ ዘሎ ባጢራ ሕጋዊ መተሓሳሰቢ ኣውፅኡ። ፌስቲቫል ኤርትራውያን ነበርቲ ኢጣልያ ኣብ ከተማ ሚላኖ ብልዑል ማዕርግ ተኻይዱ። ጨንፈር ትምህርቲ ዞባ ማእከል ኣብ ታሪክ ኣተኪሩ ዘካየዶ ውድድራት ተዛዚሙ። ቻይና ኣብ ልዕሊ 40 ኩባንያታት ጃፓን ናይ እገዳ ስጉምቲ ከም ዝወሰደት ሓቢራ። ብሪጣንያ 12.5 ሚኢታዊት ካብ ጃምላ ሃገራዊ እቶታን ወታደራዊ ጽላት ከም እትስልዕ ገሊጻ። ፖላንድን ሽወደንን ናይ 15 ቢልዮን ዶላር ወታደራዊ ውዕል ተፈራሪመን። ናብ ዝርዝሩ ክንሰግር፣ ባንኪ ኤርትራ ካብ ባንክታት ወፃኢ ኣብ ኢድ ውልቀ ሰባትን ትካላትን ብዛዕባ ዘሎ ኣቐንዘ የብሉ ባጢራ ናቕፋ ሕጋዊ መተሓሳሰቢ ኣውፅኡ። ሙሉእ ትሕዝቱ ይስዕብ።
1: ሕጋዊ መተሓሳሰቢ ነፍሶ ከፍ ዜጋ ይኹን ትካል ሃገራዊ ባጢራ ናቕፋ ናይ ምጥቃም መሰል ጥራይ ከም ዘለዎ ፍሉጥ እዩ። መሰል ጥራይ ዘይኮነ ግን ጉቡኣት ምፍጻም እውን ናይ ግድን እዩ። ሃገራዊ ባጢራ ካብ ባንክታት ወፃኢ ኣብ ኢድ ውልቀ ሰባትን ትካላትን ዓቐን ብዘይብሉ ንዘይተወሰነ ግዜን ክትሓዝ ሕጋዊ ይኮነን። በዚ መሰረት ካብ ባንክታት ወፃኢ ተታሒዙ ዘሎ ባጢራ ናቕፋ ክሳብ ዕለት 31/2/2026 ኣብ ዘሎ ግዜ ኣብ ባንክታት ኣብ ዝርከብ ሕሳባቶም ከእትውዎ፣ ሕሳብ ዘይብሎም ድማ ሕሳብ ከፊቶም ኣታዊ ክገብርዎ ንሕብር። እዚ ምስ ዘይግበር ግን ሕጋዊ ስጉምቲ ክውሰድ ምዃኑ ነፍልጥ። ባንኪ ኤርትራ
0: ጽንዓትና ዋሕስና ብዝብል ቴማ ዝተወደበ ዓመታዊ ፌስቲቫል ኤርትራውያን ነበርቲ ኢጣልያ ብ27/28 ሰነ ኣብ ከተማ ሚላኖ ብውዕውዕ መንፈስ ተኻይዱ። ኣብዚ ኣብ ኩሉ ክልል ዕድመ ዝርከቡ ካብ ዝተፈላለየ ከባቢታት ኢጣልያ ዝመፁ ዜጋታት ዝተሳተፍዎ ዓመታዊ ፌስቲቫል ባህላውን ስነጠባውን መደባት ምርኢት ኣልባሳት ብሄራትና፣ መደባት ህፃናት፣ ህሉው ኩነታት ሃገርና ብመንፅር ዞባውን ኣህጉራውን መቕባለታት ዘብርህ ሰሚናር ከምኡውን ስእላዊ ምርኢት ተጠቓለለ ነይሩ። ኔርካዶ ዘርእስቱ ብኮሚቴ ሚድያ ኢጣልያ ዝተዳለወ ኤርትራውያን ዲያስፖራ ጥረግራታት ንዘካየድዎ ሰለማዊ ሰልፍታት ዘንፀባርቕ ስእላዊ ምርኢት ካብ ተሳተፍቲ ዓብዪ ኣድናቆት ከም ዝረኸበ እቲ ዝበፅሓና ሓበሬታ ኣፍሊጡ። ኣምባሳደር ኤርትራ ኣብ ኢጣልያ ኣቶ ፍስሓፅዮን ጴጥሮስ ንህሉው ኩነታት ሃገር ከምኡውን ኣበርክቶ ኤርትራውያን ኣብ መደባት ጥሙር መኸተ ኣመልኪቱ ሰሚናር ሂቡ። ናይ ሎሚ ዓመት ፌስቲቫል ካብ ኤርትራ ዝኸደት ህቡባት ድምፃውያንን ሙዚቀኛታትን ዝርከብዎም ጉጅለ ባህሊ ብዝቐረበቶም መደባት ደሚቑ ነይሩ። ጨንፈር ትምህርቲ ዞባ ማእከል ምስ ቤት ፅሕፈት ህግደፍ ዞባ ማእከልን ሃማማተይ ዞባ ማእከልን ብምውሃድ ዝወደቡ ኣብ ታሪካዊ ፍልጠት ዘተኮረ ውድድር ብ24 ሰነ ኣብ ኣዳራሽ ባህላዊ ማእከል ተዛዚሙ። እቲ መደብ ንቅድመ ትምህርትን መባእታን ኣብ መዛሙር፣ ንማእከላይ ደረጃ ኣብ ታሪክ ህዝቢ ኤርትራን ብረታዊ ቃልስን፣ ንካልኣይ ደረጃ ድማ ኣብ ስነ ምግባርን ሃገራውነትን ዘተኮረ እዩ ነይሩ። እቲ ዕላማ ቀጻሊ ውድድራት ብምስራዕ ዓቕሚ ኣፍልጦን ንቕሓትን ተምሃሮ ክብ ንምባል ከም ዝኾነ ተገሊጹ። ኣብቲ ዝተፈላለዩ መሰናድኦታት ዝቐረበሉ መዛዘሚ ስነ ስርዓት ንዕውታት ወረቐት ምስክርን ገንዘባዊ ሽልማትን ንኣብነታውያን መምህራን ድማ መተባብዒ ሽልማት ተዓዲሉ። ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፊ ካልኣይ ደረጃ ቤተ ትምህርቲ መምህር ዮሃንስ ሰለሞን ኣብ ዘስምዖ ቃል ተምሃሮ ፖለቲካዊ ንቕሓቶምን ሃገራውነቶምን ክብ ንምባል እቶም ፃዕርታት ክካየድ ምፅንሑ ብምጥቃስ እዚ ኣገዳሲ መደብ እዚ ብውህደት ክስርሓሉ ከም ዝግባእ ኣገንዚቡ። ኣብቲ ኣጋጣሚ ሓለቓ ጠቕላላ ስታፍ ሚኒስትሪ ምክልኻል ጀነራል ፊልጶስ ወልደ ዮሃንስ፣ ሓላፊ ውድባዊ ጉዳያት ትግደፍ ኣቶ ዩሱፍ ሳይቅ፣ ኣብ ወንበር ሃማማትየ ኣቶ ሳልሕ ኣሕመድዲን ከምኡውን ኣብ ወንበር ባይቶ ዞባ ማእከል ኣቶ ኣብርሃም ሰመረ ተረኺቦም ነይሮም። ኣብ ውሽጢ ሃገርን ወፃእን ዝነብሩ ዜጋታት ንመሰሳኒ ማዕከን ሕድሪ ሰማዕታትን መነባዊ ስድራ ስውኣትን ገንዘባዊ ወፈያታት ከም ዝገበሩ ሚኒስትሪ ዕዮን ምሕበራዊ ድሕነትን ሓቢሩ። ዝበፅሓና ሓበሬታ ብመልክዕ ፀብ

እትውዕል ሽወደን ንፖላንድ ዘመናውያን ሳብማሪናት ክትሰርሓላን ኣፅዋር ክትሸጠላን ከም ዘጠቓልል ተገሊጹ። ብመሰረት እቲ ስምምዕ ፖላንድ ነተን ኤ26 ዝዓይነተን ዝረቐቓ ሳብማሪናት ኣብ 2038 ከተረከበን እያ። ብዘይካዚ እቲ ወታደራዊ ስምምዕ ክልቲአን ሃገራት ኣብ ወታደራዊ ስልጠና ክተሓጋገዛ ከም ዘኽእለን ተፈሊጡሎ። እቲ ስምምዕ ኣብ ምድፋዕ ሓይሊ ባሕሪ ፖላንድን ምዕባል ወታደራዊ ዝምድና ክልቲአን ሃገራትን እወታዊ ተራ ከም ዝህልዎ ይጥቀስ። ደቡብ ኮርያ ጽላት ቴክኖሎጂ ንምምዕባል ዘገልግል ናይ ኣስታት 1 ትሪልዮን ዶላር ወፍሪ ከም እትገብር ገሊጻ። እቲ ግዙፍ ወፍሪ ብቐንዱ መፍረ ባእታታት ቴክኖሎጂ ማለት ቺፕስ ብዓይነትን መጠንን ንምዕባይ ከምኡውን ኪነታዊ ብልሕን ሮቦትን ምምዕባል ከም ዝኾነ ሰብ መዚ ናይቲ ጽላት ሓቢሮም። መንግስቲ ደቡብ ኮርያ ነቲ ውጥን ንምትግባር ምስ ዓበይቲ ኩባንያታት ቴክኖሎጂ ሃገሩን ናይ ኣሜሪካን ውዕል ከም ዝኣተወ ኣፍሊጡሎ። እቲ ውጥን ክሳብ 2036 ክዛዘም ከም እትኽእል ብምእማት ከዓ ኣብ ምዕባል ቁጠባ ሃገሩ ኣገዳሲ ተራ ከም ዝህልዎ ሓቢሩ። ደቡብ ኮርያ ኣብ ምምዕባል ጽላት ቴክኖሎጂ ቅልጡፍ ገስጋስ ካብ ዘርእያ ዘለዋ ሃገራት ምዃና ጸብጻባት የረድኡ። ሃገራት ምዕራብ ንሩስያ ኣብ ዓውደ ኩናት ክስዕርኣ ስለ ዘይከኣላ ውሽጣዊ ዕግርግር ክፈጥራ ይፍትና ከም ዘለዋ ፕሬዚደንት ቭላድሚር ፑቲን ትማሊ 27 ሰነ ንሰብ መዚ ሃገሩ ኣብ ዝሃቦ መግለጺ ወቒሱ። ብደገፍ ስለያ ሃገራት ምዕራብ ኣብ ሰላማዊ ዕላማታት ሩስያ ዝፍጸም ዘሎ ተደጋጋሚ ናይ ድሮናት መጥቃዕቲ ኣካል ናይቲ ውሽጣዊ ሕንፍሽፍሽ ንምፍጣር ክካየድ ዝጸንሐ ግዳማዊ ሸርሕታት ምዃኑ ፕሬዚደንት ፑቲን ኣረድዩ። ንዩክሬን ዝግበር ዝጸንሐ ወታደራዊ ደገፍ ዕላምኡ ስለዘይወቕዐ ሃገራት ምዕራብ ንሩስያ ንምድኻም ናይ ሽርሒ ሜላታት ክቀያይራ ከም እተገደዳ እውን ተፈሊጡ። ዩክሬን ካብ ዝሓለፈ ቀረባ ሳምንታት ጀሚራ ኣብ ትካላት ፀዓትን ካልእ ሰላማዊ ዕላማታትን ሩስያ እትገብሮ መጥቃዕትታት ኣስፊሓቶ ከም ዘላ ዝጠቐሱ ጸብጻባት ከም ሳዕቤኑ ሰብኣውን ንዋታውን ክሳራታት ከም ዝወሰኸ ኣረድዮም። ሩስያ ከም መልሰ ግብሪ ናይቲ መጥቃዕትታት ኣብ ልዕሊ ዝተመርፀ ዕላማታት ዩክሬን ከቢድ ደብዳብ ተካይድ ከም ዘላን እቲ ስጉምቲ ብዝሰፍሐ መልክዑ ከም እትቕጽሎን እያ ትገልጽ ዘላ። እዚ ከምዚ ኢሉ እንከሎ ላቲቪያን ዩክሬንን ኣብ ምዕባል ድሮናት ዘተኮረ ስምምዕ ከቲመን። እቲ ስምምዕ ንሰራዊት ዩክሬን ዘገልግላ ድሮናት ኣብ ግዝኣት ላቲቪያ ንምፍራይ ዝዓለመ ምዃኑ ሰብ መዚ ምክልኻል ክልቲአን ሃገራት ገሊፆም። ኣቐዲመን እውን ጀርመን እትርከበን ሓያሎ ሃገራት ምዕራብ ምስ ዩክሬን ተመሳሳሊ ስምምዓት ክፍርማ ምጽንሐን ዝዝከር እዩ። ህዝባዊት ሪፐብሊክ ቻይና ኣብ ምውሓስ ሉኣላውነትን ግዝኣታዊ ሓድነትን ቤላሩስ ዘለዋ ደገፍ ኣነጺራ። እዚ ዝተገልጸ ትማሊ 27 ሰነ ኣብ ቻይና ምብጻሕ ዝፈጸመ ፕሬዚደንት ቤላሩስ ኣሌክሳንደር ሉካሸንኮ ምስ ፕሬዚደንት ሺ ጂንፒንግ ኣብ ከተማ ቤጂንግ ኣብ ዘካየዶ ዝርርብ እዩ። ቤላሩስ ካብ ቀንዲ መሻርክቲ ቻይና ምዃና ዝገለጸ ፕሬዚደንት ሺ ጂንፒንግ ኩሉ መድያዊ ዝምድነ ንምምዕባል ዝካየድ ጻዕሪ ከም ዝሰፍሐ ኣረድዩ። ፕሬዚደንት ኣሌክሳንደር ሉካሸንኮ ብወገኑ ሃገሩ ምስ ቻይና ዘለዋ ዝምድና ንምስፋሕ ከም እትሰርሕ ብምጥቃስ ተበግሶ ሓደ ቅናትን ሓደ መንገድን ንምዕዋት ከም እትፅዕር ኣፍሊጡ። ክልቲኦም መራሕቲ ሃገራቶም ኣብ ምውሓስ ዞባውን ዓለማውን ፀጥታ ዘለዎን ምትሕብባር ከስፋሓ ርቲት ኣብ ምዕባል ንግዲ ወፍርን ትሕቲ ቅርፅን ድማ ብሓባር ክሰርሓ ዘኽእል ስምምዓት ተፈራሪሞም። ቻይናን ቤላሩስን ኣብ 2025 ናይ 19 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካየዳ ጸብጻባት የረድኡ። ኣውስትራልያን ሪፐብሊክ ቫንዋቱን ኣብ ጸጥታን ወፍርን ዘተኮረ ውዕላት ተፈራሪመን። መሰረቲ ውዕላት ኣውስትራልያ ኣብ ጸጥታዊ ውሕስነት ናይ ተደሴታዊት ሃገር ተረኣ እትፃወትን ኣብ ውሽጢ 10 ዓመታት ክትግበር ልዕሊ 340 ሚልዮን ዶላር ክትከፍልን እያ። ብዘይካዚ እቲ ውዕላት ኣውስትራልያ ኣብ ኣገደስቲ ጽላታት ሪፐብሊክ ቫንዋቱ ወፍሪ ክትገብር ዘፍቅድ ምዃኑ ቀዳሞት ሚኒስትራት ክልቲአን ሃገራት ኣፍሊጦም። እዚ ከምዚ ኢሉ እንከሎ እቲ ስምምዓት ኣውስትራልያ ኣብ ዞባ ፓስፊክ ጽልዋ ክትዕቢ ባይታ ከጣጥሕ ከም ዝኽእል ተንተንቲ ይእምቱ። ህዝባዊት ሪፐብሊክ ቻይና ምስ ቫንዋቱ ዝዓበየ ንግዳዊን ወፍራውን ርክባት ካብ ዘለዎን ሃገራት ምዃና ዝጠቐሱ ጸብጻባት ነዚ ምስ ኣውስትራልያ ከቲማቶ ዘላ ስምምዓት ብዕቱብ ክጥምቶ ከም እትኽእል ይግለጽ። መጠን ንግዳዊ

መጠን ንግዳዊ ምልውዋጥ ቻይናን ሃገራት ማእከላዊ ምብራቕን ኤውሮጳን ኣብ 2025 ን10 ተኸታታሊ ዓመት ዕብየት ከም ዝረአየ ጸብጻባት ሓቢሮም። ክልቲኦም ወገናት ኣብ ዝሓለፈ ዓመት ልዕሊ 150 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዱ ዝጠቐሱቶም ጸብጻባት ካብቲ ናይ 2024 ዝነበረ ብኣስታት 10 ቢልዮን ዶላር ክብ ከም ዝበለ ኣረድዮም። ሕርሻውን ኢንዱስትርያውን ፍርያት ካብቶም ቀንዲ ምልውዋጥ ዝተኻየደሎም ምንባሮም ተፈሊጡሎ። ቻይናን ሃገራት ማእከላዊ ምብራቕን ኤውሮጳን ነቲ ንግዳዊ ምልውዋጥ ኣብዚ ዓመት እዚ ናብ ኣስታት 200 ቢልዮን ዶላር ክብ ከብሎ ይሰርሓ ምህላውን ገሊጸን። ክቡራትን ክቡራንን ዜና ቅድሚ ምዛምና ኣርእስታቱ ክደግመልኩም። ፌስቲቫል ኤርትራውያን ነበርቲ ኢጣልያ ኣብ ከተማ ሚላኖ ብልዑል ማዕርግ ተኻይዱ። ጨንፈር ትምህርቲ ዞባ ማእከል ኣብ ታሪክ ኣተኪሩ ዘካየደ ውድድራት ተዛዚሙ። ቻይና ኣብ ልዕሊ 40 ኩባንያታት ጃፓን ናይ እገዳ ስጉምቲ ከም ዝወሰደት ሓቢራ። ብሪጣንያ 12.5 ሚኢታዊት ካብ ጃምላ ሃገራዊ እቶታን ወታደራዊ ጽላት ከም እትስልዕ ገሊጻ። ፖላንድን ሽወደንን ናይ 15 ቢልዮን ዶላር ወታደራዊ ውዕል ተፈራሪመን። ንምክታልኩ መስክር ምስርፍ መረባት ኤርቲቪ ክሓልፍኩም ወገነ ግን

0: ሓደ ሃገራዊ ጋንታታት ብራዚልን ጃፓን እየ ነይረን ኣብ ናይ ቅድሚ ዕረፍቲ ፀወታ ጃፓን ኣብ መበል 29 ደቂ ካብ ካይሽሁ ሳኖ ብዝረኸበታ ሸቶ ሓደ ባዶ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ሰልጣን ብራዚል ካርሎ ኣንቸሎቲ ብዝወሰዶ ናይ ምቅያር መስርሕ ሃገራት ጋንታ ብራዚል ተብራቢራ ናብ ፀወታ ተመልሰት ኣብ መበል 56 ደቂ ካብ ካሲሜሮ ብዝረኸበታ ሸቶ ናብ ፀወታ ተመሊሳ ብድሕሪ ዛ ሸቶ ተፃውቲ ብራዚል ምዕወቲ ሸቶ ከናድዩ ኣብዚ ተቓልሱሉ ነታ ድሕሪ ዕረፍቲ ደኺማ ዘቐረበ ጃፓን ብፀጋማይ መስመር መጥቃዕቲ ሓደገኛታት ኩዓሳሱ ብምልኣኽ ንመስመር ምክልኻላ ኣብ ከቢድ ስራሕ ሸሚማቱ ያምስያ እዚ ስራሕ ግን ፍረ ዘይነበሮ ከይከውን እሞ ናብ ተወሰኽቲ ፍርቂ ሰዓትን ኸምርሓ ዝሰገጽ ብራዚል ምዱብ 90 ደቓይቕ ተወዲኡ 6 ተወሰኽቲ ደቓይቕ ምስ ተዋሃበ ካብ ተቐይሩ ናብ ሚራ ዝወረዳ ጥቃዕያ ማርቲኔሊ ኣብ መበል 95 ደቂ ምዕወቲ ሸቶ ብምርካብ ብራዚል 2-1 ብምዕዋት ናብ ዙር 16 ሰጊራ ኣብዛ ፀወታ ናይ ጃፓን ካይሹ ሳኖ ይብል ዝተፃወታይ ተባሂሉ ተሰይሙ ብራዚል ኣብ ናይ ዙር 16 ሎምሸት ኣንጻር ኖርዌይ ወይ ድማ ኣይቨሪኮስ ኢራን ዝሓልፈት ሃገር እያ ክትፃወት ብራዚል ኣብ ታሪክ ውድድር ዋንጫ ዓለም ተመሪሓን ዕረፍቲ ክትወፅእ እሞ ድሕሪ ዕረፍቲ ድማ 2 ሸቶታት ኣመዝጊባ ከትዕወት ድሕሪ ዓመት 2002 ንፈለማ እዋን እዩ እዘን ሃገራት ማልሶኒ ኣብ ዋንጫ ዓለም ድሕሪ 2006 ንፈለማ እዋን እዩ ተረኺበን ኣብቲ እዋን ብራዚል 4-1 ክትዕወትን ከላ ብሓፈሻ ግን እዘን ሃገራት ኣብ ዝተፈላለዩ ውድዳትን ናይ ምሕዝነት ፀወታታትን ደሚርካ ምስ ናይ ትማሊ 15 ግዜ ክራኸባ ኸልዋ ብራዚል ኣብተን 12 ክትዕወትን ከላ ኣብ 2 ነጥቢ ክትማቕል ጃፓን ካ ኣብ ወርሒ ጥቅምቲ ናይ ዝሓለፈ ዓመት ማለት 2025 3-2 ተዓዊታ ምንባራ ይዝከር ብሓፈሻ ብራዚል ኣብ ልዕሊ ጃፓን ብድምር 38 ሸቶታት ከተመዝግብን ከላ ጃፓን ካ 8 ሸቶታት ጥራያ ኣመዝጊባ
1: Brazil power it away and the whistle goes Brazil have escaped they go through
0: ስዒበኒ ፀወተን ዘካየደ ሃገራዊ ጋንታታት ጀርመንን ፓራጓይን እዩ ነይረን ኣብ ናይ ቅድሚ ዕረፍቲ ፀወታ ፓራጓይ ኣብ መበል 42 ደቂ ካብ ኢንሲሶ ብዝረኸብታ ሸቶ ሓደ ባዶ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ጀርመን ኣብ መበል 54 ደቂ ካብ ካይ ሃቨርትስ ብዝረኸብታ ሸቶ ክትመዓራረ ዝተመደበ 90 ደቓይቕ ብምዛሙ ዕወትን ምፍላይ ተወሰኽቲ 30 ደቓይቕ ተዋሃበ ተኸላኸሊ ሃገራዊት ጋንታ ጀርመን ጆናታን ታ ኣብ መበል 101 ደቂ ንሃገሩ መሪሕነት ዘተሓዘ ሸቶ እኳ ተመዝገበ እታ ሸቶ ብቫር ብምስራዛ ግና እቲ ግጥም ሓደ ብሓደ ቀፂሉ ብድሕሪ ዝተኸዝተ ፍጻመ ይነበረን ናብ ፍጹም ቅላዕ ድማ ኣምሪሐን ፓራጓይ ድማ 4-3 ብምዕዋት ኣገራምን ታሪኻውን ዓወት ብምስናድ ናብ ዝቕፅል ዙር 16 ሓሊፋ ጀርመን ኣብ 1954 1974 1990 ከም ድማ 2014 ንፅዋ ዋንጫ ዓለም ክትዕወት ኣላ ኸላ ካብ 2018 ኣትሒዛ ምዛ ናይ ሎሚ ለይቲ ወሲኽካ ካብ 3 ተኸታተልቲ ፀወታታት ዋንጫ ዓለም ማለት 2018 2022 ከም ድማ 2026 ብምስንባታ ኣገር ሰዓት 4 ወጋሕታ ድማ ሃገራውያን ጋንታታት ሆላንድን ሞሮኮን እየን ተራኺበን ሓለቓ ሃገራዊት ጋንታ ሞሮኮ ኣሽራፍ ሓኪሚ መበል 100 ሃገራዊ ፀወቱ ኣብ ዘካየደሉ ዝነበረ እዋን ብወገን ሆላንድ እውን ኣጥቃዓይታ ሃገር ኮዲ ካክፖ ዝሓልፈ ቕዳ ምስ በዓልቲ ቤቱ ንምሕቋፍ ዝፅበይዎ ዝነበሩ ወዶም ብምግድኡ ኣብ ከቢድ ሓዘን እናሃለወ እዩ ንሃገሩ ወኪሉ ተፃዊቶም ናብ ፀወታ ምስንስግር ኣብ ናይ ቅድሚ ዕረፍቲ ግጥም ሞሮኮ ዓብላልነታ ዝረጋገፀትሉ ግን ከኣ ሸቶ ዘይተመዝገበ ፀወታ ክካየዱን ከሎ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ፈለማ ሆላንድ ኣብ መበል 72 ደቂ ካብ ኮዲ ካክፖ መሪሕነት ዘተሓዘታ ሸቶ ብምርካብ ንፀወታ ክትቅልሶ ጀሚራ ሞሮኮ ጌና ንፀወታ ዓብሊላ እናሃለወት ማዕረት ገብራ ሸቶ ንኽፅበ ክሳዕ ተወሰኽቲ ደቓይቕ እያ ተፈሪዳ ኣብ መበል 91 ደቂ ካብ ድሕሪት መስመር ናብ ቅድሚ ዝለኣኸቶ ዒሳ ድዮብ ናብ ፀወታ ዝመለሰታ ሸቶ ብምዝጋብ

0: ግዜ ሓደ ብሓደ ብምዛሙ ዕውትን ምፍላይ ተወሰኽቲ 30 ደቓይቕ ተዋህበ ኣብዚ እውን ምዕወት ይሸቶ እተመዝግብ ሃገር ስለ ዘይተረኽበት ናብ ፍጹም ቅላዕን ኣምሪሐን ሞሮኮ ድማ 3-2 ብምዕዋት ናብ ዝቕፅል ዙር 16 ክትሓልፍን ከላ ዝምፅእ ቀዳማ 4 ሓምሉ ድማ ኣንጻር ካናዳ ክትራኸብ እያ ኣብዛ ፆታ ናይ ሞሮኮ ዲዮፒዩ ብሉሰ ፀዋታይ ተባሂሉ ተሰይሞ ሎሚ ሰሉስ ምሸት ግጥማት ዋንጫ ዓለም 2026 እውን ቀፂሉ ከምስ እዩ ሃገራዊ ጋንታታት ኣይቨሪኮስትን ኖርዌይን ከዓ ዝራኸባ ብምዃነን ዓበቓልቦ ርኺበን ኣለዋ ኣሰልጣን ሃገራዊት ጋንታ ኖርዌይ ስታል ሶልባኽን ዝሓለፈ መዓልታት ኣንጻር ፈረንሳ ዘወረዳ ጋንታ ሙሉእ ምቅያር ብምግባር ንወሰንቲ ዝኾኑ ተፃወቱ ከም ኤሊን ሃላንድን ማርቲን ኦዴጋርድን ድሕሪ ናይ ሓደ ሰሙን ዕረፍቲ ሎሚ ምሸት ናብ ሜዳ ክልእኮም እዩ ብወገን ኣይቨሪኮስ ምስንልከት ኣጥቃዒ ኣማ ዲያሎ ኣብ ዝሓለፈ ፆታ ብእግሩ ጎንፁ እኳ ተፆረ ኣብዛ ግጥም ግን ክህሉ ምዃኑ ይንገር ተኻላኻልያ ዊልፍሬድ ሲንጎ ግን ብሰንኪ ምጭባት ጭዋዳ ኣብዛ ፆታ ክስልፍ ኣጠራጣሪ እዩ ዘሎ
1: ahead here he senses this one from the beginning he's already moving that
2: Ismail Saibari a Dutch champion at PSG the Dutch league's player of the year can send the Dutch out of the World Cup sooner than at any other tournament in their history Ismail Saibari can win the penalty shootout for Morocco with this kick

0: Morocco win and football.
1: ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ይፍፀም። ስለምክትታልኩም ኣዝየ መስኪ ምስ ተረፉ መረባት ኤርቲቪ ሓድጎኩም ብወገነግም ሰላም።

ኣግራብን ጫካታትን ከም ሰንቦእ መሬት እዮም ዝግለጹ። ምክንያቱ ነቲ ብዝተፈላለየ ኣገባብ ኣብ ኣየር ዝትፋእ ካርቦን ዳይኦክሳይድ መጺኡ መተካእታኡ ጽሩይ ኣየር ኦክስጅን ዝህበና ኣግራብ እዩ። ስለዚ ኣግራብ እንተዘይሃልዩ ማይን መግብን ጥራሕ ዘይኮነ እነስተንፍሶ ጽሩይ ኣየር ምርካብ እውን ኣሸጋሪ እዩ ዝኸውን። ምዕናው ጫካታትን ኣግራብን ንሱ ዘኸትሎ ምዝባዕ ክሊማ ኩነታት ደርቅን ምስፍሕፋሕ ምድረ በዳነትን ብደረጃ ዓለም ኣዝዩ ኣሸቓሊ ጉዳይ ኮይኑሎ ብሰንኪ ዓለማዊ ዋዒ ካብ ትፅቢት ወፃኢ ብዝኾነ ናህሪ ኣብ ዋልታታት ዓለም ዝርከብ ኩምራታት በረድ ምምካኹ በብእዋኑ ዝኽሰት ዘሎ ዘይተዛነቐ ኩነታት ማዕበላት

ውቅያኖሳትን ዕልቕልቕ ዝናብን ደርቅን ባርዕ ጨከታትን ኣብ ቀጻልነት ህይወትን ህይወታውያንን ቅሳነትን መነባብሮን ዓለምና ኣዝዩ ዘተሓሳስብን ኣብ ምልክት ሕቶ ዘእተወን ብድሆ ኮይኑኣሎ። ኣስታት 75 ሚታዊት ገጽ ናይዛ እንነብረላ ፕላኔት ብኢድ ሰብ ከም ዝተቐይረን ብሰንኩ እንስሳ ዘገዳምን ተፈጥሮን ናብ ንእሽቶ ኩርናዕ ክጽግዑ ተገዲዶም ከም ዘለውን ጸብጻባት ይገልጹ። ብመሰረት ኣብ 2019 ዝወፀ ዓለምለኻዊ ጸብጻብ ስነ ህይወታዊ ብዙሕነትን ስርዓተ ማሕድሮታትን ኣስታት 1,000,000 ዓሌታት እንስሳታትን ኣትክልትን ሓደጋ ምጽናት ኣጋጢሞም ኣሎ። ሰብን ክሊማዊ ለውጥን ዘሰዓቡ ምብራስ ኣግራብን ምድረ በዳነትን ዘላቒ ልምዓትን ኣብ ምርግጋጽ ዓብዪ ብድሆ ኮይኑ ንህይወትን መነባብሮን ሚልዮናት ሰባት ጸልዩ ከም ዘለዮም ጸብጻባት ውድብ ሕብራት ሃገራት ዘነጽሩ። ምስ ህሉው ኩነታት ዓለማዊ ዋዕን ምዝባዕ ክሊማን ወፍሪ ምግራብን ምዕቃብ ኣከባብን ብደረጃ ዓለም እውጅን እዋናውን ጉዳይ ኮይኑኣሎ። እዚ ተርእዮ እዚ ቀንዲ ዛዕባ መራኸቢ ብዙሃን ብምዃን ነዚ ብዝምልከት ቀጻልን በብእዋኑን ዝተፈላለየ ኣህጉራዊ ዋዕላታት እናተኸየደ ዝተፈላለየ እማመታት ውሳነታትን ለበዋታትን ይመሓላለፍ ኣሎ። ኤርትራ ኣብ ሓውሲ ምድረ በዳ ዝኾነ ዞባ ኣህጉር ኣፍሪቃ ትርከብ ከም ምዃና መጠን ሰፊሕ ቀላጥ መሬት ዘለዋ እያ። ክሊማዊ ለውጥን ብቐጻሊ ኣብቲ ዞባ ዝኽሰድ ደርቅን ኣብ ምስፋሕ ምድረ በዳነት ግዲኡ ገይሩ እዩ። ብዘካዚ እቲ ንኣስታት ልዕሊ ፍርቂ ክፍለ ዘመን ካብቲ ሃገር ዘይተፈለየ ኩናት እውን ኣሉታዊ ተራኡ ኣብ ምብራስ ኣግራብ ቀሊል ኣይኮነን። ውፅኢት ናይዚ ኣሉታዊ ጽልዋ ከዓ ኣብ ውሽጢ እዚ ዝሓለፈ 50 ዓመታት ዝነበረን ዘሎን ኩነታት ጨካታትን ኣግራብን ሃገርና እንተነጻጺርና እቲ ፍልሊ ኣዝዩ ጉልሕ እዩ። ስለዚ መደብ ምዕቃብ ማይን ሓመድን ንጥፈታት ምግራብን ይጽንሓለይ ዘይበሃሎ መድረኻዊ ሃገራዊ ዕማም ኮይኑ ክስርሓሉ ጽኒሕሎ።

መንግስቲ ኤርትራ ብደርቅን ብዝተፈላለየ ምክንያት ንዝባደመ መሬት ኤርትራ ንምሕዳስን ብውሕጅን ፍግሪ መሬትን ንዝተባሕጎገ መሬት ንምርግጋን ኣብ 1994 ወፍሪ ክረምታዊ ማእቶት ተምሃሮን መንእስያትን ኣውጁ። ክረምታዊ ማእቶት ተምሃሮን መንእስያትን ኣብ ልምዓታዊ ማሕበራዊ ከምኡውን ኣብ ምእካብ እቶት ሕርሻ ዝዋፈርሉ ወፍሪ እዩ። ብዘይካ ምትካል ፈልሲ ኣግራብ ኣብ ምስራሕን ምፅጋንን ቅነታውን ገብላውን ዛላታት ምስራሕ ከትርታት ምእካብ እምኒ ንቐፅሪ ኣብያተ ትምህርቲ ምኩዓት ጎዳጉድን ምሕጋዝ ፅጉማትን ስድራ ስዋእትን ኣብ ዝኣመሰሉ ዝተፈላለየ ንጥፈታት እውን ዝነኣድ ኣበርክቶ ይገብሩ እዮም። ክረምታዊ ሓምላይ ወፍሪ ተምሃሮ ነቶም ኣብ ዕድመ ኩትትናን ግርዝውናን ዝርከቡ ዋርሳይን ውልዶን መንእስያትና ኣካላውን ኣእምራውን ምዕባልኦም ዘበርኽን ዘጠንክርን ባህሊ ዓያይነት ዘተርንዕ ሓበራዊ ተመክሮ ዘማዕብልን ሓንጎል ዘሐድስን ከም መቐፀልታ ኣካደምያዊ ትምህርቲ ኮይኑ ከም ባህሊ ዝሰረፀ ወፍሪ እዩ። ብፍላይ ኣብ ወቅቲ ክራማት እዞም ተምሃሮ ዝተኽልዎ እኹልን ምሩፅን ፈልሲ ግራብ ንምድላው ከዓ እተን ብቐዋምነት ዝተመስረታ መደበራት ፈልሲ ዕዙዝ ኣገዳስነት ኣለወን። ኣግራብ ካርቦን ዳይኦክሳይድ ናይ ምስሓብ ክእለት ስለ ዘለዎም ክሳብ ሕጂ ንምክልኻል ክሊማዊ ሙቐት እሙን ፍታሕ ኮይኑ ይርከብ። ቆላሕታ ብምግባር ብዕቱብ ተታሒዝዎ ዘሎ ወፍሪ ሓምላይ ልምዓት ብዘይንቑሕ ተሳትፎ ህዝቢ ክዕወት ዝከኣል ኣይኮነን። ንቕሓት ህዝቢ ኣብ ምፍዋስ ማይ ክዑታት፣ ምዕቃብ ማይን ሓመድን፣ ምክንኻን ኣግራብ፣ ምግራብን ዳግመ ምግራብን መሰረታዊ ኣገዳስነት ኣለዎ። ዝፈለሰ ኣግራብ ብጥሪትን ሸለልትነትን ዝዓኑ እንተኮይኑ እቲ ፃዕሪ ከንቲ እዩ።

ብሓንቲ ኢድካ እናሃነፅካ በዛ ሓንቲ ኢድካ ተዓንውን ተኮንካ እቲ ውፅኢት ሓደ ዝገደሎ ሓደ ባዶ ድምር ዝኸውን ኣብ ሕዙእ ከባቢታት ጥሪት ብምፍናው ኮነ ኣብ ዝፈለሰ ኣግራብ ሸለልትነት ብምርኣይን ብዘይ ኣገባብ ምቁራፅን ሳሕቲ ዝረአ ዘሎ ፀገማት ፈፂሙ ክውገድ ዝግብኦ እዩ። ኤርትራ ነቲ ብድሆታት ብክልተ መገድታት ንምግጣም እቲ ሓደ ግዜያውን ቀውምን ሕዛእታት ምፍላይ ክኸውን እንከሎ እዚ ካብ ምንቅስቓስ ሰባት መግሃጫ ማሕረስን ምቁራፅ ኣግራብን ዝኣመሰሉ ተግባራት ዝተኸልከለሉ እዩ። እቲ ሓምላይ ቅናት ዝፍለጥ ሰሜናዊ ባሕሪ ናብ ሃገራዊ ሕዛእቲ ምቕያሩ ከም ኣብነት ናይዚ ዝጥቀስ እዩ። እቲ ካልኣይ መገዲ መደባት ተሳትፎ ነበርትን ክረምታዊ ማእቶት ተምሃሮ ካልኣይ ደረጃን እዩ። ከም ኣብነት ካብ 1994 ክሳዕ 2016 ኣብ ዝነበሩ ዓመታት 19 ሚልዮን ጉዳጉዲ ከም ዝተዃዕተ 23 ሚልዮን ፈልስታት ከም ዝተተኽለን 17,000 ኪሎ ሜትር ዛላ ከም እተሰርሐን ፀብጻባት እቲ ሚኒስትሪ የረድእ። ኣብ ዝተፈላለዩ ከባቢታት ብነበርቲ ዝውሰድ ድሩት ተበግሶታት እውን ንኣሽቱን ማእከሎትን ቀፅዖታት ተሓዚኦም ናይ ምስሳን ፈተነታት ከም ዝግበረሎም ፀብጻባት ይሕብሩ። ኣብ ግማግም ባሕሪ ዘሎ ኣግራብ ማንግሮቭ ምስፋሕ ፕሮጀክት እውን ሓደ ካብቲ ተስፋ ዝተገብረሉ ምዃኑ ይፍለጥ። እቲ ነዊሕ ሰራዊር ዘለዎ ገረብ ማንግሮቭ ልዑል መጠን በካል ጋዝ ካርቦን ናይ ምውሓጥ ዓቕሚ ከም ዘለዎ ይግለጽ። ብዘይብኡ እውን ንኣዕዋፍን ካልእ ህወታውያንን ኣገዳሲ ማሕድሮ ምዃኑ ይግለጽ። ኤርትራ ኣብ ምምካት ምድረበዳነትን ደርቅን ምዝዓመቶ ካልእ መደብ ዝተፈላለየ ዓቕሚ ዘለዎም ከዘንቲ ማይ ብብዝሒ ምህናፅ እዩ። ኣብ 1991 ብዝሒ ኣብ መላእታ ሃገር ዝነበረ ድጋታትን ረህታትን 138 ከም ዝነበረን እዚ ኣብዚ እዋን ናብ 785 ከም ዝወስኸን ከም ውፅኢት ናይዚ ድማ ስፍሓት ብመስኖ ዝለምዐ መሬት ብ4 ዕፅፊ ፍርያት ፍሩታታት ብ71 ዕፅፊ ፍርያት ኣሕምልቲ ከዓ ብ6 ዕፅፊ ከም ዝዓበየ ይግለጽ።

0: ኣብ 1994 ዝተጀመረ ክረምቲ ኣማቶት ነቲ ብኩናት በሪሱ ዝነበረ ኣግራብ ኣብ ምትካዕ ዓብ ኣበርክቶ ነይርዎ እዩ። እቲ ተበግሶ ብምትሕብባር ሚኒስትሪ ትምህርቲ፣ ሚኒስትሪ ሕርሻን ካልኦት መሻርክቲ ኣካላትን ዝተጀመረ እዩ። ኣብቲ ሽዑ ግዜ ኣብ እማቶት ዝሳተፉ ዝነበሩ ተምሃሮ ካብን ናብን ዞባታት እናኸዱ ይሰርሑ ስለ ዝነበሩ ንሓድሕዶም ክላለዩን ቦታታት ኤርትራ ክፈልጡን ከምኡ ውን ታሪክ ክለዋወጡን ሃገራዊ ሓድነት ከጥርዩን ብዙሕ ሓጊዝዎም እዩ። ምስኡ እውን ኣብ ምግራብን ምዕቃብ ሓመድን ማይን ዘካየድዎ ኣበርክቶ ልዑል ምዃኑ መዛግብ ሚኒስትሪ ትምህርቲ ይሕብር። ስለዚ ነቲ ኣብ ግዜ ክረማት ዝዘንብ ዝናብ ብዝግባእ ዓቂብና ኣብ ንጥፈታት ሕርሻዊ ልምዓትን ኣብ ኣግራብን ከነውዕሎ ለበወ ዘድልዮ ኣይኮነን። ኣብ ግዜ ክረምቲ ኣፍራዛን ባዴላን ሒዝካ ዝካየድ ዘሎ ክረምታዊ ማቶት ተምሃሮ ድማ ነዚ ዝዓለመ ስለ ዝኾነ ብዝለዓለ ክስርሓሉ ይግባእ። ንኣብነት ኣብ ኤርትራ ኣብ ዝሓለፈ 3 ዓመታት መጠነ ወሰኽ ሙቐት ብገምጋም ብ1.7 ዲግሪ ሴንቲግሬድ ከም ዝዛየድ እዩ ዝተኸየደ መፅናዕቲ ዝሕብር። እዚ ማለት ኣብ ሓደ ዕቁድ ወይ ኣብ 10 ዓመት መጠን ወሰኽ ሙቐት ኣብ ኤርትራ 0.37 ዲግሪ ሴንቲግሬድ ነይሩ ማለት እዩ። እዚ ዘረዳእና መጠን ሙቐት ንምጉዳል ንጥፈታት ምግራብን ምዕቃብ ማይን ሓመድን ናይ ቀዳምነት ምዃኑ እዩ።
1: ራይ መጀመርታ ስመይ ሜርና ሰሎም ይበሃል። ተማሃሪት 11 ክፍሊ ናይ ቤት ትምህርቲ ከላይ ደረጃ ድባርዋ ማለት እዩ። ጥቕሚ ገረብ ቀዳምነት ሓመድን ማይን ንምዕቃብ እዩ። ማይ ተዘያለዩ ዝኾነ ህዝቢ ክነብር ኣይክእልን እዩ። ሓመድ ተዘያለዩ ከዓ ዝተፈላለዩ ዓይነት ፍርያታት ክነብቁላ ንኽእል ኢና። ስለዚ እቲ ሓመድ ምንጪ ኦክሲጅን ምዃኑ እውን ንፈልጦ ኢና። ስለዚ ሓመድን ማይን ኣዝዩ ጠቃሚ ስለ ዝኾነ ንህይወትና ክንተክል ኣግራብ ከዓ ንግ

0: ደድ ማለት እዩ። ከም ራሓቂ ድሓን እዩ ብዙሕ ራሓቂ የብሎ ከም ደቂ ኣንስትዮ መጠን ከዓ ከምዚ ኩሉስ መኪተንዋ ስለ ዝኾናስ ንሕና ከዓ ከም ኣዴታትና ብርግፅ ክንወክቶስ ድልዋ ስለ ዝኾና መኪትና ኢና ማለት እዩ። ኣዝዩ ካብ ኣሕዋትና ወዳእሲ ዘፍለየናስ ወላ ሓንቲ ነገር የለን።
1: ኣብዚ ንገብሮ ዘለና ስራሓት ኣዝዩ ፅቡቅ እዩ ማለት እዩ። ሕጂ ኣብዚ ስራሕ ዘሎ ስራሓት ከም ዛላ ምትካል፣ ጉድጓድ ምኩዓት፣ ነቲ ማይን ሓመድን ምዕቃብ ዝገብሮ ዘለና ስራሓት ፅቡቅ እዩ ማለት እዩ። እቶም ኣቶት ነዚ ንገብሮ ዘለና ጥብዶላ ማይ ንሓመድን ምዕቃብ ማለት እዩ ሃገርና ከዓኒ ምልማዕ ስራሕ ብጣዕሚ ፅቡቅ እዩ። ሰዓት ሽዱሽተ ጀሚርና ክሳዕ 6 ፍርቃን እዛ መፀበይትና ሓበራዊ ስራሕ ከዓኒ ከምቲ ህዝብና ተሓጋገዝ ዝኾነ ብሓባር ጀሚርና ብሓባር ከዓ ንውድእ ማለት እዩ። ኣነ ሕጂ ንመንእስያት ክብሎም ዝደሊ ማለት እዩ ንኩሎም መንእስያት ሓቦ ጌርና ኒሕ ጌርና ንሃገርና ክነልምዕ ክንብገስ ኣለና። ስለዚ ኩሉ መንእሰይ ብዓቕሙ ብጉልበቱ ቦታ ዘላቶ ድሌት ገይሩ ጥራይ ከልምዓ ክእል እዩ። ስለዚ ሃገር ካባና ጠልቦ ብዙሕ ነገራት እዩ ዘሎ። ስለዚ ነዚ ሃገርና ከዓኒ ምስተን ብሉፃት ሃገራት ምስቶም ምዕቡላት ሃገራት ዝበሃል ብቴክኖሎጂ ኹን ብምዕባል ኹን በዚ ድብል ደሎ ከዓኒ ዓለምና ከዓ ብግሎባል ዋርሚንግ ተጠቃዓ ዘላ። ስለዚ ነዚ ዘሎ ሃገራት ተኸናኺልና ሕዞኡ ጌርና ፅቡቅ ኣብ ፅቡቅ ደረጃ ኣብፅሒና ሃገርና ልምዕቲ ክንከው ክገብራ ተስፋ ኣለኒ ማለት እዩ።
2: ክበሃል ዘለዎ ድማ ኣግራብሲ ወላ ኣብ ምሻሉ ኣብ በርዝ ዘይካ ገለሲ ኣግራብሲ ንዓመሲ ሓንቲ ተተኪልካስ ሂወት እዩ። ምክንያቱ ግሎባል ዋርሚንግስ ንሪኦና ዘለና ማላ እንዳ ከፈ እዩ ዝኸይደሎ ዓለም ብዘይ ገረብሲ ወላ ሓንቲ ጥቕሚ ከም ዘይብላ ኣነ ብጣዕሚ እየ ተረዲእኒ ዘሎ ብዚ ዓመት እዚ። ምዕቃብ ማይን ሓመድን ከዓ ብጣዕሚ ፅቡቅ ክቕፅል ከም ዘለዎ ከዓ ተስፋ ገብር። ኣብ ካንሸሎና ሞ መሊእ ገረብ ዘሎ ዳሕርሻ ዲ ገለ እዮም ከማን ዝብሉና
3: ሙሉእ ስመይ ኣድያም ተሸመ ይበሃል። ከም ክኢላ ጨንፈር ዕቀብ ልብዓት ኣግራብ ናይ ንዕዙባ ርባርባ እየ። ሕጂ እቲ ቀዳማይ ቲ ቅናታዊ ዛላ ፅገና እዩ ፅገና ቅናታዊ ዛላ ናይ ዝለዘበን ኣብቲ ፅገና ንሓደ ሰብ 8 ሜትር ኢና ንህቦ። እቲ ቦታ ግን ካብ ቦታ ናብ ቦታ ይፈላለዩ። ኣብ ገሊኡ ከውሒ ኣሎ። ከውሒ ተደ ኮይኑ ቁርባ ጉድል ተብለሎም ንሪኦም ጥራይ ክገድፍዎ ከም ዘለዎ ማለት እዩ። ኣብቲ ጎዳ ጉዲ ምኩዓት እውን ከከም ቦትኡ ማለት እዩ ንሓደ ሰብ ክሳብ 10 ኢና ንህቦ ነርና። ግን ምስቲ ቦታ ናይ ባህሪ ፍልሊ ስለ ዘለዎ ክሳብ 5-7 ዝኩዕትሉ ግዜያት ኣለዎ ማለት እዩ። ዳሕራብቲ ምትካል ከዓ ሓደ ሰብ ብ20 እዩ ትነርምና 20 ክተክል ይኽእሉ እዮም ፀገም የብሎምን። ግን ምስቲ ዘለዎ ናይ እቲ ዝናብ ኩነታት ስለ ዘስጋኣና ናብ 15 ዳርጋ ውሪድናዮ ኢና። ካልእ እቶም ተምሃሮ ኣዝዮም ንፉዓት እዮም፣ ዲስፕሊን ኣለዎም።
4: መጀመርያ ነቲ ዝነበረ ኣግራብ ኮስኪስና ሓድሽ ኤር ንክኣትዎ ማለት እዩ። ንሓድ ከዓ ጉድጓድ ጌርና ከዓኒ ፈልስታት ተኺልና ኣለና ማለት እዩ። ካልእ ከዓኒ ነዚ ዝነበረ በሪሱ ዝነበረ ወይ ከዓ ነቲ ክነቅፅ ዘሊ ዝነበረ ዓሊና ከም ሓድሽ ካልእ ፈልሲ ተኺልና ኣለና ማለት እዩ። እዚ ክረምታዊ ማእቶት መጀመርያ ሓባራዊ ስራሕ እዩ። ሓባራዊ ስራሕ ስለ ዝኾነ ከዓኒ ምስ ዝኾነ ሰብ ክትላለ ወይ ካልእ ነገራት ንክትገብር ይደፋፋእካ ማለት እዩ። ካልኣይ ከዓኒ ንዓመት ኣነ ሰወየ ግን ብድሕሪ ዝመፁ ተምሃሮ ኣለዉ። ስለዚ ንዕኦም ፅቡቅ ነገራት ኣፅኒሕና ንሶም ከዓ ከም ክቅፅልዎ ከም ዘለዎም ክነግሮም ደሊ ማለት እዩ።
5: መጀመርታ ስመይ እስሮም እስያስ ይበሃል። ተምሃራይ ቤት ትምህርቲ ካልኣይ ደረጃ ሰገነይቲ ይመሃር። ሕጂ ናብ 11 ክፍሊ ሰጊረ ኣለኹም። ካልኣይ ኣብዚ ክርምታዊ ማዕቶት ኣብዚ ኮርቶ ሰገነይቲ ንዘርሕ ኣለና ምዕቃብ ማይን ሓመድን ማለት እዩ።

ቅድመይ መምህር ዳንኤል ተክሊት ርእሰ መምህር ማእከላይን ካልኣይን ደረጃ ቤት ትምህርቲ ዳዕረ እዛ ነቑጣ መቐርካ ኮይና ኣስታት 260 ተምሃሮ ሒዛ ወፊራ ኣላ 111 ደቂ ተባዕትዮ 149 ደቂ ኣንስትዮ ተምሃሮ ዚ ወፍሪ እዚ ወፊረን ኣለዋ። ቀንዲ ዕላማ ናይዚ ወፍሪ እዚ ኸኒ ምዕቃብ ማይን ሓመድን ኮይኑ ኣብዚ ትሕትና ዲጋ ማይሽሻ ትበሃል ትስራሕ ኣላ። ስለዚ ሓደ እቲ ከባቢ ማይን ሓመዱን ምዕቃብ ኣብ ርእሲኡ ኸኒ እታ ዲጋ ብድበት ንኸይትመልእ ንምክልኻል ወፊሩ ዘሎ ተምሃራይ ማለት እዩ። ናይ ስራሕ መንፈስ ናይዞም ተምሃሮ ንድሕርኢናዮ ምናልባት እዚ ከባቢ ኣብ ገጠራዊ ኣብ ማሕረስን መጓሰን ዝነብር ህዝቢ ክሳብ ዝኾነ ካብኦም ዝተወልዱ ክሳብ ዝኾኑ ዳርጋ ካብ ፍጥር ምስ በሉ ዝፈልጥዎ ዓይነት ስራሕ እዩ። እቲ ዛባን ባዴላን ጋብ ኢዶም ተፈልዩ ኣይፈልጥን። ኣብቲ ተወፋይነት ኣብቲ ስራሕ ዘለዎም መንፈስ ንድሕርዳርኢናዮም ካኒ ኣዝዮም ትጉሃት ሓላፍነት ተሰሚዕዎም ዋንነት ተሰሚዕዎም ዝሰርሑ ተምሃሮ እዮም ዘለዉና ማለት እዩ። ካብ ዝተፈላለዩ ዓድታት ካብ ደቂ ሸሓይ ደብሪ ዓዲ ሓንስ ካብ ዘን ምሕዳር ከባቢ ሰለስተ ዓዲ ዝመፁ ተምሃሮ እዮም። ዝኾነ ግን እዚ ናይ ዓደ እዩ ዝናይ ከምዚ ዘይብሉ በቲ ዝተዋሂብዎም ዘለዎ ወፍሪ ወይ ነቲ ዝተዋሂብዎም ዘሎ ዕማም ብትግሃት ዝሰርሑ እዮም ማለት እዩ።

0: ብቀዳምነት ሽሜ ሄራን ደሳለ ይበሃል። ዝመፀ ኩሉ ቤት ትምህርቲ ቤት ትምህርቲ ዳዕሮ ተማሃሪቲ 10 ክፍሊ ካልእ ኣብዚ ማእቶት ንስርሑ ዘለና ብጣዕሚ እዩ ፅቡቅ እዩ ዝኸይድ ዘሎ። እቲ ቦታ ቀዳማይ ነገር ዓቂኖም ዝቡና ካልእ ከኣኒ ብጉጅላ ኢና ንሰርሕ ማለት እዩ። ማስ ምትሕባር ኣለና ኣብ መንጎና ከምዚ ክሳይ ንገብር ኢና ኩላና ተሓባቢርና ከኣኒ እቲ ሰዓታት ብሰዓታት ኢና ንሰርሕ ቀዳሞት ንሕመፅ ቀዳማይ ንክድ ከም ስራሕና ማለት እዩ። ኣብቲ እናጠጥፋና ብጣዕሚ ኢና ንሰማዕ። ካልእ ኣብዚ ገረብ እዚ ንገብሮ ዘለና ስራሕ እውን ነቲ ዲጋ ውሕስነት እዩ ማለት እዩ። ኣብቲ ዲጋ ሓመድ ንክከይድ ሕፃ ንክሳይ ንክኣትዎ ማለት እዩ። ካልእ ከዓ እዚ ገረብ ከኣኒ እዚ ንተክሎ ዘለና ንፅባሕ ክኾን ማለት እዩ። ሎሚ ዘይኮነስ ንፅባሕ ነቶም ዝመፅ ዘሎ ኣሕዋትና ዝመፅ ዘሎ ክሳይ ትገብሩ ንክጥቀምሉ ማለት እዩ። ንዓና ጥራይ ዘይኮነስ ዋላ ንሃገርና ስለ ዝኾነ ጃስ ንዓና ደስ እናበለና ንገብሮ ማለት እዩ። ሕጂ ንሕና እንተክሎ ዘለና ዋላ ብቀደም ዋላ ኤርትራ መግዛእቲ ብዙሕ ገረባት ዓኒዋ ክኾን ይኽእል እዩ። እታ ሃገር እንዳማዕበለት ትመፀት ግና ገረብ ክበዝሕ ጀሚሩ እንደገና ከዓ ብደይ ገረብ ካ ዝኾነ ላይፍ ክቅፅል ኣይክእልን እዩ። ገረብ እንድሕር ዘየለስ ወስነትና ዋላስ የለናን ማለት እዩ። ዋላ እንስሳትኩም ዋላ ንዓና ኹን ገረብ እዩ ኣድላይ። እንደገና ሕጂ ዝተኸልናዮ ንፅዋሕ ንክኹም ጠቕመና ስኣነሽሩ ርግፅና ማለት እዩ።
1: ብ25 ሰነ 2026 ኣብ ቤት ፅሕፈት ክረምታዊ ማእቶት ሚኒስትሪ ትምህርቲ ዘተ ኣብ መደብ ስራሕ ወፍሪ ተምሃሮ ንልምዓት ተኻይዱ። ኣብዚ ተወከልቲ ሚኒስትሬታት ሃገራውን ማሕበራውን በዓል መዝያ ግራብን እንስሳ ዘገዳምን ዝተረኽብሉ ኣጋጣሚ መሳርሒታት ማእቶት ቀረብ ፈልሲ ንጥፈታት ምስናድ መጓዓዝያ ውህደትን ኣበርክቶን ዝምልከተን ኣካላት ጎስጓስ ምሕያል ሓምላይ ክለባት ትምህርትን ክለባት ኣከባብን ንብሉፃት ገረብቲ ዝውሃብ ኣፍልጦ ብሰፊሑ ተዘትየሉ። ኣብቲ ሓምለ 6 ዝብገስ ወፍሪ ልምዓት ተምሃሮ 2026 32,000 ተምሃሮን 1,200 ኣለይትን ክሳተፉ ምዃኖም ኩሎም ኣካላት ነዚ ወፍሪ ንምዕዋት ከም ወትሩ እጃሞም ክዕዝዙ ፀውዒት ቀሪቡ ኣሎ።

ሃገራዊ ፌደሬሽን ቅድሚ ብሽክሌታ ኤርትራ ካብ ዝሰርዖ ውድዳት ብዕቤታዊ ቅድሚ ዝስራዕ ሻምፒዮን ኤርትራ ካብ ሎሚ ዕለት 25 ጀሚሩ ን3 መዓልታት ሰሪዑ ኣሎ። ኣብ ቀዳማይ መዓልቱ ሻምፒዮን ኤርትራ ብከባቢ ማይ ድምነት ፀወታ ከካይድ እንከሎ ናይ ደቂ ኣንስትዮ ተቐዳድምቲ ናይ 3ስ ክሊ ዕድመ ናይ ፅርግያ ውድድርን ከምኡ ድማ ናይ ፓራሳይክሊን ንጥፈታት ኣሰላሲሉ ፈለማ ፀወተን ዘካየዳ ናይ ጁኒየር ተቐዳድምቲ ኒረን 13 ተቐዳድምቲ ነቲ ዝተሰርዓለ ናይ 72 ኪሎ ሜትር ውድድር ንምሽፋን ናብ መወዳደሪ መስመር ድሕሪ ምቕራብን ብፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳ ተመሪቐን ተፋንየን።

ኣብ ሰዓታት ቅድሚ ቀትሪ ዝተኸስተ ቁሪ ንፋስን ተፃዊረን ድማ ንፆታ ከካይዳ ጀሚረን ንዝበዝሐ ናይቲ ውድድር ዝጥቀስ ፈተነታት ከይተረኣዮ ብዝቐፀለ ድማ ፆታ ንክዛዘም ሰለስተ ዙርያታት ምስ ተረፎ ናይ ዝሓለፈ ዓመት ሻምፒዮን ዝነበረት ኣድያም ተስፉ ካብ ዞባ ደቡብ እትርከበን 4 ዝብዝሓ ጉጅለ ንቅድሚት ብምውፃእ ንዓባይ ጉጅለ እናማሕደጋ ክዕዘራ ጀሚረን ኣብዛ ጉጅለ ናይ ስራርሳዋ ሲዶን ሃብቶም ናይ ዓራግ ራሃል ዕቁባይ ከም ድማ ናይ ደቡብ ሄርሜላ ስምኦን ብምባርን እናተበራርያ ነተን ዝተረፋ ዙርያታት ክሽፍንአን ጀሚረን ኣብ ምውዳእታ ኣብ ዘካየዶ ቅፅበታ ውድድር ድማ ተቀዳዳሚት ክለብ ደቡብ ሄርሜላ ስምኦን ንሲዶን ሃብቶም ብምርታዕ ክትዕወትን ከላ እዛ ተቀዳዳሚት ንውድድራ ኣብ ሰዓት 33.342 ኪሎ ሜትር እናረገፀት እያ ብ2 ሰዓታትን 9 ደቃይቕን 34 ንኡስ ካሊትን ክዛዝሙ ከላ ሳልሲቲ ራሄል ዑቕባይ ካብ ክለብ ዓራግ ራብዒቱ ድማ ኣድያም ተስፉ ካብ ደቡብ ቦምኻ ንውድድረን ዛዚመን ዓሰ 8 ካሊታት ብምድንጓይ ናብ ፍጻመ ዝበፅሐት ጉጅለ ኣብ ዘካየድቲ ቅፅበታ ውድድር ደሴት እዮብ ካብ ትፅቢት ብምርታዕ 5 ደረጃ ክትሕዝ ሮዚና ብርሃነ ካብ ደንደን ሻርሸይቲ ናኦሚ መንግስታብ ካብ ሰራርሳዋ ሻውሒቲ ኣርሴማ ዓንደፅን ካብ ዓራግ ሻምናይ ደረጃ ክሕዛ ከለዋ ኣብ ናይ 5:57 ካሊታት ድሒራ ካብ ዝመፀት ጉጅለ ድማ ተቀዳዳሚ ሰራርሳዋ ዕድል ተስፋ ግርግሽ 9 ደረጃ ክትረክብ ናይ ትፅቢት ዮሳን ቤነ ድማ 10 ደረጃ ሒዛ

ስዒቦም ናብ ቦታ ውድድር ዘቕርቡ ተቀዳድምቲ ናይ ፓራሳይክሊን ኮይኖም ኣብ ሰለስተ ደረጃታት ተኸፋፊሎም እዮም ውድድሮም ኣካይዶም። ኣብ ናይ 5 ኪሎ ሜትር ተኽሊት ወልደ ዮሃንስ ዕወቱ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ክኸውን ከሎ ካልኣይ ዳንኤል ተኽሉ ተሸላሚ ብሩ መዳልያን 2,000 ናፋን፣ ሳልሳይ ሕድሮም ሃብተ ተሸላሚ ናሓስ መዳልያን 1,000 ናፋን ብምዃን ናብ ፖዲዮም ደይቦም። ኣብ ናይ 10 ኪሎ ሜትር ዝተሳትፉ ተቐዳድምቲ ኣረጋይ መብራቱ ሻምፒዮን ኤርትራ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ክኸውን፣ ካልኣይ ኣለም ዮሃንስ ተሸላሚ ብሩ መዳልያን 2,000 ናፋን፣ ሳልሳይ ድማ ሚካኤል ዘርኣይ ተሸላሚ ናሓስ መዳልያ 1,000 ናፋ ኮይኖም። ኣብ ናይ 15 ኪሎ ሜትር ድማ ካሕሳይ ተኽለ ዕውቱ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ኮይኑ። ኣብ መወዳእታ ውድድር ንምክያድ ናብ መወዳደሪ መስመር ዘቐረባ ተቐዳድምቲ ናይ ኤሊትን ትሕቲ 23 ዓመትን ተቐዳድምቲ ነይረን። ዝተሰርዓለን ርሕቀት ውድድር ድማ 102 ኪሎ ሜትር እዩ ነይሩ። ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳ ድማ መሪቑ ፋን ይወን ጾታ ካብ

0: ዝጅምር ክሳዕ ናይ መወዳእታ ዙርያ ዝጥቀስ ፈተነ ከይተረኣዩ ይቀፂሉ ፀወታ ንክዛዘም 6 ኪሎ ሜትር ምስ ተረፎ ግን ናይ ደቡብ ተቀዳዳሚ ሱዛና ፍሳሐ ብዝፈፀመታ ተራር ምጥቃዕቲ ሓደጋተን ክትምርቀፍ እንከላ ካብ ዓባይ ጉጅለ ዝተወስደ ግብረ መልሲ ብዘይምባሩ ናርዶስ ናይ 42 ካኢታት ፍልሊ ኣንፂፋ ብዘይተቓፃፂ ቀዳማይ ኮይና ንውድድራ ፈፂማ ሱዛና ንውድድራ ኣብ ሰዓት 33.42 ኪሎ ሜትር ናረገፀት ያ ብ2 ሰዓታትን 9 ደቃይቕን 34 ካኢታትን ንውድድራ ፈፂማ ዓባይ ጉጅላ ብዘካየድ ተቐፀብታ ውድድር ፕሮፌሽናል ተቀዳዳሚት ካንዮን ስራም ዞንዳ ክሪፕቶ ሞናሊዛ ርኣያ ረቲዓ ብምዕዋት ካልኣይ ደረጃ ክትሕዝ ናይ ደቡብ ናርዶስ ፀጋይ ሳልሳይ ደረጃ ብምሓዝ ናብ ፖዴን ደይባ ራብዒቲ ብርክት ፍሳይ ካብ ዓራግ ሓምሸይቲ ሩምና ጉዕሽ ካብ ክለብ ደንደን ሻርሸይቲ ቤቴል ስቴፋኖስ ካብ ስራሽ ሳዋ ሻውዒቲ ደሊና ግርማይ ካብ ስራሽ ሳዋ ሻምኒቲ ራይል ብርሃነ ካብ ዓራግ ታሽዒቲ ሚለና ያፌት ካብ ደንደን ዓስረይቲ ድማ ቅሳነት ወልደ ማርያም ካብ ጋላ ንፍሒ ብምኻን ንውድድረን ፈፂመን በዚ መሰረት ኣብ ናይ ጁኒዮር ደቂ ኣንስትዮ ተቀዳዳሚት ክለብ ደቡብ ሄርሜላ ስምኦን ተሸላሚት ወርቂ መዳልያን ንዓመት ሙሉ ኣብ ዝባና ወድያታት ትፃወት ባንዴራ ኤርትራ ዘለዋ ማልያ ከምኡ ውን 6,000 ናፋ ክሽለም ክላ ካልይቲ ሲዶን ሃብቶን ካብ ስራሽ ሳዋ ተሸላሚት ብሩር መዳልያን 4,000 ናፋን ሳልሴይቲ ራሄል ዕቁባይ ካብ ደቡብ ተሸላሚት ናሓስ መዳልያን 2,000 ናፋን ኮይነን ኣብ ናይ ትሕቲ 23 ዓመት ተቀዳዳሚት ክለብ ደቡብ ናርዶስ ፀጋይ ተሸላሚት ወርቂ መዳልያን ዓመት ሙሉእ ወዳያታ እትወዳደር ባንዴራ ኤርትራ ዘለዋ ማልያ ከምኡ ውን 6,000 ናፋ ክሽለም ክላ ሮምና ጉዕሽ ካብ ክለብ ደንደን ተሸላሚት ብሩር መዳልያን 4,000 ናፋን ሳልሴይቲ ቤቴል ስቴፋኖስ ተሸላሚት ናሓስ መዳልያን 2,000 ናፋን ኮይነን ኣብ ናይ ኤሊት ተቀዳድምቲ ድማ ተቀዳዳሚት ክለብ ደቡብ ሱዛን ፍሳሐ ተሸላሚት ወርቂ መዳልያ ንዓመት ሙሉ ኣብ ዝባና ወድያታ ትወዳደር ብባንዴራ ኤርትራ ዝወቀበት ማልያ ከምኡ ውን 10,000 ናፋ ክሽለም ከላ ካልይቲ ሞናሊዛ ረኣያ ካብ ክለብ ካንዮን ስራም ተሸላሚት ብሩር መዳልያን 6,000 ናፋን ሳልሴይቲ ናርዶስ ፀጋይ ካብ ክለብ ደቡብ ተሸላሚት ናሓስ መዳልያን ከምኡ ድማ 4,000 ናፋን ኮይነን ዑታ ተቀዳድምቲ ዝተዳለሎም ሽልማት ካብ ኢድ ፕሬዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ርዳእን ካልኦት ሓለፍቲ እቲ ፌደሬሽን ከምኡውን ናይ ክብሪ ዕዱማትን ተቐቢሎም ኣብ መወዳእታ ምስ ዑታ ተቀዳድምትን ፕሬዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳእን ዝተኻየደ ሓፂር ቃለ ምሕትት ይስዕብ ሰናይ ምክታል
1: የቀኒለ ክብረት ኣበለ ሄርሜላ እንኳዕ ሓጎሰኪ ሻምፒዮን ኤርትራ 2026 ብናይ ጁኒር ደቂ ኣንስትዮ ኮይን ክለኺ ፀወታ እስከ ከመይ ነይሩ
2: መጀመርያ ኣጀሚር ዘፈፀመና ልዑል ፈጣሪ ክብሪ ምስጋና ይኹኖ ካብኡ ቀፂለ ፀወታ ብጣዕሚ ፅቡቅ ነይሩ ሓገዝ ደጋ እንታይ ከዓ ነፃዓወት እዚ ከምፀ ክኢል ኣለኹ
1: ራይ ኣብዚ ፀወታ መሪፅክኖ ዝኣተ ክንስልቲ ዞባ ደቡብ እንታይ ነይሩ ናት ክስራዓ ከ እንታይ እዩ
2: ኣነ ኮ ከም ስፕሪንተር ስፕሪንት ንክገብር እንዴት ስልቲ ነይሩ ግን ኣጋጣሚ ከላይ ክንሓደ

0: ብናይ ጁኒር ደቂ ኣንስትዮ ኮይን ክለኺ ፀወታ እስከ ከመይ ነይሩ?
1: መጀመርያ ኣጀሚሩ ዘፈፀመና ልዑል ፈጣሪ ክብርን ምስጋናን ይኹኖ። ካብኡ ቀፂለ ፀወታ ብጣዕሚ ፅቡቅ ነይሩ። ሓገዝ ደጋ እንታይ ከዓ ነዚ ዓወት እዚ ክንፀወኽኢለ ኣለኹ።
0: ራይ ኣብዚ ፀወታ መሪፅክኖ ዝኣተ ክንስልቲ ዞባ ደቡብ እንታይ ነይሩ? ናት ክስራዓ ኸ እንታይ እዩ?
1: ኣነ ኮ ከም ስፕሪንተር ስፕሪንት ንክገብር እንዴት ስልቲ ነይሩ፣ ግን ኣጋጣሚ ከላይ ክንሓደ

0: ነይሩ ሓገዝ ደጋ እንታይ ከዓ ነዚ ዓወት እዚ ክንፀኺኢለ ኣለኹ
1: ራይ ኣብዚ ፀወታ መሪፅ ክነወፃእቲ ክንስልቲ ዞባ ደቡብ እንታይ ነይሩ ናት ክስራዓ ኸ እንታይ እዩ
0: ኣነ ኮ ከም ስፕሪንተር ስፕሪንት ንክገብር እንዴት ስልቲ ነይሩ ግን ኣጋጣሚ ከላይ ክንሃድም ስለዝኽኣልና ክልተ ጓድ ደጋንታ ስለዝሃደምና ድማ ነቲ ዕድል ክጥቀመሉ ኢለ ዋላ በዕለይ ስፕሪንት

0: ነይሩ ሓገዝ ደጋ እንታይ ከዓ ነዚ ዓወት እዚ ክንፀኺኢለ ኣለኹ
1: ራይ ኣብዚ ፀወታ መሪፅ ክነወፃእቲ ክንስልቲ ዞባ ደቡብ እንታይ ነይሩ ናት ክስራዓ ኸ እንታይ እዩ
0: ኣነ ኮ ከም ስፕሪንተር ስፕሪንት ንክገብር እንዴት ስልቲ ነይሩ ግን ኣጋጣሚ ከላይ ክንሃድም ስለዝኽኣልና ክልተ ጓድ ደጋንታ ስለዝሃደምና ድማ ነቲ ዕድል ክጥቀመሉ ኢለ ዋላ በዕለይ ስፕሪ

0: እቲ ኣህጉር ዝፈጠሮ ልዑል ዝነበረ ተኣሽሚዞ እቲ መበል 50 ዓመት ናይ ካፍ ተኣሽሙ ኣብ ዝተካየደሉ ከዓ ብዝዓለ ደረጃ ናይ ኮሚቴ ተኣኪቡ ናይ ነፍሲ ወከፍ ኣበርክቶኦም ኣብ ሃገር ተገምጊሙ እቲ ዕድል ተዋሂቦ ስለዚ እቲ ዝተዋህበ ኣብ መረዳእታ ናይ ዘሕለፎ ስራሕን ኣብ ፅቡጥ ስራሕ ናይ ኣቶ ብርሃ ዝተመርኮሰ ስለ ዝነበረ ቁኑዕ መረዳእታ ዝተወስደሉ ኣብ ግዜ እዩ ነይሩ ማለት እዩ።
1: ታሪክ ንኸዋኽብቲ ወትሩ ይዝዝክር። ህዝቢ ነቶም ንዕቤት ንዕባለን ሃገር ዕዙዝ ኣበርክቶ ዝገበሩ ኣብዚ ይዝክሮም። እቲ ተኸላኸላይ ጋንታ ቴለ፣ እቲ ሓለቓ ጋንታ ቴለ፣ እቲ መምህር፣ እቲ ኣካያዲ ስራሕ፣ እቲ ኣብ ምንዳፍ ሕግን ምምዝጋብ ኣባልነት ኤርትራ ኣብ ዓለም ለኻውያን ማሕበራትን ዕዙዝ ግደ ዝነበሮ ኣብርሃ ግርማፅዮን ወትሩ ይዝዝክር። ነፍሲሄር ኣብርሃ ግርማፅዮን ጨጋዕ ተዘካሪ ኩልሳዕ
0: ኣቶ ብርሃ ተፀጊዐ ብስራሕ ኩሉ ዝተምሃር ኩሉ ዓብዪ ምሕደራ እዩ። ምሕደራ ኣብ ዝነበሮ ትካል ብዘይ መጠን ልዑል ዓይነት ምሕደራ እዩ ነይርዎ ኣብርሃ ኣብ ዘካየዶ ስራሕ። እዚ ዘሎ ካዳታት ከዓ ቅንዕናን ቁኑዕ ስፖርታዊ መንፈስን ሒዙ ንክቕፅል ከምኡ ከዓ ኣብ ሃገር ዘለዎ ፍቕርን ስኒትን ዘለዎ ስፖርት ንክኸውን ንዝለዓለ ደረጃ ንኸምር ኣሰራ ተብርሃ ክኽተል ከም ዘለዎ ተኣሽሙ ብ ስፖርት ናይ ፍቕርን ናይ ስኒትን እዩ። ኣቶ ብርሃ ኣብ ዝገበሮ ነበር ፀወታታት ስለ ሓቂ ኢሉ ኣንጻር ጋንቲ እውን ዝወሰነሉ እዋናት ዘሕለፈ ተፃወታ እዩ ነይሩ። ስለዚ እዞም ናይ ሕጂ ዘለዉ ስፖርታውያን ልዑል ፍቕሪ ኣብ ስፖርት ተወፋይነት ልዕሊ ኩሉ ተወፋይነት ኣብቲ ፀወታታት ኣቶ ብርሃ ኣብ ዝገሰሉ ነበረ ሓደሓደ መገሻታት እቲ ናቱ ናይ ነፃ ቲኬት መገሻታት ንካልእ ነፃ ዘይብለው ወፊይዎ እቲ ናይ ኢትዮጵያን ኤርላይንስ ዝነበሮ ነፃ ቲኬት ነቶም ገሾም ዘይፈልጡን ኣኼባታት ክኸይቶም ዘይክፈልጡ ሰባት ወፊዩ ይህቦ ነይሩ ክሳብቲ ደረጃቲ ኣብ ልዕሊ ኩሉ ከዓ ኣብ ኩዕሶ እግሪ ድዩ ዝነበረሉ እዋን ብኣካል ተኣኪቡ ተርእኡ ኣብቲ ኩዕሶ ዝካየድ ዘሎ እንታይ ጎድል ኣሎ እንታይ የብል ዝግምግም ኣብ ኣኼባታት መረዳእታት ዘለዎ ኣኼባታት ከረድእን ከብልን ዘዳሉ ዝነበረ ቁኑዕ ሰብ ስለ ዝኾነ ኣብነት ናይ ኣቶ ብርሃ ምኽታል ቀሊል ኣይከውንን እዩ ግን ናብኡ ገፁ ሰብ ክፅዕር ከም ዘለዎ ሓደራ ብልኣልበ ወገነ እዩ።

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት ናይ ሎሚ ሰሙን መደብና ኣብዚ ይፍፀም። ስለምክታልኩም ኣዚና ነመስግን። እዛ መደብ እዚኣ ብኩሉ ነገራ ንዓቤት ናወስኸት ክትከይድ ናትኩም ተሳትፎ የድልያ እዩ። ከምቲ ኩሉ ሰዓ ንብሎ ድማ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝሰናበተኩም ሰላም።

0: እንደሃለየት እብለ ግለ ጀብሀትላ ውብለ ምንትጃ ከበሰለ መጽ ውምን እንሰር ከማን ግለ ሸዓብ ኩሉ እትጃሃት ለመጽ እግሉ ጸገማት ተጥቃልል ጸንሐት ለያደ ፈሚታ ተወክት ያኒ ለሸዓብ እሊ ኩሉ መዋቅፍ ናዩ ወዶ ወባዲእ ናዩ ርኤነ ምንገቢ እተለተወቀለ ደረጃ ትፅዕበፅዕረ ሸዓብቲ ቀሊል ይኮኑ
1: እሎም ጀማሂር እሎም ሓለፎ ቴለል ምስል ኩሉ መታ ክልትር ዕዲብ ሃለየካ ልኢል ትሓለፍ ዋላ ወክድ ለነሲእ መስል ዓላቱ እልጂል ናዮም ወድዮ ቤልካ ምንገቢ ላኪን ምን ኣማን ለሬማቱ ላኪን ስታት ሕርየት ምስታቅበል ሕርየት ወመበገሲሆም እግል ሕርየት ሰበት ዓላ ለልትቃደር ቃድረው ዋላ ኢልትቃደር ቃድረው ብዝሓም ሕሩያም ስናቶም ግራሆም እንተሓድገው እክላ ወክድ ለዓለዩ ኩሉ እንተከለው ደለበክት ወዳ ዮም መስከ በዲሩ እግል ርኤ እስክሳሄል ኣተጅሃም

ፍንቲ ጀማሂር ሳሕል ውርስ ለጣታ እሎም ኣንፋር እሎም ዲብ ክል ዝያረቶም እጀኒቶም ዲብ ነሶ ውግለ ዲብ ላዕለ ዋልደን ፎኮም ወንዳሎም እግል እጀኒቶም ዲብ ሸርሖ ዲብ ኣቂብ ውሕደት ወሓጣጣ ሸዕብ ኤርትርያ በዙሕ ዶር ለእገደ ለሃላ ወታክያት ውርስ ጻብጥ ለሃለ ጀማሂርቱ ዝያረቱ እግል ብላዕ ወሲቶ ምስል ብዕድ ምታእ ለጣ እንደ ይትገቢ እግል ውርስ ተኣሪክ ሰፈላል መስከብ ንእሸት ሄራር ንዳል ሕርየት ስታት ቅዋ ጀማሂር ዶል ጀማሂር ወብዕድ እንደ ቤላ ሸባብ ወሻበት እንደ ኣፍዛ ውርስ ጂል እቱ ከድም ለሃላ ማሕበርቱ

0: ኣሳ ናይ ዲብ 35 ሰነት ሕርየት ኣብፅሕና ዲብ እምብል ናይ ዮም ኣጃ ናይ ፈጅር ምስተቕበል ክምሰልቶም እንደ ኣእምረው እግል ውረሶ ምናድል ምና ናይ ጀማሂር ሳሕል እንደ ደርሰው እግል እጀኒቶም ዲብ መሳክብ ንእሽነቶም እግል ኣብፅሖ ወልኦ ድርሶ ጀማሂር ሳሕል መሰር ሰኔት ጋብእ ግናሃላ
1: ኣማነትክና ተለሽት እደነ ከረያ ዕላመትና ተመንደረት ልፍደሙ ወተያ ሰነተስ ኣውሓተ ለትምነየቱ ረክበያ ሑር ምስተቅል ምን መቅዘም ባልሓያ ብሕተወትና ተከዱረት ንፍደም እተብንየት ንብነ እተወን ዓምርላ ቃልት ኣርድየት ሕብረ ኢኮንሊ ወግርመተ ከዱረት ኢንስከብ ተረትና ተሕፃን ወለወለት
2: ግንቦልዎን መንደር ከፋ ሕልፈልንደል ዓብልፈንቀ ወደምደም ዓብልቀፈ ለብራር ንወሻ ሓድር የርሰን ዓኩወብ ኣክበር ንምድር ደቡብ ከለይ ወለ ሰመጥያር ደፈሲ ዓብየት በዲርማ ሕፍን ጠምር ወመራር ደስና ዝሰቀይ ጠምር ፈጅረ መዓል ከውራር
3: ንቲ ዘባዕላ ምድወስ ኣቢያ በኪተው ካሎ ምስንግልማ ረይን ብትበረጊ ይባናኪ ብጥረት ኣስላሓት እንተ ዝርኪ ገዚ ባት መሓርበት እንቲ ክልቀት እንቲ ጀላላ ዓድና ኣመድሊ ምስላሊ ተየሪ ምስና ተመኮይ ትብረይ ምንደገሰት ህብራታት ተፈግር ሰፋ እንተዘብረት ሕሽመት እንቲ ባቡር ናይለከተን እንሳና እንሳና ኣላና ዓድና ሕበል

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቑጥታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ፣ ኤርትራ ሓዲሳ፣ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረጣብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ዛዕባ ሎሚ ኣሴር ሰለሞን ምህሮ ንምንታይ ዝብል ኣርስቲ ኣልዒላ ትርከብ። ውሉድ ካብ ወለዱ ብኩሉ መዳይ ዝሓሸን ዝማዕበለን ክኸውን ሕጊ ተፈጥሮ እዩ። ከመይሲ ወለዲ ዘለዎም ፍልጠትን ተመክሮን ካብ ወለዶምን ቅድሚኦም ዝነበሩ ወለዶታትን ዝወረስዎ እዩ። ኣብ ርእሲኡ ድማ ናቶም ተመክሮን ፍልጠትን ወሲኾም ናባኻ የሰጋግርዎ፣ ንስኻ ድማ ናትካ ትውስኸሉ። ስለዚ ብፍልጠትን ዓቕምን ካብ ወለድኻ ዝሓሽካን ዝማዕበልካን ምዃን ከም ባህርያዊ ሕጊ ክውሰድ ዝከኣል እዩ። ካብቲ ወለዱ ዘቕሰምዎ ፍልጠትን ናይ ምግባር ዓቕምን ንላዕሊ ክኸይድ ዘይከኣለ ውሉድ እምበኣር ገስጋስ ይኮነን፣ ጉዕዞ ሕብረተሰብ እውን ከምኡ እዩ። ሓድሽ ወለዶ ካብቲ ቅድሚኡ ዝነበረ ወለዶ ናይ ግድን ዝሓሸን ዝማዕበለን ክኸውን ኣለዎ። እንተዘይኮይኑ ምዕባለ የለን። ስለዚ ድማ እዩ ብመንገዲ ትምህርቲ ምስግጋር ሞያን ተመክሮን ታሪክን ኣዝዩ ኣገዳሲ ዝኸውን። ሓሳብ መርሓ ግብሪ ወዲ ሰብ እዩ። ዕላማ ትምህርቲ ድማ ብቐንዱ ናይ ምሕሳብ ክእለትካ ምሕያል፣ ከም ውፅኢቱ ድማ ልዑል ናይ ምግባር ዓቕሚ ምጥራይ እዩ። ኣብዚ ብዕምቆት ክንግንዘቦ ዘለና ሓደ መንእሰይ ቋንቋ፣ ሕሳብ፣ ጂኦግራፍ፣ ስነ ፍልጠት፣ ታሪክን ካልእን ስለ ዝተምሃረ ኩሉ ነገር ፈሊጡ ወይ ናይ ምሕሳብን ምግባርን ዓቕሙ ወኒኑ ማለት ኣይኮነን። ኣብ ኣብያተ ትምህርቲ ዝውሃብ መሰረታዊ ፍልጠት ከም መበገሲ ኣዝዩ ኣገዳሲ እኳ እንተኾነ ናይ ገዛ ርእስኻ ዓቕምን ፍልጠትን ከተማዕበል ዝድርኽ እንተዘይኮይኑ ብዙሕ ትርጉም ኣይህልዎን። ከምቲ ኣቐዲሙ ዝተገልጸ ኣብ ክፍሊ እትቐስሞ ትምህርቲ ቅድሚኻ ዝነበሩ ሰባት ተመራሚሮም ዝበጽሕዎ ፍልጠትን ውህሉል ተመክሮን እዩ። ሰባት ተመራሚሮም ዝበጽሕዎ ርኽበት ወይ ፍልጠት ምጽናዕ ወይ ምሽምዳድ ከኣ ዓብ ነገር ኣይኮነን። በዚ መንፅር እዚ ክረአን ከሎ ዝተዋህበካ ትምህርቲ ብተገዳስነት ተኸታቲልካን ኣፅኒዕካን ዲግሪ ምስቃል መንፋዕት እኳ እንተኾነ ዘነይት ግን ኣይኮነን። ዲግሪ ምስቃል ትርጉም ዝህልዎ ሰብ ናይ ገዛ ርእሱ ዓቕሚ ከጥርን ፈላጥ ክኸውንን ዝያዳ ክሓስብን ክመራመርን ፀዓት ዘስንቆ ምዝኸውን እዩ ይርከቦ። ኣብ ዓምዲ ፀጋታት ባሕሪ ተኽለ መንግስቱ መሰላትን ግቡኣትን ሃገራት ኣብ ዝተፈላለዩ ግዛኣታዊ ማያት ዳሲስሎ። ኩሎም ማያዊ ኣካላት ካብ መበገሲ መስመር መለክዒ ዝርግሐ ግዛኣታዊ ማያዊ ኣካል ማለት

ቤዝላይን ንኣንፈት ንቁፅ መሬት ናይ ተወናኒት ሃገር ዝርከቡ ማያዊ ኣካል ውሽጣዊ ማያዊ ኣካል ተባሂሎም ይፅውዑ። ብመሰረት ሕጊ ባሕሪ ወናኒት ሃገር ናይ ክሊ ኣየር ማያዊ ባይታውን ትሕተ ባይታውን ሕጋዊ ልኡላውነትን ደረት ኣልቦ ስልጣንን ኣለዋ። ዘይከም ናይቲ ልኡላዊ ግዝኣታዊ ማያዊ ክፋል ማለት ቴሪቶርያል ዋተር ንመራኽብ ናይ ካልኦት ሃገራት ዝህቦ ድሩት ዘይተፀባኢ ናይ ምሕላፍ ፍቓድ ኣብዚ ውሽጣዊ ልኡላዊ ግዝኣታዊ ማያዊ ኣካል ዝኾነ ይኹን ናይ ምሕላፍ ፍቓድ ኣይፍቀድን። ልኡላዊ ማያዊ ግዝኣት ማለት ቴሪቶርያል ሲ ብመሰረት ኣብ 1982 ብዛዕባ ሕጊ ባሕሪ ኣመልኪቱ ዝተቓንዐ ዋዕላ ውድብ ሕቡራት ሃገራት ዘሕለፎ ድንጋገ ልኡላዊ ማያዊ ግዝኣት ዝበሃል ክፋል ማያዊ ኣካል ካብ መበገሲ መስመር ማለት ቤዝላይን ናይታ ወናኒት ሃገር 12 ናውቲካል ማይል ናብ ኣንፈት ውሽጢ ባሕሪ ይዘርጋሕ። ኣብዚ ማያዊ ክፋል እታ ወናኒት ሃገር ናይ ክሊ ኣየር ማይ ባይታውን ትሕተ ባይታውን ፀጋታት ሕጋዊ ልኡላውነትን ደረት ኣልቦ ስልጣንን ኣለዋ ተጠቂሱ። ኣብርሃም ዮሃንስ ወዲ ዕቋር መበቆል ሰማእቲ ብዝብል ኣርእስቲ ንዘለዋ ዛሕሊ ንምምስካር ታባ ወኪ ዝተባህለት ቦታ ካብ መበገሲ ስፍራና ንሓደ ሰዓት ተጓዒዝና በፃሕናያ። ታሪክ ንምፅዋይ ምሳና ዝተጓዓዘ ኣያና እቲ ዝረኣየኩም ታባ መግዛእቲ ይበሃል። ካብ ትሩባ ጀሪካን ኣብ ዝባንካ ተሰኪምካ ንሰዓታት ተጓዒዝካ ኣብ ድፋዕካ ክትበፅሐ ኣለካ። ጀሪካን ተሰኪሙ ናብዚ ታባ ዝድይብ ዝነበረ ብፃይ ዓቕሉ ፅብብ ምስ በሎ እዚ ቃልሲ ይኮነን መግዛእቲ እዩ ምስ በለ እዚ ቦታ ታባ መግዛእቲ ተባሂሉ በለና። ሰብ ንምረት መሊኹ ናብ ዓወት ክግስግስ ደረት ዘይብሉ ምፅማም ዕለታዊ ናብርኡ ክገብሩ ኣለዎ። ተቓለስቲ ሓርነት ነቲ ኣብ ዝባኖም ዝፅሒ ዝነበረ ኣላፍ ኣፅዋራት ኣብቲ ምፍጣርካ ዘፅልእ ስፍራ ጎቦ ፍሒቖም መፅለሊ ክሰርሕሉ ሃንቀውታ ህዝቢ ናብ ምዕራፍ ከብፅሑ መትከላዊ ተልእኾ ተሓንጊጦም ንባህሪ መሊኾም ተኣምር ኣንቃዕሪራ እትጥምቶ ምፅማም ወኒኖም። ምፅማም ብልቢ ምፅማም ብግብሪ ይርከቦ። ብጋዜጠኛ ምሉ ብርሃን ሃብተ ገብርኤል እትዳሎ ዓምዲ ልቦናን ፍልስፍናን ፅፈት ስራሕ መበል 4 ክፋል ቀሪባ ኣላ። ምድንጓይ ማለት ፕሮክራስቲኔሽን ቀንዲ ጸላኢ ፅፈት ስራሕ እዩ። ጽቡቕ ስራሕ ምዕማም ዘሸቕለካ እንተዳ ኮይኑ ፍጹም ዕዮ ንኽተበርክት ሕጊግ ትብል እንተዳ ኮይንካ ወይ ዋሕዲ ድርኺት ዘሳፅየካ እንተዳ ኮይኑ ኣብ ስራሕካ ምድንጓያት ምፍጣሩ ኣይተርፍን እዩ። ካብ ምድንጓያት ክትገላገል እንተዳ ደሊኻ ቅድም ቀዳድም ህዱእ ኣከባቢ ስራሕ ክትፈጥር ይግባእ። ቦታ ስራሕ ህዱእ እንተዳ ኮይኑ ሰራሕተኛታት ኣድህቦኦም ንኽዕብዩ ኣመናዊ ዝሕግዞም። ኣብ እዋን ስራሕ ሙዚቃ ብዓውታ ዝብላዕ እንተዳ ኮይኑ ኣብ እዋን ስራሕ ናይ ፅሬት ስራሕ ዝሰላሰል እንተዳ ኮይኑ እዚኦም ንፍርያምነትካ ኣብ ምንካይ ቀሊል ዘይኮነ ተራ ክህልዎም ይኽእል እዩ። ሙዚቃ ምስማዕ ይኹን ዕዮ ፅሬት ምስልሳል እኮ ዝፀልኡ ኣይኮኑን። ኣበይን መዓስን ክንጥቀመሎም ከም ዘለና ኣብ ምፍላጥ ግዳ ከቶ ሰናፋት ክንከውን ኣይግባእን። ብሱራፊኤል ተስፋ ብሮ ካብ እትዳሎ ዓምዲ ዳይሪ ባዕለይ እንክምሓር ወጊድ ንፍርሒ ሰላ ምፅሓፍ ቁንንትጋመ ዝብሉ ዛዕባታት ዳይሪ ንረክብ። ብኣብርሃም ዮሃንስ ወዲ ዕቋር ኣብ ዝተዳለወ ዓምዲ ስፖርት ቅድድም ብሽክለታ ሻምፒዮን ኤርትራ 2026 ከረን ቅድድም ብሽክለታ ናይ ዋንጫ ሰማእታት ተዛዚሙ ማእከል ኩዕሶ መርበብ ብምክንያት መዓልቲ ሰማእታት ዝብል ሓበሬታ ይፀንሐና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ ሌኣውት ዛህራ ዓሊ ፋጥና ኣደም ዓብደላ መሓመድ ዓሊ መዓልም ኣብ ዓምዲ ደልኣባብ ካልኣይ ክፋል ዛንታ ዓላለይ ሓምባሬ ቀሪባኣላ። ሪፖርታጅ 20 ሰነ መዓልቲ ሰማእታት ኣብ ዞባታት ቀሪቡሎ። ሃገር ኣብ ዝኽረሓበን ህዝብን መንግስትን ኤርትራ ለበዋ ሰማእታቱ ኣብ ምትግባር መብፅዕኡ ዘሕድሰላ መዓልቲ ምዃና ተገሊጹ። ሃገር ኣብ ዝኽረሓበን ጸብጻብ 20 ሰነ መዓልቲ ሰማእታት ቀሪቡሎ። ስእላዊ መግለጺ ወግዓዊ ዝኽሪ 20 ሰነ መዓልቲ ሰማእታት ብደረጀ ሃገር ስእሊ ተኣዛዝ ኣብርሃ ኣኽሊሉ ዘርእስጊ ክብሮም ፀሃየ ኣብርሃም በየነ ዲዛይን ተኣዛዝ ኣብርሃ ኣብ ዓምዲ ሸባብ ነጃት ዑስማን ተራ መንእሰያት ኣብ ምንፅብራቕ ገጸ ባህሪ ኣብ ትሕቲ ዝብል ምስ ተወሳኢት መንእሰይ ጀሲራ ሓሰን ዝተኻየደ ርክብ ሰፊሩሎ። ኣብ ዓምዲ ፈንዋዓዳት ጸብጻብ ስእላዊ ኤግዚቢሽን ግፍዕታት ስርዓታት ኢትዮጵያ ቀሪቡሎ። ብተወሳኺ እሊ ምድር እትብል ግጥሚ ስውእ ሙሳ መሓመድ

ምድኣድም ወዲ መንደር ቀሪባ ኣላ። ዶክተር ሳልሕ ማሕሙድ መስዋእቲ ንስለ ህዝብን ሃገርን ዝብል ጽሑፍ ኣስፊሩሎ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳም እንትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ኣሰናዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ጋዜጠኛ ሃብቶም ተስፋ ሚካኤል ዘዳለዎ ሪፖርታጅ 20 ሰነ መዓልቲ ዝኽሪ ሰማታት ቀሪቡሎ። ኣብ ዓምሊ ስፖትላይት ጋዜጠኛ ባና ንጉሰ ኣብ ኤርትራ ዝርከብ ዕቑር ዓቕሚ ሕርሻዊ ልምዓት ዳሲሳላ። ኪዳነ ሽሞንዲ ኣብ ዓምዲ ካልቸራል ኤንድ ኣርትስ ረቂቕ ጥበብ ኤርትራውያን ደቂ ኣንስትዮ ሓሊፍዎ ዝስራሕ ባህላዊ መሶብ ዘላሊ ትሕዝቶ ኣቕሪቡሎ። ኣብ ዓምዲ ኦፒንየን ኣብ ሂወትካ እተውርሶ እንታይ እዩ ዝብል ዛዕባ ብኣጋጣሚ 20 ሰነ መዓልቲ ዝኽሪ ሓበን ሰፊሩሎ። መዓልቲ ናጽነት ዋጋ ናጽነትን መብፅዓን ብኪዳነ ማርያም ፈዳይ ዝተዳለወ ጽሑፍ ቀሪብሎ። ኣብ ዓምዲ ኪዩንኤ ጋዜጠኛ ሚካል ተኽሎም ንስነ ጥበባዊት ሓጃይት መንዳል ዘላለ ትሕዝቶ ኣስፊራላ። ሓጺር ዝኽሪ ህይወት ሓርበኛ ወይዘሮ ኣዳነሽ በርሀ። እልፊ ኣእላፍ ጀጋኑ ሓርበኛታት ካብ ዘፍረያ ኣዴታት ኤርትራ ሓንቲ ዝኾና ወይዘሮ ኣዳነሽ በርሀ ብ22 ሰነ 2026 ዓሪፈንስ ነቲ ኣብ እዋን ሓርነታዊ ቃልሲ ዘሕለፍኦ ከቢድ ህይወትን ከርሲ ማህፀነን ንሃገር ዝገበሮ ኣበርክቶን ብልዑል ክብሪ እናዘከርና ብሓበን ኣፋኒና የን። ወይዘሮ ኣዳነሽ ካብ ኣቦአን ኣቶ በርሀ ወልደ ሃዋርያትን ኣዲኤን ወይዘሮ መድህን ስእሉ ዓስቡን ኣብ 1929 ኣብ ኣስመራ ተወሊደን፣ ዕድመአን ንትምህርቲ ምስኣኸለ ኣብ ስኳላ ቪቶሪዮ ኣስመራ መባእታት ትምህርቲ ተማሂረን። በቲ ሽዑ ዝነበረ ባህሊ ሕብረተሰብ ከዓ ገና ጓል 9 ዓመት ህፃንን ከለዋ ምስ ኣቶ ኣፈወርቂ ኣብርሃም ቃል ኪዳን ኣሲረን። ክሳብ ግዜ ግርዝውና ኣብ ትሕቲ ክንክን ወለደን ድሕሪ ምፅናሕ ድማ ሓዳረን ወፅን ኣብ 15 ዓመት ዕድሜኤን በኽሪ ውላደን ተበኪረን። ፈራይት ሓርበኛታት ኣደይ ኣዳነሽ በርሀ ካብ ንእስነተን ኣዝየን መስተውዓሊት፣ ዓቃል፣ ፀዋር፣ ለዋህ ብዝኾነ ፀገም ዘይድሃላ ትስፉብትን ዕትብትን ኣደ ምንባረን ፈለጥተን ይመስክሩ። ቆልዑ እናዕበያ ንባዕለን ዝተፈላለየ ሙያታት ማለት ኣሰራርሓ መግቢ፣ ኢደ ጥበብ፣ ስፌትን ካልእን እናተማህራ ደቀን ብግቡእ ተማሂሮም ኣብ ዝብፃሕ ክበፅሑለን እናተመንያ ኣብነታውያን ውሉዳት ዘፍረያ ኣደ ድማ የን። ወይዘሮ ኣዳነሽ ኣብ ውሽጢ 42 ዓመታት 14 ውሉዳት ፈሬን 9 ካብ ደቀን ኣብ ቃልስን ናጽነት ዝፀንበራን 2 ካብኣቶም ስውኣት ዝወፈያን ኣደ ስሙያት ሓርበኛታት እየን። ሓደ ካብዞም ሓርበኛታት ተጋዳላይ ኢሳያስ ኣፈወርቂ እዩ። ኩልና ከም እንፈልጦ ካብዛ ሓርበኛዊት ስድራ ዝፈረየ ተጋዳላይ ኢሳያስ ኣፈወርቂ ገና ወዲ 20 ዓመት እንከሎ ናይ ዩኒቨርሲቲ ትምህርቱ ኣቋሪጹ ኣብ 1966 ናብ ሰውራ ተጸንቢሩ። ተጋዳላይ ኢሳያስ ኣብቲ ን30 ዓመታት ዝተኻየደ መሪር ፖለቲካውን ዕጥቃውን ቃልሲን ናጽነት ብብቑዕ ኣመራርሕኡ ነቲ ኣይከኣልን እዩ ዝተባህለ ገድሊ ንናጽነት መሪሑ ኤርትራ ልዑላዊት ሃገር ንኽትከውን ወሳኒ ግደ ዝተጻወተ፣ ድሕሪ ናጽነት እውን ንኹሉ ተጻብኦታት ዓበይቲ ሓይልታት ብምብዳህ ህዝቢ ኤርትራ ልዑላውነቱ ዓቂቡ ከቢሩን ተሓፊሩን ንኽነብር ብመሪሕነቱ ዘኽኣለ ካብ ከርሲ ማህፀን ኣደይ ኣዳነሽ ንህዝቢ ኤርትራ ዝተዓደለ ብሉፅ ህያብ እዩ። ኣደይ ኣዳነሽ ወላዲት ሓርበኛታት ኣውራ ድማ ወላዲት ስሙይ ተጋዳላይ ኢሳያስ ኣፈወርቂ ብምዃነን ኣብ እዋን ሓርነታዊ ቃልሲ ንህይወተን ህይወት በዓል ቤተንን ደቀንን ኣብ ስግኣት ዘወድቕ ብዙሕ ጸገማትን ኣጨነቐ እዋንን ኣሕሊፈን እየን። በቲ ዝነበረ ሃዋህ ኣብ ኣስመራ ክነብራ ስለ ዘይከኣላ ድማ ኣብ 1978 ኣብ እዋን እስትራቴጂያዊ ምዝላቕ ብሜዳ ኣቢለን ገለ ካብ ደቀን ደቂ ደቀንን ሒዘን ንስደት ናብ ኣሜሪካ ምርሐን። ኤርትራ ብቃልሲ ሓርበኛታት ደቀንን ኩሎም ጀጋኑ ኤርትራውያንን ናጽነት ምስ ተጎናጸፈት ድማ ናብ ሃገረን ተመሊሰን። ኣደይ ኣዳነሽ ነዊሕ ናይ ሓርበኛነት ታሪክ ዝነበሮም ክቡር በዓል ቤተን ነፍሲ ሄር ኣቶ ኣፈወርቂ ኣብርሃም ኣብ 1993 እኳ እንተተፈልይዎን ብደቀንን ደቂ ደቅቕንን ማሚቐን ጻማ ድኻመን ሕጉስ ህይወት ድሕሪ ምሕላፍ ዕድመ ጸጊበን

ዓመታት ኣብ ፅላት ሕርሻ ዝመፁ ምዕባለታት መበል ሳልሳይ ክፋል ቀሪባ ኣላ። ኣብ ዓምዲ ውሓታል ጥፍል ንስነ ስርዓት ምዕፃው መዋእለ ህፃናት መካነ ገነት ዝምልከት ትሕዝቶ ይፀንሓና። ኣብ ዓምዲ ኣልስርዋል ባሕርያ ኣብ ታሪክ ሕጊ ባሕሪ ዝመፁ ምዕባለታት ተዳሲሶም ይፀንሑና። ብጋዜጠኛ ሃዋ ስሌማን ኣብ እትዳሎ ዓምዲ ተቓሪር ዝተፈላለዩ ጥዕና ጥቀስ ትሕዝቶታት ሰፊሮም ኣለዉ። ኣብ ዓምዲ ኦፒንየን ኣምባሳደር ኤርትራ ኣብ ቀጠር ዓሊ ኢብራሂም ኣሕመድ ኢትዮጵያ ናብ ኩናት ክትኣቱ ዘገድዳ ደጋዊ ኩነት ከምዘየለ ባዕላ ብዝፈጠረቱ ዓዘቕቲ ትሰቐ ዘላ ሃገሩ ምዃና ዘመልክት ጽሑፍ ይፀንሐና። እዚ ጽሑፍን ነቲ ሰበስልጣን ኢትዮጵያ ሬድዋን ሑሴንን ጌታቸው ረዳን ንምድንጋር ዘገውሕዎ ወረታት ኣመልኪቱ ዝተጻሕፈ እዩ። ኣብ ዓምዲ ስፖትላይት ኣብ ዲያስፖራ ዝነበሩ ኤርትራውያን ምስ ሃገሮም ዘለዎም ፍሉይ ምትእሳር ዝገልጽ ትሕዝቶ ንረክብ። ኪዳነ ሽሞንዲ ኣብ ዘዳለዎ ዓምዲ ኪዩንኤ ምስ ኪኢላ ስነ መድሃኒት ኑሩ ዓብዱ ዘላለ ትሕዝቶ ይፀንሐና። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈጺሙሎ ሰላም።

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፀን ሒዝናልኩም ቅሪብናሉና ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ሻምፒዮን ቅድም ብሽክለታ ኤርትራ ትማሊ ሰንበት 28 ሰነ ጁኒየርን ዓበይትን ትሕቲ 23 ዓመትን ብዘካይድዎ ናይ ጽርግያ ውርድር ተዛዚሞም ኣባል ኢኒዮስ ግሪናይደርስ ሬሲንግ ኣካዳሚ ሚልካስ ማእከለ ሻምፒዮን ኤርትራ ብምዃን ተዓዊቱ
1: ብሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ተወዲቡ ክካየድ ዝቕነይ ሻምፒዮን ኤርትራ 2026 ሎም ሰንበት 28 ሰነ ኣብ ጎደናታት ከተማ ኣስመራ ብዝተኻይዱ ውድድራ ተዛዚሞ ፈለማ ፀወቶም ዘካየዱ ተቐዳድምቲ ጁኒየር እዮም ነይሮም ዝተመደብሎም ርሕቀት 122.4 ኪሎ ሜትር ኮይኑ ፀወታ ሰዓት 7:40 እዩ ጀሚሩ ኣብ ሓፀርቲ ኪሎ ሜትራት ሓያሎ መጥቃዕታት ድማ ክረአ ጀሚሩ ካልእ ኣብ ናይ ሎም ዓመት ዝተረኣየ ምዕባለ ቁፅሪ ተቐዳድምቲ ምስ ናይ ዝሓለፈ ዓመታትን ክነፃፀር ብዙሕ ዝነብሮ ክኸውን ኣብ ፅባቕቲ ውድድር እውን ተራኒርዎ እዩ ኣብ መወዳእታት ተቐዳድምቲ ብሓባር ናብ ቅፆታዊ ውድድር ብዝበፅሑ ሓያል ውድድር እዩ ተኻይዱ ተቐዳዳማይ ክለብ ደንደን ሚስ ምክልኻል ዮናታን ቴድሮስ ብቕፆታ ውድድር ንመወዳድርቱ ብምርታዕ ክዕወት እንከሎ ኣብ ሰዓት 42.1 ኪሎ ሜትር እናዘወረ ንውድድሩ ብ2 ሰዓታትን 54 ደቂቕን 16 ካይትን ክዛዝሙ ከሎ ካልኣይ ኢዮቤዴ ፍሬም ካብ ክለብ ደንደን ሚስ ምክልኻል ሳልሳይ ካብ ዊልያም ዘርኢት ካብ ኣስፔኮ ብምዃን ናብ ፖዲዮም ደይቦ ራብዓይ ንፍታሊም ቅዱስ ካብ ደንደን ሮሚዮ ግብፃዊ ካብ ደቡብ ሴም ኣፈወርቂ ካብ ኣስፔኮ ናታን ሃብታብ ካብ ኤሪጀል ዮቤል ተስፉ ካብ ኣሰር ዩኤል በሪሁ ካብ ሰንበል ከምኡ ድማ ሜሮኒሳ ካብ ገዛ ባንዳ ካብ ሓምሻይ ክሳብ 10 ዘሎ ደረጃታት ሒዞም ፈፂሞም ስዒቡ ዝቐረበ ውድድር ተዓዘብቲ ብልዑል ሃንቆታ ዝተፀበዮ ፆታ ናይ ደቂ ተባዕትዮ ተቐዳድምቲ ኤሊትን ትሕቲ 23 ዓመትን ዘካየድዎ ውድድር እዩ ነይሩ ዝተሰላዓሎም ርሕቀት 186.6 ኪሎ ሜትር ማለት 18 ዙርያ እዩ ነይሩ ሚኒስትር ህንፃ ኣቶ ኣብርሃስፋ ንተቐዳድምቲ መሪቑ ኣበጊሱ ፆታ ምስ ፈለመ ድሕሪ ሓንቲ ዙርያ ዓባይ ጉጅለ ብመጥቃዕቲ ክትናወፅእ ጀመረት ናይ ዝሓለፈ ዓመት ሻምፒዮን ኤርትራ ናሆም ዝረኣይ ካብ ክለብ ኡኪዮ ናይ 223 ሻምፒዮን ኤርትራ ዓወት ኣማን ናይ ውልቂ ተቐዳዳማይ ሳሙኤል ተወልደ ናይ ኣስፔኮ ሴምዓንደፅን ኑር ኣሕመድ ዓብደልዋሃብን ኤፍሬም ዘረጋብር ክልትዮም ካብ ደንደን ጉጅለ ብምቓም ፆታ ክቕልስዎ ጀሚሮም ምስ ዓባይ ጉጅለ ዝነበረ ፍልሊ ድማ ናብ 25 ካይታት ክዓሩ እንከሎ ዓባይ ጉጅለ ነቲ ዝተኸስተ ፍጻመ ብዙሕ ግዲ ከይሃበት ክትቅፅል ወሰነት ከም ውፅኢቱ ኸ እቲ ፍልሊ ናብ ኣስታት ሓደ ደቂቕ በፅሐ ፆታ ከምዚ ኢሉ ክቕፅል ዘይተቐበሉ ሄኖክ ሙሉ ብርሃን ዓባይ ጉጅለ መጥቃዕቲ ብምፍጻም ናብታ ኣተሃድን ዝነበረት ጉጅለ ንክሃድም ተበገሰ ናት ናይር ተስፋፅን ኣክሽን ካልኦት ዝርከቦም ድማ ኣሰሩ ብምስዓብ ንፍጥነት ናይታ ሃዳይነት ጉጅለ ከምዝዓቢ ገበሩ ሰሊጥዎም ከዓ ነታ ኣብ ቅድሚት ብምዃን እትቕል ዝነበረት ሃዳይነት ጉጅለ ዋሓጥዋ ሄኖክ ሙሉ ብርሃን ካብ ኤክስ ዲስ ኣስታና ናት ናይር ተስፋፅን ካብ ሙቪስታር ሚልክያስ

0: ማዕከለ ካብ ኢኒዮስ ግራኔደርስ ከምኡ ድማ ማእከል መሰልጠኒ ዩሲኣይ ዝስልጥን ዘሎ ኬቨን ተክለማርያም ዝመስረትዋ ግጅለ መጥቃዓት ምፍጻም ንቅድሚት ወፀት እናተበራሬቱ ድማ ኣብ ውሽጢ ሓፂር ርዕቀት ምስ ዓባይ ጉጅለ ዝነበረ ናይ ግዜ ፍልሊ እናዓበየ ኸደ ካብ ዓባይ ጉጅለ ዝጥቀስ ፈተነ ስለ ዘይተገብረ ድማ እቲ ናይ ግዜ ፍልሊ ብኣገራም ዝኾነ መልክዕ እናዓበየ ከደ ፆታ ብመንጎዞም 4 ተቐዳድነት ምዃኑ ድማ ረጉፅ ኮነ ንዝበዝሐ ክፋል ናይዚ ፆታ ድማ እዛ ክላሲት ጉጅለ ኣብ ቅድሚት ብምዃን ምስታ እቲ ስዕባ ዝነበረት ዓባይ ጉጅለ ዝነበራ ናይ ግዜ ፍልሊ ክሳዕ 3:25 ካይትን ክዓቢ ከሎ ፆታ ንክዛዘማሳት 4 ኪሎ ሜትር ምስ ተረፎ መራሒት ጉጅለ ኣብ እግሪ ፎርቶ ብዝወሰደታ መጥቃዕቲ ንኬቨን ተክለማርያም ግዳይ ብምግባር ተዓዝረት ነዛ ፍጻመ ዝተዓዘበ ሚልኪያስ ማእክል ኣብ ከባቢ ቤት ትምህርቲ ባርካ ናይ ቤኖ መጥቃዕቲ ብምግባር ንቅድሚት ወፀ ሄኖክን ናትናኤልን ግን ኣብ ምጥምማት ብምእታዎም ነዚ ተቀዳድማይ ክሰድዎ ዝመረፁ ክመስሉ ዝኾነ መጥቃዕቲ ክገብሩ ኣይተራዩን ድሕሪ ሓንቲ ዙርያ ማለት ፆታ ነክዛዘም 3 ዙርያታት ምስ ተረፎ ሄኖክ ሙሉ ብርሃን ኣብ እግሪ ፎርቶ ንናትናኤል ስካቶ ገይሩ ክቆርፆ ብዝፈተነ ናትናኤል ኣይሓድገካን ብምባል ካብ ረቱ ምፍላይ ኣበየ እዚ ምጥማት እዚ ነቲ ኣብ ቅድሚት ዝነበረ ሚልኪያስ ማእከለ ዝያዳ ኣርባሕ ኮይኑ ብምቕራቡ ንዝነበሩ ናይ ግዜ መክሰብ እናዕበየ ብምኻድ ናብ ሓደ ደቂቕ ዝኾነ ናይ ግዜ ፍልያ ንፂፉ መንገዱ ይቕፅል እቲ ስዕቦ ዝነበረት ጉጅለ ንበይኑ መስመር ሕንፃስ ክረግፅ ብምግዳፋ ተታሒዛ ኣስቀጠት ሚልኪያስ ናይ ግዜ መክሰቡ ናብ ልዕሊ 2 ደቕ ብምግፍዑ ኣረጋጊፁ ናብ ጎደና ሓርነት ዝተቐልቀለ ኣብ መወዳእታ ንውድድሩ ኣብ ሰዓት 42.9 ኪሎ ሜትር እናዘወረ ብ4 ሰዓታትን 16 ደቓይቕን 29 ካይታትን ቀዳማይ ኮይኑ ንውድድሩ ብምዛም ሻምፒዮን ኤርትራ 2026 ኮነ ድሕሪ 2 ደቕን 33 ካይታትን ኣመዛዚ መስመር ዝበፅሑ ተቐዳድምቲ ሄኖክን ናትናኤልን ሄኖክ ካልኣይ ደረጃ ክሕዝን ከሎ ናትናኤል ድማ ሳሳይ ደረጃ ብምርካብ ናብ ፖድዮም ደይቦ ድሕሪ 4 ካሊታት ናመዛዘ መስመር ዝበፅሐት ዓባይ ጉጅለ ኣብ ዝገበረቶ ሓያል ቅፅታ ውድድር ናይ ደንደን ኑፍታሌም ኤፍሬም ብምርታዕ 4 ደረጃ ክሕዝን ከሎ ወዲ ክለቡ ናታን ተስፋኣሎም 5 ደረጃ ረኺቡ ናውድ በርክት ካብ ሰንበል ያፌት ሙልጌታ ካብ መሰልጠን ማእከል ዩሲኣይ ናትናኤል ብርሃነ ካብ ኢስታንቡል ቲም ኦሎምፒካዊ መርሃዊ ቅዱስ ካብ ቦርጎስ ከምኡ ድማ ዮሴፍ ኣለን ካብ ኣስፔኮ ካብ ሻርሸክ 10 ዘሎ ደረጃታት ብምሓዝ ንውድድሮም ፈፂሞም በዚ መሰረት ሚልኪያስ ማእከለ ሻምፒዮን ኤርትራ 2026 ብምዃን ተሸላሚ ወርቂ መዳልያን 10,000 ኣፍራን ክኸውን ከሎ ንዓመት ሙሉእ ወዲዋ ዝወዳደር ብባንዴራ ኤርትራ ዝወቀበት ማልያ ድማ ክሽለም ሄኖክ ሙሉ ብርሃን ካብ ኤክስዲኤስ ኣስታና ተሸላሚ ብሩ መዳልያን 6,000 ኣፍራን ሳልሳይ ናትናኤል ተስፋፅን ካብ ክለብ ሞቪስታር ድማ ተሸላሚ ናሓስ መዳልያን 4,000 ኣፍራን ኮይኑ ሚልኪያስ ማእከለ በዚ ትማሊ ዘመዝገቡ ዓወት ብናይ ትሕቲ 23 ዓመት እውን ሻምፒዮን ብምዃን ድርብ ዓወት ከመዝግብ ከሎ ወርቂ መዳልያን 6,000 ኣፍራን ከምኡ ድማ ዓመት ሙሉእ ወዲዋ ዝወዳደር ብባንዴራ ኤርትራ ዝወቀበት ማልያ ተሸሊሞ ናይ ደንደን ኑፍታሌም ኤፍሬም ተሸላሚ ብሩ መዳልያን 4,000 ኣፍራን ናይ ደንደን ናታን ተስፋኣሎም ካ ተሸላሚ ናሓስ መዳልያን 3,000 ኣፍራን ኮይኑ ኣብ ናይ ጁኒዮር ተቀዳድምቲ ዮናታን ቴድሮስ ካብ ክለም ደንደን ዕወት ብምዃኑ ተሸላሚ ወርቂ መዳልያን 6,000 ኣፍራን ከምኡ ድማ ንዓመት ሙሉእ ኣብ ዝባኑ ወዲዋ ዝወዳደር ብባንዴራ ኤርትራ ዝወቀበት ማልያ ክሽለም ከሎ ካልኣይ ኢዮቤድ ኤፍሬም ካብ ክለብ ደንደን ተሸላሚ ብሩ መዳልያን 4,000 ኣፍራን ሳልሳይ ካ ዊልያም ዘሪት ካብ ኣስፔኮ ተሸላሚ ናሓስ መዳልያን 3,000 ኣፍራን ኮይኖም ዑታት ተቐዳድምቲ ዝተዳለሎም ሽልማት ካብ ኢድ ዝተፈላለዩ ናይ ክብሪ ዕዱማት ተዓዲሎም
1: ሊግ ዞባ ማእከል ትማሊ ሰንበት ብ2 ግጥማት ቀፂሉ ተኻይዱ
0: ግጥማት ሊግ ዞባ ማእከል ትማሊ ሰንበት 28 ሰነ መበል 14 ፀወቱ ኣብ ዘካየደሉ ቀይሕ ባሕሪ ምሳስ መራቢራ ባዶ ባዶ ደንደን ምሳ ደሊስ ድማ ሓደ ብሓደ ብምፍላይን ብማዕረ ማለት 30 ነጥቢ ይቕፅል ኣሎም ፈለማ ቀይሕ ባሕሪ ምሳስ መራቢራ ኣገጢማ እዚ ግጥም ዓብ ግም ዝተዋህቦ እዩ ነይሩ ኣብ ቀዳማይ ዙር ወላኳ ስመራቢራ ብቀይሕ ባሕሪ 4 ባዶ ተሳዒራት እምበር ትማሊ ግን ኢዳ ክትህባይ ከኣለትን ቀይሕ ባሕሪ ውዳኣት ኩዓሳሱ ሒዛ ናብ ኣስመራ ቢራ እኳ ተተፀግዐት መስመር ምክልኻል ቢራ ክትጥሕሶ ኣይከኣለትን ድሕሪ ዕረፍቲ ተፃወታይ ቀይሕ ባሕሪ ኣበይ ረዘነ ውድእ እቲ ኩዕሶን ተኸላኸልቲ ኣንጻር ጋንቱ ሓሊፉ እንተነበረ ልዳት ተጎዝጌዛ ወፅያ ኣስመራ ቢራ እውን ሓሊፎም ኩዕሶ ሒዞም ብምውፃእን ቀይሕ ባሕሪ ይፍትና እኳ እንተነበሩ እቲ ፀወታ ግን ብዘይሸቶ እዩ ባዶ ባዶ ተዛዚሙ ብሉፅ ተፃወታይ ዘግጥም ድማ ኣከፋፋል ቀይሕ ባሕሪ ዓብለሎም ተኽለዝግ ተባሂሉ ቀፂለና ሜዳ ዝወረዳ ኣዱሊስን ደንደን እየ ነይረን ኣብ ቀዳማይ ዙር ደንደን ኣዱሊስ ሓደ ባዶ ተዓዊታት ላ መንባራ ይዝከር ፀወታ ምስ ፈለመ ድማ ኣዱሊስ 2 ውዳኣት ኩዓሳሱ መሪሕነት ከትሕዛ ዝኽእላ ድሕሪ ምብኻና ደንደን ኩዕሶ ሒዛ ናብ ኣዱሊስ ብምፅጋዕ ኣብ ሻሻይ ደ ብመገዲስ እየ መብራቱ ብዝረኸብታ ሸቶ ሓደ ባዶ ክትመርሕ ጀሚራ ኣዱሊስ ፍፁም ቅላዕ እኳ ረኺባ ተነበረት ሓላውልዳ ደንደን ንደገ ተፊኡ ፅዋ ብዘን ክለባት ድማ ንዕረፍቲ ብመሪሕነት ክለብ ደንደን ሓደ ብባዶ ተፈላለየ ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ኣዱሊስ ቀይራ ዘእትወቶም 3 ተፃወቲ ንፀወታ ነዳዲ ክውስኽሉ ተራዮም ምዱብ 9 ደቂቕ ተዛዚሙ ኣብ ተወሰኽቲ 6 ደቓይቕ ኣዱሊስ ፀዓርታት ኣካየደት ፀወታ

0: ትእዛዘ ምስ ቀረበ ተጻዋታይ ኣዱሊ ሳምሶም ተኸስተ ብቐይሕ ካርድ ተሰጊጉ። ብናይ ደንደን ተጻዋታይ ዝተገብረ ጌጋ ኣዱሊስ ነጻ ቅልዓ መቕጻዕቲ ብምርካብ ሄርሞን ስቴፋኖስ ተቐቢሉ ናብ ሸቶ ብምቕያር እቲ ጾታ ብናይ ሓባር ውፅኢት ሓደ ብሓደ ክዛዘም ገበረ። ብሉፅ ተጻዋታይ ኣከፋፋሊ ኣዱሊስ ሪያን ስዑዲ ተባሂሉ ቀይሕ ባሕርን ደንደንን ብ30 ነጥቢ ብማዕረ ኣብ ቅድሚት ዘለዋ ክኾና ኣዱሊስ 27 ነጥቢ ሳልሴይቲ፣ ኣልታሕሪር ብ24 ነጥቢ ራብዒቲ፣ ኣስመራ ቢራ ብ16 ነጥቢ ሓምሸይቲ፣ ሰገን ብ14 ነጥቢ ሻርሸይቲ፣ ዘራእትን ጥሪትን ብ14 ነጥቢ ሻውዒቲ፣ ሰንበል ብ13 ነጥቢ ሻምነይቲ፣ ማይ ተመናይ ብ5 ነጥቢ ኣብ ታሽዓይ ደረጃ ይርከባ። ሊግ ዞባ ማእከል ንክዛዘም ከክልተ ግጥማት ይተርፈሎም። እዚ ከምዚ ኢሉ ከሎ ሊግ ደቂ ኣንስትዮ ዞባ ማእከል ዝሓለፈ ቅዳም 27 ሰነ ተኻይዱ ነይሩ። ዝተረኽበ ውፅኢቱ ድማ ስዕብ ይመስል። ጎዳይፍ ንዕዳጋ ሓሙስ 5-1 ደንደን ንሰገን 2 ባሮ፣ ኢንሹራንስ ንገጀረት 6 ባሮ ዝኾነ ውፅኢት ተዓዊተን ኣለን።
1: ብምኽንያት መዓልቲ ሰማእታት ፌደሬሽን ኩዕሶ መርበብ ዞባ ማእከል ክካየድ ዝቐነየ ውርድራት ኩዕሶ መርበብ ተዛዚሙ።
2: ብፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ብምኽንያት መዓልቲ ሰማእታት ክካየድ ዝቐነየ ውርድር ኩዕሶ መርበብ ክለባት ሳልሳይ ዲቪዥን ብቐዳምን ሰንበትን ብዝተኻየዱ ውርድራት መጋረጁ ዓፂዩ። ብቐዳም ደቂ ኣንስትዮ ክለባት ደንበስ ሰንበል ኣንጻር ኣዱሊስን ውርድራትን ኣካይደን። እዚ ግጥም ድማ ብዓወት ጋንታ ኣዱሊስ 2 ባሮ ተዛዚሙ። ደቂ ተባዕትዮ ጋንታታት ዕዳጋ ሓሙስን ድያእን ኣብ ዝተረኸባሉ ዕዳጋ ሓሙስ ኣብ ልዕልታ ኣብ ዝውርድር ሰሓቢ ምንቅስቓስ ከተረይ ዝጸንሐ ድያ ብጸቢብ ውፅኢት 2-1 ተዓዊታ። እዚ ናይ ውዲካ ምሕላፍ ውርድር ብሰንበት ኣብ ሰዓታ ድሕሪ ቀትሪ ናይ መዛዘሚ ጸወታ ኣብ ዘካየለሉ ንደንበስ ሰንበል ስዒራ ንፍጻመ ዝበጽሐት ኣዱሊስ ምስ ምምሕዳር ዕዳጋ ሓሙስ ተረኺባ። ብወገን ክልቲአን ክለባት ናይ ሰዓርነት መንፈስ ዝዓሰሎ ሚዛናዊ ጸወታ ይተንጸባሪቑ። ኣዱሊስ ንቐዳመይቲ ሰት 25 ብ21 ክስዕራን ከላ ዕዳጋ ሓሙስ ኣብ ካልኦትን ሳልሰይትን ሰት ንጸወታ ክትቋጸሮ ኽኢላ። ከም ውፅኢቱ ድማ ኣከታትላ 25 ብ18 ከምኡውን 18 ብ8 ብምስዓር ብድምር ውፅኢት 3-1 ተዓዊታ ዕውቲ ዋንጫ ሰማእታት ኮይና። ዝዓበ ጸወታ ክለባ ደቂ ተባዕትዮ ዕዳጋ ሓሙስ ኣንጻር ዋርሳይ ዘካየዶ ግጥም እዩ። ተጻወቲ ዕዳጋ ሓሙስ ብቕዓቶም ክቢሉ ኣብ ዝቐረበሉ ጸወታ ኣከታትላ 25 ብ10 25 ብ20 ብምስዓር ነቲ ብደቂ ኣንስትዮ ዝረኸበቶ ክብሪ ዓወት መሊሳ ድርዒ ወሲኻ ዋንጫ ከተልዕል በቂዓ። ድሕሪቲ ውርድር ዕውታት ጋንታታት ዝተዳለወለን ናይ ዋንጫን ታርጌታን ሽልማት ካብ ዕዱማት ሓለፍትን ኣባላት ፌደሬሽንን ተቐቢለን።
1: ንኣባላት ሓይልታት ምክልኻል ኤርትራ ስልጠና ዳንነት ኩዕሶ ሰኪዐት ተዋሂቡ።
2: መኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ምስ ሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ብምትሕባር ንምብቕታ ድያኑ ኩዕሶ ሰኪዐት ስልጠና ሂቦም። ኣብዚ ን10 መዓልትታት ዝተዋሃበ ስልጠና ካብ ሓይልታት ምክልኻል ኤርትራ ዝተዋፅኡ 10 ደቂ ኣንስትዮ ዝርከብዎም 26 ሰልጠንቲ ተሳቲፎም። እቲ ስልጠና ብኽልሲ ሓሳብን ግብርን ከምኡውን ተንቀሳቐስ ስእሊ ተሰኒዩ ነይሩ። ነዚ ስልጠና ዝሃቡ ኣብ ሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ዋና ፀሓፊ ኢንስትራክተር ዮናስ ነጋሽን ኢንተርናሽናል ዳኛ ኩዕሶ ሰኪዐት ኣቶ ሙሴ ሚካኤልን ተዋሂቦም። ኣብ መምረቕታ ስነ ስርዓት ሓላፊ ንኡስ ጨንፈር ምምዕባል ዓቕሚ ሰብ መኮንን ሓበሬታን ጎስጓስን ኣቶ መሓሪ ኢሳ ኣብ ዘስምዑ ቓል ንተመረቕቲ እንቋ ሓጐሶኩም ድሕሪ ምባል ከም ወትሩ ዝወሰድኩምዎ ስልጠና ኣብ ተግባር ብምውዓል ንዝጸንሐ ዋሕደ ድያኑ ኩዕሶ ሰኪዐት ምልኣተ ክትፈጥሩሉ እናተላበኹ ንሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ምስ መምህራን ብስ መኮንን ሓበሬታን ጎስጓስን ሚኒስትር ምክልኻል ኣመስጊኑ። ወኪል ተመረቕቲ ኣቶ ዳዊት ሽሻይ ኣብ ዝስምዑ ቓል ኣብ ዝቐነየ ስልጠና ንዝወሃቦም መምህራን ኣካየትን ብዘርኣይዎ ልዑል ኣበርክቶን ተወፋይነትን ብስም ተመረቕቲ እናመስገንኩ ንዝተዋህበ ስልጠና ኣብ ተግባር ከነውዕሎ ኢና ብምባል ቃላት እዮም። ኣብ መወዳእታ ሰልጠንቲ ስራለወሎም ሰርቲፊኬት ካብ ኢድ ግዜያዊ ሓላፊ መኮንን ሓበሬታን ጎስጓስን ሚኒስትር ምክልኻል ሜጀር ፍሳሄ ተኽላይ ቀይ ሽብርን ሓላፊ ጨንፈር ስፖርት መኮንን ሓበሬታን ጎስጓስን ሚኒስትር ምክልኻል ሜጀር ተስፋዝጊ ሃብታይን ተቐቢሎም።
1: ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ኣብ መዲና መንእሰያ ሳዋ ን30 ህፃናት ን10 መዓልትታት ዝቐጸለ ስልጠና ባይታ ቴኒስ ወዲቡ።
2: ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ከም ኣካል ናይቲ ኣብ መላእ ሃገር ዘካይዶ ስልጠናታት ኣብ ሳዋ ካብ 23 ሰነ ክሳብ 1 ሓምለ ን10 መዓልታ ዝጸንሐ ን15 ደቂ ተባዕትዮን 15 ደቂ ኣንስትዮን ብጠቕላላ ን30 ህፃናት ስልጠና ሂቡ። እቶም ነቲ ስልጠና ዝህቡ ዘሎ ክኢላታት ናይቲ ዓውዲ ኣብ ሃገራዊ ፌደሬሽን ባይታ ቴኒስ ኣቶ ጎይቶም ሓድጉን መንእሰይ ሚካኤል ዳዊትን ኮይኖም ኣቶ ጎይቶም ሓድጉ ኣብ ዝሃበሮ ኢቶ ሃገራዊ ፌደሬሽን ባይታ ቴኒስ ጭርሑኡ ቴኒስ ንኩሉ ኣብ ኩሉ ከም ዝብል ብምግላጽ ኣብ ዝሓለፈ ሰሚስተራዊ ዕረፍቲ ተምሃሮ ዋርሳ ይከኣሎ መጺኦም ነቶም ኣብ ኣስመራ ኣብቲ ዓውዲ ዝነጥፉ ዝነበሩ ተምሃሮ ኣወዳዲሮም ትሕተ ቅርጺ ባይታ ቴኒስ ብዝግባእ ተዓዚቦም ከም ዝተመልሱ ኣብሪሁም። እዚ ሕጂ ዝውሃብ ዘሎ ስልጠና ዕላሙ ምስልጣን

0: ፌደሬሽን ባይታ ቴኒስ ዝካየድ ዘሎ ኣብ ሰባ ብተመሳሳሊ ብሰፍሐ ንምትእትታው ይስራሕ ከም ዘሎ ብምሕባር ንልዑል ተቐባልነት ናይቶም ስልጥኑ ዘለዉ ህፃናት ብምንኣድ ድማ ናይቲ ባይታ ዝፈጥረ ማእከል ስልጠና ኣመስጊኑ። ሓላፊ ስፖርት ማእከል ስልጠና ሃገራዊ ኣገልግሎት ሳዋ ኣቶ ብርሃነ ፀጋይ ብወገኑ ሃገራዊ ፌደሬሽን ባይታ ቴኒስ ማዕረናይተን ካልኦት ዞባታት ዕድል ብምፍጣሩ ብምስጋን እዞም ስልጥኑ ዘለዉ ህፃናት ንመጻኢ ስሞምን ስም ሃገሮምን ዘፀውዑ ብቑዓት ሞያውያን ከም ዝኾኑ ዘለዎ ጽኑዕ እምነት ገሊጹ።
1: ኣብ ከተማ ዓዲ ቀይሕ ግጥማት ኩዕሶ እግሪ ተኸይዶም።
0: ኣብ ከተማ ዓዲ ቀይሕ ውድድር ኩዕሶ እግሪ ካልኣይ ዙርያ ናይ መዛዘሚ ፀወታ ኣብ ከተማ ዓዲ ቀይሕ ኣብ ዝገብሮ ፀወታ ብ26 ሰነ ኣብ መንጎ ንኡዞባ ዓዲ ቀይሕን ንኡዞባ ድባርዋን ኣብ ዘካየዶ ፀወታ ብካፒቴን ኪዳነ ፍትዊ ኣዛዚ ፖሊስ ንኡዞባ ዓዲ ቀይሕን ፌደሬሽን ኩዕሶ እግሪ ንኡዞባ ዓዲ ቀይሕን ብናይ ኢድ ሰላምታ ተኸፊቱ። ኣብቲ ዝነበረ ፀወታ ቅድሚ ዕረፍቲ ክልተ ንኡሳን ዞባታት ፅቡቅ ፀወታ ኳንተር ኣያ ብዘይሸቶ ባዶ ባዶ ንዕረፍቲ ኣትየን። ንዕረፍቲ ግን ህልኽ ዝተሓወሶ ፀወታ ብምንባሩ ኣብ መበል 53 ደቂ ቁፅር 17 ተፃወታይ ንኡዞባ ድባርዋ ብዘመዝገባ ሸቶ ተፃወቲ ድባርዋ ሞራል ብምርካብ ቀፂሎም ድሕሪ 3 ደቂቕ እውን ኣብ መበል 57 ደቂ ተፃወታይ ድባርዋ ሮቤል ብርሃነም ንጋንቱ ካልእ ሸቶ ኣመዝጊቡ። በዚ መሰረት ንኡዞባ ድባርዋ ንኡዞባ ዓዲ ቀይሕ ክልተ ባሮ ስዒራ ናብ ቦታ ተመሊሳ። ኣብዚ ግጥም ተፃዋታይ ድባርዋ መርሃዊ ሃብተ ብሉፅ ተፃዋታይ ናይዚ ግጥም ተፀዊዑ።
1: ኣብ ንኡዞባ ድገ ብምክንያት 20 ሰነ መዓልቲ ሰማዕታት ዝተፈላለዩ ስፖርታዊ ውድድራት ተኻይዶም።
0: ኣብ ንኡዞባ ድገ ብምክንያት 20 ሰነ መዓልቲ ሰማዕታት ዝተፈላለዩ ስፖርታዊ ውድድራት ማለት ውድድራት ኩዕሶ እግሪ፣ ዝላ ታሕቲ፣ ዝላ ላዕለትን ኣትለቲክስን ኩዕሶ መርበብን ዘጠቃለለ ስፖርታዊ ውድድራት ተኻይዱ። ኣብ መንጎ ክለባት ኩዕሶ እግሪ ብዘካየዶ ግጥማት ብድምር ውፅኢት ቀዳሚቲ ጋንታ ሓሻ ኪቶ ክትከውንን ከላ ጋንታታት ዓዲ ኢብራሂም፣ ጋንታ ተኽረሪትን ካልኣይትን ሳልሳይትን ደረጃ ብምሓዝ ውድድሮም ክዛዝሙ ኽኢሎም። ጋንታታት ኩዕሶ መርበብ ድማ ኣብ ዘካየድዎ ተመሳሳሊ ውድድራት ብውህሉል ነጥቢ ቀዳሚቲ ጋንታ ተኽረሪት፣ ካልእቲ ጋንታ ዓዲ ኢብራሂም፣ ሳሴት ድማ ጋንታ ሓሻኪቶ ብምዃን ውድድራትን ፈጺመን። ተዋድር ትዝላ ታሕቲ ኣብ ዘካይድዎ ውድድር እድሪስ ሓሰን ካብ ሓሻኪቶ ቀዳማይ ክኸውን እንከሎ መሓመድ ሳልሕ ካብ ተኽረሪት ካልኣይ፣ ዓሊ ሳልሕ ካብ ሓሻኪቶ ሳልሳይ ዕውታት ናይቲ ውድድር ክኾኑ እንከለዉ ኣብ ናይ ዝላ ልዕለት ድማ ሙስጠፋ ዓሊ ካብ ሓሻኪቶ፣ ዓሊ ኖራይን መሓመድ ሳልሕን ክልቲኦም ተዋድርቲ ካብ ተኽረሪት ካልኣይን ሳልሳይን ደረጃ ብምሓዝ ውድድሮም ዛዚሞም። ተቃደምቲ ኣትለቲክስ ኣብ ናይ 100 ሜትሮ ኣብ ዘካየድዎ ውድድር ሳልሕ ከራር ካብ ተኽረሪት ቀዳማይ ክኸውን እንከሎ መሓመድ ኣደም ካብ ሓሻኪቶ ካልኣይ፣ ሳልሕ ዑስማን ካብ ተኽረሪት ሳልሳይ ዕውታት ክኾኑ እንከለዉ ኣብ ናይ 200 ሜትሮ ድማ መሓመድ ሳልሕ ካብ ተኽረሪት፣ ዓብደላ ሙሐመድ ካብ ሓሻኪቶን ሚካኤል ከዋኒ ካብ ዓዲ ኢብራሂም ሰለስቲኦም ተቃደምቲ ካብ ቀዳማይ ክሳብ ሳልሳይ ደረጃ ብምሓዝ ውድድሮም ፈጺሞም። ተቃደምቲ 400 ሜትሮ ኣብ ዘካየድዎ ውድድር ዑስማን ኣሕመድ ካብ ዓዲ ኢብራሂም ቀዳማይ ክኸውን እንከሎ ዑስማን ኣደም ካብ ሓሻኪቶን፣ ሞንተሲር ሳልሕ ካብ ተኽረሪትን ካልኣይን ሳልሳይን ደረጃ ክሕዙ እንከለዉ ኣብ ናይ 800 ሜትሮ ዑስማን ኣሕመድን ኢብራሂም መሓመድን ክልቲኦም ተቃደምቲ ካብ ዓዲ ኢብራሂም ቀዳማይን ካልኣይን ደረጃ ክሕዙ እንከለዉ እድሪስ ሓሰን ካብ ሓሻኪቶ ሳልሳይ ብምዃን ውድድሮም ፈጺሞም።
2: ኣብ ከተማ ቅዶት ክስራሕ ዝፀንሐ ሓደስቲ ሜዳታት ኩዕሶ ሰኪዕቲ ናይ ውሽጢ ገዛን ተመሪቑ። ኣብ ከተማ ቅዶት ብምትሕባር ምምሕዳር ንኡዞባን ጉዱሳ ስፖርተኛታትን ንኡዞባ ቅዶት ክስራሕ ዝፀንሐ ሓድሽ ሜዳ ኩዕሶ ሰኪዕት ናይ ውሽጢ ገዛ ፀወታታት ዝካየደሉ ሜዳ ማለት ኢንዶር ጌምስ ብ23 ሰነ እዩ ተመሪቑ። ኣሰልጣንን ሃገራዊ ዳኛ ኩዕሶ ሰኪዕት ንኡዞባ ቅዶት መንእሰይ ኣማኑኤል መስፍን ኣብ ዝሃቦ ሓበሬታ እቲ ንሜዳ ኩዕሶ ሰኪዕት ናይ ውሽጢ ገዛ ፀወታታት ንምክያድ ምችእቲ ኮይና ዝተረኸበት ኣዳራሽ ኣቐዲማ ድሕር ናጽነት ከም ተሃንፀት ብምሕባር ኣገዳስነት ሜዳ ኣብ ዞባ ጋሽ ባርካ ብሓፈሻ ኣብ ንዞባ ቅዶ ድማ ብፍላይ ንጸንሐ ሽግር ውድድራት ዝካየድሉ ሜዳ ብምፍታሕ ብሃገር ዞባን ንኡዞባን ዝተሰርዑ ውድድራት ንምክያድ ልዑል ኣስተዋጽኦ ከም ትገብር ገሊጾ። ኮሚሽነር ስፖርት ንኡዞባ ቅዶት መምህር ዓብዱልቃድር ዑስማን ቦጎኑ ሜዳ ኩዕሶ ስክዒት ኣብቲ ንኡዞባ ብዘይግቡእ ጽገና ካብ ነዊሕ ግዜ ኣትሒዞም ውድድራት የካይዱላ ምንባሮም ባይታዊ መንደቓ ብምፍራስ ንውድዳት ኩዕሶ ስክዒት ዘይምችእቲ ሓደገኛን ብምንባራ ምስ ምምሕዳር ንኡዞባ ጉዱሳት ዜጋታትን ስፖርተኛታት ናይቲ ንኡዞባን ብምርዳ ጉልበቶምን ገንዘቦምን ኣዋሂዶም ብዞባን ሃገራውን ውድዳት ኩዕሶ ስክዒት ናይ ውሽጢ ገዛ ፀወታታት እተገልግል ሜዳ ከም ዝሃነፁ ሓቢሮም። ኣመሓዳሪ ንኡዞባ ቅዶታቶ ኢሳቅ ጥዑም ቢግድዩ እታ ኣብ ከተማ ቅዶት ዝተሃንፀት ሜዳ ኩዕሶ ሰኪዕትን ኢንዶር ጌምን ብሃገር ደረጃ ካልእቲ ብዞባ ደረጃ ቀዳሚቲ ምዃና ብምሕባር ምንስያ ስፖርተኛታት ኣካላውን ኣእምራውን ብቕዓቶም ብምሕያል ካብ ዞባ ሓሊፉ

0: ብሃገር ደረጃ ንዝካየዱ ውድድራት ዕዉታትን ተወዳድርትን ንክኾኑ ከምኡ እውን ቀጻልነት ናይዚ ሜዳ ንምርጋጽ ፌደሬሽን ኩዕሶ ስክዕት ንዞባ ቅሎት ኣብ ምክታሉ ንምዕቃቡን ከይተሓለለ ክስራሕ ተሓሳሲቦም ኣብቲ ናይ መምረቕታት ስነስርዓት ንምምዕራግ ፌደሬሽን ኩዕሶ ስክዕት ዞባ ጋሽባርካ ኣብ መንጎ ጋንታታት ናይ ንኡዞባታት ጎልጅ ተሰነይ ሃይኮታ ባሮንቶና ቁርደትን ብናይ ክልትዩ ፆታ ንሓሙሽተ መዓልታት ዝቕፅል ውድድራት ሰሪዖም ኣብ ፈለማዓ ዕለት ኣብ መንጎ ጋንታታት ጎልጅ ናቁርደትን ናይ ደቂ ተባዕትዮ ዝተካየደ ውድድር ኣቁርደት 78/16 ክትዕወትን ከላ መንጎ ጋንታታት ሃይኮታን ተሰነይ ዝተካየደ ተመሳሳሊ ውድድር ተሰነይ 62/31 ዝኾነ ውፅኢት ተዓዊታ ኣብ ናይ ደቂ ኣንስትዮም ስንዕዘብ ኣብ መንጎ ጋንታታት ኣቁርደትን ሃይኮታን ኣብ ዝተካየደ ውድድር ጋንታ ቁርደት 26/22 ዝኾነ ውፅኢት ክትዕወትን ከላ ኣብ መንጎ ጋንታታት ጎልጅን ባሮንቱን ዝተካየደ ውድድር ባሮንቱ 57/20 ዝኾነ ውፅኢት ረቲዓ
1: ፌደሬሽን ኩዕሶ እግሪ ንኡዞባ ጊንዳዕ ምስ ፌደሬሽን ኩዕሶ እግሪ ዞባ ብምውሃድ ናይ ኣሰልጠንትን ዳንነትን ስልጠና ኣብ ከተማ ጊንዳዕ ወዲቡ ፌደሬሽን ኩዕሶ እግሪ ንኡዞባ ጊንዳዕ ምስ ፌደሬሽን ኩዕሶ እግሪ ዞባ ብምውሃድ ናይ ኣሰልጠንትን ዳንነትን ስልጠና ኣብ ከተማ ጊንዳዕ ወዲቡ ኣብቲ ካብ 22 ክሳብ 26 ሰነ ብምኩራት ክኢላታት ዝውሃብ ዘሎ ብክልሲ ሓሳብን ግብርን ዝተሰነየ ስልጠና ኣብ ዳንነት 16 ደቂ ኣንስትዮ ዝርከብዎም 33 ድያኑ ክሳተፉ እንከለዉ 4 ደቂ ኣንስትዮ ዝርከብዎም 43 ድማ ኣሰልጠንቲ ብምዃን ኣብ ፌደሬሽን ኩዕሶ እግሪ ዞባ ሰሜናዊ ቀይሕ ባሕሪ ሓላፊ ቴክኒክ ኣቶ ተስፋኣለም እምባዩ ኣነፂሩ ኣቶ ተስፋኣለም ቀጺሉ ሰልጠንቲ ኣብቲ ብክልሲ ሓሳብን ግብርን ዝተዋሃቦም ትምህርቲ ንዝረኣይዎ ዝምስገን ጠባይ ብምምስጋን ኣብ ስርሖም ዓወትን ኣሳልጦን ተመንዩ ካብቶም ኣብ ስልጠና ዝሳተፉ ዘለዉ ኣሰልጣኒ ክለብ ቀይሕ ባሕሪ መሓመድ ዑመር መሓመድን ኣሰልጣኒት ዩስራ ጥሉልን ኣብ ዝሃቦ ርእቶም እቲ ንኣስታት ሓደ ሰሙን ኣብ ክልተ ሽፍቲ ዝቐሰምዎ ስልጠና ነቲ ብሓድሽ ተበግሶ ርኢ ለውጢ ኣመዝጊቡ ዘሎ ትንሳኤ ስፖርት ንኡዞባ ጊንዳ ንዝሓሸ ውፅኢት ሓጋዚ ምዃኑ ከም ዝተገንዘቡ ብምግላጽ ኣብ ርእሲ እቲ ጸንሖም ኣሚር ስፖርት ተወሳኺ ዘስፍሕ ፍልጠቶምን ብቕዓቶምን ዘበርኽ ብምዃኑ ኣብ ቀጻሊ ብዝሰፍሐ ክካየድ ተላብዮም ብዳንነት ካብ ስልጥኑ ዘለዉ ናትናኤል ረዘነን ኑራ ኣሕመድን ብግድኦም ብፌደሬሽን ንኡዞባን ዞባን ተወዲቡ ዘሎ ናይ ስልጠና መደብ ኣብ ህይወቶም መቐይሮ ምዃኑ ብቕዓትን ተዋህደርትን ስፖርታዊ ንጥፈታት ንምብርባር ድማ በቲ ኻልእ ኣገዳስነቱ ዕዙዝ ከም ዝኾነ ብምግላጽ ቅሲሞሞ ዘለዉ ሞያ ብስነ ምግባር ኣብ ባይታ ንብቕዓት ስፖርት ብድሌትን ተበግሶን ክሰርሕሉ ድልዋት ምህላዎም ኣረጋጊጾም ኣብቲ ናይ ምዝዛም ስነ ስርዓት ኣብ ቦንበር ፌደሬሽን ኩዕሶ እግሪ ንኡዞባ ጊንዳ ኣቶ መሓመድ ሳልም ዕላማት ስልጠና ምስ ዘለዎም ብዙሒ ክለባት ኣብ ሰለስትኡ ደረጃታት ማለት 8 ናይ ቀዳማይ ዲቪዥን 12 ናይ ካልኣይ 24 ድማ ናይ ሳልሳይ ብድምር 44 ክለባት ብምልኣድ ንምክያድ ኣብ ስራሕ ንፀንሑ ኣሰልጠንትን ድያኑን ሕጋውነት ላይሰንስ ንምልባስ ምዃኑ ብምግላጽ ኣብ ውዳበቲ መደብ ፌደሬሽን ኩዕሶ እግሪ ንኡዞባ ሰሜናዊ ቀይሕ ባሕሪ ንዝወሰዶ ተበግሶን ናይ ምምሃራን ተገዳስነትን ኣመስጊኑ
2: ግጥማት ዋንጫ ዓለም ትማል ሰንበት ወጋሕታ ብዝተኻየዱ ግጥማት ናይ ምድብ ግጥማቱ ዛዚሙ
1: ካብ ኣባላት ምድብ 11 ኣቐዲማ ምሕላፋ ዘረጋገፀት ብልዮኒ ሜሲ ትቕለስ ኣርጀንቲና ኣንጻር ጆርዳን ኣብ ዘካየረቱ ግጥም 3 ባሕሪ ተዓዊታ ኣርጀንቲና ቅድሚ ዕረፍቲ ካብ ጂቫኒ ሎሶልሲዮ ካብ ላውታሮ ማርቲነዝ ብመንገዲ ፍጹም ቅላዕ ብዘመዝገበተን ክልተ ሸቶታት እያ ንዕረፍቲ 2 ባዶ መሪሓ ውፅያ ንቐዳሚት ሸቶ ኣርጀንቲና ዘመዝገበ ጂቫኒ ሎሶልሲዮ ድሕርቲ ኣብ ዋንጫ ዓለም 2010 ኣብ ልዕሊ ግሪክ ኣብ ፋልማይ ፀወቱ ሸቶ ዘመዝገበ ማርቲን ፓሌርሞ ስዒቡ ኣብ ፋልማይ ፀወቱ ኣብ ዋንጫ ዓለም ሸቶ ዘመዝገበ ኣርጀንቲናዊ ተፀወታይ ኮይኑ ንኻሊት ሸቶ ዘመዝገበ ላውታሮ ማርቲነዝ ድማ ካብ 9 ግጥማቱ ናይ ዝውድድር ፋልሚት ሸቱ ብምዝጋብ ጾሞ ልጓሙ ናይ ዋንጫ ዓለም ግጥማት ፈቲሑ ድምር ኣህጉራዊ ሸቶታቱ ድማ ናብ 38 ክብምባል ራብዓይ ናይ ኩሉ ግዜ ዝለዓለ ኣመዝጋብ ሸቶ ኣርጀንቲና ንምዃን ክኢሉ ድሕሪ ረፍቲ ጆርዳን ኣብ ምብል 55 ደቂቕ ሙሳ ኣልታማሪ ብዝቆፀረላ ሸቶ ናብ ፀወታ ክትምለስ እኳ እንተፈተነት ኣብ መበል 60 ደቂቕ ካብ ወንበር ተላዒሉ ናብ ሜዳ ዝኣተወ ሊዮኔል ሜሲ ኣብ መበል 80 ደቂቕ ብመንገዲ ነፃ ቅላዕ ብዘመዝገባ ሸቶ ኣርጀንቲና ኣብ ልዕሊ ጆርዳን 3-1 ብምዕዋት ናይ ምድብ ግጥማታ ብናይ 100-ሚታዊት ዓወት ፈጺማቶም ኣብዝ ሓለፉ መዓልትታት መበል 39 ዓመቱ ዘኽበረ ሊዮኔል ሜሲ ድምር ናይ ዝካየድ ዘሎ ዋንጫ ዓለም ዘመዝገቦም ሸቶታቱ ናብ 6 ከበርኾ እንከሎ ድምር ኣብ ኩሎም ውድድራት ዋንጫ ዓለም ዘመዝገቦ ሸቶ ድማ ናብ 19 ኣደይቡ ሊዮኔል ሜሲ ኣብ 7 ተኸታተልቲ ግጥማት ዋንጫ ዓለም ሸቶ ምምዝጋቡ ስዒቡ ናይ ፈለማ ነዚ ክብሪ ዝተላበሰ ተፀወታይ ኮይኑ ኣርጀንቲና ኣብ ውድድራት ዋንጫ ዓለም ኣንጻር ናይ ኤሲ ሃገራት ኣብ ዘካየረቶም 7 ግጥማት ኣብቶም 6 ክትዕወትን ከላ ኣብ 2022 ጥራያ ብስዑድ ዓረብ ተረቲዓ ኣብዛ ግጥመ ብል 17 ናይ ዋንጫ ዓለም ግጥሙ ዘካየደ ኒኮላስ

0: ፍጻሜ እንዲ ብኦስካር ሮጌሪ ተታሒዙ ንዝነበረ ክብረ ወሰን ብሓንቲ በሊፁ ዋንጫ ዓለም ዝበዝሐ ግጥማት ዘካየደ ኣርጀንቲናዊ ተኸላኸላይ ኮይኑ ኣርጀንቲና ኣብ ዝቕፅል ዙርያ ኣንጻርታ ታሪክ ኣብ ምስራሕ ዘላ ኣፍሪቃዊት ሃገር ኬፕ ቨርደ ክትገጥም እያ
1: Celso has done it today. Leo Messi match it. Here he goes, there he is. It was a sighter. And the second one was bang on target.
2: I mean, look, again, I think the goalkeeper has got to do more. Yeah, hit the target. He whips it around that wall. He keeps this one low. Goalkeeper maybe, but he's not in a position to really see the strike. But it's what everybody in the stadium wanted to see. They wanted to see him enter in the field, and then they wanted to see him add to the five that he's already got.
0: ኣባላት ናይ ዝምድብ ኣልጀርያ ኣንጻር ኦስትሪያ ኣብ ዘካየደው ግጥም ማዕረ 3-3 ብምፍላይ ክልቲአን ኣርጀንቲና ተኸቲለን ናብ ዝቕፅል ዙርያ ናይዚ ውርድር ሓሊፈን። ብወገን ኣልጀርያ ሪያድ ማሕረዝ 2 ሸቶታት፣ ቤልጋሪ ድማ 1 ሸቶ ከምዝግብ እንከሎ ብወገን ኦስትሪያ ድማ ኣርናቶቪች ሳቪዘርን ካላዲዚችን 3 ሸቶታት ኣመዝጊቦም። ኣብዛ ግጥም 37 ዓመትን 70 መዓልታትን እናሃለወ ንቐዳሜት ሸቶ ኦስትሪያ ዘመዝገበ ኣርናቶቪች ብሚካኤል ኮንሰል ተታሒዙ ንዝጸንሐ ክብረ ወሰን ሴሩ ብዕድመ ዝዓበየ ተጻወታይ ኦስትሪያ ኣብ ታሪክ ዋንጫ ዓለም ኮይኑ ንቐዳሜት ሸቶ ኣልጀርያ ዘመዝገበ ቤልጋሪ ድማ ብዕድመ ዝነኣሰ ኣመዝጋቢ ሸቶ ኣልጀርያ ኣብ ውድድራት ዋንጫ ዓለም ኮይኑ ናይ ፈለማ ናይ ዋንጫ ዓለም ሸቶታቱ ዘመዝገበ ሪያድ ማሕረዝ ንሳላሕ ዓሳር ስዒቡ ኣብ ሓደ ግጥም 2 ሸቶታት ዋንጫ ዓለም ዘመዝገበ ተጻወታይ ኣልጀርያ ኮይኑ ኣብ ዝቕፅል ዙርያ ኦስትሪያ ኣንጻር ስጳኛ ክትገጽም ከላ ኣልጀርያ ድማ ኣንጻር ስዊዘርላንድ ጸወታ ከተካይድ እያ።
3: The service across, snap back through, the header down is in! Austria is alive! Collides it! Celebrating into the corner! They were out! It was over! Austria back in the World Cup!
4: Well, they keep it alive, Austria. That little nod back across. And it's not an easy header. Glajic, by the way, from there. There's bodies in front. Quite a few yards out, so you've got to get the power. Bemba tries, he might, can't get anywhere near it. And this is one of the best games of football I've ever seen in my life.
0: ኣባላት ምድብ 12 ኮሎምቢያን ፖርቹጋልን ካብ ምድበን ቀዳሚ ኩንካ ናይ ምሕላፍ ርክበን ሸቶ ከይተመዝገቦ ባዶ ባዶ ተዛዚሙ። ኣብዛ ግጥም ማዕረ ምውፃእ ንምድባ መሪሓ ክትሓልፍ ዝኽእላ ዝነበረ ኮሎምቢያ ብተደጋጋሚ ክተካይዶ ዘምሴት ፈተነታት ብሓላው ሉዳት ፖርቹጋል ዲያጎ ኮስታ ብምድሓኖም ካብዚ ግጥም 3 ነጥቢ ሒዛ ብዘይምውፃእ ዘይዕድለኛ ጋንታ ይገብራ። ኮሎምቢያ ኣብ ቀዳመይቲ ደቂቕ ጥራይ ብዘካየደተን 2 ፈተነታት ኣብ 21 ክፍለ ዘመን እተን ዝቐልጠፋ ፈተነታት እዩ። ቅድሚ ዕረፍቲ ኮሎምቢያ 12 ፈተነታት እያ ኣንጻር ፖርቹጋል ኣካይዳ። እዚ ቁፅሪ እዚ ፖርቹጋል ኣብ ዝሓለፍ 2 ናይ ምድብ ግጥማታ ብሓፈሻ ዝረኣየቶ ኣንጻራ ዝተካየደ ፈተነታት እዩ። ኣብዛ ግጥም ብ 25 ናይ ዋንጫ ዓለም ፀወቱ ዘካየደ ሮናልዶ 35 ግዜ ኩዕሶ ክትንክፍ እንከሎ 2 ግዜ ድማ ፈተነ ኣካይዱ። ኣጥቃዓይ ኮሎምቢያ ጀምስ ሮድሪገዝ መበል 11 ግጥሙ ናይ ዝውርድር ብምክያዱ ዝበዝሐ ግጥማት ናይ ዝውርድር ዘካየደ ኮሎምቢያዊ ተጻወታይ ኮይኑ ብሓፈሻ ኣብዛ ግጥም ኮሎምቢያ 1.3 ትኽእሎ ምምዝጋብ ዝነበረን 6 ዕላመን ዝወቕዓ 24 ፈተነ ከተካይድ እንከላ ፖርቹጋል ድማ ብ7 ትኽእሎ ምምዝጋብ ሸቶ ዝነበረን 2 ዕላመን ዝሓለዋ 13 ፈተነታት ኣካይዳ። በዚ መሰረት ካብ ዝምድብ ቀዳመይቲ ኮይና ዝሓለፈት ኮሎምቢያ ኣብ ዝቕፅል ዙርያ ኣንጻር ኣፍሪቃዊት ሃገር ጋና ክትገጽም እንከላ ኣሰራ ሒዛ ዝሓለፈት ፖርቹጋል ድማ ኣንጻር ክሮኤሽያ ክትጻወት እያ። ኣባላት ናይ ዝምድብ ዲሞክራስያዊት ሪፓብሊክ ኮንጎ ኣንጻር ኡዝበኪስታን ኣብ ዘካየደው ግጥም ኮንጎ ካብኡ ኣንዊስታ ክልተ ሸቶታት ካብ ማያለ ድማ ሓንቲ ሸቶ ብምዝጋብ ኣብ ልዕሊ እታ ቀዲማ ብመንገዲ ሸሞረዶቭ መሪሕነት ዝሓዘት ኡዝበኪስታን 3 ብ1 ተዓዊታ ንኮሎምብያን ፖርቹጋልን ስዒባ ናብ ዝቕፅል መድረኽ ናይ ዝውርድር ሓሊፋ። ድሕሪ 52 ዓመታት ናብ ዝውርድር ዝተመልሰት ኮንጎ ናይ መጀመርያ ዓወታ ኣብ ዝውርድር ኣብ ርእሲ ምምዝጋባ ኣብ ታሪኻ ንፈለማ ግዜ ካብ ምድብ ሓሊፋ ኣብ ዙር 32 ክትፀወት እያ። ኣብ ግጥም ኣንጻር ፖርቹጋል ሓንቲ ሸቶ ኣመዝጊቡ ዝነበረን ኣብዛ ግጥም ድማ ክልተ ሸቶ ዝተመዝገበ ዩኣን ዊሳ ኣመዝጊቦም ዘሎ 3 ሸቶታት ምስ ኣጥቃዓይ ሞሮኮ ኢስማዒል ሳይባርን ኣጥቃዓይ ሴኔጋል ኢስማዒል ያሳርን ብምምዕራይ ኣብዚ ውርድር ዝበዝሐ ሸቶታት ምስ ዘመዝገቡ ኣፍሪቃውያን ተፃወቲ ተሰሪዑ። ዲሞክራስያዊት ሪፓብሊክ ኮንጎ ኣብ ዝቕፅል ናይ ዙር 32 ፀወታ ኣንጻር እንግሊዝ ክትራኸብ እያ።
5: ዮኣን ዊሳ scores!

0: Let's answer the question of what he's going to do. Mayele does a great job of winning that ball, puts the ball across the face of goal, and then Wissa curves and says, hey, I'm not holding on to this one. Look at me. Look what I can do. Just gets the shot off when I think everybody else was expecting, is it going to be a pass? And he just buries this one.
1: ግጥማት ዋንጫ ዓለም ትማል ምሸት ብናይ ዙር 32 ግጥማቱ ቀፂሉ ካናዳ እታ ናይ ፈለማ ናብ ዝቕፅል ዙርያ ዝሰገረት ሃገር ኮይና
2: ካብ ምድብ 2 ንስዊዘርላንድ ተኸቲላ ዝሓለፈት ካናዳ ኣንጻርታ ካብ ምድብ 1 ሳልሳይ ተርታ ሒዛ ዝሓለፈት ደቡብ ኣፍሪቃን ገጺመን ከምኤን ጋሪት ሃገር መጠን ንኩሎም ናይ ምድብ ግጥማታ ኣብ ሃገራ ዘካየደት ካናዳ ካብ ምድብ ካልኣይ ተርታ ሒዛ ድሕሪ ምሕላፋ ግን ናብ ሕቡራት መንግስትታት ኣሜሪካ ተጓዒዛ ግጥማታ ከተካይደ ተቐሲባ ደቡብ ኣፍሪ ቃን ካናዳን ናይ ፈለማ ናይ ዙር 32 ግጥማት ዋንጫ ዓለሜን ኣካይደን ግጥም ናይ ዘን ክልተ ጋንታታት ክሳብ ምድብ 90 ደቂቕ ብዘይሸቶ ዝተጓዕዘ ኮይኑ ኣብ ዝተዋህበን ተወሳኺ ደቂቕ ድማ ካናዳ ኣብ መበል 92 ደቂቕ ብመንገዲ ዌስታኪዮ ብዘቁፀረላ ሸቶ ንደቡብ ኣፍሪቃ ኣንበርኪኻ ከም እንደገና ኣብ ታሪኻ ንፈለማ ግዜ ናብ ዙር 16 ግጥማት ዋንጫ ዓለም ሰጊራ ንመዕወቲት ሸቶ ካናዳ ዘመዝገበ ዌስታኪዮ ድማ ብሉፅ ተፃዋታይ ናይ ዝግጥም ተሰይሙ ኣብ ሜጀር ሊግ ሶከር ኣሜሪካ ብልቓሕ ማልያ ሎስ ኣንጀለስ ኤፍሲ ለቢሱ ኣብ ምፅዋት ዝርከብ ሓላው ውዳት ካናዳ ዊልያምስ ኣብዛ ግጥም 77 ኩዓሳሱ ብምቕባሉ ቁፅርታት ዋንጫ ዓለም ካብ 1977 ክቕምር ካብ ዝጅምር ዝበዝሐ ኩዓሳሱ ዘቐበለ ሓላዊ ውልዳት ኮይኑ ደቡብ ኣፍሪቃ ኣብ ውሽጢ 6 ደቃይቕ ቀዳመይቲ ኣብዚ ግጥም ዕላማ ዝሓለወት ፈተነ ድሕሪ ምክያዳ ዳግማይ ተመሳሳሊ ዕድላትን ፈተነታትን ከተካይድ ኣይከኣለትን ካናዳ ኣብ ዙር 16 ኣንጻር ካብ ሞሮኮን ሆላንድን ምዝሰዓረት ጋንታ ክትረኸብ እያ ግጥማት ዋንጫ ዓለም ሎሚ ሶኒ ብግጥም ብራዚል ኣንጻር ጃፓን ሰዓት 8 ከምኡውን ካብ ሰዓት 11 ፍረቓን ጀሚረን ጀርመን ኣንጻር ፓራጓይ ብዘካየዶ ግጥም ቀፂሉ ክካየድ እዩ
3: ሕብራት መንግስትታት ኣሜሪካ ካናዳን ሜክሲኮን ብሓባር ብምኻን ዘእንግዶ ዘሎ ዋንጫ ዓለም 2026 ናይ ምድብ ፀወታታት ዛዚሙ ናብ ናይ ኣውዲኡ ካብ ምሕላፍ ግጥማ ሰጊሩሎም ንገለ ካብ ዝሓለፈ ቀዳም ሰንበ ዝነበረ ፀወታታት ዝድስስ ትሕዝቶ ይስዕብ ኣባላት ሻውዓይ ምድብ ኣብ ዘካየዶ ናይ መወዳእታ ናይ ዙርያ ፀወታ ሃገራዊት ጋንታ ቤልጅዮም ኣብ ልዕሊ ኒውዚላንድ ገፊ ዓወት ብምዝጋብ ንምድባ መሪሓ ናብ ዝቕፅል ናይ ኣውዲኡ ካብ ምሕላፍ ፀወታታት ሰጊራ ቤልጅዮም ኣብ ናይ ቅድሚ ዕረፍቲ ፀወታ መበል 28 ደቂ ካብ ትሮሳርድ ብዝረኸብታ ሸቶ ሓደ ባዶ መሪሓ ንዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቕፅለ ፀወታ ሓይላ ዘቕረበት ቤልጅዮም ኣብ መበል 50 ደቂ ካብ ትሮሳርድ ሸቶ ወሲኻ ኣብ መበል 66 ደቂ ካብ ኬቨን ዲ ብራይነ ኣብ መበል 76 ደቂ ካብ ሉካኩ ኣብ መበል 94 ደቂ ድማ ካብ ሳለሜከርስ ሸቶታት ብምውሳኻ ነታ ኣብ መበል 84

0: ሰላም ከመይ ውዒልኩም? ዝኸበርኩም ተኸታተልቲ ንሎሚ ሰሉ 30 ሰዓት 5 ድሕሪ ቀትሪ ዝተዳለወ ዜና ውሽጡን ወፃን ሒዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ንዕድም ጴጥሮስ መንግስት ምስ ኣቅራቢት ቋንቋ ምልክት ኣብረ ተወልደ ብምዃን ኢና። ኣርስተ ዜና ባንኪ ኤርትራ ኣብ ኢድ ውልቀ ሰባትን ትካላትን ብዛዕባ ዘሎ ባጢራ ናቕፋ ሕጋዊ መተሓሳሰብ ይውፅ እዩ። ፌስቲቫል ኤርትራውያን ምህርቲ ኢጣልያ 2026 ኣብ ከተማ ሚላኖ ብልዑል መዓርግ ተኻይዱ። ጨንፈር ትምህርቲ ዞባ ማእከል ኣብ ታሪክ ኣተኪሩ ንተምሃሮ ዝወደቦ ውድድራት ተዛዚሙ። ቻይናን ኤውሮፓ ሕብረትን ንግዳዊ ፍልልያቶም ንፅባብ ዝሕግዝ ናይ ምምኽኻር መስርሕ ኣበጊሶም። ኣብ ቬንዙዌላ ብምንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ናብ ልዕሊ 1700 ክቢኑ። ኣብ ኣይቨሪ ኮስትን ጋናን ሓደጋ ዕለቕልቕ ሰባውን ንዋታውን ክሳራታት ኣውሪዱ። ባንኪ ኤርትራ ካብ ባንክታት ወፃኢ ኣብ ኢድ ውልቀ ሰባትን ትካላትን ብዛዕባ ዘሎ ዓቐን ዘይብሉ ባጢራ ናቕፋ ሕጋዊ መተሓሳሰብ ይውፅኡ። ምሉእ ትሕዝቶኡ ይስዕብ።
1: ሕጋዊ መተሓሳሰብ እዩ። ነፍሶ ከፍ ዜጋ ይኹን ትካል ሃገራዊ ባጢራ ናቕፋ ናይ ምጥቃም መሰል ጥራይ ከም ዘለዎ

0: ፍሉጥ እዩ። መሰል ጥራይ ዘይኮነ ግን ጉባኣት ምፍጻም እውን ናይ ግድን እዩ። ሃገራዊ ባጢራ ካብ ባንክታት ወፃኢ ኣብ ኢድ ውልቀ ሰባትን ትካላትን ዓቐን ብዘይብሉ ንዘይተወሰነ ግዜን ክትሓዝ ሕጋዊ ይኮነን። በዚ መሰረት ካብ ባንክታት ወፃኢ ተታሒዙ ዘሎ ባጢራ ናቕፋ ክሳብ ዕለት 31 ሓምለ 2026 ኣብ ዘሎ ግዜ ኣብ ባንክታት ኣብ ዝርከብ ሕሳባቶም ክእትውዎ፣ ሕሳብ ዘይብሎም ድማ ሕሳብ ከፊቶም ኣታዊ ክገብርዎ ንሕብር። እዚ ምስ ዘይግበር ግን ሕጋዊ ስጉምቲ ክውሰድ ምዃኑ ነፍልጥ። ባንኪ ኤርትራ
1: ፅንዓትና ዋሕስና ብዝብል ቴማ ዝተወደበ ዓመታዊ ፌስቲቫል ኤርትራውያን ነበርቲ ኢጣልያ ብ27 28 ሰነ ኣብ ከተማ ሚላኖ ብውዕ መንፈስ ተኻይዱ። ኣብዚ ኣብ ኩሉ ክሊ ዕድመ ዝርከቡ ካብ ዝተፈላለየ ከባቢታት ኢጣልያ ዝመፁ ዜጋታት ዝተሳተፈዎ ዓመታዊ ፌስቲቫል ባህላውን ስነ ጥበባውን መደባት ምርኢት ኣልባሳት ብሄራትና፣ መደባት ህፃናት፣ ህሉ ኩነታት ሃገርና ብመንፅር ዘባውን ኣህጉራውን ምዕባለታት ዘብሪ ሰሚናር ከምኡውን ስእላዊ ምርኢት ዘጠቓለለ ነይሩ። ኔርካዶ ዘርእስቱ ብኮሚቴ ሚድያ ኢጣልያ ዝተዳለወ ኤርትራውያን ዲያስፖራ ፀረ እገዳታት ንዘካየድዎ ሰላማዊ ሰልፍታት ዘንፀባርቕ ስእላዊ ምርኢት ካብ ተሳተፍቲ ዓብዪ ኣድናቆት ከም ዝረኸበ እቲ ዝበፅሐና ሓበሬታ ኣፍሊጡ። ኣምባሳደር ኤርትራ ኣብ ኢጣልያ ኣቶ ፍስሓ ፅዮን ጴጥሮስ ንኩሉ ኩነታት ሃገር ከምኡውን ኣበርክቶ ኤርትራውያን ኣብ መደባት ጥሙር መኸት ኣመልኪቱ ሰሚናር ሂቡ። ናይ ሎም ዓመት ፌስቲቫል ካብ ኤርትራ ዝኸደት ህቡባት ድምፃውያንን ሙዚቀኛታትን ዝርከቦ ጉጅለ ባህሊ ብዘቕረበቶ መደባት ደሚቑ ነይሩ። ጨንፈር ትምህርቲ ዞባ ማእከል ምስ ቤት ፅሕፈተ ግደፍ ዞባ ማእከልን ሃማመተ ዞባ ማእከልን ብምውሃድ ዝወደቦ ኣብ ታሪካዊ ፍልጠት ዘተኮረ ውድድር ብ24 ሰነ ኣብ ኣዳራሽ ባህላዊ ማእከል ተዛዚሙ። እቲ መደብ ንቅድመ ትምህርትን መባእታን ኣብ መዛሙር ንማእከላይ ደረጃ ኣብ ታሪክ ህዝቢ ኤርትራን ብረታዊ ቃልስን ንካልኣይ ደረጃ ድማ ኣብ ስነ ምግባርን ሃገራውነትን ዘተኮረ እዩ ነይሩ። እቲ ዕላማ ቀጻሊ ውድድራት ብምስራዕ ዓቕሚ ኣፍልጦን ንቕሓትን ተምሃሮ ክም ንምባል ከም ዝኾነ ተገሊጹ። ኣብቲ ዝተፈላለየ መሰናድኦታት ዝቐረበሉ መዛዘሚ ስነ ስርዓት ንዕውታት ወረቐት ምስክርን ገንዘባዊ ሽልማትን ንኣብነታውያን መምህራን ድማ መተባብዒ ሽልማት ተዓዲሉ። ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፊ ካልኣይ ደረጃ ኣብያተ ትምህርቲ መምህር ዮሃንስ ሰሎሞን ኣብ ዘስምዖ ቃል ተምሃሮ ፖለቲካዊ ንቕሓቶምን ሃገራውነቶምን ክም ንምባል ዕቱብ ፃዕርታት ክካየድ ምፅንሑ ብምጥቃስ እዚ ኣገዳሲ መደብ እዚ ብውህደት ክስራሓሉ ከም ዝግባእ ኣገንዚቡ። ኣብቲ ኣጋጣሚ ሓለቓ ጠቕላል ስታፍ ሚኒስትር ምክልኻል ጀነራል ፊሊጶስ ወልደ ዮሃንስ፣ ሓላፊ ውድባዊ ጉዳያት ህግደፍ ኣቶ የሱፍ ሳይቅ፣ ኣቦ ወንበር ሃማመተ ኣቶ ሳልሕ ኣሕመድዲን ከምኡውን ኣቦ ወንበር ባይቶ ዞባ ማእከል ኣቶ ኣብርሃም ሰመረ ተረኺቦም ነይሮም። ኣብ ሓውሲ ከተማ ዓተከሌዛን ቀረብ ፅሩይ ስተ ማይ ንምውሓስ ሰለስተ ተወሰኽቲ ምንጭታት ከም ተኳዕታ ሓላፊ ልምዓት ማይ ኣብቲ ንዞባ ኣቶ ዮሃንስ ብርሃነ ገሊጹ። እቲ መደብ ንምትግባር ኣቐዲሙ መፅናዕቲ ከም ተካየደ ብምሕባር መስርሕ ምዝርጋሕ ገፋሕቲ ትቦታትን ምስራሕ ተወሰኽቲ ታንከራትን ክቕፅል ምዃኑ ብሪሁ። ኣብ ማሕዳሪቲ ንዞባ ሌተናል ኮሎኔል የማነ መብራህቱ ብግዲኡ ህዝቢ ንዝረኣየ ተወፋይነት ብምምጓስ ተጀሚሩ ዘሎ ፕሮጀክት ኣብ መፈፀምቱ ንምብፃሕ እጃሙ ከበርክት ኣዘኻኺሩ። ዘይውሕሉል ኣጠቃቅማ ማይ ካብ ቀንዲ ጠንቅታት ሕፅረት ማይ ምዃኑ ብምጥቃስ ድማ ህዝቢ ኣብ ኣጠቃቅማ ማይ ዕቱብ ጥንቃቐ ከዘውትር ተላብዩ። ነበርቲ ብወገኖም ሕፅረት ማይ ንምፍዋስ ንዝግበር ዘሎ ኣበርክቶ ድሕሪ ምምስጋን ተታሒዙ ዘሎ መደባት ንምዕዋት ድልውነቶም ኣረጋጊፆም። ኣብ ንዞባ በሪኽ ኣባላት ህግደፍ ሲቪል ሰራሕተኛታት ዘዋፅዎ 24,000 ናቕፋ ን6ዱሽተ ስድራ ሰማእታት ተመቓሪሑ። ኣመሓዳሪቲ ንዞባ ኣቶ ተስፉ ፍስሓ ፄና ብዝሃቦ ቃል ነቲ መደብ ኩን ንዝገበሮ ኣካላት ኣመስጊኑ። እዚ ከምዚ ኢሉ እንከሎ ኣብ ንዞባ ሰረጃቀ ዝተወፈየ 48,000 ናቕፋ ብተመሳሳለ ን24 ስድራ ስዋኣት ተዓዲሉ። ምእላይ ስድራ ስዋኣት ናይ ነፍሲ ወከፍ ዜጋ ሓላፍነት ምዃኑ ዝሓበረ ኣመሓዳር ንዞባ ሰረጃቀ ኣቶ ክፍለ ማርያም ገብረ መስቀል ካልኦት ኣካላት እውን ክስዕብዎ ዘኻኺሩ። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት። ህዝባዊት ሪፐብሊክ ቻይናን ኤውሮጳዊ ሕብረትን ንግዳዊ ፍልልያቶም ንምፅባብ ዝሕግዝ ናይ ምምኽኻር መስርሕ ኣበጊሶም። ከም ኣካል ናይቲ ስጉምቲ ወከልቲ ክልቲኦም ወገናት

ማሊ 29 ሰነ ኣብ ምምሕያሽ ንግዳዊ ዝምድና ምቁፅፃር መጠን ቀረፅ ከምኡውን ኣብ ዳግሚ ህዳሴ ውድብ ንግዲ ዓለም ዘተኮረ ዝርርብ ከም ዘካየዱ ተገሊጹ። እቲ ዝርርብ ሃናፂ ምንባሩ ብምጥቃስካ ንተወሳኺ ርክባት ባይታ ከም ዝጣጣ ሓረድዮም። ቻይናን ኤውሮጳዊ ሕብረትን ብጉዳይ ቀረፅ ኣብ መንጎም ዝተፈጥረ ንግዳዊ ዘይምቅዳው ንምህዳ ተደጋጋሚ ዝርርብ ከካየዱ ምፅንሖም ፀብፀባት የረድ። ክልቲኦም ወገናት ኣብ 225 ናይ ልዕሊ 860 ቢልዮን ዶላር ንግዳዊ ምልዋጥ ከም ዘካየዱ ዝጠቐሱ ፀብፀባት እቲ ኣሃዝ ኣብዚ ዓመት እዚ ኣስታት 1 ትሪልዮን ዶላር ክበፅሕ ከም ዝኽእል ይምቱ። ኤውሮጳ ሕብረት ሓደ ካብ ዝዓበዩ ንግዳውያን መሻርክቲ ቻይና ምዃን እዩ ዝጥቀስ። ኣብ ቬኔዙዌላ ብ24 ሰነ ብዘጋጠመ 7.5 ሬክተር ምንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ናብ ልዕሊ 1700 ክብ ከም ዝበለ ፀብፀባት ሓቢሮም። በቲ ተፈጥራዊ ሓደጋ ልዕሊ 5,000 ቁስላት ስለ ዘለውን ናሽሓት ዳህዮም ጠፊኡ ስለ ዘሎን ቁፅሪ ምዉታት ክንህር ከም ዝኽእል እዩ ዝእመት ዘሎ። ግዳያት ንምርዳእ ፅዑቕ ኣህጉራዊ ስርሒት ይካየድ ከም ዘሎ ዝገለፁ ሰብ መዚ ቬኔዙዌላ ብርክት ዝበሉ ብሂወት ከም ዝሰረሩ ፍሊጦም። ብመሰረት ፀብፀባት እዛጌታ ስታት 30 ሃገራት ኣብቲ ስርሒት ዝተሳተፉ ክኢላታትን ሰብኣዊ ረድየትን ይልእኻ ኣለዋ። ብሰንኪቲ ከቢድ ንዋታዊ ዕንወት ዝወረደ ምንቅጥቃጥ ዳርጋ ፍርቂ ካብ ህዝቢ ቬኔዙዌላ ህፁፅ ረድየት ከም ዘድልዮ ተገሊጹ። እቲ ምንቅጥቃጥ ድሕሪ 1900 ዓመተ ምህረት ኣብ ቬኔዙዌላ ካብ ዘጋጠመ ተመሳሳሊ ሓደጋታት እቲ ዝዓበየ ሰብኣዊ ክሳራ ዘውረደ ምዃኑ ይሕበር። ኣብ ኣይቨሪ ኮስትን ጋናን ዝወቕዐ ዝናብ ዘሰሓቦ ብርቱዕ ዕልሃል ሓደጋ ሕለቕለቕ ሰብኣውን ንዋታውን ክሳራታት ኣውሪዱ። በቲ ተፈጥራዊ ሓደጋ ኣብ ክልቴን ሃገራት ዛጌቲ 20 ሰባት ከም ዝሞቱ ዝሓበሩ ፀብፀባት ዳህዮም ዝጠፈ ብምህላዎም እቲ ኣሃዝ ክዛይድ ከም ዝኽእል ኣሚቶም። ብዘካዚ በቲ ሓደጋ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበር ኣባይቲ ድማ ብፍላይ ከቢድ ዕንወት ስለ ዝወረደ ኣሸሓት ሰባት ከም ተመዛበሉ ተፈሊጡ። ርእሰ ከተማታት ኣቢጃን ኣክራን ሕልፊ ካልእ ከባቢታት ከም ተሃስያ ተገሊጹ ኣሎ። ህዝባዊት ሪፐብሊክ ቻይና ኣብ ልዕሊ 4 ኩባንያታት ጃፓን ናይ እገዳ ስጉምቲ ከም ዝወሰደት ሓቢራ። ተኣጊደን ዘለዋ ትካላት ንወተሃድራውን ሲቪላውን መዓላታት ዘገልግል ፍርያት ካብ ቻይና ከይዕድጋ ተኸልኪለን ኣለዋ። እቲ ስጉምቲ መልሰ ግብሪ ናይቲ ጃፓን ወተሃድራዊ ኣቕማ ንምድንፋዕ ተካይዶ ዘላ ፅዑቅ ምንቅስቓሳትን ኣብ ጉዳይ ደሴት ታይዋን ትገብሮ ዘላ ምትእትታውን ምዃኑ ሚኒስትሪ ጉዳያት ወፃኢ ቻይና ሓቢሩ። ተወሲዱ ዘሎ ስጉምቲ ንረብሓታት ሃገሩ ቀዳምነት ዝሰርዕ ምዃኑ ድማ እቲ ሚኒስትሪ ኣረድዩ። መንግስቲ ጃፓን ቻይና ኣብ ጉዳይ ደሴት ታይዋን ሓይሊ ምስ ትጥቀም ኢዱ ኣጣሚሩ ከም ዘይዕዘብ ኣብ ዝሓለፈ ዓመት ዝሃቦ መግለፂ ንቻይና ከም ዘቆጥዐ ኣይርሳዕን። ጃፓን ንሚዛን ሓይሊ ዞባ ኤስያ ብኣሉታ ዝፀሉ ወተሃድራዊ ምንቅስቓሳት ተካይድ ከም ዘላ እትወቅስ ቻይና ብዕቱብ ከም ትከታተሎ እያ እትሕብር። ብሪጣንያ ወተሃድራዊ ዓቕማ ንምድንፋዕ ኣብ 227 ኣስታት 2.5 ሚታዊት ካብ ጃምላ ሃገራዊ ውተታ ነቲ ፅላት ክትስልዕ ምዃኑ ሓቢራ። እቲ ሃዝ ዓመታዊ እናወሳኺ ከም ዝኸይድ ዝገለፀ ሚኒስትሪ ምክልኻል ብሪጣንያ ኣብ 235 ናብ 3.5 ሚታዊት ክብ ከም ዝብል ኣፍሊጡ ኣሎ። እቲ መደብ ብሪጣንያ ኣብ ፅላት ምክልኻል ንዘለዎ ሃጓፋት ብምዕባስ ፀጥታ ንምሓዝ ዝዓለመ ምዃኑ ሚኒስትሪ ምክልኻል እቲ ሃገር ሓቢሩ። ከም ኣካል ትውጥን ሃገሩ ክሳብ 230 ኣብ ዘሎ ግዜ ዝትግበር ድሮናት ክዋደደለን ዝኽእላ ዘመናውያን መራኸብ ኩናት ክትሰርሕ ምዃና እቲ ሚኒስትሪ ኣፍሊጡ ኣሎ። እዚ ዝግለፅ ዘሎ ሚኒስትር ምክልኻል ብሪጣንያ ዝነበረ ጆኒ ሄንሊ መንግስቲ ንፅላት ምክልኻል ዝገብሮ ወፍሪ ክብ ከብሎ ብምጥላብ ብ12 ሰነ ስልጣኑ ብወለንቱ ድሕሪ ምግዳፍ እዩ። መንግስቲ ብሪጣንያ ነቲ ፅላት ንምምዕባል ዝተሓተተ መጠን ባጀት ከዋፍር ከም ዘይከኣለ ብምውቃስ እዩ ሚኒስትር ሄሊ ካብ ስልጣኑ ወሪዱ። ሃገራት ኤውሮጳ ብፍላይ ድሕሪ ምውላዕ ኩናት ዩክሬን ብዝተፈጥረ ፀጥታዊ ስጋት ባጀት ምክልኻልን ከዕብያ ከም ተገደዳ ይጥቀስ። ፖላንድን ሽወደንን ናይ 15 ቢልዮን ዶላር ወተሃድራዊ ውዕል ተፈራሪመን። እቲ ውዕል ሽወደን ንፖላንድ ዘመናውያን ሰብማሪናት ክሰርሐላን ኣፅዋር ክሸጠላን ከም ዘጠቓልል ተገሊጹ። ብመሰረት ስምዕ ፖላንድ ነተን ኤ26 ዝዓይነትን ዝተረቓቓ ሰብማሪናት ኣብ 2038 ክትርከበን እያ። ብዘካዚ እቲ ወተሃድራዊ ስምዕ ክልቴን ሃገራት ኣብ ወተሃድራዊ ስልጠና ክተሓጋገዛ ከም ዘኽእልን ተፈሊጡ። እቲ ስምዕ ኣብ ምድንፋዕ ሓይሊ ባሕሪ ፖላንድን ምምዕባል ወተሃድራዊ ዝምድና ክልቴን ሃገራትን ወታዊ ተራ ከም ዝህልዎ ይጥቀስ። ደቡብ ኮርያ ፅላት ቴክኖሎጂ ንምዕባል ዘገልግል ኣስታት 1 ትሪልዮን ዶላር ወፍሪ ከም ትገብር ገሊፃ።
እቲ ግዙፍ ወፍሪ ብቐንዱ መፍረ ባእታታት ቴክኖሎጂ ማለት ቺፕስ ዝዓይነትን መጠንን ንምዕባይ

ከምኡውን ኪነታዊ ብልሕን ሮቦትን ምምዕባል ከም ዝኾነ ሰብ መዝ ናይቲ ፅላት ሓቢሮም። መንግስቲ ደቡብ ኮርያ ነቲ ውጥን ንምትግባር ምስ ዓበይቲ ኩባንያታት ቴክኖሎጂ ሃገሩን ናይ ኣሜሪካን ውዕል ከም ዝኣተወ ኣፍሊጡሎ። እቲ ውጥን ክሳብ 236 ክዛዘም ከም ዝኽእል ብምእማድ ድማ ኣብ ምምዕባል ቁጠባ ሃገሩ ኣገዳሲ ተራ ከም ዝህልዎ ሓቢሩ። ደቡብ ኮርያ ኣብ ምምዕባል ፅላት ቴክኖሎጂ ቁልጡፍ ገስጋስ ካብ ዘርእያ ዘለዎ ሃገራት ምዃና ፀብፀባት የረድኡ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታት ባንኪ ኤርትራ ኣብ ኢድ ውልቀ ሰባትን ትካላትን ብዛዕባ ዘሎ ባጢራ ናቕፋ ሕጋዊ መተሓሳሰብ ውፅዩ። ፌስቲቫል ኤርትራውያን ነበርቲ ኢጣልያ 226 ኣብ ከተማ ሚላኖ ብልዑል መዓርግ ተኻይዱ። ጨንፈር ትምህርቲ ዞባ ማእከል ኣብ ታሪክ ኣተኪሩ ንተምሃሮ ዝወደቦ ውድድራት ተዛዚሙ። ቻይና ንኤሮፓ ሕብረትን ንግዳዊ ፍልልያቶም ንምፅባብ ዝሕግዝ ናይ ምምኽኻር መስርሕ ኣበጊሶም። ኣብ ቬንዙዌላ ብምንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ናብ ልዕሊ 17,000 ክቢሉ። ኣብ ኣይቨሪ ኮስትን ጋናን ሓደጋ ዕለቕልቕ ሰብኣውን ንዋታውን ክሳራታት ኣውሪዱ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ዝተረፉ መደባትና ሰላም።

0: ንስኻ ዲኻ ወድቡያ
1: ቁፅሪ ገዛ ተጋጊኸ ኣለኻ ኪድ በዚ ነፀላ መንደቕሕተት
0: ገብሪ ዓቋ ኣይትጋገ ለልትሽ ኢኻትኒ ሒዝከያ ምንፃ ኢላትኒ
1: ለትሽ መሳፊሒት ከም ዝለኣኸትካ ፈሊጥ ኣለኹ
0: በጃኻ ንዓኒ ኣብቲ ሓድሽ ገዛና ደስ ዝበለካ ክገብሩልከ ርአዮሞ ዝጃካ እሶም እዮም ከዲኖምኒ
1: ጠፈርተኛ መሲልካ መንሞ ተሓጒስልካ
0: ወረገና ካልእ ካልእ መብፃዓት እዮምሉ ኣለዉ
1: ዘይኮንካዮ እንዳጠፍጠፉ ከዶን ዝዙኸዮም
0: መውሽጢ ካንሸሎ ኣትዶ ክረዳዳእካ
1: ናይ ካንሸሎና ጥቕስ እንታይ ይብል መሲልካ ካብ ብርቱዕ ርስሓት ፈጠንኮኹ ስለዚ ናብ ዚ ካንሸሎ ክትኣቱ ተሓፂብካ ምፃእ ዋላ በል ከይተሓፀብካ ኣይተኣቱን
0: ኢኻኣታባላሽኻ
1: ታፍላ ጠፈርተኛ ሚለና ዓቕሊ ጥራይ እምበር ንግደት ብብራን ቸሌተ ክንባፃፅሕ
2: ኦ ገብሪ ዓቋ ቋዕበል ቋዕ ቪታሚን ተደሊኻ እንካ ንዶ ፔፕሲ ፔፕሲ
1: ደሓን ደሓን ፀባጓጉድ ኣለኒ
2: ኦ ሪመምበር ሚ ኣዝኪርካኒ እንካ በል ፕሽኩት ፕሽኩት
1: ጎጎ ኣለኒ እንታይ ግድኻ ንዓኻ ኹንካ
2: ዋይ ዓለም ኣብዳ በፂሕ ደላ ኣይፍለጥካን በል ሓዝ ሓዝ

0: ዋጭል ወ ዋጭል ኣተደቀስካ እንዲኻ
1: ተደቂ ሰዳ ክትቀስና
0: አንታ ስምዓና ባ ቀደም እኮ ደቂ ቤት ትምህርቲ ኢና ነርና
1: እዚ ኩሮ ቀደም ዳ ተማሃርና በርሀ ከምሉ ቤት ትምህርትና ናይ ዩኒት ቀዳማ ኢካ ትወፅ ነርካ
0: እዚ ክዛረበካ
1: መዓስ ብልጫ ኣይለካ
0: እንታይ ዳ
1: ኣብ ፍዳሴ
0: ሕጂ ኩሉም ወፅንሓልና ኣብቲ ቐንዲ ጉዳይ ኢና ነቶ ንዓናይ እንዶ ምሳና
1: እንታይ ኣምፅኦ ቴስታ ትብል ዳቤስታ
0: በልጉለና ንገረና
1: ተሓፂብካ ምፃእ
0: ሰቁራጦስ እንታይ ይብል ነይሩ መስለካ
1: ሰቁራጦስን ቀላሚጦስን ኮምፒተርን ኮንተይነርን ዘይፈሊ እንተ ኮይነ እሞን ዓሰ ካብ ናብ ዝኻን ሸለቶ
0: ካቱ ሚሽ ዶኒ
1: ብማሕዘል ጃኬ ሰሪሖም ሰይዶምካ
0: አንታ ማሕዘል ኣይኮነ እዚ እዚ ሌዘር እዩ ሌዘር
1: ማሕዘል ማሕዘል አንታ ካባና ውሲኖም ሽምቀይሮም ውሰዱልና ኣነ ከዓ እዚ ማሕዘል ኣበይ ጠፊ ኢለ ይጭነቕ ሓንሳብ ቆንጮ ቆንጮ ና ወስዱልና ሓንሳብ እዛ እንታ ከንሸለና አንታ እንታይ ና ክንገብሮ ቸለጭት
2: ከመይ ዘኒጠመፅካ
1: ሓሲበኪ ሕስቢት በለት ርግቢት ኣብ ዕቋር ማይዶ ተምስያ ብዘይላምስያ
2: ብፍቕሪ ሚለን ሃነን ኢልካ ከለኻስ መንከይ ሓተካ ፈሪሕካ
1: እዋይ ሓራም ሕብራዊ ቴሌቭዥን መስልክ
2: ከም ናተይ ወርቅን ጨርቅን ክገብረካ ንዓናይ ክማለካ ይብለካ ኣለኹ
1: ኣይ እቲ ሓዙና ዝበሉኺ
2: ኣይፈለጥካ እንዲኻ ንሓላለዮም ሂቦምኒ
1: ንሓላልኪ ልቢ ዝሃቡኺ እምበሪ
2: እሞ ልቢ የብለይ እንድዩ
1: ልባ መጨንጉዒ ደም ጥራሕቲ ጥቀመሉ ኢሎምና
2: በልክ ትፈልጥ ሰብ ብርእሱ እዩ ዝሓስብ
1: ገደደ ንስኺ ግን ርእስኺ መቆነኒ ጥራሕ ክትጥቀምሉ
2: ዘረባን ሃለኽለኽን ተሪፉ ወርቅን ጨርቅን ክንገብረልካ ተበልና ካዲ ዝኩሉ ዘለፋ
1: ነየ እንታይ ኢለ የመሲልኪ ቅድሚ ወርቂ ልቢ ሃበኒ
2: በልንዓይሲ ዝገብሩለ ይጠፊእዎም ዘሎ
1: ለትሽ መሳፊሒት ቅድሚ ቻይና ይኹ ኩዕትሮ ክሰርሐ ጀሚርኪ ኣብዘይ ውራይ ክሶምን ክትገብር ግና ማርሻን ዴትሮ ማሻንዴትሮ
2: ክላእ ስኢልካ ይኸስኻ ኣብ ውሽጢ ፍርቂ ሰዓት ኩሉ ነገር ክሳልጡልካ እዮም
1: ኣነን ሚለናን ናይ ሰዓታት ዘይኮንና ናይ ሰብዓታት ይኣኽ
2: ኣኽ
1: ኣኽ ኣይትበሊ ኣይትሕረቕ ለትሽ ለትሸይ
2: ኣቤት
1: ቀረበ ንባ
2: ሓራይ
1: ኣዝግንኒ
2: ብምንታይ
1: ብችችች
2: ኣበይ ለካ በዓል ችችች
1: ሎማዓይ ክችች ፅባሓይ ክችች
2: ወይለይ በላዝግነኒ
1: ብምንታይ
2: ብሳላጣ
1: ኣበየ ለክብዓ ሳላጣ
2: ስቕበል ቋንጣ
1: ፅብቕቲ ፅብቕቲ ኣዝግንኒ ኣዝግንኒ
2: ብምንታይ
1: ብፍንጃል

0: ኣለካ ኣብ ዓል ፍንጃል
1: ንመና ደቕቲ ዓንጃል
2: በላዝግነኒ
1: ኣይፃወትን
2: ኣታካል ሰንበ
1: ኣይፃወት ኣይማወት ክልተ ብሓደ ኣብ ሜዳና ተሳዒርና ኣይንፈልጥ ኢና
2: በል ሎም ኣይሕፅብ ፅባሕ ኣይሕፅብ
1: ኣነኻ ሎም ኣይፃወት ፅባሕ ኣይፃወት ለትሽ ለትሽ ንዕንዕ ንዓክጠቅም ክነግረኪ
0: ሓራይ ንገረኒ
1: ኣይፃወትኒ
2: ገብርዓማ ኣታሳላጣ
1: ይኹን ንዓይጠቕመኒ ወይ ዛዓደ
3: ካንሸሎና ዓይኒ ዓራት ጫ ፍርንጫሕ 28 ካራት ካንሸሎና ሽኮር ዓዘዓዘ ሸሎይ
4: ገብርዓቆ ከምቲ ዝተባሃልናዮ ማይሮባ ተሓፂብና ኣብቲ ዝነበርናዮ እንጌሮኦም ማእኮት ሲኢና ኣሎ ንፋሶም ህድኣት ከልይና ንፋስ ካንሸሎና ናፊቕና መፂናካ ኣለና
5: ማሽያኽ ተማሊእና ካብዚ ደንበ ካንሸሎና ይቕረግበረልና ካንሸሎና ሕሸና
1: በርሀ ኣፍንጫ ዓሳ ታፍላ ርእሲ ሳልሳ ተጣዒሳ
6: ሕዋኣት ወርቂ ዳክ ካንሸሎና መሮሩ ወፊኦም ንፀንሑ

0: ለምን?
1: አንበሳ
0: ድንጽኻ ቱታ ቱታ ቱታ ሁላን ሳዋ ፈጻ ምህድሪ አፋረን በሰቃጭል አሳሪ ክሳጸላት ከመታር ቀንጻሊ አሰራያታት ከመብጻ ተቀባሊ አሰራያታት ከመብጻ ተቀባሊ ወዲ ዘሃላል መሬት ማኸድ ፍልጠት ናይ ወለደታት ዋንድ ለላውነት ማላኻ ጻሪ ፈጣሪ ኽብሪ ሰዋ ሰዋ ወነት ሸፈልጥ መሰር ይኸማደል ህፂ ሰዋ ሰዋ ኽብርና ሰዋ አዴና ሰዋ መምህርና ሰዋ ሰዋ ሰዋ ሰዋ

0: ሰላም ከመይ ውዒልኩም ክብራት ተኸታተልትና። እዚ ዶክተራት ኣብ ስድዮ እዩ። ኩራት ተኸታተልቲ፣ ንሎሚ ኣብ መደብ ዶክተራት ኣብ ስድዮ ቀሪብናያ ዘለና ዛዕባ ብዛዕባ ምልጋስ ደም ይክኸውን። ትማሊ 14 ሰነ ዓለማዊ መዓልቲ ልግሲ ደም እዩ ነይሩ። ደም ንለግስ ተስፋ ንሃብ ሓቢርና ህይወት ነድሕን ኣብ ትሕቲ ዝብል ኣርእስቲ ድማ ምስ ሃገራዊ ባንክ ደም ኤርትራ ተተሓይዙ ተፀንቢሉ ኣሎ። ንሕና ከም ሃገር ብዛዕባ ዝኣርስቲ እዚ ንነዊሕ እዋን ክስራሓሉ ዝፀንሐ እዩ። ክንዝኾነ ድማ ደንብ ምልጋስ ሂወት ብዙሓት ሰባት ክድሕኑ ክኢሎም እዮም ኣብ ሃገርና። ስለዚ ኣገዳስነት ምልጋስ ደም ዝፈጥሮ ጥዕናዊ ሓገዝ ወይ ዝህቦ ሂወት ናይ ምድሓን ዕድል ከመይ ዝመስል፣ መነመን እዮም ደም ዝልግሱ፣ መን እዮም ከዝልገሰሎም፣ እንታይ ጥቕምታት ኣለዎ ንዝብሉ ኣርእስታት ዶክተር ዮሃንስ ተኸስተ ዳይሬክተር ሃገራዊ ባንክ ደም ኤርትራ ኣብ ሚኒስትሪ ጥዕና ምሳና ኣብ ስትድዮ ኣሎ። ዶክተር እንቋዕ ድሓን መጻኻ።
1: እንቋዕ ድሓን ፀናሓ።
0: ክጥቀስ ፀኒሕ እዩ ደም ንለግስ ተስፋ ንሃብ ሓቢርና ሂወት ነድሕን ዝብል ኣርእስቲ ኢና ሒዝና ዘለና። ቅድም ናብቲ ደሊናዮ ዘለና ቀጥታ መደብ ምእታውና እስከ ዶክተር ማዕር ክንደይ እዩ ኣገዳሲ እዚ ርእስቲ እዚ ክንልዕሎ ዕፅር ኣቢልካ?
2: ያ ማለት ደም ሂወት ህይወት ስለዝኾነ ዝኾነ ከበድቲ ሕማማት ትብሎ ምስ ደም ይተሓዝ። ዝኾነ ብሆስፒታል ዘሎ ዝከበደ ትብሎ ምስ ደም ይተሓዝ። መጥባሕቲ ክኸውን ይኽእል፣ ናይ ኣደን ህፃነን ክኸውን ይኽእል፣ ናይ ቆልዑት ክኸውን ተከቢድ ትብሎ ኮታሲ ብዘይ ደም ኣይሰራሕን እዩ። ስለዚ ደም ብጣዕሚ ኣገዳሲ እዩ። ንኸምኡ ከዓ ንሕና እቲ ሃገራዊ ባንክ ደም ዓላማ ኣለዎ ብኡ ተመሪሒ ይሰርሕ ዘሎ ማለት እዩ።
0: ልግሲ ደም ክንብል ከለና ኣብ ኤርትራ መቸም ታሪካዊ ድሕረ ባይታ ከም ዘለዎ ኢካ ትርዳእ። ምክንያቱ ኣብ ግዜ ብረታዊ ቃልሲ ኣብ ዝካየድ ዝነበረ ቃልስን ናፅነት መውጋእቲ ሎ ካልእ ካልእ እውን ኣሎ። ስለዚ ልግሲ ደም እውን ስለ ዘድልፍቲ መድረክቲ እስከ እቲ ሕጂ ዘለናዮ ናይ ልግሲ ደም ኣሰራርሓ ወይ ስነ ሓሳብ ወይ መጎት ካበይ ዝነቅል? እቲ ድሕረ ባይታናትና ናይዚ ትካልኩም ብፍላይ ካበይ ዝነቅል?
2: ፅቡቅ። ምናልባት ኣብቲ ታሪካዊ ድሕሪ ባይታ ክንዛረብ ተደ ኮይና ኣብ ናይ ህዝባዊ ግንባር ሓርነት ኤርትራ ኣብ መጀመርያ 76 ኣከባቢ ትራንስፊዥን ወይ ከዓ ደም ይህቡ ከም ዝነበሩ እቲ ታሪክ ይሕብር እዩ ማለት እዩ። ሽዑ ኣብ 84 ናብ ዓራርብ ማለት እዩ ደም ምእካብ ወይ ምዕቃብ ተጀሚሩ ክበሃል ካል። ኣብቲ ሽዑ ዝነበረ ብላምባ ዝሰርሕ ነይሩ ተን ፍሪጃት ማለት እዩ ዳሕራይ እንዳተመሓየሸ ብሶላር እንዳኾነ ኸይዱ። ድሕሪኡ ኣብ 1988 ድማ ከም ተንቀሳቀሲ ባንኪ ደም ተጀሚሩ ክበሃል ከኣል ንግንባራት ድማ ይኸይድ ነይሩ ማለት እዩ። ምስኡ ድማ ኣብ ግዜ ደርጊ ድማ እዚ ናይ ቀይ ኮኮብ ዘመቻ ዝብሎ ወይ ከዓ ወፍሪ ቀይሕ ኮኮብ ዝብሎ ብዝያዳ ነቶም ናቱ ውግኣት ንክገብር ኢሉ ኣብ 1981 ኣብ መካነ ህይወት ሆስፒታል ከፊቱ ከም ዝነበረ ዩ ተኣሽሙ ዘረድአና። ኣብቲ ግዜ እቲ ዝነበረ ኣብቲ ሆስፒታላት ዳይረክት ካብቲ ቤተሰብ ንደም ቀጥታ ይወሃብ ነይሩ ኢልካ ክዝረብ ክኣል ማለት እዩ። ኣብ ድሕሪ ናፅነት ግን እቲ ደም ኣብቶን ሆስፒታላት ብዝቆማ ባንክታት ደም ይወሃብ ነይሩ። ንሱ ከዓ ኣብ መካነ ሆስፒታል ሂወት እዩ ነይሩ ክበሃል ከኣል። በቲ ናይቲ ግዜ እቲ ኣብ 8 ወይ ኣውራጃታት ዝበሃላ ነበራ ደም ባንክ ነራን ክበሃል ከኣል ማለት እዩ። ድሕሪኡ ኣብ 1999 ኣብ መካነ ህይወት ሆስፒታል ኣብቲ ቀፅሪ ውሽጢ ንኩለን ዘን ዝበልና ና 8 ኣውረጃታት ንበለን ዝነበረ ሆስፒታላት ኣማእኪሉ ሰርሕ ነይሩ። እዚ ሕጂ ዘለናዮ ሃገራዊ ባንክ ደም ኤርትራ ግን ኣብ 2002 እዩ ተጀሚሩ ማለት እዩ። ናይዛ ዓለማ ባንክ ደም ብሓፈሹ እኩልን ውሑስን ብቑዑን ደም ኣኪብካ ናብ ኩለን ሆስፒታላት ሃገርና ምብፃሕ እዩ። ኣብቲ ተልእኮኡ ግን ብቕዓት ዘለዎ ደም ክህሉ ኣለዎ። ሓደ እቲ ናትና ክራይቴርያ ንብሎ ብቑዕ ደም ክህሉ ኣለዎ። ኣብ ጎስጓሱ ንሕይልና ንሰርሕና ዝኾነት ይኹን ደም ዝተኣከበት ድማ ምርመራ ናይ ግድን ናይ ኤች ኣይ ቪ በሎ ሄፓታይትስ ወይ ቢ ይኹን ሲ ምስኡን ሲፍልስ ወይ ከዓ ፍንጣጣ ይወሃብ ማለት እዩ። ኣብኡ ምስቲ ናይ ሃገራዊ ባንክ ደም ኣብቲ ኦብጀክቲቭ ዝተኣከበ ደም ድማ ኣለዎ ናቱ ኣካይዳ ስታንዳርድ ዝኾነ መክዘን ንገብረሉ ኣሎ። ኣጠቃቅማ ድማ ወይ ኣፕሮፕሬት ክሊኒካል ዩዝ ኦፍ ብላድን ምስኡ ተተሓዘ ኣብተን ሆስፒታላት ከመይ ገይሮም ቶም ሓካይም ይጥቀምሉ ምስኡ ዝኾነ ትሬኒናት ድማ ይውሰድ እዩ። ካልእ ብቑዕ ምሕደራ ናይ ግድን ከድልየካ ሓደ ብላድ ባንክ ከተቆም ከለካ ሃገራዊ ባንክ ደም ምሕደራ ኳሊቲ ዝኾነ ሰርቪስ ተዘይብሉ ዲዛስተር እዩ። ስለዚ እቲ ገዛና ኳሊቲ ዝኾነ ሰርቪስ ኣለዎ ብቑዕ ዝኾነ እዩ። ኣብ ዓቕሚ ሰብ ድማ ቀፃሊ ነቶም ኣባላትና ትሬኒንግ ሪፍሬሽመንት ንህቦም ኢና ማለት እዩ። ካልእ ምናልባት
0: ከምዚ ክትጠቕሶ ፀናኻ መቸን ነዊሕ ድሕረ ባይታ ዘለዎ ተመክሮ ዘለዎ ባንክ ደም እዚ ንጠቕሶ ዘለና ትካል እስከ ምናልባት በዚ ክትሰር

0: ክወፅናኹም እቲ ናት ደረጃ ብቕዓት ብኸመይ እዩ ዝልለ ወይ ዝፍለጥ ዝናትና ትካል
1: ማለሲ ሓደ ሃገራዊ ባንክ ደም ክበሃል ከሎ ኳሊቲ ሰርቪስ ከምቲ ዝበልናዮ ብቕዓቱ ተሓለዉ ክኸውን ኣሎ ክልተ ግዜ ሰርቲፋይ ኮይኑ እዩ ብናይ ኣይዞ ኢንተርናሽናል ሳውስ ኣፍሪካን ቢሮ ተዋሂቡ ወይ ሰርቲፋይድ ኮይኑ ኳሊቲ ሲስተም ከምቲዓንተ ቅድም ኢለ ዝበልክዎ ብቕዓት ድማ ንሰርሐሉ ኢና ቀፃሊ ኳሊቲ ኦዲት ወርሓዊ ይግበር እዩ እቲ ደም ዘድልዮ ፕላትሌት ይኹን ተቀይሕ ደም ይኹን ፕላዝማ ኹን ኣብ ኳሊቲ ይረአዩ ኤክስተርናል ኳሊቲ ኣሰስመንት ንብሎ ከዓ ምስ ናይ ደገ ማለት እዩ ሳምፕልስ እንዳሰደዱልና እቲ ብቕዓቱ ድማ ኣብ ፅቡቅ ከም ዘለና ይሕብር እዩ ዓመታዊ ከዓ ኦዲት ይግበር እዩ ምስ ኳሊቲ ዘተሓዘ ማለተይ ኦዲት ይግበር እዩ ቀፃሊ እውን ኣብ ወርሓዊ ይኹን ሽዱሽተ ወርሓዊ ምስ ኳሊቲ ውፅፅር ማለት እዩ ብቕዓት ይግበር እዩ ማለት እዩ ብሓፈሻ እቲ ደም ክንብል ከለና እቲ ቤዚክ ትራንስፊዥን ቸይን ካብ ለገስቲ ደም ኣትሒዙ ናብ ኣብ ምእካብ ዘሎ ኣብ ፕሮሰስ ኣብ ምግባሩ ኣብ ምልላዩ ሕማማት ኣብ ዓይነት ደም ኣብ ምቕማጡ ምኽዛኑ ማለት እዩ ኣትሒዙ ስጋብ ናብተን ሆስፒታል ትኸይድ ኩሉ እዚ ሰንሰለት ክተሓዝ ኣሎ ኣብ ሓንቲ ሃጓፍ ክተፈጢራ ንኩሉ ክተባላሽዎ ስለ ትኽእል ናይ ብሓቂ ፅቡቅ ጌርና ኢና ንሰርሐሉ ማለት እዩ ዜ ምስ ኳሊቲ ተተሓዘ
0: ሃራይ ዶክተር ምናልባት ሕጂ ደም መቸም ጥቕሙን ኣገዳስነቱን ዝርድኦ ወይ ዘይርድኦ ሌልካ ክተሓስባ ይትኽእልን ኢኻ ምናልባት ንነዊሕ እዋን እውን ጎስጓስ ተኻይድሉ እዩ ኣብዚ ኣርስተ እዚ ግን መረዳእታ እውን ክህልወና ኣብ ሓደ ክህልወና ስለ ዘለዎ እቲ ሓፈሻዊ ትርጉምን ጥቕምን ናይ ደም እንታይ እዩ
1: ብሓፈሻዊ እቲ ናይ ኣካላትና ሲስተም ዝበሃል ምሻ ኣሎ ሰንትራል ነርቮ ሲስተም
2: ናይ ስርዓተ ትንፋስ
1: ገለና ለ ትሸዓተ ዝኾኑ ኣሎ ሲስተማት ካብኦም ሓደ ሲርኩላቶሪ ወይ ስርዓተ ዙረት ደም ዝበሃል እዩ ኣብቲ ስርዓተ ደም ሕጂ ደም ብጣዕሚ ኣገዳሲ እቲ ደም ቀንዲ ኣገዳሲ ኣብቲ ናይ ስርዓተ ደም ክንብል ከለና ሕጂ ምስኡ ምናልባት እቲ ደም ሓፈሻዊ እንታይ ክንብል ንኽእል ከም ፕላዝማ ኣለና ኣብቲ ደም እቲ ደም ቀይሕ ኢና ንሪኦ ምሽ ኣብኡ ፕላዝማ ኣሎ 55 ሚእታዊ ዝኸውን ፕላዝማ ኣሎ ቀያሕቲ ውሃዮታት ድማ 46% ዝኾኑ ውሃዮታት ኣለዉ ጀነራል ካብቲ ሚእቲ ማለት እዩ ሕጂ እቲ ደምና ክንሪኦ ከለና ዘይምቁራፅ ዝሰርሕ ኮንቲንስሊ ዝሰርሕ ሕጂኡ ፕላዝማ ኣሎ ውሃዮታት ከ ኣለዉ እቲ ፕላዝማ ዝበዝሐ 55 54 ሚእታዊት ክኸውን ክእል እዩ እቲ ካልእ ግን 46 ንበሉ ቀያሕቲ ውሃዮ ደሚ እቲ ቀያሕቲ ውሃዮታት ደሚ ኣብ ውሽጡ ሕጂ ቀያሕቲ ውሃዮ ኣለዉ ፃዕዲ ውሃዮ ኣለዉ ናይ መርጋእቲ ዝኾኑ ፕላትሌት ኣለዉ እቶም ቀያሕቲ ውሃዮ 44 ሚእታዊት ክኾን ከሎ እቲ ፃዕዳ ዋይት ብላድ ሴል ንብሎ ከዓ ትሕቲ 1% ፕላትሌት ካ ነጥ 5 ግን 1% ወይ ገለ ዋይት ብላድ ሴል ኢልካ ከዓ እንታኣሽሙ ይኮኒ ኣገዳሲ እሱ ንመከላኸሊ ንገብረሉ እሱ ንዝኾነ ሕማም መፂካ ትከላኸሉ ዋይት ብላድ ሴል እዩ እሱ ሕጂ ምናልባት ኣብ ካልእ ግዜ ምስ ካልኦት ክትንተን ከኣል ግን እቲ ዋይት ብላድ ሴል ንርእሱ ማለት ዝገርም እዩ ከመይ ይሰርሕ ሲ ድንቅን እንታኣሽሙ ገርና ከም ተፈጠርና ሰሪኤካ ልክዕ እዚ ውግእ ድዩ ገለ ናይ ዓድታት ስለያ ድገብሩ ገለ መሽ ትብሎ ኣለካ ካብኡ ድተራቐቀይቲ ናይ ነብስና ከመይ ገይሩ ሰርሕ ከመይ ይከላኸል መንመን ልእኽ እንታይ ገብር ሲ ርእሱ ዝኸል ዓብ መፅሓፍ እዩ ማለት እዩ ሕጂ ብሓዶም ጥራሕ 1 ገለ ፐርሰንት ክኸውን የብሉን ማለት እዩ ብሓፈሹ እሱ ይክበሃል ካል ምናልባት እወ እሱ እዩ እንታኣሽሙ ክረአ ክእል እዩ ያ ናይ ብላድ ቨዘል ወይ ከዓ ሱር ናይ ደም እዩ እቶም ንብሎም ፀናሕና ሬድ ብላድ ቀያሕቲ ውሃዮ ፀዓዲ ውሃዮ ፕላትሌት ፕላዝማ ዝበልናዮ ኣብኡ ርከቡ ማለት እዩ ሕጂ እቲ ደም ምስ መፀ ምስተቐድሐ ማለት እዩ ሚዛን ንግበረሉ እዩ ብሚዛን ማዕረ ከም ዝኾኑ ብክልተ ሚዛን ጌርና ቸክ ንገብሮ ሽዑ ሰንትርፊጅ ኣቱ ሰንትርፊጅ ምስ ኮነ እቲ ደም ይፈላለ ማለት እዩ ምናልባት ድሕሪያ ዘላ ስላይድ ክንሪያ እዚኣታ ሕጂ ዝኾነ ሰብ ዝተቐድሐ ደም ዚኣ ከምዚኣ ትኸውን ማለት እዩ ሽዑ እዚኣ በቲ ማሽን ጌርካ ይፈላለ ማለት እዩ እታ ድመፀት ደም ሓደ ሰብ ዝሃባ ናብ ቀይሕ ደም ትፍለ ካብኡ ከዓ ፕላትሌት ሪች ዝበሃል ኣሎ ብላድ ፕላትሌት ሪች ናብ ፕላዝማ ከዓ ይምቀል ማለት እዩ ምናልባት ኣብቲ ስእሊ ከነሪኦ ንክእልና እዚኣ ሕጂ ፕላዝማ እያ ካብቲ ሓደ ሰብ ዝለገሰልና ደም እዚኣ ፕላዝማ ትበሃል ምናልባት ጥቕሙ ዳሕራይ ክንሪአና ማለት እዩ እዚአን ሕጂ ተን ደም እየን ሰለስትአን ሓደ ሰብ ምስ ለገሳ ተቀይሕ ንበይኑ ንገብሮ ቀይሕ ደም ማለት እዩ መፃንሕ ኣለዎ ንዑ ደፅንሕ ንኣርባዓን ክልተን መዓልቲ ክፀንሐልና ኬሚካል ደኣትሎ ምስኡ ተሰርሐ የፅንሐልካ ማለት እዩ። በዓል ፕላዝማ ድማ ንሓሙሽተ መዓልቲ ጥራሕ ንክዝኖ እቲ ፕላዝማ ንብዙሕ መዓልቲ ተንደም ሕጂ እዚአን እየን እዚአን ፈሊና ንቐምጠን ማለት እዩ ኦ ኤቢ ኤ ቢሉ እንደገና ከዓ ኣርኤች ነጋቲቭ ፖዘቲቭ ኢሉ ከዓ ምስኡ ይኸይድ ማለት እዩ። ሕጂ እቲ ደም ምስተወደአ ብገዛና ንዕኡ ዝኸውን ፍርጃት ኣሎ በብክንደይ ሴንቲግሬድ ተቕመጥ ዳሕራይ ክንሪአና ግን ካብ ሆስፒታል ናክወፅ ከሎ ከዓ ብከምዚ ክኸይድ ኣለዎ ትራንስፖርት ከይ ስቕኢልካ ልዕልካ ይከይድን እዩ። ኣብ መጨረሻ እዚ እንታይ ርእየና ኣብተን ሆስፒታላት ምስ በፅሐ ንጥንስቲ ድዩ ክወሃብ ንሓደጋ ድፀንሖ ድዩ ንህፃን ድዩ ብሕማም ዝሓመመ ሰብ ድዩ ኣብቲ ሆስፒታል ከዓ ርእሱ ዝኽኣለና ኣሳይንስ ኣሎ ኣብ ክንደይ ደቂ ሞኒተር ትከታተሎ መንመን ትቦ ኣብኡ ንእሽተ ጌጋ ንሓደ ኤ ከሎ ቢ ተጋጊካ ተሂብካ ብጣዕሚ ሓደገኛ እዩ። ስለዚ እቶም ኣብኡ ዘለዉ ነርሳት ድማ ናይ ብሓቂ ቪጂላንት ኮይኖም ዝከታተልዎ ዝቋፃፀሩ ብሕርሽ ናይ መጀመርያ 10 ደቂ ሰንስቲቭ ደይ ናትካ ደን ተተዋሂብካ ዝኾነ ሪኣክሽን ወይ ፀገም ከምፅኽእል ኣብኡ ተለካ ቀልጢፍካ ምስተ ሓኪም ተራዳሪእካ ኣለዎ ናቱ ሰራርሓ ትረኽቦ። ስለዚ እሱ እዩ እንዳቐፀልና ኣብዚ ሕጂ እዋን ኣብ ቴክኖሎጂ ወይ ኣብ ካምፓኒ ክስራሓ ኣይክእልን እዩ መውላትና ክንፈልጦ ካብ ሰብ ጥራሕ ትምንጩ። ስለዚ ሰብ ከዓ የድልየናይ ማለት እዩ ናይ ኩላትና ሓላፍነት እቲ ዜጋ ማለት እዩ።
0: ሕራይ ብዙሕ ባያታት ደማ ኣብ ኣካላት ወዲ ሰብ ጠቂስካለ ነርካ ግን ብዕድመ ምናልባት ብፅልዋታቱ ከመይ ክፍትንክፍ ከተብለና
1: ዋዮታት ሕፅር ኣቢለ ንኣብነት ሲቢሲ ምሽ በሃል መብዛሕ ሰብ ኣብ ሆስፒታላት ከይኮ ሲቢሲ ይገብር ገለ ከመይ ኣሎ ሄሞግሎቢን ገለ ተቀይሕ ዋሃዮ ደም 5 ሚሊዮን ዝኸውን ኣብ ሓንቲ ማይክሮ ሊትር ኣሎ። ኣብ ደምና 120 መዓልቲ ዝፀንሕ ቀይሕ ዋሃዮ ደም ድሕሪኡ ነብስና ባዕሉ ምስ ፀሊም ከብዲ ድዩ ስፕሊን ገይሩ ድዩ የልግሶ እዩ። ስለዚ ባዕሉ ከየልገሶ ከሎ ክንህብ ከዓ በዚ ጋጣሚ ፅቡቅ እዩ ማለት እዩ። ፃዕዳ ውሃዮ ደም ክዕቀን ከሎ ካብ 6,000 8,000 ማይክሮ ሊትር ማለት እዩ። ትሕቲኡ ተወሪዱ 2,000 1,000 ወይ ገለ ተወሪዱ ፀገም ኣሎ ማለት ናይ ምክልኻል ዓቕሙ ጎዲሉ ኣሎ። ልዕሊኡ ተኸይዱ ከዓ 10,000 15,000 20,000 ወይ ኢንፌክሽን ኣሎ ወይ ከዓ ካልእ ምስ ካንሰር ዝተተሓዘ ነገራት ከጋጥም ክእል። ንኸምኡ ተዓቐን ደልየና ናይ ፕላትሌት ሕጂ 150,000 ስጋብ 400,000 ዝኸውን ንብሎ እሱ ከዓ ድሕር ትሒቱ ካብ 150,000 እንዳወረደ ተኸይዱ ፀገም ኣሎ ማለት ተምሓካይ ምርእዎ ፀቢቁ ተወሪዱ 10,000 ገለ ተበፂሑ ካብ ፍንጫካ ድዩ ካብ ግርፃንካ ድዩ ካብ ኣካላትካ ስቕኢሉ ደም ክፈሰስ ክእል ማለት እዩ። ብኡ መጠን ከዓ ተበዚሑ ከዓ ካብ 400,000 ከዓ ዘይተደልየ ደም ምርጋእ ምሻሉ ይሓፍስ መብዛሕትኡ ምሻሉ ሕጂ ፖሊሳይቴምያ ገለ ዝበሃሉ ሓፊሱ ንደም ገለ ይብሉ ክሓልፍ ከሎ ፍቲ መትንታት ይሓፍስ እሞ ዘይተደልየ ርእሲ ሕማም ኣንዛ ገለገለ ፀቕጢ ይገብረሎም ሽዑ መመፅኦም ይቕድሑ ይልግሱ ማለት እዩ። ኣብ ሆስፒታላት ከይዶም ባግ በቲ ባግ ካባናል ዝወስድዎ እቶም ሆስፒታላት ኣይውዕልን እዩ ዝተቐድሐ ደም ዲስካርድ ይጓሓፍ ማለት እዩ። ግን እሱ ተራፒቲክ ነቲ ሰብሲ እዋ ተደይ ተኣሽሙ ጌርካ ፀቕጢ ገይሩ ኣብ ልቢ ድዩ ካልእ ፀገም ከምፀሎ ክእል ማለት እዩ።
0: ዓይነታት ደም ከም ዘሎ ዶክተር ፍሉጢ ኤ ኤቢ እንዳበለ ዝኸይድ ንምንታይ ዝፈላለይ እንደገና እቲ ምፍልላይ ናይቲ ዓይነት ደም ኣብ ኳሊቲ ወይ ብቕዓት ወይ ፍሉይነት ናይቲ ሰብ እንታይ ተራ ህልዎ ይኽእል ምናልባት ከኣቶም ከምኡ ነናትና ዓይነታት ደም ዘለና ሰባት ብፍላይ ኣተኩሮ ክንገብረሎም ዝግባኣና ዝያዳ ኣተኩሮ ክገብሩ ዝግብኦም ዓይነታት ደም ታወት እዮም።
1: ብሓፈሻ እቲ ጉጅለ ዓይነት ደም ኤ ኣሎ ቢ ኣሎ ኦ ኣሎ ኤ ቢ ኣሎ ኣርባዕተ ዓይነት እዩ። እዚ ብተፈጥሮ ድመፅ ምስ ፋሚሊ ተተሓዘ ክትቀይሮ እውን ኣይትኽእልን እ ሓንሳ መፅያ ብኣኻ ትኸይድ ማለት እዩ። ሕጂ ነጋቲቭ ከዓ ትበሃል ኣሎ ኣብቲ መሸፈኒ ናይቶም ሬድ ብላድ ሴል ቀያሕቲ ውሃዮ ኣብ መሸነፈኒ ኦም ድሕር እቲ ፕሮቲን ኣሎ ፍሉይ ፕሮቲን ድሕር ኣሎ ፖዘቲቭ ንብሎ እቶም ዘይብሎም ከዓ ነጋቲቭ እዮም። በዚ ጋጣሚ ሕጂ እቶም ኣርኤች ነጋቲቭ ውሕዳት እዮም። ኣብ ኤርትራ መብዛሕትኡ ሰብ ልዕሊ 92% ፖዘቲቭ ዘሎ 8% ገለ ጥራሕቲ ነጋቲቭ ካብኡ ከዓ ክፈል ከሎ ኤ ነጋቲቭ ኣሎ ቢ ነጋቲቭ ኣሎ ኦ ነጋቲቭ ኣሎ ሕጂ ውሑድ እቲ ነጋቲቭ ዘሎ። ብኡ መጠን ሕጂ ኣብ ሆስፒታላት ወይ ኣብ ትካልና ሕፅረት ከጋጥም ይኽእል እዩ። ብኸምኡ ኢና ከዓ ኩሉ ሻዕ ንፅውዕ ኤ ነጋቲቭ ዘለዎም ሂቦም ደይፈልጡስ ንክህቡ እቶም ዝህቡ ከዓ ስሩዕ ኣወዳቲ ኮይኖም ኣብ 3 ወርሒ ደቂ ኣንስትዮ ብ4 ወርሒ ምናልባት ምዝያ ንፋስ ገብረላ ኤ ነጋቲቭ በዚ ጋጣሚ ብሰምዑና ተለዉ ዘይሃቡ ወይ ሂቦም ንፈልጡ መፅኦም ቀፃሊ ተትቡና ቀፃሊ ኢኻ ደጋጥም ሓንቲ ሓራስ ኣደ ኣጋጣሚ ኤ ነገቲቭ እንድሕር ኣለዋስ ፕሮባብሊቲ ክልተ ወይ ገለ ይናረክ

0: بالمئتي حانت تمرت بيت كيدنا وي هاي سكول من وصلني نادا تخيدنا مئت سبات كاري هنا نمات سخلتا قليها تركب اي نيجاتيف هجي قاعد عم تون هوستالة توسيدانسي اب امرجنس ساعات كتسئن تخيليها هجي بازق قاعد عمي نيجاتيف دلوهم قاعد سأل ماتي يمكبونا حاتت مالتي
1: طبق ምናልባት ተቐባሊ ወሃቢ ዝበሃል ኣሎ ኣዝዩ ዕቡቕ ዝበለ ከይከውን ነቶም ሞያውያን ክንገድፈሎም ንኽእል ኢና ዶክተር ግን ምስኡ ተኣሳሲርካ ናይቲ ስኒት ናይ ዓይነታት ደም ክጥንቀቐሉ ዝግባአና መን እንታይ ክሓስብ ከም ዘለዎ ሞያዊ ምክርኻ መድለየትወ
0: ፅቡቅ እዚኣ ከምታ ዓንተ ዝበልኩ ኣንዲ እቲ ንኣምነት ኤ ንኤ ድህብ ኩሉ ሻዕ ወይ ከዓ ንቢ ይህብ ቢ ከዓ ንቢ ወይ ንኤ ቢ ይህብ ኦ ግን ንኩሎም ዩኒቨርሳል ዶነር ንብሎ ንኩሉ ሰብ ክህብ ይኽእል እዩ ኤቢ ከዓ ካብ ኩሎም ዝቕበል ማለት እዩ ሕጂ እዚ ኣብቲ ሰባት ብዙሕ ፀገም የብሉ ኣብተን ሆስፒታላት ብጌጋ ንኸይወሃብ ኣብ ሆስፒታላት ኣባና እውን ኣብቲ ዳታ ክእትዎ ከለዉ ንእሽተይ ጌጋ ተላ ክትከይድ ትኽእል እያ ኢንፋክት ትሬስ መግበር ኣለና ናይ ዳታ ሲስተም ኣለና ስኻ ሕጂ ሎም መዓልቲ ድሃብካያ ደም ሎሚ ሂብካያ መዓስያ ኤክስፓየር ትገብር እንታይ ዓይነት ደምያ ናበይ ሆስፒታል ከይዳ ኣይደኖ ባሮንቱ ክትከይድ ትኽእል ሰንዓፈ ክትከይድ ትኽእል መዓስ ከይዳ ገለ መለ ኩላ ንፈልጣ ንዲና ብእውን ትሬስ ክንገብሮ ንኽእል ኢና ማለት ግን ጥንቃቐ ከም ዘድልዮ በዚ ኣጋጣሚ ነገር
1: ፅቡቅ ዶክተር እስከ ምናልባት እቲ ቀንዲ ሕጂ ንዛረበሉ ዘለና ሓደ ሰብ ክልግስ ከም ዘለዎ ንክንድርኽ ንዲና ንዛረብ ዘለና ጥቕሙ ምስ ተረድኦ ጥራሕ እዩ ሓደ ሰብ ክልግስ ዝኽእል ስለዚ ዝልገስ ደም እንታይ ዓይነት ጥቕሚ እዩ ዘለዎ
0: ደም ህወት እዩ ከምዚ ቀፃሊ ንብሎ ንኣምነት ቀያሕቲ ውሃዮታት ደም ሬድ ብላሴል ናላት እዚ ንትንፈሶ ኣየር ኣብ ሳምቡኡ ምስ ኣተወ ናብ ደም እዩ ድኸይድ ካብቲ ደም ሕጂ ኣብቲ ሬድ ብላሴል ሄሞግሎቢን ዝበሃል ኣሎ እሱ ተሰኪሙ ወይ ናብ ኩሉ ኣካላትና ትኸይድ ሕጂ ኩሉ ኣካላትና ንክሰርሕ ሲ ተቀይሐ ውሃዮ ደም የድልየና ማለት እዩ ብኡ መጠን እዚ ፕላዝማ ድሞ ድማ ብዙሕ ሆርሞናት ኬሚካላት ፕሮቲናት ኣብ ውሽጡ ኣለዎ ስለዚ እሱ ከዓ ምስ ብዙሕ ሕማማት ዝተተሓዘ ክልገስ ከሎ ድሓራይ ክንሪአና ክጠቅም ማለት እዩ ፕላትሌት ድማ ንምርጋ እዩ ዝኾነ ብሊድ ጌርካ መፂኡ ንክረግእ ዝገብሮ እቶም ፕላትሌትስ እዮም ማለት እዩ
1: ምናልባት ክትቅፅል ትኽእል ኢኻ ዶክተር
0: ካልእ ምቲ ድበልክዎ እቲ ደም ንኣብነት ቀያሕቲ ውሃዮ ደም 40 መዓልቲ ሬድ ብላሴል ኢልና ንቐምጦ ንሕና 42 መዓልቲ ክፀንሕ ይኽእል እዩ ካብታ ዝልግሰልና ሰብ 42 ኣብትናትና ስቶር ክፀንሕ ይኽእል እዩ ክንዲኡ እኳ ይፀንሐኒ ቀፃሊ ሆስፒታላት ስለ ጠለብ ዘለዎ ቀፃሊ ውዳ እዩ ማለት እዩ ፕላዝማ እንተዳ ሪኢኻ ብጣዕሚ ኣብ በረድ ኢና ነቐምጦ ማይናስ 18 ዲግሪ ይቕመጥ እጂ ንዓደ ዓመት ከነቐምጦ ንኽእል ኢና ማይናስ 25 ማይናስ 30 ጌርካ 2 ዓመት ክፀንሐ እዚ ሕጂ ዕድል ልበናይ ፀገም የብሉን ኣብ ፕላትሌት ግን ክንመፅእ ከለና ጃስት ንሓሙሽተ መዓልቲ ጥራሕ ሎሚ ኣጋጣሚ እንተሂብካ ሚኪ እቲ ደምካ ኣብ ውሽጢ ሓሙሽተ መዓልቲ ደ ወሲዶ ንኦቶን ሆስፒታል ይጓሓፍ ማለት እዩ ሕጂ ቅሩብ ፀቕጥታት ኣለዎ ማለት እዩ ምስኡ ተተሓዘ ካልእ ምዝ ናይ ፕላትሌት ሓሙሽተ መዓልቲ እያ ምሽልና ዘለና ሓዳሽ ማሽን ኣተኣተይትና ዘለና እዚ ብላድ ሰንተር ማለት እዩ ፍልይቲ ማሽን እያ እዚኣ ፈልያ ተውፅእ ቀደም መፂኡ ሰብ ክህብ ከሎ ሬድ ብላሴል ናብ ፕላዝማ ፕላትሌት ንኸፋፍሎ ነርና ሓቀይ ሕጂ ግን ብሓንሳ ኢ ድውሰድ ኩሉ ይውሰደሉ ሕጂ ግን ሓደ ሰብ ክመፅእ ተን ፕላትሌት ጥራሕ እሰን ጥራሕ ውሰዳ ተካልእ ናብ ንብሱ ምለስ ፕላዝሙኡ ሬድ ብላሴሩ ቀያሕቲ ውሃዮ ደም ናብኡ ምለስ ተን ፕላዝማ ጥራሕ ንወስደን ሕጂ እዚ እንታይ ኣገዳስነቱ ነቲ ሰብ ብዙሕ ቮሊም ኣይትወስደሉን ኢኻ 450 ገለ ዝነበረ ደሙ ኩሉ ትወስዶ ነበርካ ሲ ንበሎ ፋክቲ ብዙሕ ኩሉ ይኮነን 5-6 ሊትሮ እዩ ዘሎ ሓደ ሰብ 450 ጥራሕ ኢና ንወስዶ ብጣዕሚ ውሑድ እዩ ነዘን ፕላትሌት ከዓ ፀቢቐ ንዕያን ጥራሕ ኢና ንወስደን ስለዚ ሰብ ወርሓዊ መፂኡ ክልግስ ክእል እዩ ደ ፀገም የብሉን እቲ ጥቕሙ ግን እንታይ እዩ 6 ሰብ ፀዊዕና ፕላትሌት ሃቡና ክንድንብሎም ኣብ ሓደ ሰብ ናይ 6 ፕላትሌት ክበና ክእል እዩ ሕጂ ብጣዕሚ ብልጭ ኣለዎ ነተን ሆስፒታላት ብጣዕሚ ኣገዳሲ ንዓና እውን ኣገዳሲ ማለት እዩ
1: ሃራይቶም ሕጂ ዶክተር እንታይ እዩ ኣገዳስነቶም እዞም ክንጠቕሶም ፀናሕና ንኣብነት ፕላትሌትስ ክንብል ፀኒሕና ንመን እዩ ዘድልዮ ስለምንታይ ከምኡ ሓሙሽተ መዓልቲ ጥራሕ ዝፀንሓሉ እንታይ ሽግራት ከጋጥመኩም ኣሎ ስለዚ ሰብ ከ እንታይ ክሕግዘኩም ኣሎ
0: ሕጂ እዛ ፕላትሌት ክፀንሐሉ ድኽእል እቲ ቴምፕሬቸር ኣብ 20 ካብ 24 ከምዚ ሩም ቴምፕሬቸር ምሻ ኣሎ ኣብ በረድ ኣይኮንኳ ተቐምጦ ኣብ ሩም ቴምፕሬቸር ስለተቐምጦ ልዕሊ ሓሙሽተ መዓልቲ ከይዱ ባክቴርያ ክገብር ክእል እዩ ሕጂ ክቕመጥ የብሎም 5 ደይስ ጥራሕ ዋላ ውሽጢ ነብስና እውን ከምኡ 17 ደይስ እዩ ዝፀንሕ ሕጂ 5 ደይስ እዩ ዝፀንሕ ሩም ቴምፕሬቸር ይፀንሕ ተን ሆስፒታላት ክወስዶ ኣለዎን እቲ ጥቕሙ ነዚ

0: ፕላትሌት ዝበልናዮ ምስተ መርጋእ ተተሓዘይ ንኣብነት ለንቀነ ምሽ እዞም ናይ ልቢ መፅኦም ነሮም ኣዩካ ኣብ ከምኡ ግዜ ክጥቀሙሉ ክእሉ ኣብ ከቢድ ደም ኣብ ዝፈሳ ነገራት ክውሰድ ይኽእል ምስ ካንሰር ክኸውን ይኽእል ኣብ ሓደጋታት ንብዙሕ ይጠቅም ምስ ደም ምርጋእ ተተሓዘስ ይጠቅም እዩ ማለት እዩ
1: መን ክዝልግስ ሕጂ
0: ነዚ ፕላትሌት ከምቲ ኖርማል ሰብ ልዕሊ 16 ዝኾነ ክልግስ ይኽእል እዩ ልዕሊ 50 ኪሎ ክልግስ ይኽእል እዩ ኣብ ኣፍልይ ተብላ ምናልባት ቁፅሪ ፕላትሌትካ ክፍለጥ ኣለዎ ትሑት ተለካ ፕላትሌት ኣይንቦን ኢና ምክንያቱ ንሕና ነቲ ሰብ ፕላትሌት ክንቦ እንዳ ዘለና ትሑት ተለካስ ኣይክውኒ ሳይ ሓንቲ ፍሉይ ተብላ ትባግ ድማ ፍሉይ እዩ ርእሱ ዝከኣለ ባግ እዩ ከምዚ ምስ ካልእ ባግ ነምፁ ኣይኮነን እዚኣ ምናልባት ትረአ እንተደኣ ኣላ እዚኣ ታ ኣፋረሲስ ማሽን እቲ ኣባልና እዩ ንጃስት ትሬኒንግ ወሲዶም ሰርቲፋይድ ኮይኖም እዮም ተዋሂቦምም ትሬኒንግ ባዕሉ እንዳተቐድሐ ከሎ እዩ እተን ትሪእዎን ዘለኹም ብጫ ፕላትሌት እየን ማለት እዩ ተቐዲሐን ኣለዋ እዚአን ሕጂ ድሕር ምልእቲ ማዕረ ምስኮና ንሽዱሽተ ሰብ ዝኸውን ሽዱሽተ ፕላትሌት ዝኾውን ክትህብ ትኽእል ኣክንዲ ሓደ ካብ ዝንወስዶ ንሽዱሽተ ዝኸውን ፕላትሌት ስለዚ ፅቡቅ ሓጋዚት ማሽን እያ እዚኣዋ
1: ሃራይ ዶክተር ዮሃንስ እስካ ሕጂ እቲ ከቢድ ዝገብሮ ንደም መቸም ከም ተቐዲምካ ዝበልካዮ ደም ኣብ ፋብሪካ ምስራሕ ወይ ዝፈሪ ኣይኮነን ካብ ወዲ ሰብ ጥራሕ እዩ እቲ ምንጪ ስለዚ እቲ ምንጪ ደም ክንገልፆ ሞ ማዕረ ክንደይ ከቢድ ምዃኑ ንክትረኽቦ ሰባት ከዓ እጃሞም ከበርክቱ ከም ዘለዎም ምእንቲ ክርዳእና ምንጭ ደም ካበይ እዩ ንዝብል ሕቶ ክትርዳእና
0: ምንጭ ደም ሕጂ ካብ ሕብረተሰብ እዩ ማለት ካብ ሰብ እንዲ ሕብረተሰብ እዩ ሕጂ ምናልባት በዚ ጋጣሚ እንታክገልፃ ኣብዚ ኣብ ትምህርቲ ወቅቲ ኩሉ ሻዕ ተምሃሮ ስለ ዘለዉ ድሓኒና ካልኣይ ደረጃ ተምሃሮም ኮለጃትን ብምልኦም ይቡናዮም በዚ ጋጣሚ መምሃራንን ዳይሬክተራትን ሚኒስትሪ ኦፍ ኤዱኬሽን ብጣዕሚ ኢና ነመስግኖም ምክንያቱ ብዘይ ስክፍታ ኢና ንሓልፈ ኣብ ትምህርቲ ግዜ ቀፃሊ እዮም ድቡና ቶም ተምሃሮ ሕጂ እቲ ደም ካብ ሰብ እዩ ድመፅ ማለት እዩ ኣብ ፋብሪካ ይርከብ ንኣብነት ካልእ ዓይነት ማይ ሓይሊ ዝበሃል ምሻ ኣሎ ሓንቲ ዓይነት ማይ ሓይሊ ተሲኢንካስ በቲኣ ክትከኣተል ትሸፋፈን ደም ተሲኢንካ ጠጠው ይካ ትብ ሓንቲ የብላን ኣማራፂ የብላን ደም ሲኢኑ ሰብ ክመወትካ ብጣዕሚ ኣይትኽእሎን ኢኻ ከም ሓኪም መጠን ኣይትቕበሎን ኢኻ ብካልእ እኳ ከምዚ ሃይሙ ነይሩ እዚዩ ምናልባት ናይ መጨረሻ ተካንሰር ፀኒሑ ትብሎ ወይ ሓደጋ ተኮይኑ ከቢድ ነይሩ ዝስገለ ትብል ኣብ ደም ግን ኣይትወሓጠልካን እያ ክኸውን እውን የብሉን ስለዚ ቀፃሊ እቲ ጎስጓስ ትግበር እውን ኣብ ሬድዮ ድዩ ኣብ ጋዜጣ ድዩ ኣብ ኩሉ ቀፃሊነት ዝግበር ብከምኡ እዩ ማለት እዩ
1: መቸም እቲ ተሰኪምኩሞ ዘለኹም ሓላፍነት ቀሊሉ ኣይኮነን ከም ሚኒስትሪ ጥዕና ብፍላይ ከም ባንክ ደም ነቲ ስራሕቲ ብከመይ ተካይድዎ ኣብ ዓቕሚ ሰብኩም ኣብ ውደባኹም ከመይ ይመስል እንታይ ውፅኢት ከትረኽብሉ ኣለኹም መብርህ ክትበልና
0: ምናልባት ምዛ ናይ ለግሲ ደም ኣተሓይዝና ክንዛርብ ኣብቲ ሃገራዊ ባንኪ ደም ርእሱ ዝኽኣለ ዲፓርትመንት ናይ ለግሲ ደም ዝበሃል ኣሎ ዳርጋ 4 ልዕሊ ዝኾኑ ኣባላት ኣለዎ እዚኦም ኣብ ፓብሊክ ሪሌሽን ህዝባዊ ፓብሊክ ሪሌሽን ዝገብሩ እዮም ኣብ ጎስጓስ ኣብ ውዳቤ ይነጥፉ እዮም እንደገና እቶም መብዛሕትኦም ድማ ኣብ ደም ኣብ ምእካብ ደም ይነጥፉ ማለት እዩ ደም ክንእክብ ከለና ኣብ ብላድ ባንክ መፂኦም ዝውና ኣለዉ ባዕሎም ብውልቀ ሰባት ወይ ብትካላት ወይ ከዓ ናብተን ትካላት እንዳኸድና ስጋ ዞባታት ንበፅሕ ኢና ኣብኡ ከዓ እዞም ሃገራዊ ማሕበር ወለንተኛታት ኣብ ዞባ ዘሎ ብጣዕሚ ይተሓባበሩና እዮም ሕጂ በዚ መሰረት ኢና ንሰርሕ ማለት እዩ ምስ እግሪእግሪ ከዓ ምስኡ ሃገራዊ ማሕበር ወለንተኛታት ለገስቲ ደም እውን ኣለዎም ኣብ ጎስጓስ ኣብ ውዳቤ ርእሶም ዝኽኣሉ ኣለዎ ናትና ግን ርእሲ ዝኽኣለ ዲፓርትመንት ኣለና እቲ ለግሲ ያው ከም ንፈልጦ ኩሉ ሰብ እዩ ዝልግሰልና ኣብ ሜድያ ቀፃሊ መፅ እዩ ሃይማኖታዊ ትካላት ይቡናዮም ሰራዊት ቀፃሊ ኣሎ ይቡናዮም ተምሃሮ ከምዚ ዓንተ ይጠቀስክዎ ሰራሕተኛታት ኮንስትራክሽናት ሰብ ማሕበራት ሓማደአ ሓማማተአ ቀፃሊ ኮታ ይወሃብ እዩ ማለት እዩ
1: ዶክተር ዮሃንስ ምናልባት ልግሲ ደም ክንብል ከለና ይፈላለዩ ምስለኒ ክጠቕሰልና ውን ፀኒኻ ምስ ሓድሽ ምእትታው ናይ ማሽን ብሓፈሽኡ ዓይነታት ልግሲ ደም ኣሎ ድዩ ይፈላለዩ ዩ ልግሲ ደም እንደገና እቲ መስርሕ ልግሲ ኸ ከመይ ይመስል
0: እቲ መስርሕ ዝኾነ ሰብ ንኣብነት ናብ ትካልና እንተደኣ መፅኡ ኦሪንቴሽን ጀነራል ሓፈሻዊ ይወሃቦ ፎርሙሎ ድምላ እንዳረኣየ እዚ ሕማም ኣለካ እዚ ገለ ኢሉ ኮሽነር ኣሎ ይወሃብ እሱ ምስ ሓለፈ ሚዛን ይዕቀን ደሙ ይዕቀን ሄሞግሎቢኑ ይዕቀን ምስኡ ምስ ሓለፈ ሽዑ ካውንስሊንግ ዝበሃል ኣሎ ናይ ኣማኸርቲ ኣለዉ ማለት እዩ ኣብኡ ከዓ ይሄን ምሄን ሓደ

0: ኢንዲቪጁዋል በዓልኻ ይሄ ምህን ትበሃል ድሕሪኡ ናብቲ ፍሌቦቶሚ ይውሰደልካ ማለት እዩ። እሱ ኣትዩ ንውሽጢ ላቦራቶሪ ከይትደም ማለት እዩ። ኣብ ውሽጡ ድማ ርእሱ ዝኻለ ናይ ምርመራታት ይግበር ማለት እዩ።
1: ስድራ ቤታዊ ልግሲ ወለንታዊ ልግሲ ኢልኩም ትኸፋፍልዎ ዓይነታት ኣገባብ ልግሲ ኣሎ። እስከ ጥቕሙታቱ እንታይ እዩ? እንታይ ከም ከስኹም ተተባብዑ?
0: ንሕና ሃገራዊ ባንኪ ደመ ኤርትራ 100 ካብ 100 ኣብ ወለንተኛታት ኢና ንምርኳስ። እሱ ከዓ ውሑስ ገብሮ ማለት እዩ። ዋላ WHO ውን እሱ ሪኮማንድ ትገብር፣ ንሕና ውን ብኡ ኢና ንኸይድ። ኣብ ቀደም ግዜ ፋሚሊ ሪፕሌስመንት ነይሩ ብቤተሰብ ማለት እዩ። ሕጂ እኳ ዳርጋ እንዳተረፈ ከይድ እዩ። ደም ክሳእ ንከሎ ካብ ቤተሰብ ካምፅእ ንብሎ እሱ ይህብ ነይሩ። ሕጂ የለን ኦልሞስት ኣብ ገዛና ብወለንተኛታት ለገስ ደሚ። እዚ ከዓ ጥቕሚ ኣለዎ፣ ምክንያቱ ቤተሰብ ተመፂካ ሲ ዝኾነ ነገር ክሓብዕልካ ክእል እዩ። ዘይተደልየ ነገር ቅድሚ ሰሙን ወርሒ ተገይሩ ሲ ከምዚ ገይረ ነይረ ሞ ገለ ምስ ፆታዊ ርክብ ተተሓዘ ማለት ኣይነግረካኒ። ፋሚሊ የገድድዎ ኣሎ፣ ሃበልና ሓውና ድዩ ኣዴና ሓሚማ ኣብሎ። ሕጂ እሱ ንዕኦም ክሽፍን ክብል ክሽፍን ልካ ባዕሉ ዝመፅእ ብርህርሃየ ግን ክሊር ኮይኑ እዩ ድመፅእ ማለት እዩ።
1: ዶክተር ደም ክልግ ዝኽእል ሰብ እንታይ ከማል ኣለዎ?
0: ብዙሕ እንታ ኣሽሙ ከቢድ ነገር የብሉን። ዕድመ ልዕሊ 16 ዝኾነ ትሕቲ 60 ዝኾነ ክህብ ይኽእል እዩ። ሰብዓ እውን ክበፅሕ ይኽእል እዩ። ቀፃል ለጋ ዝተኾንካ ክትህብ ትኽእል ኢኻ። ካልእ ብዙሕ ከቢድ የብሉን። ደም ብዙሒ ላዕሊ ተኸይዱ ምስኡ ሕማም ልቢ ተምፂኢልካ ምስኡ ሽኮር ተተሓውሶዎ ተደይ ኮይኑ ሲ ዳርጋ ኩሉ ሰብ ክህብ ይኽእል እዩ። በዝናተይ ኣነ ሄሞግሎቢኑ ድሓ እንተኮይኑ ልዕሊ 12 ተመፂኡ ሄሞግሎቢን ክህብ ይኽእል እዩ። ስለዚ ብዙሕ ዘሸግር ሲ ኣይኮነን ኢልካ ክዝረብ ክኣል ማለት እዩ።
1: ኣብ እዋን ልግሲ ደም ኣብቲ ትካልኩም ማለት እዩ ዶክተር ካልእ ምርመራታት እውን ትገብሩ ኢኹም? ዝተፈላለዩ ሕማማት ከይህሉ ጥቕምታቱ እንታይ እዩ? ናይ ምንታይ ምንታይ ዓይነት ሕማማት ኢኹም ትገብሩ? እቲ ውፅኢቱ ኸ እቲ ሰብ ከመይ ይቕበሎ? ጥቕምታቱ ኸ ማዕርክ ንደይ እዩ?
0: ሕጂ ልካ ከምቲ ውድብ ሃገራት ጥዕና ወይ ከዓ WHO ዝብሎ መብዛሕተን ኣፍሪቃ ይኹን መብዛሕተን ዓድታት ኣርባዕተ ዓይነትን ምርመራታት ትገብራ። ናይ HIV ሎ ወይ ቦሎ ሄፓታይትስ ቢ ማለት እዩ ሄፓታይትስ ሲ ሎ ሲፍልስ ወይ ከዓ ፍንጣጣ እዚአን ንገብሮም ኢና ቀፃሊ። ከምቲ ድበልካ ፖዘቲቭ ብዙሕ ኣይርከብን ድሓኒ ኣብዚ ሕጂ እዋን ኣብ ኤርትራ ሲ ስጋብ ክንዲ ዝጋነን ኣይንረክብን ኢና። ፖንት 1 ፖንት 2 ገለ ፐርሰንት እዩ ካብ 1000 ሰብ 1-2 ክርከብ ይኽእል ኸውን። እንተደይ ኮይኑ ድሓኒ እዩ። እተን ማሽን እውን ዳርጋ ፅቡቃት እየን። ከምዚ ራፒድ ቴስት ጥራሕ ኣይኮነን ፍልይ ድበለ ስለ ዝኾነ ደጊምና ደጋጊምና ብክልተ ብገለ ስለ ንገብሮ ብዙሕ ኣይመልቆናን እዩ። ሕማም ዘለዎ ሰብ ክሓልፍ ሲ ተኽእሉ ፀቢብ ይኽብል ይኽእል።
1: ምናልባት ኣብዚ ስራሕ ከለኹም ዘርኢ ስእሊ
0: ኣብ ስራሕ እንዲዩ ከምታ ድበልካ ደም ዝተለገሰ እቲኦም ኣብቲ ላዕሊ ዘለው ብኣኻ ሸናኽ ዘለው ናይ ኤቢኦ ብላድ ግሩፕ ይፈላለይዎ ማለት እዩ። እሱ ከዓ ኣገዳሲ ጌጋ ተገይርካ ኣብቲ ብላድ ግሩፕ ኣብቲ ሕሙም እውን ጌጋ ክኸውን እዩ። ኳሊቲ ድማ ምስኡ ኣሎ በቲ ራይት ሳይድ ኳሊቲ ቀፃሊ ንገብር ኢና ደም ኣብ ከመይ ኮይኑ ትሎ ታብ ታሕተወይቲ ታ ጓል ጥቡቃ ዘላ ድማ ናይ ቲቲኣይ ድበልናዮ ወይ ከዓ ናይ ሕማማት ምርኣይ ማለት እዩ። ታብ መጨረሻ ድማ እቲ ድፈላለይዎ ክፋል ማለት እዩ። ጀነራል እዛ ስእሊ ንኩላ ንትገልፀን እያ ማለት እዩ።
1: ምናልባት ዶክተር ተኸታተልቲ እውን ኣብ መስመር ክህልው ስለ ዝኽእሉ ኣፅር ዝበለ ዕድላት ክንህብ ኢና። ክቡራት ተኸታተልትና ልግሲ ደም ኣብ ዝብል ኣርእስቲና ምስ ዶክተር ዮሃንስ ተኸስተ ቃለ መሕትት ነካየድ ዘለና። ኣብዚ ኣርእስቲ ዘለኩም ሕቶታት ብቁፅ ቴሌፎናትና 12244 ወይ ድማ 12247 ደው ኢልኩም ንዶክተር ዮሃንስ ምስ ልግሲ ደም ዝተኣሳሰር ዘለኩም ሕቶታት ከተቕርቡ ከም ትኽእሉ ካብ ሕጂ ጀሚርኩም ማለት እዩ ክሕብር ደሊ። ዶክተር ዝተለገሰ ደም ንመን እዩ ዝልገስ? መን እዩ ዝጥቀመሉ?
0: ፅቡቅ ዝተለገሰ ደም ብዙሕ እንዲ ዝጥቀመሉ ንኣብነት መድመይቲ ዘለዎም ሓደጋ ክኸውን ይኽእል ወተእበር ሓደጋ ሰብ ሰርሖ ክኸውን ይኽእል ናቹራል። እዚ ንሪኦ ዘለና ሕጂ ውግኣት ገለ ፊልም ኣብ ቴሌቭዥናት ንሪኦ ውግእ እዩ። ኣብኡ መዓት ዲዛስተር ኣብቲ ውግእ ሓደጋ እንዲዚ ብዙሕ ኣክሲደንታት እዩ ዘሎ ብዙሕ መሃረምቲ ኣሎ ደም ምፍሳስ ኣሎ ነዚኦም ወሰድ እዩ። ካልእ መድመይቲ ምስ ጥርስን ሕርስን ዘሎ እውን ምስ ቃፀሎ ድማ እቲ ፈሳሲ እንድሕር ሓየር በርኒ ተኾይኑ ብዙሕ ፈሳሲ ክፈሰድ ካልእ ውሽጣዊ ሕማማት ዘለዎም ካንሰር በሎ ናይ ኪድኒ ፌለር ዘለዎም ሰባት በዚ ሕጂ እዋን ኩሊት ገለ ፈሽልዎ ገለ ምሽ ይበሃል ኩሉ ሻዕሶም ዳያሊሲስ ቅድሚ ምግባሮምን ድሕሪእን ደም ከም ዝወስዱ እዩ። ካንሰር እውን በብ ንሪኦ ንሰምዖ ይበዝሕ ስለ ዘሎ ንካንሰር ሕሙማት እውን ይወሰድ እዩ። ካልእ ናይ ልቢ መጥባሕቲ

0: ጥበሕትታት ክግበር ከሎ መብዛሕትኡ መጥባሕትታት ንኣብነት ክግበር ከሎ ሓደጋታት ናይ ፀላም ከብዲ ተተሃሪሙ ዓበይቲ ዕፅምቲ ተተሃሪሙ ኦፐሬሽን ናይ ጡብ ክገብሩ ተደልዮም ናይ ጎይተር ንብዙሕ ኮታ ኣብ ኦፐሬሽን ግዜ ድማ ኣድላይዩ ክበሃል ካል ሕዱር ሕማም ከዓ ፀላም ከብዲ ድዩ ቲቢ ድዩ ገለ ተለካ ደም ዋሕሊ ከምንፅእ ክእል ማለት እዩ።
1: ብዙሕ ሕማማት ልግሲ ደም የድሊ እዩ ማለት እዩ። ስለዚ ከምዚ ካብ ኮነ ዶክተር ኣድላይነት ልግሲ ደም ማዕር ክንደይ ከቢድ እዩ ማለሲ ንሕደ ሕብረተሰብ ማዕር ክንደይ እዩ ኣገዳሲ ክተረዳእና
0: እንታይ እዩ ኣገዳስነቱ ዘጠራጥር ኣይኮነን ማለሲ ነፍሲ ወከፍ ደቂቕሲ ኣብ ዓለም ሲ ደም ዘድልዮ ኣሎ ዋላ ብዛ ሆስፒታልና ኣብዛናትና ብላድ ባንክ ተዳሪኻ ኣኪምናያ ዝመፀና 70-80 ሓንቲ መዓልቲ ንፅባሒቲ ትረክቦን እያ ወሮቶ ሆስፒታል ድዩ ሓሊበት ድዩ ሓዝሓት ድዩ ባፅዒ ሆስፒታል ድዩ ሰንዓፈ ድዩ ኦልሞስት መፅኦም መዓልታዊ ይወስድወን ይትካ ይወስ ምክንያቱ እቲ ደም ንእክቦ 42 መዓልቲ ጥራሕ ይፀንሕ ሕጂ ንኸመአኒ ንክዘና ስለዚ ቀፃልነት ኣለዎ የኣቱ ይወፅእ የኣቱ ይወፅእ እንዲ ስለዚ ብጣዕሚ ኣገዳሲ እዩ ዋላ ኣብዚ ሕጂ እዋን እውን 100% 100 ካብ 100 ኣማሊእና ኣለና ይብልና ነቲ ሆስፒታል ዳርጋ ሱሳታት ነይሩ ነማልኦ 65 70 ኣብ 80 ገፅና በፂሕና ኣለና እቲ ነማልአለን ልዕሊ ዩ ክንከይድ እቲ ድሌታትና እቲ ሆስፒታላት እውን እንዳዓበየም ዝኸይድ ኦፐሬሽናት እንዳዓበየም ዝኸይድ ጠለብ እውን ክበዝሕ እዩ ብኡ መጠን ሕጂ እቲ ናይ ጎስጓስ ሓይልና ዲ ገለ እንዳበርትዐ ህዝቢ እውን ከም ዜጋሲ ተረዲእዎ ደም ክልግስ በዚ ጋጣሚ እውን ንፅውዕ ማለት እዩ።
1: ፅቡቅ ቴሌፎን ኣላትና ዶክተር ሃሎ ሃሎ ሃሎ ናብ ዶክተራት ኣብ ስድዮ ሃሎ
2: ሃሎ
1: ሰላም ንሰምዓካ ኣለና መስመር ቀጥታ ኣቲኻ ኣለኻ ቀፅል ሕቶኻ ንሰምዓካ ኣለና ሕቶኻ ጠርብ ትኽእል ኢኻ
2: ሰምዓካ ኣሎ ኣብ
1: ቴሌቭዥን ተፀጊእኻ ስለትዛረብ ዘለኻ መቓልሕ ስለ ትመልስ ዘላ ካብ ቴሌቭዥን ርሒቕካ ክትዛረበና ብክብሪ ንሓትት
2: ልግሲ ደም ናይ ዕድመስ ድሩት ኣለዎ ድዩ ወይ ካልኣይትኻኒ እቲ ግዜ
1: ኣራይ ግዜ ትልግሰሉ ግዜ ይኸውን
2: ኣራይ ይቀኒየልና ግዜ ኣለዎ ድዩ ድሩት ግዜ ኣለዎ ድዩ
1: ናይ
2: ልግሲ ደም
1: ይቀኒየልና ካልእ ቴሌፎን ኣላትና ሃሎ ሃሎ ሃሎ ዶክተራት ኣብ ስድዮ ወፂ ኣላ ዶክተር በዛዝሀ
0: እዚ ሓውና ሓታ ፀንሐ ድሩትነት ኣለዎ ድዩ ዕድመስ ካብ ክንደይ ይድብል ዘሎ ምናልባት ዓንተ ወይ ጠቀስና ነርና ካብ 16 ላዕሊ ስጋብ ሱሳ ክህብ ይኽእል እዩ እቶም ቅድሚ ሂቦም ዝነበሩ ከዓ ልዕሊ ሱሳ 65 ወላ 7 እቲ ሓኪም ርዩስ ክፈርመምዮም ይኽእል እዩ ተኻልይቲ ሓደ ኣብ ክንደይ ግዜ ሰብ ዝህብ ይድብል ዘሎ ደቂ ተባዕትዮ ብ3 ወርሒ ክህቡ ደቂ ኣንስትዮ ከዓ ኣብ 4 ወርሒ ይህቡ ማለት እዩ እዚ ኣገዳሲት እያ ሕጂ መብዛሕት ሰብ ሓንሳ ኣሂቡ ሸለል እንዲ ድብል በዚ ጋጣሚ ክንፅውዕ 2-3 ተትቡና እኹል ደም ኣብ ሃገራዊ ባንክ ደም መሃለዎ ሞ ስለዚ እዚአን እንተን መልሲ ማለት እዩ።
1: ኣራይ ዶክተር እስከ ምናልባት ንለጋሳይ ከ ምልጋስ እንታይ ጥቕሚ ኣለዎ ወይ እንታይ ረብሓ ይህቦ?
0: በዚ ጋጣሚ ንሰማዕትና እንታይ ክብል ደሊ ደም ምልጋሲ ኩሎም ዋላ ደጊሶም ዝመፁ ዝነብሩ ከዓ ደስ ይድብሎም ዕጋበት ኣለዎ ስነ ልቦናዊ በሎ ዋላ መንፈሳዊ ርእሱ ዝኽኣለ ዕጋበት ኣለዎ ሰላም እዮም ዝውዕሉ ሓጎስ ኣለዎ ስለዚ ካብዚ ዝዓቢ ነገር የለን ትቐንዲ ማለት እዩ። ካልእ መብዛሕትኡ መፅናዕትታት ተገይሩ ብዙሓት ሃገራት እቶም ለገስ ደም ስነ ምግባሮም ፅቡቅ እሩም ስነ ምግባር የማዕብሉ ሕጂ ደቅና እንድሕር እንዳለመዱ ኮይኖም ምስ ደም ልጋስ ኣብ ስፖርቲ ኣብ ካልእ ኣብ ካልእ እዮም ዝኸዱ ንበሎ ኣብ መስተ ኣብ ሽጋራ ገለ ኣይትኸይድን ኢኻ ሕጂ ናይ ብሓቂ እሩማት ዝኾኑ ዜጋ ንፅባሕ ንጎ ከተማዕብል ትኽእል ኢኻ ሕጂ ደቅና ንክልግሱስ ቤተሰብ ድዩ እቲ ኮሚኒቲ ድዩ እቲ መንግስቲ ድ ከምዚ ንገብሩና ክተባብዑ ኣለዎም መብዛሕቶም ደም ዝልግሱ ኣብ ብዙሕ ሃገራት ስነ ምግባሮም ዝተኣረመ ክልተ ዝጠቕሚ ማለት እዩ። ካልእ በዚ ኣጋጣሚ መፂኻ ድማ ኩነታት ጥዕናካ ትርኢ ማለት እዩ ሚዛንካ ትርኢ ዓይነት ሄሞግሎቢንካ ትርኢ ብላድ ፕሬሸርካ ደይትፈልጦ ነበርካ በዚ ሓላ እዚኣ ደም ተረኣያ ክብሉካ ክእሉ ደይትፈልጣ ነበርካ ካልእ እውን እቲ ኩነታት ናይ ሕማም ናይ ውሽጥካ ዘሎ መርኣይ ይኸውን። ካልእ ከም ጥቕሚ ራብዓይ እንታይ ይብል እቶም ዝልግሱ እቲ ደም ቀልጢፍ ቀልጢፍ እዩ ድምስራሓብ ነፍስኻ ስለዚ እዚ ስቲሙሌት ትገብሮ ነቲ ናትካ ብላድ ሴልስ ስለዚ ፅቡቅ እዩ። በዚ ኣጋጣሚ ንሕማም ልቢ ከዓ 88% መፅናዕቲ ተደገፈ ይቕንስ እዩ ለጋሲ እቲ ኮንካ ናይ ካርድያክ ሕማማት ኣታክ ወይ

0: ካርዲያክ ኤምኣይ ገለ ዝበሃል ኣለዎ ከይመፀካ ይሕግዝ እዩ። ስለዚ ዓብ ጥቕሚ ኣለዎ። ምስ ሓፂን ከይክዘና ብሊቨር ሕግዘካ ዋላ መጨረሻ ዝገብሩ መፅናዕት እውን ካንሰር እውን ይቕንስ ይብልዎ እዮም። ለጋሲ እተኮይኑ ናይ ሳምቡኡን ናይ ፀላም ከብድን ካንሰር ንክሕዘካ ተኽእሎ የውርዶ እዩ። ስለዚ ዓብ ዕድል ማለት እዩ። ደምካ ሓፊሱ ከዓ ካልእ ሰበብ ከየምፀልካ ይጠቅም። ስለዚ ብዙሕ ልዕሊ 8 ዝኸውን ጥቕምታት ኣለዎ ማለት እዩ።
1: ራይ ዶክተር ኣብ ምውዳእና ኢና ዓለማዊ መዓልቲ ንክስደምህ ትማሊ ከም ዝነበረ ተዛሪብና ኢና። ሕፅር ኣቢልካ ብዛ መዓልቲ እዚኣ ክተመሓላልፎ ትደሊ መልእኽቲ ለብዋን መደምደምታን ክገብረልና?
0: ፅቡ እዚ መዓልቲ ሰነ 14 ንብሎ ብናይ ካርል ላንደስተን ዝተበገሰ እዩ። ምናቱ እሱ እቲ ኤቢኦ ድብል ዓይነት ደም ዝረኸበ ስለ ዝኾነ ብናቱ እያ ተበጊሳ ብናቱ እያ ኩልሻዕ ትበዓል። ኖበል ፕራይዝ ወሲድ ነይሩ ኣብ ቬና ዩኒቨርሲቲ ነይሩ ኣውስትራልያዊ ማለት እዩ። ናይ ሎማ ዓመት ቴማ ድማ ጊቭ ብላድ ጊቭ ሆፕ ኤንድ ቱጌዘር ዊ ሴቭ ላይቭስ እያ ትብል። ደም ንለግስ ተስፋ ንሃብ ብሓባር ድማ ህወት ነድሕን እያ ትብል። ኣብኡ ምናልባት ከም ቀንዲ ዓላማታት ኣገዳስነት ደም ከምዚ ክግበር ፀንሐ ኣብ ሜድያ ምሕባር ነቲ ህዝቢ ትለጋሲ ደም ከዓ ከምዝሓውና ዝሓትቶ ኣብ ክንደይ ድበሎ 3 ወርሒ ድዩ ወይ ኣብ 4 ወርሒ ቀፃልስ ክህብ ከም ዘሎ ሓንሳ ሂብካስ ዘይምጥፋእ ማለት እዩ። ካልእ ለግሲ ደም ኣብቲ ሕብረተሰብ ድማ ኮሚኒቲ ናይ ምትሕጋዝ ናይ ከምኡ ናይ ፍቕሪ ኣብቲ ሕብረተሰብ ምትሕጋዝ የማዕብል እዩ ዘሎ። ምስኡ ተሓይዘ ድማ ኣብ ናይ ሎማ ዓመት ቴማ ፈልይ ድበለት መንግስትን ወይ ከዓ ናይ ዴቨሎፕመንት ፓርትነርስ ምሻላ ናይ ልምዓት መሻርክቲ ኣብ ሃገራዊ ባንኪ ደም እጃመን ከበርክታ ባጀት ከብዝሓ ቴክኒካዊ ሓገዛት ገብራ ይፅውዕ ማለት እዩ ናይ ሎም ዓመት።
1: ፅቡቅ ምናልባት ክትብሎ ትደሊ ዕድል ንዓኻ ክበካ መዛዘኒ ገብርልና
0: መዛዘኒ ክብላ ዝደሊ ያው ደም ኣብ ፋብሪካ ኣይስራሕን እዩ ካብ ሰብ እዩ። ስለዚ ዓማዊልና ለገስቲ ደም በዚ ጋጣሚ ዮሃና ክብሎም ደሊ ብጣዕሚ የመስግኖም። ቀሊል ኣይኮነን መፂኻ ክትህብ ግን ኣብ ውሽጢ ከተተሰዊጡካ ንክትህብ ቀሊል እዩ። ሓጎስ ይስማዓካ፣ ዕረፍቲ ስማዓካ። ካልእ ከዓ ዝድበልናዮ ናይ ሕክምና ጥቕምታት ስለ ዘለዎ ሲ ኩሉ ሰብ መፅኡ ደም ክልግሰልና በዚ ጋጣሚ ይፅውዕ። እታ ንህባ ደምሲ ትትከአ ብሓንቲ ሸዓሸዓ ካ ትትከኣ፣ እታ ሂወት ግን ኣይትርከብን እያ። ሂወት ካ ክብርቲ እያ። ስለዚ ደጊመ ዮሃና ብል ማለት እዩ ነዞም ለገስቲ ደም።
1: ዶክተር ዮሴፍ ዮሃንስ ተኸስተ ዳይሬክተር ሃገራዊ ባንክ ደም ኤርትራ ብስመይን ብስም ተኸታተልትን የምስግነካ ይቐኒልና።
0: ክቡራት
1: ተኸታተልትና ናይ ሰዓት እዚ ዶክተራት ኣብ ስትድዮ ኣብ ዝዛዚምና ኣለና። ኣብ ዝመፅእ ሰሙን ብተመሳሳለ ሰዓት ይረኽበና። ሰላም።

ሆስፒታል ሓሊበት ሓንቲ ካብተን ተጠቀስቲ ትካላት ጥዕና ኤርትራ እየን። ካብተን ካልኦት ፍሊትን ግንንትን ዝገብራ ኸዓ ኣብ መስበርትን መጥባሕትን ዓፅምን ቃፀሎን ኣተኪራ ኣገልግሎት እትህብ ትካል ጥዕና ምዃና እዩ። እዚ ሆስፒታል ከም ኩለን ትካላት ጥዕና ሃገርና ዳርጋ ብነፃ ክበሃል ዝከኣል ኣገልግሎት ንኻብ ሙሉእ ከባቢታት ሃገርና ዝመፁ ዓማዊል ተቐቢላ ፅፉፉን ዝተማልአን ኣገልግሎት ጥዕና ክትህብ ፀኒሐን ኣላን። ኣብዚ እዋን ከዓ ብፍላይ ምኩራትን ብሉፃትን ኣብ ውሽጢ ሃገር ዝተምሃሩ ሓካይምን ወፃተኛታትን ክኢላታትን ዘመናዊ መሳርሒታት ዓጢቓ ፅፉፍን ስሉጥን ኣገልግሎት ኣብ ምሃብ ትርከብ።

0: ዕማማት ሆስፒታል ሓሊበት እዞም ዝተጠቕሱ ጥራይ እውን ኣይኮኑን። እዛ ትካል ጥዕና ኣገልግሎት ህፁፅ ረድኤት ኢንዶስኮፒ ሕክምና ቃፀሎን ካልእን ብትህቦ ኣገልግሎት እውን ግንንቲ እያ። ንሓፈሻዊ ኩነታትን ምዕባለን እዛ ሆስፒታል ንምፍታሽ እምባር ብኣገልግሎት ህፁፅ ረድኤት ምጅማር ኣገዳሲ ኮይኑ ረኺብኒ ኣሎና። ንምዃኑ ክፍሊ ህፁፅ ረድኤት እንታይ ይስርሑ? ብፍላይ ኣብ ኣገልግሎት ህፁፅ ረድኤት ኣብዛ ሆስፒታል ዝመፁ ተገልገልቲ ኸ ከመይ ዝበሉ እዮም?
1: ክፍሊ ህፁፅ ረድኤት ዝበሃል እዚ ሓደ ሕሙም ኣብ ውሽጢ 24 ሰዓት ሽዑንሽዑ ሓደጋ ዝዩ ዝኾነ ነገር ምስ ኣጋጠሞ ሓገዝ ክረኽበሉ ዝኽእል ቦታ እዩ ክፍሊ ህፁፅ ረድኤት ዝበሃል። እዚ ክፍሊ እዚ 24 ሰዓት ኣገልግሎት ኣለዎ። ሸዓቲ መዓልቲ 24 ሰዓት ኣገልግሎት ኣለዎ። ኣይዕፀኒ ማለት እዩ። ምክንያቱ ህፁፅ ረድኤት ስለዝኾነ እቲ ህፁፅ ሓገዝ ዝደለየ መፅኡ እንታን ሓገዝ ክረክብ ክፍሊ ህፁፅ ረድኤት 24 ሰዓት ኣይዕፀኒ ሰሙ ሙሉእ 24 ሰዓት ኣሎ ማለት እዩ። ኣብ ዳኣመት ኹን በዓላት ኹን ዝኾነ ካልእ ጉዳያት ሃሉ ኣብ ኣገልግሎት እዩ ማለት እዩ። ኩሉ ግዜ ኣስታፍ ኣለዎ፣ ኩሉ ግዜ ሓኪም ኣለዎ። 24 ሰዓት ሰርቪስ ዝህብ ትካል እዩ ክፍሊ ህፁፅ ረድኤት ዝበሃል። ብፍላይ ንሕና ዘለና ናይ ሓሊበት ሆስፒታል እዚ ክፍሊ ህፁፅ ረድኤት ምስቲ ናይ ሃገር ምሉእ ናይ ዓፅሚ ናይ ቃፀሎ መወከስ ምዃኑ ብኩሉ ግዜ ብስታፉ ኩሉ ግዜ ሙሉእ እዩ።
0: ዝበዝሑ ተገልገልቲ ናይዚ ክፍሊ ግዳያት ናይ ዝተፈላለዩ ሓደጋታት እዮም። ጠንቂ ናይዞም ድማ
1: እቶም ሓደጋታት ኣብዚ ኣባላ ዝመፁና ኣብ ሰለስተ ከባቢልና ክንሪኦም ንኽእል። ትራፊካዊ፣ ተፈጥሮዊ ሰብ ባዕሉ ብሸለልትና ዘምፅኦም ድማ ሓደጋታት ኣለዎ ማለት እዩ። እ ኣብቶም ትራፊካዊ ተመፂን ሕጂ ምስ መኪና ብሽክሌታ ሞተር ሳይክል ገለ ተሓዝ ማለት እዩ እ ኣብዚ መኪና ክንከልና መኪና ምስ መኪና ጥራይ ኮ ትጋጮም መኪና ምስ መኪና መኪና ምስ ብሽክሌ ኣጋር ተሃርም መኪና በዓል ሰብ ሽክሌታ ተሃርም መኪና ምስ ህንፃታት ትጋጮ መኪና ትፀድፍ ብዙሕ ነገር ኣሎ። መኪና ምስ ዓበይቲ እዋም ፓሎታት ብዙሕ ሓደጋታት ከምዚ ይመፅ ማለት እዩ። ኣብ ብሽክሌታ ተመፂና ብሽክሌታ ከዓ ብሽክሌታ ምስ ብሽክሌታ ይጋጮ ብዘይ መንገዲ ካብ ምካድ መገደ ማለት እዩ። ብሽክሌታ ምስ ኣጋር ካብ ብሽክሌታ ካብ ምዝዳፍ ዝበዝሕ ዝቀም ልዕሊ ዕድመ ልዕሊ ዕድመ እዞም ኩሎም መስበርቲ ናይ ማሕኩልቲ ዘጋጥሞም ሕጂ ልዕሊ 85 ዕድሚኦ ባላንሶም ፅቡቅ ቋፀር ዘይክእሉ ከለዉ ሽክሌታ ተበጢሕካ ንዊሕ ዳሓነ ዘሎ ክናልካ ይክምሃድ መፅእ ሽዑ ኣብ መስበርትን ኣብ እንታይ ዝበሃል ናኣት ማለት እዩ። ስለዚ ምስ ብሽክሌታ ተሓስካ ብዙሕ ሓደጋታት ዘለዎ ብፍላይ ኣብዚ ኣስመራ ዝበዝሑ ናይ ትራንስፖርት ሰብ ዝጥቀመሉ ብሽክሌታ ስለዝኾነ ኣብ ሽክሌታ ብዙሕ ሓደጋታት ኣለዎ ማለት እዩ። ካልእ እዞም ኮርሳተረታት እዞም ብሰንኪ ንኣሽ እዮም ዝበዝሑ ብሰንኪ እቲ ዘይውሑስ ዝኾነ መንገዲ ዝጥቀምሉ እዚ ብሉቱዝ ወሃ ወቲፍካ እዝንካ ምኻድ ምስ ከምኡ ተሓሓዝ ድማ ብዙሕ ሓደጋታት ምስ ተጠቀምቲ ብሽክሌታ ይመፅ ማለት እዩ። ዝበዝሕቶም ኣብ ተጠቀምቲ ኣብ ተቃሪ ብሽክሌታ ንሪኦ ሓደ ተሳሒድካ ምኻድ ምስ መካይን ኣሎ እዚ ኣብ እዝንካ ወቲፍካ ከባቢካ ዘይምቁፅፃር ኣሎ ካልእ ተደሪብካ ምኻድ ወላ ብፅርግያ ከምንሪኦም ክኸዱ ከለዉ ዕጉይ ኢሉ እዮም ዝኸዱ ድሕሪ ሓንቲ መኪና ከለዉ ዶቴላ ስታይ ክኾን ኢካ ትብል ብጣዕሚ ኣሰካፊ ካይዶም ሰብ ብሽክታ ብፍላይ ኣብ ከተማ ኣብቲ ኣብ ውሽጢ ከተማ ብዙሕ ኣሰካፊ ዝኾነ እንታይ ዝበሃል ኣሎ። ዝበዝሑ ተፈጥሮዊ ዝበሃል ሓደጋታት ኣብ ግዜ ክረምቲ እዮም ዝመፁና። እዚኣቶም ምስ ብርቱዕ ዝናብ ዝመፅእ ዓበይቲ ገራ ዝወደቕ ወይ እቲ ህንፃታት ፅቡቅ ፅገና ስለዘይግበረሉ ኣሪጉ ስለ ፀንሕ ብዙሕ ማይ ምስ ሃረመ ይፈርስ ማለት እዩ። ካልእ በርቂ ኣብዚ ከባቢ ኣስመራ ኮዳሓኒ ውፅኢል ካብ ኣስመራ ግን በርቂ ብዙሕ እንታይ ዝበሃል ሓደጋ ይውርድ እዩ። ብፍላይ ክረምቲ ብርቱዕ ክብል ከሎ ምስ በርቂ ተሓስ ከዓ ሓደ ሓደ ሓደጋታት ኣሎ። እዚ ምስ ተፈጥሮ

ሕዚኦም ክትሪኦም ከለካ ብፐርሰንተጅ ውሕድ እዩ ኣብና ዝመፅና 5% ኣይኮኒ ኣብ ዓመት ዝመፅና ማለት እዩ ወላ ትሳዕቤኑ ገዛ ክፈርስ ከሎ ትሳዕቤኑ ብዙሕ ናይ ሞት ዝበሃል ኣለዎ ብመንፅር ሓደጋ ትሪኦ ከለካ ግን ብዙሕ ኣይኮነን እቲ ምስ ምፍራት ዝመፅ ሓደጋታት ማለት እዩ ግን እቲ ክስዕብ ከሎ ሓደጋ ሞት ስጋ ሞት ዝኣክል ዝበዝሐ ና ኣብ ምፍራስ ገዛ ሞት እዩ ዝበዝሐ ደቂሶም ከለዉ ለይቲ ዝበዝሐ ዝገርመን ነገር ዝበዝሐ ግዜ ገዛ ክፈርስ ከሎስ ለይቲ ትፈርስ ምንታይ ምስጢር

0: ኣብ ልዕሊ ሰብ ወዳእ ዝውን ኣሎ ማለት እዩ። ዓበይቲ ግራብ ሕጂ ብኣግኡ እቲ ዝምልከቶ ሰብ እንታይ ዝበሃል ክገብር ኣለዎ። ንነብረሉ ቦታ ከዓ ብፍላይ ግዜ ክረምቲ ግቡእ ፅገና ተገይርሉ ንክረምቲ ክሕልፈካ ከምዝኽእል ኣሚን እንታይ ዝበሃል ክገብር ኣለዎ ማለት እዩ። ካልእ ኣብዚ እንዳ ፎርኖታት ኣብዚ ሓፂር ግዜ ተለሚዱ ዘሎ ኣብ እንዳ ፎርኖ ከድካ እዚ ብሽኮት ምስራሕ ክድምለካ እታ ቅርፂ ተውፅ ናይ ብሽኮት እንታይ ዝበሃል ብዲናሞ ስለ ዝገብርዋ ኣብዞም ብዶኮመን ዝሓዝና ኣሎ ክበቁ ንክእል ብዙሓት በቃ የእዳው ትውዳእ ኣላ ሳሕጂ ሽዑ ነቲ ቢሑ ከቶ ከምዚ ክገብራ ክፀቀጠና ተቐርፂ ክተውፅለን ዲናሞ ስለ ዝገብርዋ መቋፀሪ ኢላ ስሒባ የእዳው ክንደይ ናይ ማእሽ ቆልዑን ክንደይ መንስያት የእዳዎም ይስእንሎ ማለት እዩ። እዚ ቀለልቲ ነገራት ከሎ ዓበይቲ ስንክልና ንመውቃል ዝኾኑ ስንክልና የምፅእ ማለት እዩ። ቀወምቲ ስንክልና ከየምፀልካ ማለት እዩ። ስለዚ እዚ ሓደ ካብቶም ብሰንልትነት ዝመፅ ሓደጋታት እዩ። ካልእ ቃፀሎ ኣሎ ቃፀሎ ምስ ላምባ ጋዝ ኣብ ገዛ ንጥቀመሉ ንታይ ማለት እዩ ምስ ተሓዝ ብዙሕ ኣሎ ኤሌትሪካል በርን ዝበሃል ኣሎ ኬሚካል ዝበሃል ኣሎ ኣብ ገዛካ ተቐምጦ ኩሉ ግዜ ዝኾነ ኬሚካል ይኹን ዝኾነ ከነዲ ዝኽእል ነገር ኣብ ቆልዓ ክርክቦ ዝኽእል ተቐምጦ ኣብ ውሕዝቦ ተቐምጦ ጥቃ ሓወይ ተቐምጦ ኩሉ እቲ ኣብኡ ዝፀሓፍ ነገራት ብግቡእ ስለዘይንጥቀመሉ ምስ ቃፀሉ ከዓ ዝዋና በዝሒ መፅእ ኣሎ። ብፍላይ እዚ ፕሬር ኩከር ዝበሃል ኣሎ እዚ መብሰሊ ቀጢፋ ተብሰልልካ ዓረዝዶ ስጋር ዝበሃል እሽታት ሕጂ እዞም ኩለን ደቂ ኣንስትዮ ዝበዝሓ ዓበይቲ ኣንስትዮ ማለት እዩ ከምዚ ኣገርያ ከምዚ ኣኸፊትያ እዚ ቱሪዝም ግን ብግቡእ ስለዘይንጥቀመሉ እቲ ኣብ ዘሎ እቲ መሰረታዊ ዝኾነ ሓበሬታ ስለዘይነንብቦ ኣለዳ ቃፀሎን ኣለዳ ክሳይ ንኸና ማለት እዩ። ካልእ ምስ ጋዝ ዝተሓዙ ብዙሕ ኣሎ ምስ ጋዝ ዝተሓዝካ ሊኬጅ ጋዝካ እናነፈሰት ከላ ወይ ዝኾነ ፀገም ኩላ እናፈለጥካ ስኢካ ድዓ ሎ መፅባሕሎ መፅባሕ ትብል ትውላዓ ሽዑ ገዛ ምሉእ ምቅፃል ኣብ ካልእ ዕኖት ኣትሎ ማለት እዩ። ሕጂ ዛዕና ኣብቲ ስራሕ እውን ብዙሕ ፀቕ ትፈጥር። ስለዚ እዚኦም ካብቶም ዓበይቲ ሓደጋታት ኣብ ዝመፁና ማለት እዩ። መንከስቲ እንስሳታት ምስ ብተሓዝ ኹን ምስ ድሙ ኹን ከልቢ ነብሪ ገመል ከዓ ዝበዝሐ ግዜ ከዓ ገመል ከዓ ቀጢፍ ዙሕ ኣብ ወቅሲ ኣማና ብዙሕ ግዜ ዝሕዙ ከዓ እዚ ናይ ገመል መንከስቲ ንኣብነት ኣብዚ ዓመት ኣብ 225 ስጋብ 17 ዝበፅሑ ብገመል ዝተነሱ እቶም ዝመፁና ማለት እዩ። መፅና ከዓ ክንምንታይ ኣለዎ ማለት እዩ ገመል ንኸይቶም መስበር ዘጋጠሞት መስበር ስለ ዘለዎ ናብና ብሪፈራል ዝመፁና ካብዚ ቦታት ማለት እዩ ኣለውና ማለት እዩ። ስለዚ ምስ ገመል ተሓሓዙን ብዙሕ ኣደጋታት ዘሎ። ስለዚ እቲ ሕብረተሰብ ቁሩብ ውሕዝ ዝኾነ ኣጠቃቅማ ውሕዝ ዝኾነ ወለስ ውሕስነት ዘለዎ ኣካይዳ ክኸይድ ከም ዘለዎ ክላወስ ዘሎ ማለት እዩ።
1: ሓደጋ መስበርቲ ብዝያዳ ኣብ ዓበይቲ ብፍላይ ከዓ ኣብ ኣዴታት እዩ ዘጋጥም። እዚ ድማ ናይ ገዛ ርእሱ ምክንያት ኣለዎም።
0: መስበርቲ እውን ከፊልና ክሪኢ ንክእል ኢና ናይ ድማ ማለት እዩ ዝበዝሑ እቶም ልዕሊ 65 ዕድመ ዘለው መስበርቲ ምሕኩልትታት ማለት ምሕኩልቲ ኩሉ ግዜ ብፍላይ ደቂ ኣንስትዮ ካብ ሱሳት ላዕሊ ዕድመና እዳክደ ከሎ ተዓፅ እንዳፍክሰስ ዝመፅእ እዚ መስበርቲ ናይ ጎሎ ምሕኩልቲ የጋጥም ማለት እዩ። እሱ ከዓ ክጋጥም ከሎ ሕጂ ክል ዝሰምዖ ሪዝን ሕጂ ኣማና ከመይ ክትገብር ዝሓደ ኣጋጢሞ ምስ መኪና ገለ ክኾን ኣይኮነን ዘጋጥም ብዙሕ ክገርመካ ወዲቐን እየን ዝስበራ። እዚ ከዓ እንታይ ቤተክርስትያን ክትይ ከለካ ዝበዝሑ ቤተክርስትያናት ኣብ ብረክቲ ቦታ ስለ ዘለዉ እቲ መንገዲ ብዙሕ ሃርጎፅጎፅ ኣለዎ ሕጂ ብንክእላ ይወድቃ ብፍላይ ኣዴታት ማለት እዩ። ሕጂ እዚ ናይ ምሕኩልቲ መስበርቲ ዝበዝሐ ግዜ ቤተክርስትያን ንኸደ ዘጋጥመ ለይቲ ቤተክርስትያን ስለዚ ከዳ ብርሃን ቁርብንቲ ናይ ምርኣይ ብዘይ ለይቲ ናይ ምርኣይ ዓይምካ ምስ ዕድመ እናጎልና ስለ ዝመፅእ ኣብዞም ዓበይቲ ዝበዝሐ ሓደጋ ናይ ምሕኩልቲ ዘጋጥም ቤተክርስትያን ክኸዶ ወይ ከዓ ኣብ ካልእ ዝኾነ በዓላት ገለ ክኸዶ ኣብ መርዓታት ገለ እዩ ዘጋጥሞ ማለት እዩ። ወይ ካብቲ ዝቕመጥሉ ቦታ ኣብ ሽቓቕ ወይ ኣብ ሽቓቕ ወድቁ ወይ ኣብ ቤተክርስትያን ወይ ከዓ ከምዚ ሽጎር ዘሎ ሰብ ትኮይኑ ሽጎር ሒድ ንገየልኩም ዘጋጥም ትማይ ምሕኩልቲ
1: ኣብ ክፍሊ ህፁፅ ረድኤት ይኹን ካልእ ኣሃዱ ሕክምና ብወገን ተገልገልቲ ይኹን ብወገን ዓጃቢ ሕሙም ተዘውቲሮም ዝስምዑ ጉጉያት መረዳእታታት ኣለው። ብፍላይ ከዓ ኣብ ኣጠቃቅማ መድሃኒት
0: ኩሉ ግዜ እቲ ዓጃቢ ሕሙም ኩነታት ናይ ሕሙም በዓል እዩ ዝፈልጦ። ቅድሚ ሕጂ እቲ ሕሙም እንታይ ፀገም ነይርዎን በዓል እዩ ዝፈልጥቲ ዓጃቢ ሕሙም ማለት እዩ። ስለዚ እስከም ስለ ዝፈለጥ ግን ከምዚ ቅድሚ ሕጂ ከምዚ ተገይሩ ነሩ ከምዚ ሕጂ ከዓ ከምዚ ግበሩሉ ክብለካ ይኮነን ዘለዎ መጀመርታ እቲ ዓጃብ ሕሙም ናይ ሕርዳ ዶኮመንት ኣለዎ ኮይኑ ናይ ቅድሚ ሕጂ ዶኮመንት ሒዝ መፅእ ቅድሚ ሕጂ ከምዝን ከምዝን ኮይኑ ነይሩ ከምዚ ገይሮም ነሩ ክብ ዘለዎ እምበር እዚኣ ሃቦ መርፊ ቀይረሉ ኢንፊዥን ግበረሉ ገለ ግን ኣገዳሲ ኣይኮነን ነቲ ነቶም ሕሙም ምሕደራዊ መት ከዓ ተጋሓምጠሉ ማለት እዩ። ሕጂ ብሰን ከምኡ ኣብዘ የሊ ቆይቀ ኣ ኣብዘ የሊ ተዝባልኣቱ ስለዚ ቶም ሕሙም ሒዝ ክመፁ ኩሉ ግዜ መጀመርታ ኩነታት ሕሙም ትፈልጡ

0: ድሕሪ ኡክራይን ሕሙም ከም ዝፈለጥካ እንታይ ክግበሩ ዘሎ ከዓ ዲስካስ ትገብር ተዘራረብ ምስቲ ሓኪም። ተዘይኮይኑ ግን ነቲ በዓል ሞያ መፂኻ ከምዝግበረሉ ከምዝግበረሉ ብዙሕ ኣገዳሲ ይኮነን።
1: ክፍሊ ፊዚዮትራፒ ሓደ ካብቶም ቀንዲ መሻርክቲ ሕክምና መስበርትን መንቃዓትን ኣካላት እዩ። ብዛዕባ እዚ ኣፍልጦ ከለወና እውን ሓጋዚ እዩ።
2: ፊዚዮትራፒ ክበሃል ከሎ ብዛዕባ ኣካላት ናይ ወዲ ሰብ ዘፅንዕ እንታይ እንታይ መጉዳእት ኣሎ እንታይ እንታይ ከመይ ክሰርሕ ከም ዘለዎ ቲ ዝወረደ ጉዳእት ናይቲ ሰብ ዘፅንዕ ፍልጠት እዩ። ኣገዳስነት ናይቲ ሰብ ናይቲ ዓውዲ ከዓ ሓደ ሰብ ተጎዲኡ እንድሕር መፂኡ ንኣብነት መስበርቲ ከጋጥም ከሎ እቲ ፊዚዮትራፒ ቀዳምነት ኣይኮነን ዝረኽቦ። ቀዳምነት ሕሙም ንሕክምና ይኸይድ። ኣብ ሕክምና ምስ ከደ ዶክተር ይረኽቦ። ዶክተር ምስ ረኸቦ ጆሶ ክፍሊ ይልእኾ። ጆሶ ክፍሊ ምስ ለኣኾ እቲ ፊዚዮትራፒኡ ዘሎ ነቲ ደሎ ራጅርእዩ ኣበይ ናይቲ መስበርቲ እንታይ ዓይነት ስራሕ ክሰርሕ ኣለዎ ተኣላይ እቲ ናይቲ ዓፅሚ ምግጥጣም ከመይ እዩ ዝፈሊጡ ስለ ዝፀንሕ ነዚ ተረዲኡ እቲ ክኢላ ፊዚዮትራፒ ከዓ ኣብቲ ናይ ጆሶ ይኣቱ ማለት እዩ። ብሓፈሽኡ ግን ኣብ ናይ ዓፅሚ ጥራሕ ደይኮነ ፊዚዮትራፒ ዳኣቱ ኣብ ኩሉ መዳይ ይኣቱ። ከም ኣብነት ንኣብነት ሕጂ ሓደ ይሓምም ብኒሞንያ እቲ ሓኪም ብመድሃኒት እንዳኣዘዘ እንከሎ እቲ ሕሙም ከ እቲ ፊዚዮትራፒ ከ ብምንታይ ክሕውዮ ኣለዎ? ብምንቅስቃስ ሳምቦኣዊ ምንቅስቃስ ዝበሃል ፊዚዮትራፒስት ኣሎ። ንዕኡ ብከምኡ እንዳሓገዘ ኣብቲ ትሕቲ እቲ መድሃኒት እቲ ሕሙም እቲ ዝወረዶ መጉዳእቲ ናይ ኒሞንያ ድዩ ናይ ካልእ ሓዊዩ ከም ድኸይድ ይገብር። ብሓፈሹ ኣካላዊ ምንቅስቃስ ንፊዚዮትራፒ ምልከት ኣብ ውሽጢ ሕክምና ኮንካ ትሰርሕ ከለካ ተኣካላዊ ምንቅስቃስ ከዓ ክከምናቱ ደረጃ ብደረጃ መስበርቲ መስበርቲ ኣሎ፣ ብደረጃ ሕማም ሕማም ኣሎ፣ ብደረጃ ምቁራፅ ኣካላት ናይ ምቁራፅ ኣካላት ኤክሰርሳይስ ኣሎ፣ ምንቅስቃስ ኣካላት ኣሎ። ሕጂ እቲ ፊዚዮትራፒ ተዓውሉ ብዙሕ እዩ ኣብዚ እዩ ዝነጥፍ።
1: ፊዚዮትራፒ መሳለጥያታትን መሳርሒታትን ዝሓትት ሕክምናዊ ኣገልግሎት እዩ። እሞ ድኣ ሆስፒታል ሓሊበት ነዚ ንምስልሳል ዝዓጠቐቶ እኹል መሳርሒታት እንታይ ይመስል?
2: እቲ ዘሎ ዕጥቂ ሕጂ እንታይ እዩ? ዝያዳ ኣብ ኣካላዊ ምንቅስቃስ ኹን ኣብ ናይ ጆሶ ኣሰራርሓ ኹን ጆሶ እቲ ካስት ዝበሃል ናይ ፓሪስ ተኣሽሙሎ ከምዚ ጆሶ ንሕና ንጥምጥመሉ ኣሎ እንድዩ እቲ መሳርሒ ጆሶ ኣሎ ኮቶን ኣሎ ስፕሊንት ንምግባር ማለት እዩ። በቲ ጆሶ ጌርካ ትሰርሕ ብኡ ጌርካ ኢኻ ትጥምጥሙ። ጆሶ ኣገዳስነቱ ሓደ ሕሙም እንድሕር ተሰይሩ ከከምቲ መስፖርቱ እግሩ ድዩ ኢዱ ድዩ ኣብ መንኩቡ ድዩ እንድሕር ኣለዎ ከከምናቱ ደረጃ ጌርካ ጠምጢምካ እቲ ዓፅሚ ከምደይንቀሳቀስ ኮፍ ኢሉ ከምዳሓዊ ዓፅሚ ኩሉ ግዜ እንታይ እዩ ተሰይሩ ምስ መፀ ተናቓኒቁ ስለ ዘሎ እዚኣ እንድሕር ተሰይራ ከምዚ ኢላ ነቕነቕ እንዳበለ ቃንዛ ስለ ዝገብር ከምደይ ትነቓነቕ ጌርካ ብጆሶ ጌርካ ኮፍ ኢላ ከምትሓዊ ብቆፀራ ነቲ ሕሙም ሰዶ ማለት እዩ። ካብ ቃንዛ የድሕኖ እንደገና ከዓ ሰጥ ኢሉ ንክሓውቲ ዓፅሚ ዓፅሚ ክሓዊ ከሎ ኩሉ ግዜ ካልስ እንዳገበረ እዩ ድኸይድ። እቲ ካልስ እንታይ ማለት እየ ከምዚ ሮማድ ሳዕሪ ዝበቁል ብከባቢኡ እንዳክበበ እንዳክበበ እንዳክበበ እንዳክበበ እቲ ዓፅሚ እንዳተላገበ እንዳተላገበ ይኸይድ። ሽዑ ካስቲ ምስ ገበርካ እዚ ጆሶ ምስ ገበርካ እንታይ እንታይ ክምገብ ኣለዎ ከመይ ክኸይድ ኣለዎ እንታይ ዓይነት ምንቅስቃስ ከዘውትር ኣለዎ ከመይ ክገብር ሓቢርካ ከዓ ትሰዱ።
1: ኣመጋግባን ኣነባብራን ኣብ ምፅጋን መስበርትን መንቃዓትን ዓፅሚ ልዑል ኣገዳስነት ኣሎ። ብዛዕባ እዚ ኸ ብሰብ ሞያ ዝዋሃብ መግለፂ እንታይ እዩ?
2: ኣብ ኣመጋግባ መፂኻ ሕጂ ኣብ መስበርቲ ዓፅሚ መፂኻ እዚ ክበልዕ ኣለዎ እዚ ክበልዕ የብሉ ናይ ትብልን ኢኻ ኩሉ እቲ ኣብ ገዛና ንረኽቦ ንሕና ክብላዕ ክኽእል ኣለዎ ምስ ደረጃ ዓቕምናት ናሕና ንብል ንሕና ፀባ ክሰት ኣለዎ ንብል ፀባ ንዓፅሚ ንምትራር ዝያዳ ስለ ድሕግዝ ማለት እዩ። እንቋቑሖ ተወሰደ ፅቡቅ እዩ ፕሮቲናዊ ትሕዝቶ ኣለዎ ነቲ ዓፅምኻ ፅቡቅ ኣብ ምሕዋይ ደረጃ ይሕግዝ። ስጋ ብናቱ ብደረጅኡ ንሕምልቲ ቫይታሚንስ ከዓ ኣገዳስነት ኣለዎ ነቲ ተሰይሩ ዘሎ ኣካል ቫይታሚንስ እቲ ዝበላዕናዮ ፕሮቲናዊ ትሕዝቶ ብኦብዘርቭ ገይሩ መታን ናብቲ ኣካላት ከይዱ ነቲ ዓፅሚ ብግቡእ ንክፅገን ይሕግዝ። ኩሉ ዓይነት መግቢ ክበልዕ ኣለዎ። ኣብ ገለገለ ባህላ ሕብረተሰብና ግን እንታይ ኣሎ መዓራይ ፅቡቕኒ ምስ መስበርቲ ይብሉ ወላ ሓደ ምትእሳር ይብሉ መስበርቲ ተሰይሩ ንክላገብ ተሓኪሙ ኣሎ ብጀሶ ትመጋግባ ግን ከከም ደለና ዓቕምና ኣብ ገዛና እንዳበላዕና ከነሕወ ኣለና ዝብላዕ እዚ ይብላዕን እዚ ጠቅም እዚ ይጠቅምን ትብሎ ነገር የለን። ወላ ሓደ ብዛዕባ ኣመጋግባ ድሩትነት የለና ኣብ ናይ ዓፅሚ ከምቲ ኣብታ ገዛና ደላ ዓቕምና በሊዕና ክንሓወየሉ ንኽእል መገዲ ክንፈጥር ኣለና ማለት እዩ። ዝያዳ ከዓ ተሓኪም ድበለካ ምስማዕ።
1: በንጻሩ መስበርቲ ወይ መንቃዕቲ ዓፅሚ ዘጋጥሞ ሰብ ክምገቦን ከዘውትሮ ዘይብሉ ነገራት ክህልው ድማ

0: ትመጋግባ ክወስዶ ዘለዎ ሕጂ ሽኮርያ ድምጎቦ ናይ ደም ብዝሒ ዘለዎ ሕማም ድምጎቦ ሓኪም ይነግሮ እዩ ብግቡእ። እሱ ዓፅሙ ስለዝተሰብረ ሕጂ እቲ ደይገብሮ ነገር ነበረ ክገብሮ የብሉን። ጨዋይ ትውሰድ ብሎ ደም ብዝሒ ዘለዎ ሕሙም ዝያዳ ቅብኢ ዝያዳ ገለ ምሽ ኣለካ እሱታት ከምቦትኡ ከምቲ ሓኪም ዳኣዘዞ ገይሩ እዩ ድምገብ። ዋላ ዓፅሙ ተተሰብረ ስታ ናይ ሓኪም ትእዛዝ ብዛዕባ ውሽጣዊ ጥዕንኡናቱ ሳ ክትቀፅል ዩደለዋ። ዝያዳ ክሓዊ ኢልካ ጨው ምብላዕ ኣይፅቡቕን እዩ። ዝያዳ ክሓዊ ኢልካ ስብሓዊ ነገር ምብላዕ ኣይፅቡቕን እዩ። ሽኮርያ ተኾነ እውን ዝያዳ ክሓዊ ሓይሉ ክኾነኒ ኢሉ ሽኮር ክወስድ የብሉን። ከከምቲ ኣመጋግብኡ ሰብ ክኸይድ ኣለዎ ማለት እዩ።
1: ቅድሚ ኩሉ ድማ ሓደ ሰብ ሓደጋ መስበርቲ ምስ ዘጋጥሞ ክገብሮም ዝግብኦ መሰረታውያን ጥንቃቐታት ኣለዉ።
0: መጀመርታ ሰብ ሓደጋ የጋጥሞ ሰብ ኣብ ከባቢ እንተሎ ተሰኪሙ ንሕክምና ክወስዶ እዩ። ሕክምና ክኸይድ ኣለዎ መጀመርታ። ሕክምና ኣብ ቀዳማይ ረድኤት ይኸይድ። ቀዳማይ ረድኤት ከይዱ ተማኡ ዘለዉ ኣባላት ረድኤት ተቐቢሎም ናብ ሓኪም ዘቕርብሉ መገዲ ክገብሩ እዮም። ሓኪም ሽዑ ራጅ ይገብር መጀመርታ። ኣበይናይ ተሰይሩ ዘሎ የፅንዑ እቲ ሓኪም። ኣፅኒዑ ሽዑኡ ንንዳ ጀሶ ክፍሊ ይልእኽ። ወይ ንጀሶ ክፍሊ ክልእኮ እዩ ወይ ከዓ መጥባሕቲ ደድልየቲ ኮይኑ ከዓ መጥባሕቲ ክብሎ እዩ። ኣብ መጥባሕቲ ዝግበራ ሓንቲ መጥባሕቲላ ሓፂን ዝግበረሎ ሓንቲ ከዓ ኣብኡ ከሎ ኣንስተዝያ ወጊኦም ከዓ ነቲ ዓፅሚ መሊቑ ዝፀንሐ ኣጋጣጢሞም ነቲ ተሰይር ዘሎ ከዓ ብጀሶ ጥቕልልዎ ማለት እዩ። ሕጂ መጀመርታ ሰብ እንተ ደኣ ተጎዲኡ ሃልዩ ኣብ ከባቢኡ ሰብ ተሎ ላዚም ሕብረተሰብና ተሓጋጋዝ ስለ ዝኾነ ንሆስፒታል እዩ ዘምጥዎ። ኣብ ገለገለ ኣጋጣምታት ግን ይስበር እሞ ደሓን የደለኹ ኢልካ ናብ ሕክምና ከይመጻእኻ ናብዞም ልምዳውያን ሓከምቲ ይኸይድ። እታ ኢድ ተባላሽያ ካብ ስራሕ ወፃኢ ኮይና ትመፀና ኢድ ብዙሓት እየን። በዚ ኣጋጣሚ ተዛረብና ኣለውን ዝሓሸ ኮይኑ ስማዓኒ ማለት እዩ። ምክንያቱ እታ ኢድ ትበላሸ እታ ኢድ ተተባላሽያ ሕጂ ህፃን እንድሕር ኮይኑ ኣደ ህፃን እንድሕር ተሰይሩ ንሕክምና ክተምፆ ጥራሕ ይሓላፍነት ኣለዋል። ነፍስና ምስ ተሰብርና ሓኪም ይሓላፍነቱ ናይ ድኾነ ሓላፊ ሓንቲ ሓሚምና ሓኪም ይሓላፍነቱ ናይ ጥዕና ሓላፍነት ድስከም ሙሉእ ብሙሉእ ድምልስ ሓኪም እዩ። ኣደ ወላዲ ንሕክምና ከምፅእ ኣለዎ። ተዓብ ሰብ ንሕክምና ክኸይድ ኣለዎ። ነፍሱ ናይ ሕክምና እያ ማለት እዩ ተተወዲኡ። ሕጂ ኣክንዲ ንሕክምና ምምፃእ ናብ ልምዳውያን ሓካይም ይወስዶም። ብፍላይ ብፍላይ ዋላ ገለገለ ኣብ ንኣሽቱስ ከምኡ ከጋጥም ትርኢ እሞ ይሕድሰካ። ሕጂ ኣብቲ እንዳ ዓፅሚ ምስ መፀ ብጎቦ ፀጊኑ ሕማቅ ኮይኑ ንፊዚዮትራቢ ይልእኽዎ። ኣብ ፊዚዮትራቢ ምስ መፀ ኣብ ከተዕርየሉ ዘይትኽእል ደረጃ መፅእ። እንደገና እቲ ሰብ ግዳይ ድኾነ ናብቲ ልምዳዊ ሕክምና ከዓ ኣብ ደይተደልየ ቃንዛን ሳዕብየንን እያቱ። ኣብ እንዳ ዓፅሚ እንተኮይኑ ካልኣይ ሰይሮም ነቲ ሕማቅ ድፀገነ መልሾም ኣብኡ ኣር ገይሮም ዕርይዎ ወይ ጆሶ ገይሮም ንጥቕልሎ ማለት እዩ። ዋይ ስለምንታይ ሕጂ እዚ ስለምንታይ ከምኡ ኸውን ማለት እዩ። እቲ ሕክምና እስኻ ተሓሚምካ እናትካ ነብስኻ ናይ ሕክምና እያ ኩሉ ግዜ ንሕክምና ክትመፅእ ኢ ዘለካ መስበርቲ ተጋጢሙ ከዓ ትንኣስ ትዕበ ዋላ ጎርፂ ኮይኑ ተሰሚዕኒ ኢልካ ሕበጥ እንድሕር ገይሩ ገለ ንሕክምና ክትጎይ ኣለካ። መብዛሕትኡ ምልክት ናይ ሕበጥ ከዓ መስበርቲ ከም ደሎ ይሕብረካ እዩ። ድሓንያ ደላ ደይ ሕበጥ እያ ቅሩብ እያ ገለ ኢልካ ኣብ ገዛ ኮንካ ስቕኢልካ ከተሕልፎ ግዜ የብልካ። ሕክምና ትመፅእ ራጅ ትገብር ራጅ ጌርካ ይረአ። ተደኣ ብጀሶ ክሕከም ኮይኑ ጀሶ ክግበረካ እዩ። ተደኣ ጎርፂ ኮይኑ ብመኽሪ ክልገሰልካ እዩ ወይ ባንደጅ ከማን ኣልሜኖ ከማን ባንደጅ ተኣስሮ ነቲ ሕሙም ስፕሊንት ጌርካ መደገፍታ ጌርካ ሕጂ ንሕክምና እዩ ድመፅእ። ዶክተር ንረኽቦ ዶክተር ረኺቡ ከዓ ንፊዚዮትራቢ የምፅኦ ማለት እዩ። ፊዚዮትራቢ ከዓ ከከምናቱ ኩነታት ናይ ኢዲ ናይ እግሪ ድዩ ናይ ኣብዚ ድዩ ኩሉ ከከምናቱ ኣላይመንት ገይሩ ከዓ በቲ ጀሶ ክስታ ይገብር ጀሶ ይገብረሉ። ጀሶ ገይሩ ከዓ ናብ ሓኪም ምስ ከደ እንደገና እቲ ሓኪም ከመይ ገጢማላ ኤክስራይ ይወስድ። ምስ ወሰደ ርእዋሎ እቲ ሓኪም ከመይ ገጢማ ቆፀራ ይህቡ ድሕሪ 4 መዓልቲ። ሰብ ኣብታ ቆፀርኡ ክመፅእ ኣለዎ። ኣብ ቆፀርኡ መፂኡ ይፈታሕ ድብል ፅሑፍ ህቦ ነንዳክ ጀሶ መፅእ ተፈቲሑ ናብ ሓኪም ከይድ ማለት ተሰይሩ ምስ መፀ ጀሶ ምስ ተኣዘዘሉ ምስ ተገብረ እንታይ እዩ ሕጂ ድመፅእ ዘሎ ናብ ሓኪም ድራኸበሉ ሰዓት ኣብቲ ቆፀርኡ ሓዊ ናይ ሓዊን ምስቲ ሓኪም ዘራርብ ሓኪም ርኢ ከዓ ፊዚዮትራቢ ድ ደድልዮ ፊዚዮትራቢ ይልእኾ እንታ ሓዊ ከዓ ኣብኡ ከሎ መኺሩ ዝንዝን ኢሉ ከዓ ይሰዶ ማለት እዩ። ብከምዚ እዩ ዝኸይድ።
1: ድሕሪ ግቡእ ሕክምናዊ ምርመራን ራጅን ዝተሰብረ መሓውር ብግቡእ ምእንቲ ክፅገን ጀሶ ክግበረሉ ግድን እዩ። ድሕርዚ እቲ ግዳይ ብሰሙያ ናይ ፅገና ግዜ ኣብ ግምት ብምእታው ነቲ ግዳይ ናብ ሕክምና ዝምለሰሉ ቆፀራ ይወሃቦም። ድሕሪ ቆፀራ ድማ መስበርቲ ዋላ

0: እውን እንተ ተጸገነ ካልእ ተወሳኺ ሕክምናዊ ክንክን ከም ዘድልዮ ክዝንጋዕ ኣይግባን።
1: ድሕሪ ቆፀራት ዓፅሚ ላዝም ሓዊ ኣሎ። ብፍላይ ኣብ ማእኸላይ ዕድመ ዘሎ ሰብ ኣዝዩ ደ ዓበየ ብዕድመ ላዝም ሓዊ መፂእ ኣሎ። ናይ ግድን ሓዊ ኣሎ። እንድሕር ሓዊ ሽዑኡ ናይቲ ጀሶ ድገበሮት ሰውነት ይተኣሳሰር እዩ። ንኣብነት ኣብዚ ኣብ ጉንቦ ኢድና ዝተሰብረት ኢድ ጀሶ እንተደኣ ከምዚ ጌርና ስጋዕ ኣብዚ ጌርና እያ፣ እዚ ናይ ምንቅስቓስ ክስታይ ክድረ ትኽእል እዩ። እዚ ጉንቦ ኢድና እዚ ብርኪ ኢድና በዚኣ ድመፀት ሕጂ ሓዊ ኣሎ። እዚ እዚኣ ሓዊ ኣብ ቦታ ኣትያ ኣላ። ግን ፊዞትራቢ የድልዮ። ፊዞትራቢ ከዓ ይመፅእ ናባና። ንሕና ከዓ እታ ትግበር ምንቅስቓስ ካብዚኣ ጀሚራታ ኢድ ስጋዕ ኣብዚኣ ደላ ብሰንኪ ናይ እዚኣ ተሰብረታ እንታይ ኮይና ኣላ ርኢና ከዓ እቲ ኣካላዊ ምንቅስቓስ ድበሃል ከዓ ንገብሮ። ሓዊ ሽዑኡ ንቡር ሰብ ኮይኑ ይኸይድ። እታ ጥንቃቐ እንታይ እያ? ኣብ ጀሶ ቀኒዩ ፊዞትራቢ ተላኢኹ ከሎ ባዕሉ ብዕጢጢ ኣብ ገዛ ክተርፍ ከሎ ዳርጋ ጀሶ ገይሩ ደይሓወየ እዩ። ምክንያቱ እቲ ዓፅሚ ከምቲ ድድለ ምንቅስቓስ ኣይረኸበን ኣሎ። ተጨቢጡ ነይሩ 4 መዓልቲ ተዳ ዋላ ሓንቲ ምንቅስቓስ ዘይገበርካሉ መልሹ ይትገድድ። ሓዊ መፂት መልሹ ኣብ ካልእ ሰዕብየ ንመፅእ ሕጂ ፊዞትራቢ የድልዮ ይውከስ። ሕጂ ንሕናት ሓኪም እንታይ እዚ ዝፍትሕሉ ክብል ከሎ ኤክሰርሳይዝ ምንቅስቓስ ኣርኢኹም ኣፋንዎ ይብለካ። ኣብቲ ፊዞትራቢ ሊኢኽና ምንቅስቓስ ከመይ ክገብር ከም ዘለዎ ተዳ ክቕፅል ኮይኑ ከዓ ንክልተ ሰሙ እንዳኣክል ከዓ ብፊዞትራቢ ሓዊ ከዓ ናብ ሓኪም ንመልሶ ንሕና ሽዑ ሓዊ እዩ ዋላ ሓንቲ የብሉን ኣብ ስርሑ ከዓ እትኽእል እዩ ትብሎ እሱ ከዓ ርዩ ወረቐቱ ፅሒፉ ሰራሕተኛ መንግስቲ ኮይኑ ናብ ሰራሕተኛ መንግስቲ ጎዝኡ እንተ ኮይኑ ከዓ ንጎዝኡ ሓዊ ከዓ ኢኻ ስራሓ ኣላ ዋላ ሓንቲ ፀገም የብላ እንታይ ኢሉ ተሓቢሩ ከዓ ይኸይድ። እዚኣታ መስርሕ ናይ ተዓፅሚ ማለት እዩ። መብዛሕቱ ዝረአ ናይ ቆልዑት እንድዩ ኣብ ቆልዑት እንድሕር መፂና ኣብዛ ጉንቦ ኢዶም ዚኣትር ኣብዚኣ ተጋጥ መብዛሕቶም ቶም ቆልዑ ካብ 19 ንታሕቲ ዘለዉ ከይተረድኦም ክጎዩ ክንቀሳቀሱ ወይ ሳይክል ሒዞም ብላዕሊ ክመፁ ክጎዩ ኣብዚኣቶም ስበሩ። ኣብዚ ተሓኪም ሓፂን ይገብረሎ። እቲ ሓፂን ምስ ገበረነት መስበርቲ ተላጊቡ ኣብቲ ሓፂን ከሎ ሕጂ ንሕና ምንቅስቓስ ንገብር ኢና። ስለምንታይ ኣብ ትሕቲ ሓፂን ከሎ ምንቅስቓስ ግበር ንብል ኣዘራርባ ግን እንተ ደኣ ስቕኢልካዮ ኣብ ደለዎ እዩ ጠጠው ዝብል። እንተ ደኣ ቆቁሩብ ጌርካ ንኣብነት ከምዚ ንኣብነት ሓፂን ዘለዋ ከምዚ ክትብለልካ ይትኽእልና ከምዚ ነብላ ሞ ነታ ደላ ንእሽቶ ጭራ ናይ ምንቅስቓስ መታን ከይትደርቕ ክንጥቀመላ ንፀንሕ ንሕና ቁሩብ ነንቀሳቅሰሎም ነንቀሳቅሰሎም እቲ ሓፂን ምስ ወፀ ሰርጀሪ ገይሩ ምስ ውፀሉ ተሓኪም እንደገና ንፊዞትራቢ ብላእኽ ንገብረሎ። ሕጂ መብዛሕትኡ ኣሸጋሪ እዚ ብዚ ዝግበር ኦፕሬሽን ናብቶም ቆልዑ ብዙሕ ቃንዛታት ኣለዎ እንዳበኸዩ እውን ንገብረሎም ሓንቅል ምዝራ ንኸሓውዩ እዚታት ኣሎ ማለት እዩ። ሕጂ እቲ መስበርቲ ናይ ኢድ ኣለዎ። እዛ እዚኣስ ኣብ ክንደይ ትኽፈል መስለካ? ኣብ ሰለስተ ዓይነት እዚኣ እንታይ ኢና ንብላ እዚኣ ኢድ እዚኣ ጉንቦ ኢድ፣ ብርኪ ኢድ፣ መንኩብ። ካብዚ ንላዕሊ ሕጂ ኩሉ ኣለው ብዚ መስበርቲ። ኣብዚ ከጋጥም ከሎ ከምዚ ጌርካ ካስት ምፅኢኻ ከምዚ ጌርካ ተኣስሮ ኤርፕላን ጌርና ንኣስሮ እዚኣ ተፈቲሓ ምስ መፀት ሕጂ ከምዚ ክትብላይ ትኽእልና፣ ከምዚ ክትብላይ ትኽእልና፣ ከምዚ ክትብላይ ትኽእልና። እዚ ሕጂ ኩሉ ከምኡ ክመፅእ ከም ዘለዎ ፊዞትራቢ ምስ ገበርናሉ ከዓ ተመሓሹ ይኸይድ። ዓይነት መስበርቲ ብዙሕ እዩ። ኣብ ኢድ ዘጋጥም ኣሎ፣ ካብዛ ዝበልኩ ስጋ ዓፍቲ። ኣብ እግሪ ዘጋጥም ከ ኣሎ። ካብዚ ላዕለዋይ ናይ ምሕኩልቲ ጀሚርካ ብርኪ ጀሚርካ ኣብቲ ዓንካር ዓንካሪቲ ናይ እግሪ በብናቱ ይስበር። በብናቱ ከዓ ከከም ዓይነቱ ከዓ ይግበረሉ ጀሶ። ድሕሪ ጀሶ መሓዙ ድሕሪ ጀሶ ምስ ሓዙ እቲ ዝግበር ምንቅስቓስ እዩ ወሳኒ። ብፍላይ ኣብ ብርኩ እግሩ ተሰይሩ ዝነበረ ሰብ ኣብ ትሕቲ ጀሶ ኮይኑ ከምዚ ኢሉ ን4 መዓልቲ ዝደቀሰ ሰብ ብርኪ ክትዕፀፋ ይትኽእል። ሕጂ ነታ ብርኪ ምንቅስቓስ የድልያ ብጣዕሚ። ሕጂ እቲ ሕሙም ስለ ድቕንዞ ክፀልኦ ክእል ኸውን ነቲ ምንቅስቓስ። ንሕና ግን ክንቀሳቀስ ከም ዘለዎ ነቲ ሕሙም እንዳእመና ኖርማል ተዓፂፉ ከም ድኸይድ ንገብሮ። ከምኡ ተኽእሎታት ኣለና። ምክንያቱ ብማንዋል እዚ ብመሳርሒ ይኮነን ብኤሌክትሮ ምፅላው ገለ ይኮነን ንዓፅሚ ብዙሕ ኣይትፀልዎን ኢኻ። ንዓፅሚ ጥራሕ ተንቀሳቅሶ ኢደለካ። ኣብ መንጎ ዓፅሚ ዳሓዘ ጭዋዳታት ኣሎ። ነቲ ጭዋዳታት ተጨቢጡ ዝፀንሐ ክሰርሕ ዘይፀንሐ ነቲ ነርቭታት ነቲ ናይ ደም ዝሮት ንባዕሉ ኩሉ ሙሉእ ክስታይ ስለ ዝፀንሕ ብሙሉኡ ብማንዋል ምስራሕ ጌርና ሰሪሕና ኣብ ቦትኡ ንመልሶ። እንዳ ዓፅሚ ናይ ሃገርና ዓፅሚ ኣብዚ ኢደሎ እቲ ዝያዳ መስበርቲ ከዓ ኣብዝሎ

0: እቲ ምንቅስቃስ ዘድልዮ ከዓ ኣብዝሎ ማለት እዩ። ሕጂ ነዚታት ኣንቀሳቂስካ ነቲ ሰብ ንቡር ክኸውን ከም ዘለዎ ቃንዛ ናይ ግድን እዩ። ነቲ ቃንዛ ተፃዊርካ ግን ክትሰርሕ ከም ዘለካ ንመክር። ገሊኦም ሕጂ ኣቆንዚድና ኢሎም ይጠፍኡ እዮም መፁ የመክንዩቱ ሪኦም ገለ ግን ነብሲ ወከፍ ሰብ ኣብዚኣ ክፈልጣ ዘለዎ ተሰይሩ መፂኡ ሓንኪሱ ማለት ኣካሉ ሰንኪሉ ማለት ኣይኮነን፣ ተመሊሱ ክሓዊ ይኽእል። ስለዚ ቃንዛ ፀሊእኻ ካብ ፊዞትራቢ ክትሃድም የብልካን። ዘይከውን ሓንጎልካ መሊኡ ኣብዞም ልምዳውያን ሓከምቲ ክትከይድ የብልካን። ትኽኢልካ ምስቲ ሕክምና እንድሕር ተኣሳሲርካ ኣብ መወዳእትኡ ተዓዊትካ ከም ትወፅእ ኣነ 150 ተኣማመን ብንዳዓፅሚ ማለት እዩ። ጋዕ ሕጂ ከዓ ምሳና ተኣሳሲሮም ድኸዱ ጎቦ ድኸዱ የለው ዋላ ብሕማቅ ድፀጎን እውን የለውን ማለት እዩ። እቶም ኣብዚ ዘለዉ ደኳትር ኣዝዮም ልምዲ ዘለዎም በላሕቲ ሓካይም ኣለውና ልዕሊ ኩሉ እቶም ደኳትር ንፋዓት እዮም። ናይ እንዳ ዓፅሚ ሰረት ስለ ዘለዎ ካብ ቅድም ሒዙ ኣብ እንዳ ዓፅሚ ኣዝዩ ዝተኣማመን ኣብቲ መንግስቲ ክስታይ ኣሎ። እቲ ድሒሩ ዝመፅእ ከዓ ንኣብነት ናይ ፊዞትራቢ ከዓ ኣሉ ከዓ ፊዞትራቢ ከዓ ከምኡ ብጉቡእ ተማሂሩ ብዲፕሎማ ዝተመረቐ እንታይ ክገብር ከም ዘለዎ ዝፈልጥ ኣካላት ናይ ወዲ ሰብ ኣበያበይ ይነብር ከም ዝፈልጥ ከዓ እታ ፊዞትራቢ ከዓ ከም ግቡእ እዚ ኣሎ። ሕጂ እዚ ስራሕ እዚ ኣሎ ኣብቲ ሃገር ማለት እዩ። ዳርጋ ኣይክእሎን የተባሂሉ ድምለስ ናይ እንዳዓፅቡ ብዙሕ ኣይኮነን ብደረጃ ደኳትር ምናልባሽ ሓደ ሓደ ክኸውን ይኽእል ይፈላለዩ ካብ ገለ ናብ ገለ ይመፁ እዮም ከዓ ክኢላታት በቢ ክስታዩ ናይ ጀርመን መፁ ናይ ስዊዝ መፁ ናይ ጥልያን መፁ ምስኦም ኮይኖም ከዓ ነቲ ሕይል ድበለ ከዓ ተሰሪሑ ከዓ እንደገና ንፊዞትራቢ መፅእ እንዳ ዓፅምን መጥባሕቲ ናይ እንዳ ዓፅምን ፊዞትራቢን ብሓንሳ ኢድ እሰርሕ ኣይፈላለን እዩ። ብደይ ፊዞትራቢ መጥባሕቲ እንዳ ዓፅሚ ይስራሕኒ ብዘይ ደኳትር ናይ እንዳ ዓፅሚ ከዓ ፊዞትራቢ ይሰርሕኒ እቲ ናይ እንዳ ዓፅሚ ማለት እዩ። ኩሉ ግዜ ምስ ሓካይም ዝተኣሳሰርካ ኢኻ ፊዞትራቢ።
1: ሞያ ሕክምና ፍልጠት ወይ ክእለት ጥራይ ኣይኮነን ብዓብኡ ሕልናዊ ሓላፍነት ዝሓትት ክቡር ስራሕ ምዃኑ እዩ ዝገለጽ።
0: መጀመርታት ፍሉይ ክእለት እቲ ትምህርቲ እኳ ኣቦትኡ እንተሃለወ እቲ ፍልጠት እኳ ኣቦትኡ እንተሃለወ እቲ ሕልና እዩ። ኩሉ ሻዕ ሓኪም በዓል ሕልና እዩ። ብሕልና እዩ ከዓ ድንቀሳቀስ። ምክንያቱ እቲ ተሰይር ዘሎ ኣካል ወገኑ እዩ ናቱ ሰብ እዩ። ከመይ ገይሩ ክሓዊ ከም ዘለዎ ንኣብነት ቆልዓ እንድሕር ኮይኑ እቲ ሓኪም ብጣዕሚ ግዜኡ የጥፋኣሉ። ስለምንታይ ቆልዓ መፃኢ ሂወቱ ብሩህ እዩ። ማእከላይ ዕድመ ደለውን ሰሪሑ ክናበር ደለዎ እዩ። ኣቦ ቆልዑት ይኽኣሉ ደለዎ እዩ። ካብቲ ስንክልና ከመይ ይወፅእ ኢሉ ብሕልና ኣተኪሩ እዩ ዝሰርሕ ተሓኪም። ተሓኪም መሰርሕ ከዓ ከምዚ ድብለካ ኩሉ ሻዕ ከዓ ናባና መፅእ ለእዚስ ካብ ስንክልና ክወፅእ ደሎ ክሰርሕ ከኣሎ ወኢልካ ክኣስኻኸውን ብሕልና ኩሉ ግዜታ ተንቀሳቀስ። ፍልጠት ኣቦት ኣሎ። ምክንያቱ ተማሂርካዮ ኢኻ ተመሪቕካዮ ኢኻ። ግን ፍልጠት ብደይ ሕልና ብደይ ሓንጎላዊ ምቅርራብ ዝግበር ነገር የለን። ሕጂ ልዕሊ ኩሉ ዝደካይዶም ዘሎ ዞም መንእስያት እቶም ደኳትር ተኾኑ ናእሽትኦም እቶም ፊዞትራቢ ተኾኑ ናእሽትኦም ብሕልናን እቲ ሃገራውነት ኣብ ትሕቲ ሃገሮም ከም ዘለዉ መጠን ነቲ ናይ ህዝቢ ሃገር ከዓ ከገልግልዎ ድልዋት ስለ ዝኾኑ ይሰርሑ። ብከምዚ ኣብ ኣሰራርሓ ፀገም የለን። ሓደ ስቡር መፂኡስ ሰኣን ክኢላ ሓኪም ድምለስ የለን።
1: ሓደጋ ወዝቢ እዩ፣ ሸለልትነት ድማ ጎዳ እዩ። ከምኡ ክንዲ ዝኾነ ድማ ሰብ ሞያ ዝሃቡና ለቦዋ ምስማዕ ኣገዳሲ እዩ።
0: ኣነ መልእኽቲ ዘመሓላልፎ መጀመርታ ንህዝቢ ሓደ ልምዳውያን ሕክምና ከይከዱ ፀቒጥ ዘዛረበላ ኣለኹ። ስለምንታይ ናይቶም ንሪኦም ዘለና ኣብ ስንክልና ኣትዮም ድመፁ ዘለዉ ስለ ትጉሂ። ብፍላይ ቆልዓ ውልድ ኢሉ ተሰይሩ ክመፅእ ከሎስ ኣብ ልምዳዊ ከይዳ ከተሕኩሞ ከላስ ተቆልዓት እስክንደይ ድፅበ ነይሩ ካብታደ የዕብያ ኣምሂራ የእኺላ ክንዲ ሰብ ክሰዶ ኣብቲ ሕብረተሰብ ክኸይድ እዚ ተጎሪሽዎ ሓደ ቆራፅ ኮይኑ ክመፅእ ሓደ ኢዱ ዘይተዓረበ ወይ እግሩ ዘይተዓረበ ኮይኑ ክመፅእ ሲ ኣብ ምንቲ ምንታይ ንምንታይ ንሕክምና ደይ ንመፅእ እብል ኣብ ደለዎ ሃገር ካብ ብሉእ ሃገር እዮም ድመፁ። ስለዚ ንሕክምና ክመፁ ኣለዎም። እዚኣ ክምዕደሊ ካልኣይቲ ነቲ ሕብረተሰብ ከዓ ንህፃውንቲ ሽግለታ እንዳሃብካ ንሓደጋ ምቅላዕ ባዕሉ ሎሚ ካልኣይ መዓልተ ይዛረበላ ኣለኹ ዋላ ኣብ ድሓለፈ ብጋዜጣውን ከም ኣይላኣነ ንሓደጋ ምቅላዕ ነቲ ህፃን ከዓ እቲ ዝኸፍአ ነቲ ማእኸላይ ዕድመ ደሎ ሰብ ምስ ጎበዘ ሽግለታ ይገዛ እዮ ተማሂሩ ይእቶ ይውፃእ በየንኸይድ እንታይ ይገብር ኣቤሎሳይ ሓደጋታት በዚሒ ደሎ ኸማን ብሰንኪ ዘይምጥንቃቕን ንቆልዑት ሽግለታ ሂብካ ምፍናውን እዩ። ካብዚ ንጠንቀቕ። ሓደጋታት ከዓ በዝሐ ኣሎ። ሕጂ ከዓ ካብቲ ሓደጋታት ከመይ ንጥንቀቕ ከዓ ኣስተውዒልና ክንከይድ ከም ዘለና ብየን ኢና ንሓልፍታ ኢና ንገብር

0: ክንጥቀቅ ከም ዘለና ኢለ ኣነ ክምዕድ ክእል ብዘለና ዓቕሚ እዚ ሕክምና ብዝደሎ ድማ ብዝተኻእሎ መጠን ነቲ ዝመፅእ መጉዳእቲ ከመይ ገይሩ ይብድሆ ከመይ ገይሩ ነቲ ህዝቢ ይሕግዞ ከዓ ኩሉ ሸዓብ ሓሰብ ኣሎ ዝያዳ ከዓ ክንበራበር ከዓ ይመክር ማለት እዩ።
1: ኣነ ክላበቦ ዝደሊ ማለት ብሕብረተሰብ ብፍላይ ኣብ ሓደጋታት ዝተሓሓዝ ማለት እዩ ሓደጋታት ንምል እንዳ በዝሒ ዝመፅ ዘሎ ከም ዝበልናዮ ምስ ተፈጥሮዊ ዶ ምስ ገለ ብዙሕ ትንቲና ትራፊካዊ ስለዚ እቲ ሓደጋታት ከነወግኑ ክንፅዕር ክንክል ኣለና ውሑዝ ዝኾነ መንገዲ ስግረታታት ተህልያትካ ጥዕና ሽግረትካ ፎርቸላ ተሸርኒ ከም ተሸር እናበልካ ማዓት እዮም ብዙሕ ስንክልና ዘምፅኦም ተቐዳደምቲ ንባዕሎም ብዙሕ መፅእ ዘለዎም ስለዝኾኑ ውሑዝ ዝኾነ መንገዲ ክጥቀሙ ኣለዎም ዝተደራሪብካ ምኻድ እዚ ኣብ ዝናእትካ ኣድግ ንዓነት ሕጂ ትማን ዘጋጠመና ኣድጋኣትዮም ኣርባዕተ ቦርሳት ተቐዳድሚ ሽግረታ መስበርቲ ጋጢሞዋሉ ኣድጋኣትዮም እማ ጥራይ ጎግል መካይን የ ገር የር ዘጅ እንታይ እዩ እቲ ከባቢ ክ ዘይምቁፅፃር ስለዝኾነ ውሑዝ ዝኾነ መንገዲ ምጥቃም ንኩላትና ፅቡቅ እዩ ዓበይቲ ድማ ልዕሊ ዕድመት ኮንካ ብሽክለታ ዘይምጥቃም ማለት ድሕዳ ሰውነትካ ብግቡእ ክትቋፀል ትኽእል ኮንካ ንኣብነት ኣብ ዕድመ ዘሎ ኩሉ ግዜ ክሳዶም ክጥወይ ከለዉ ዶንጌ ምጥወይ ኣይሪ እዩን ዓይነ ብኩሉ ዛ ምስ ዕድመ ምስ ዕድጋም ማለት እዩ ስለዚ ኣብ ከምዚ ከዓ ዳሓና ሉ ክኢልካ ሽግለታ መስቃል ልዕሊ ዓቕማ ዝኸውን ነገር ኤክሰርሳይስ ምግባር ምንቅስቃሳት ምግባር ነቶም ናብ መስበርትን ገደን ስለ ዘቃል ብፍለይ ዓበይቲ ሓደረ ክብል ዘሊ ቤተክርስትያን ክሪ ከለኹም ተኽኢልኩም ደጋፊ ግበሩ ምሳኹም ሒዙ ክንከይ ዝኽእል ሰብ ተዘይ ኮይና ግን ዝበዝሑ ቤተክርስትያናትና ኣብ ብርኽ ዝበለ ቦታ ስለ ዝርከቡ ኣብ ኣስካላ ኣስካላ ምውዳቅ ኣብ ገለ ምውዳቅ ዘይ መዕኩት መስበርቲ መዝሕቶም ስእ ስለተተሓሓዝ እቶም ንሕና እቶም ስድራና ብግቡእ ሽቓቅ እንተኮይኑ ማይ ብግቡእ ፀፊፉ ሸተይትሎም ክወድቁ ስለዝኽእሉ ቤተክርስትያን ኮይኑ ባዓልና ሒዝዮም ክነብፅሖም ከም ዘለና ተተኻኢል ከዓ ብብርሃን ምስኮንካ ዝኽእሉ መንገዲ ተፈጠርና ዝሓሸ እዩ ምክንያቱ ኣብ ዓበይቲ ናይ መክልቲ መስበርቲ ዘንዝበልካ ተንጥቀን ተጠንቂ ዝተጠቀመ ቲ ሕብረተሰብ ብዝተኻሊ መጠን ልባ ሓደረ ክብለሉ ማለት እዩ ከም ስድራና ንከላኸኖም ብግቡእ እቲ ናይ ኮይወልቅ ማለት ወዲቁ ተሸሩ ጥርዮም ባለ ይኮነ ቤተክርስትያን ዘርፍድ ባዕሉ ዝኸይድ ገለ ዘይኮነ ኩሉ ግዜ ምስ ዕድመ ዓይነ ኣቢ እግራ ኣቢ ኢ ኣቢ ኩሉ ዛ ኣቢ ሽግለታ ንሕሉ ልዕሊ 8 ዕድመት ኮይኑ ወዲ 9 ዓመት ሽግለታ ገይሩ ዝንቀሳቀሳሉ ዝፈልጠሉ ሕጂ ወዲቁ ሰይሩ ለምሳና ዚ ኣዴታት ትኾንከ ቤተክርስትያን ክከልኸን ደጉፉ ናይ ደቂ ካዲ ደቂ ደቂካ ጌርካ መኻድ ሓይሽ

0: ዳጋይ ናኸይገድድ ካብ ዘረባ ኣንስቶ ስክላፍድሕን መናፅፍና ንልቀ ብሸሓ ክንክል ብሸዓ ክነክር ዝተዘርወ እንተሎ ከብዱ ዘላብትን ዓዲ ውዓል ዳሓን ትቡዕ ከይልክም ዓዲ ውዓል ዳሓን ትቡዕ ከይልክም ትቡዕ ከይልክም ትቡዕ ከይልክም ትቡዕ ከይልክም
1: Say, say, say, say, say.

ዳራይ ናኸሪ ገድ ካብ ዘረባ ንስቶ ስክላኽልን ድሕን መናፅብና ንቀፍ ብሻሓ ክንክል ብሻሓ ክንክል ዝተሰርወ እንተሎ ከብዱ ዘሎ ብትን ዓዲ ዋዓልዳሓን ትበዕ ከይልክን ዓዲ ዋዓልዳሓን ትበዕ ከይልክን ትበዕ ከይልክን ትበዕ ከይልክን ትበዕ ከይልክን

ሰናብሩ ናብዚ ዝከብላ እንቁላልን ሙሉ ምዕሩግ ኣቀባብላ ነጋይ ዝሕበ ኣነባባር ናትክን ሕልፍን ትርፍን በላ ተቐበላ ከንቲባታት ይኸ ከንቲባ ሙሉ ከንቲባ እንቁላልን ሃዋስ ከታትኻባ ከንቲባታት ይለክን ኣለኹ

ሓፂን ብሓዲዳ ገይረ ብመንጎ ማዕረባ ዓዲ ዘፀብሰይረ ብህሉን ዘይብሉን ኩሉ ገፋጊፈ ብዛዕባ ዓድኹም ብዙሕ የ ሰምየ ገሊኡ ናይ ተድላ ልብዝደበሰ ገሊኡ ናይ ጓኺ ከብዲ ዝሓ

ከመይ ኣለኹም እዞም ደቀይ? ሰላም ሰላም ሰላም ሰላም። ከመይ ኣለኹም ፎቶዋት ደቅና ክቡራት ስድራ ቤታት? ከመይ ኣለኹም ኣብ ውሽጥን ኣብ ወፃእን ትርከቡ ብምሉእኹም? መደብና መደብ ሃለው ቆልዑ ከመይ ኣሎ ትሕጎስሉ ዘለኹም? ዝኾነ ይኹን እንድሕር ርእቶ ኣለኩም ከዓ ኣብቲ ታሕቲ ተፃሒፉሎ ቴሌፎን ደዊ ኢልኩም ማለሲ ዝኾነ ዘለኩም ሓበሬታ ከትሕብሩና ትኽእሉ ይኹም እዞም ደቀይ። ስለዚ ሕጂ ትምህርቲ ኸ ረሲዑ የ ፀኒሕ ትምህርቲ ማለት መርመራ ከመይ ቀኒ ጣዕጣዕ ደብልኩምሞ ብጣዕሚ ፅቡቅ ብጣዕሚ ፅቡቅ። እዞም ደቀ ኣጆኹም ኣይትሕመቑ እምበኣር ናብታ ምጭውት መደብና መደብ ሃለው ቆልዑ ደበኺልና መፂና ኣለና። ሕጂ ሓንቲ ሙዚቃ ክጋብዘኩም እየ። ተዋዛወዙ ቆልዓር ዓብልዎ ኩሉ ሕቆኹም ደሎ ኩሉ ቃዕቃዕቃዕ ዓብልዎ ብድሕሪኡ ክምለሰኩም እየ። እዞም ደቀይ እዚኣ ንዓኹም።

ከመይ ፀኒሓ ሙዚቃ ተሓጒስኩም ዶ? እንኳዕ ተሓጎስኩም፣ እንኳዕ ተሓጎስኩም፣ እንኳዕ ተሓጎስኩም። ሕራይ መቸም ዝሓለፈ በዓል ናፅነት ክንደይ ግዜ ነጊረኩም እየ ብዝተፈላለየ ብጣዕሚ ኢኹም ነፊዕኩም ዘለኹም። መንከ ግጥሚ ክገጥም ዘይብል መንከ ዝኾነ ክምድር እየ ዘይብል ኩሉ ከዓ ብዛዕባ ስድርኡ፣ ብዛዕባ ሃገሩ፣ ብዛዕባ ኩሉ ዘሎ ማለት ኣብ ከባቢኡ ዘሎ ባህሪ፣ ብዛዕባ እንስሳታት ኩልኹም ዝቀረብኩምዎ ግጥምታትን መደረን ናይ ብሓቂ ሕጉስና ኩላህና ከዓኒ ወለዲ ንዛረበሉ ኣለና። እዚኣ ንዓኹም ዞም ደቀይ ሕጂ ናብ ንኡስ መደብ ዲሞይ ዳ ዲሞይ ከብለኩም እየ እሞ ኣብታ ዲሞይ ዳ ዲሞይ እንታይ ኮን ትህሉ ብድሕሪኡ ክምለሰኩም እየ ብሓባር ምስ ረኣና እያ።

ነበረ እያ ነበረ ኣብ ሓደ ገዛ ብሩ ትበሃል ድሙ ነበረት። እታ ድሙ ኩሉ ግዜ ቀልቀል ክትወፅእ እንተደልያ ካብ ውሽጢ ገዛ ብምውፃእ ኣብ ሓንቲ ሓመድ ዘለዋ ቦታ ብምኻድ ብክልተ ይእዳዋ ጉድጓድ ብምኩዓት ኣብቲ ጉድጓድ ኩድም ትብል እሞ ቀልቀል ወፅያ ብሓመድ ትደፍኖ ነበረት። እታ ድሙ ኣዝያ ፅሪት እያ ዝነበረት። ንግሆ ንግሆ ብመልሓሳ ጉንቦ ኢዳ ምራቅ ተጠልቂዮሞ ገፃ ትሕፀብ ነበረት። እታ ድሙ ዝኾነ ንጣብ ርስሓት ዘይብላ ሻሽ ትመስል ፃዕዳ ኮይና ኣብ ኣፍንጫኣ ፀላም ብሮት ነበረታ። እታ ድሙ ካንሸሎ ካብ ለመምታን ኣናፁን ብጉቡእ እያ ትሕልዎ ዝነበረት። ድሕሪ ግዜ ግን ሓንቲ ደፋር ኣንጭዋ ብቐትሩ ኣብ ውሽጢ እቲ ካንሸሎ ካብ ሰሜን ናብ ደቡብ ካብ ምዕራብ ናብ ምብራቅ ካብ መንደቕ ካንሸሎ ጎያ ክትቆርፅ ተቐማጦ እቲ ካንሸሎ ወዶም ጓሎም ክርእዋ ነታ ድሙ የላን ድያ ናበሉ ክሓሚዋ ጀመሩ። ድሙ ሕሜት ዋናኣን ተቐማጦ እቲ ካንሸሎን ብጣዕሚ ይሕረቃ ነታ ኣንጭዋ ኣብ ኢዳ ክትእትዋ ሙሉእ መዓልቲ ብዕቱብ ክትከታተላ ጀመረት። ካብ መዓልታት ሓደ መዓልቲ ድሙ ኣብ ሓደ ፀግዒ ፊስቶ

0: ኣብ መሬት ተላሒጋ ታቢኣ ክትፀናፀና ዋዕለት። ኣንጭዋ ከማኣመላ ካብ መንደቕ ናብ መንደቕ ትሸብብ ሓሓንሳ ቀስ እናበለት ኣብቲ ማእከል ካንሸሎ ብምእታው ቅራፍ ኮሚደረ ብክልተይ እዳዋ ብምሓዝ ኮፍ ኢላ ክትበልዕ ጀመረት። ድሙ ብተግባራት ድፍረትን እታ ኣንጭዋ ኣዝያ ተገረመት ሓረቐትን። እዛ ሎቕማፅ ኣንጭዋ ሲ ብዋናታ ተይ ከተንዕቐኒ ከተዋርደኒ ብድፍረት ከም ድላያ ካንሸሎ ክትዕንድረሉ ብምባል ክትጎብጣ ብብቕሩብ ናብታ ኣንጭዋ ገፃ ሰጎመት። ኣንጭዋ ውዳቅ ኮሚደረ ክትበልዕ ንድሙ ፍጹም ኣይዝተውዓለትላን። ድሙ በካይዳ ድሙ ሰላሕ እናበለት ኣብ ሓደ ምቹእ ቦታ በፅሐት። ድሙ ሕጂ ንኣንጭዋ ክጎብጣ ፅቡቅ ቦታ ሒዘ ኣለኹ ምስ በለት ድሙ ከም ነብሪ ተወርወረት። ልክዕ ኣብ ዝባን ኣንጭዋ ድማ ዓለበት። ኣንጭዋ ብስምባደ ልባ ሙሉቃ ኣውያት ድማ ተተሓሓዘቶ በለት። ድሙ ሕጂ ዶ ይሓይሽ ጭጭጭ ካንሸሎ ሕዛእቲ ክጌርክዮ ከም ድላይኪ ክትዕንድርሉ በለታ። ኣንጭዋ ይቕሬታ ድሙ፣ ይቕሬታ ድሙ፣ ንዓይ ሕጂ እንተ ቆራጢምክኒ ንሓንቲ ግዜ ምሳሕኪ ጥራኤ መሓርኒ መሓዙት ንኹን እምበር ቀፃሊ መሳሕክን ድራርክን ካብ ሓደ ቤት መግቢ ተረፍ መረፍ ጮማ ስጋ ከምፃልኪ እየ ምስ በለታ ድሙ ሕራይ ዝሰምዓኪ እየ ግን ቅድም ቀዳድም ኣብዛ ካንሸሎ እንትርፎ ብለይቲ ብቀትሪ ገፅኪ ከይርአኪ ፅባሕ ምሳሕን ድራርን ምሸት ፀላም ከደኖ ተረክብኒ ወድሓንኪ ኢላ ፈነወታ። ኣንጭዋ ፀገም የለን ይቀኒለይ ይቀኒለይ እናበለት ከደት እሞ ኣንጭዋ ከም ቆፀረኣ ከመይ ዝኣመሰለ ጮማ ስጋ ምሳሕን ድራርን ንድሙ ኣረከበታ። ድሙ ካበይ ኣምፂኢክዮ በለታ። ካብ ፍሪጅ ናይ ሓደ ቤት መግቢ ኣምፂአዮ ምስ በለታ ስምዒ፣ ኣነ ገንዘብ ስርቂ ክበልዕ ኣይደልን እየ። ኣነ ንስኽን ካብዛ ሎሚ መዓልቲ ተዓሪቕና ኢና። እንተ እንዳማትክ ንብረት ኣላዓኢልክ ምብላዕ ግን ኣቋርፅ እዮ። መሓዙስን ሙሉእ ምሕዝነትን ክህልወና እንተኮይኑ እንዳማትካ ኣልዒልካ ምብላዕ ኣይፈቱን እየ። እቲ ዝመፅእ ዝበልክዮ ጮማ ድማ ኣየድልየንን። ሕጂ ተላይ ናብታ ዘምፃእኽያ ፍርጅ ምለስ እየን ኢላ ነተን ስጋ ሓበታ ይበሃል።
1: ክርም ኣብ ዲሞይዳ ዲሞ እንታይ ነራ መሲልኩም? ብዛዕባ ሓንቲ ንጭዋን ድሞን እታ ንጭዋ ደፋር እያ። ኣብ ካንሸሎ እንዳማታሲ ከም ድላያ ትዕንድር ዋ ደይከውን። እታ ድሙ ከዓ ዋዛ ዲመሲልኩም? ምክንያቱ እታ ድሙ ስራሕ ኣለዋ። እታ ድሙ እታ ንጭዋ እውን ስራሕ ክህልዋ ክእል እንድዩ። ግን ኣብ ቅድሚ ፀላኢኻ መፂኻ ውትፍ ውትፍ ኣይትብልን ኢኻ። ዳሕራይ ግን እቶም ክልተ ፀላእቲ ከዓ ተዓሪቆም ብሰላም ከም ዝነብሩ ከዓ ኮይኖም ማለት ድሙን ኣንጭዋን ድሙን ኣንጭዋን ክዕረቁ ከለዉ ንሕና ሰባት እንታይ ደገራጭ ኣለና? እዞም ደቀይ ትኾነ ምስ ዓርክኹም ምስ መሓዛኹም ትኾነ ነገራት ንድሕር ኣጋጢሙኩም ትዕርቕ ኢካ ትብል ሰላም ሰላም ኣይትሓዘለ የቅሬታ ይበሃል። እታ ድሙ ግን ሪኢኹማ ደብታ ጥቃፊስቲ ኮይና ቀስ እንዳበለ ሰላሕ እንዳበለ ፍር ኢላ ከይዳ ዓበት ሽዕታ ኣንጭዋ ተዓሪቐን። ዳሕራይ ግን ብምንታይ ተዓሪቐን? ኣነሲ ተረፍ መረፍ ከም ፃልኪ እየ ኢላ ታምሽ። ግና ተረፍ መረፍ ኣይኮነትን። ካብ ተላጃ ስጋ ሰሪቃ መፅያ ታንጭዋ ሽዑ ክትባ ቲኣ ጎራሕታ ድሙ ስርቂ ትፈቱን እያ። ካብ ምፅኽዮ ትበለታስ ካብ ሓደ ፍርጅ ኢላ ናይ መን ናይ ካልእ ሰብ ጌጋ ሰላሒል ክመለስ እየን ኣነ ገንዘብ እንዳማተ ኣይበልዕን እየ ኢላ። እዞም ደቂ እንታይ ተማሂርና ካብዚኣ? ዳማትካ ንብረት መላዓል ነውሪ ምኳኑ ካብ ኣንጭዋን ካብ ድሙን ተማሂርና። ሕራይ ሕጂ ናበይ ከብለኩም እየ ናብ ታትፈትዋ መን ዝያዳ ዘከረ ምውድዳር ከዓ ኣይትሕመቑ ናብኣ ክብለኩም እየ። መጀመርታ እንታይ ክኾን ትደሊ? ዶክተር። ዶክተር ናይ ምንታይ? ናይ ቆልዑ፣ ናይ እንስሳ፣ ናይ ማካይን? ናይ ህፃናት ሓገ ሓኪም ናይ ህፃናት ኣጠቁዕላ ስራ መሓዛይ እንዲኸ ብረዎ ዛጓለ ሕጂ ሓኪም ናይ ህፃናት ድክትኮነ ሽምክ መን ሞ
0: ኣርያማን
1: ራእዮት ታምዱር ዓሳ ኣብ ርእስ ዶክተር ኣብ ርእስ ታምዱር ዓሳ ኣብ ቁፅሪ ሓደ ኣሎ ኣብ ቁፅሪ ክልተ ፍያት ኣብ ስመራት ያ ቁፅሪ ክልተ ኣብ ቁፅሪ ቁፅሪ ሰለስተ ጃንባ ኣብ ቁፅሪ ኣርባዕተ ባሕሪ ኣብ ቁፅሪ ሓሙሽተ ምእንቱ ክትሓስቡ ይቀስ ኢሉ ትፈጥ ዘሎ ኣብ ቁፅሪ ሓሙሽተ ራይ ተጋደልቲ ጣዕጣዕ ተይሉ ከይሓልፈኩም መንቲ ክትሓስቦ ኣብ ቁፅሪ ሽዱሽተ ግመ ኣስተውዕሊ ሕጂ ኣቕምጥ ተፈለያ ግመ ኣብ ቁፅሪ ሸውዓተ ሽምዓ ኣብ ቁፅሪ ሸሞንተ ክርአና ስከታይ ትመፅእ ሓዙ ካ ንስኹም ሓዙ ዝግኒ ደርሆ ሕዝክ ደለኸ ፍራወ ዛጓለ ቁፅሪ ሓንቲ ስሒብካ ኣብያ ክተቐምጥ ደስ ዝበለከ ቁፅሪ ሓደ ኣብ ኣግበርያ ቁፅሪ ሓደ ታንዱር ዓሳ ወይ ነዚ ታንዱር ስክልኹም ትፈልጥዎ ታንዱር ዓሳ ሓረ ታንዱር ዓሳ እስከ ክርአይና ተኮይና ኣነ ይፈለጥኩን እንደ ዛጓለ ዶክተር ታንዱር ዓሳ ተኸይና ክርአይና ኣብዚኣ እስከ ታንዱር ዓሳ ታንዱር ዓሳ ብራዎ ዛጓለ 10 ነጥቢ ትገሚ ቁፅሪ ክልተ
0: ፍያት
1: ቁፅሪ ክልተ ፍያት ማኪና ኣላ ዶ ዶክተር ፍያት ክትገዝኡ ኮ ክ ድሕረይ ማኪና ኣላ ሕራይ ዓባይ ማኪና ኣላ ንእሽተይ ማኪና ኣላ ፍያት ሕራይ ኣብ ዓድና ብዙሓት ኣለዋ ፍያት ቦልግስ ባገር ገለ መለታት ዘይኮነ ስካል ፍያት እስከ ፍያት ብራወ ዛጓለ ኣምፅኻ ሳልሰይቲ ቁፅሪ ርባዕቱ ወዳይቶ ዶ ቁፅሪ ርባዕቱ ከዓ መፅ ሕጂ
0: ባሕሪ ነራ
1: ዋ ነራ ስካራይ ባሕሪ ተ ነራ ክርአየና እዚኣ ዶክተረ ናይ ብሓቂ ዶክተረ ድሕራ ዚኣ መሊስካ ቅልጥፍቲ ቅልጥፍቲ ክደለኽ ዶክተረ ባሕሪ ባሕሪ ኣጣቁዕላ ደቂ ስኹም ሕራይ ኣምፅኻ እንደገና ረብዓይ ቁፅሪ ሸውዓተ ኢላ ኣላ ሕጂ ከዓ ሸውዓተ ሽምዓ ምንታይ ድውላዕ
0: ዝህረ ሰማዕታት ኣብ 20 ሰነ
1: ብራዎ ዛጓለ ብራዎ ንፍዕቲ ሕጂ ክትመፅያ እስከ ሕራይ ኣብ በሪ ዝደይ ክኻ ውላዕ እዩ እስከ ሽምዓ ኣብ 20 ሰነ ኣብ በሪ ዝደይ ናይ ሓውኺ ኣብ ናት ክኸማን ይውላዕ ሓቀ ብራዎ ኣምፅኻ ሕጂ ካል ሓምሻይ ቁፅሪ ሓሙሽተ ገይርክ ኣለኸ ሓምሸይቲ ቁፅሪ ሓሙሽተ
0: ተጋደልቲ
1: ኮኑ ኩሉ እዮም ብራዎ ዘበሉ ይ ትጠራጠሪ ዶክተረ ንፍዕቲ ኸ እስከ ክርአየና ተጋደልቲ ኮይና ብጣዕሚ ንፍዕቲ እስኪ ዶክተር ምልእቲ ክሕራይ ንቆልዑት ኩሎም ክትሕውዮም ክሕራይ ምስ ዓበኺ ብራዕዎ ዛጓለ ጅብዚኣ ክርአየና እስከ ተጋደልቲ ዋይ ከትነፍዕ ዛጓለ ሓንቲ ካምፂ ሕጂ መወዳእታ መሬት ግን ቁጥሪ ሽዱሽተ እዋ ክትቀልጥፍ ቁጥሪ ሽዱሽተ
0: ዝግኒ
1: ዝግኒ ኮነትን ኣጆኸይ ኣጆኸይ ተዓባይ ነባሪት ነኖ ዝዓባይ ነፋሪት ምሽ ብሰማይ ተኸይድ መሊቃ ኣዋግቢ ያ ነራ ተዓባይ ነፋሪት እደለ ክብልዕሊ ግበ ተኸይድ ድሓነይ ግን ኣብቲ ክዎ ሓሙሽተ ብረቦ ዘጓለ ንፍዕቲ ሕራይ እታ ትመፅእ ትግጥምዋ እንዲኹም ኣፍየ ትሩሩ እንድያ ግን ኣብ ንኡስ መደብ ዓፍየት እንታይ ክትመፅ እዮ ሽዳ ሽዳ ሽዳ ባራራራራራ ቶቶቶቶ ትፈትዎ ማዓት እንዲኹም ንሳ ኣብኣ ገመል ረባዕ ክመፅ እዩ እንታይ ይብለና ግን ብሓባር ክንሪኦ ኢና

ዳ ሽዳ ሰላም ሰላም ኣነ ገመር ረባዕ ከመይ ቀኒኹም እዞም ደቀይ ኣቃውማ ሓይልታት ገድሊ ከመይ ከም ዝነበረ ክዕልለኩም ዶ ግርም ከም ትብሉኒ ስለ ዘይጠራጠር ዕላለይ ክጅምር መጀመርያ ሓንቲ ሓይሊ ተጋደልቲ ከመይ ምዃና ኣቃውምኣ ክዕልለኩም ኣብ ህዝባዊ ግንባር ሓንቲ ሓይሊ ብሰለስተ ጋንታታት 9 መሳርዕን ትቐውም ነበረት ብፍላይ ኣብ 1980 ቅድሚ ሻድሻይ ወራር ዳርጋ ንኽልተ ዓመታት ኣብ ተዛነ ትምህርትን መቅርራብን ስለ ዝነበርና ብዙሓት ሓደሽቲ ተዓለምቲ ፅምበሩና ስለ ዝነበሩ ሓንቲ ጋንታ 45 ተጋደልቲ ዓቕሚ ሰብ በፂሓ ነይራ ሓንቲ ጋንታ ድማ 3 መሳርዕ ነበራ መስርዕ ኮለይ ካላሽናት ኢንፎርቲን ወይ ናቶ ወይ ጅስሪ ዝበሃል ሓንቲ ነዋሕ ብረት ቦምባታት ኢድ ቦምባ ኤፍዋን ቦምባ ቻይና ቦምባ ችኪ ወይ ቦምባ ትኪ ዝዓጠቐት ስጡም ክፉፍ ዕጥቂ ብስክሊት መቐመጢ ጠያይቲ ክፉፍ መቐመጢ 3 ካዝና መቐመጢ ብራሾ ማይ መቐመጢ 2 ቦምባታት ኢድ ተዓፀፈት ነፀላ ብጀካ ነፀላ ኩሉ ካብ ቆርበት ኣሳእን ጦር ሰራዊት ዝተሰርሐ ነበረ ሓደ ተጋዳላይ ካብ 350 ጠያይት ይሽከም ነበረ መስርዕ ኣርቢጂ ልክዕ ከም መስርዕ ኮለይ ካላሽናትን ቦምባታትን ኢድ ዝዓጠቐት ኮይና ሓንቲ ኣርቢጅ 7 ፀረ ታንኪ ዝዓጠቐት ክትህሉ ከላ ገለገለ መሳርዕ ኣርቢጂ ድማ ካልአይቲ ኣርቢጅ 2 ዝዓጠቐት ነይራ መስርዕ ብሬን ካላሽናት ሓንቲ ብሬን ፒኬይ ወይ ከዓ ብሬን እንግሊዝ ብተወሳኺ ብሬን ዲቶሮፍ ወይ ብሬን ካላሽን ተዓጠቕ ነበረት ሓንቲ ሓይሊ ተጋደልቲ እነሻዕ 135 ጫሕጫሕ ዝብሉ ካብ ኣወዳትን ኣዋልድን ኣቡልኮም ዘተንፍሱ ዓቕሚ ሰብ ነይርዋ ኩሉ ጎበዝ ምስቲ ቁምጣ ሚላኖ ስረ ጋምባለ ዝተጠምጠሞ ዳንጋ ሽዳ ጥዮ ነፀላ ወይ ክሹክ ጀብጀብ ወይ ኣፍሮ ፀጉሪ ርእሲ ተፈናቲቱ ብትኩል መስርዕ ብማእከል ዓዲ ሰንጢቑ ክሓልፍ ከሎ ኣዴታት ክዕልላ ኣቦታት ክድብሉ ኣኽላባት ክነብሑ ከለዉ ብገለ ሃሱሳት ሰራዊት ደርጊ ተጋደልቲ በዚ ሓሊፎም እንተሰሚዐን ኣብ ስሪአን ሽንቲ ጥሪቕ ጥሪቕ የብላ ነበራ እዛ ዝተዓዘብናየ ሓንቲ ሓይሊ ተጋደልቲ ብ3 ጋንታታት ብ9 መሳርዕ ዝቆመት ዓርመሾሽ ዘይትድፈር ሓይሊ ብፍላይ ከም በዓል ሻድሻይ ወራር ን3 ኣዋርሕ ለይትን ቀትርን ብዘይ ዕረፍቲ ሓደ ኣንጻር 10 እናሻዕ ድማ ኣንጻር 15 ገጢሙ ኣላሽ

0: የብሎም እሞ ብዙሕ መውጋዕትን መስዋዕትን የጋጥም እታ 135 ዝነበረት ሓይሊ ናብ 25 ሓንሳእ ሓንሳእ ድማ 15 ተጋደልቲ ትፀሪ ነበረት። ጸላኢ ሰዓር ይርኹመሽ ውግኣት ሓውዮም ናብ ቦታኦም ይምለሱ። ካብ ክፍሊ ተዕሊምን ክፍልታትን ሓደሽቲ ተጋደልቲ ይድረብዋ። ሓይሊ ሰሲና ኣብ ንቡር ትምለስ። መሊሻ ምስ ጸላኢ ትገጥም ስጋዕና ጽነት እትመጽእ ድማ ብሓደ ወተሃደራዊ መራሒ ሓይሊ ብሓደ ካልኣይ ማለት እዩ ኮሚሽነር ፖለቲካ መራሒ ሓይሊ ብሰለስተ መራሕቲ ጋንታታት ብሰለስተ ኮሚሽነራት ጋንታ ብድምር ብክልተ መራሕቲ ሓይልታትን ብ6 መራሕቲ ጋንታታትን ብ9 መራሕቲ መሳርዕን ብ9 ምክትል መራሕቲ መሳርዕን ተመሪሓ ንናጽነት ኣምፂኣ ባንዴራኣ ኣብ መላእ ሃገር ኣምበልቢላ እታ ዝተረፈት ተጋዳላይ ወሊዳ ተዋሊዳ ደቂ ደቃ ሪኣ እዛ ሃገር ከዓ ኮይዕናላ ንነብር ኣለና እብለኩም ገመረባ።
1: ኦ ሪኢኹሞ ዶ ገመረባ እንታይ ምሂሩና? ዓብ ነገር ምሂሩና። ናይ በዓል ኣባ ሓጎይ፣ ናይ በዓል ዓባየይ፣ ናይ በዓል ባባ፣ ናይ በዓል ማማ ኣብ ግዜ ገድሊ እዚ 30 ዓመት ክጋደሉ ከለዉ ካብዚ ኩሉ ገዛውቲ ተሓደ ካብቲ ገሊኡ ካብ ገጠር ገሊኡ ካብ ጉስነት ኩሉ ወፂኡ ግና ኣብ ምንታይ ተጠርኒፉ? ከም ሓደ ስድራ ኣብ ጋንታ ኣብ ሓይሊ ኣብ መስርዕ ተጠርኒፉ እንታይ ይገብር ከም ዝነበረ ከመይ ከም ዝነበረ ከመይ ፅባቐ ከም ዝነበሮ ንፀላእ ከዓ ራዕ ተጋደልቲ ተሰሪዖም እንድሕር ተር ኢሎም ተፋናቲቶም ሓሊፎም ብሓደ ዓዲ ሽዑኸም ገለ እንድሕር ሰሚዖም ጦር ሰራዊት ኢሎም ሽንቲ ጠሪቅ የፍርሕዎም ነይሮም። ሽዑ ስለ ዝፈርሑ 30 ዓመት ተዛበጥ ክበዝሑ መዓትዮም ንሳቶም ክበዝሑ ኣብ ድቆም ደርብዮም ኣብ መወዳእታ ድሕሪ 30 ዓመት ናፀነት ኤርትራ መፅያ ንሶም ተኣኪቦም 120,000 ዝኾኑ ምሩኻት ሽዑ ንዓዶም ቻውቻውቻውቻው ኩይድ ኢልና ካብዛ ዓድና ፅብቕታ ኣውፅእ እዚኣ ነራ እዋይ ክትዕር ወሎ ኣነ ሕጂ ክፋንወኩም እየ ዝመፅእ ዘሎ ሰሙን ብካልእ ፅቡቅ መደብ ዝሕጉስ መደብ ሒዝናልኩም ክንመፅእ ኢና። እዚኣ ንዓኹም ትምህርቲ ትሕመቁ ዞም ደቀይ ብስድራኹም ከዓ ተማእዘዙ ቻው ቻው ቻው ቻው ቻው ስጋዕ ድመፅእ ቀዳም

እቲ ምድርየት በሪኽ እንፋር ጅብሃ ሻዕብየ ትግል ድምቕራጥያት ዋዓዳለ ሸቃ ለመደነ ለትፋግሮ 24,000 ናቕፋ እግል ስስዓ ኢለ ሸሃደት መቃርሓ ሙዲር ለሙዴርየት እሴት ተስፋ ፍስሐ ፅዮን እተቀደመ ያ ከሊመት ለበርናሚጅ ለሰርገለው ጅሃት እሎም ሓመዳ እልክነት እንቱ እቲ ምድርየት ሰረጀቀ እብተበርዓት ለትረከባ 48,000 ናቕፋ እግልላ ሕድ እባ ሸቤ እግል 24 ኢለ ሸሃደት ሃየባ ራዕዮት ዓይለት ሸሃደ መስኡልያት ናይ ክል መዋጥን ከም ሰልቱ ለሓበራ ሙዲር ሙዴርየት ሰረጀቀ ሴት ክፍለ ማርያም ገብረ መስቀል ክነ ለመስል ውዳይ ስን ብዕዳም ጅሃት እግልትተላለዉ ኣው ግልትለዉ ኣትፈቐዳ

0: ምዝጋብ ምዱብ ግዜ ሓደ ብሓደ ብምዛሙ ዕውትን ምፍላይ ተወሰኽቲ 30 ደቓይቕ ተዋህበ ኣብዚ እውን ምዕወት ይሸቶ እተመዝግብ ሃገር ስለ ዘይተረኽበት ናብ ፍጹም ቅላዕን ኣምሪሐን ሞሮኮ ድማ 3-2 ብምዕዋት ናብ ዝቕፅል ዙር 16 ክትሓልፍን ከላ ዝምፅእ ቀዳም 4 ሓምሉ ድማ ኣንጻር ካናዳ ክትራኸብ እያ ኣብዛ ፀወታ ናይ ሞሮኮ ዲዮፒዩ ብሉሰ ፀዋታይ ተባሂሉ ተሰይሞ ሎሚ ሰሉስ ምሸት ግጥማት ዋንጫ ዓለም 226 እውን ቀፂሉ ከምስ እዩ ሃገራዊ ጋንታታት ኣይቨሪኮስትን ኖርዌይን ከዓ ዝራኸባ ብምዃነን ዓበቓልቦ ረኺበን ኣለዋ ኣሰልጣን ሃገራዊት ጋንታ ኖርዌይ ስታል ሶልባኽን ዝሓለፈ መዓልታት ኣንጻር ፈረንሳ ዘወረዳ ጋንታ ሙሉእ ምቅያር ብምግባር ንወሰንቲ ዝኾኑ ተፃወቱ ከም ኤሊን ሃላንድን ማርቲን ኦዴጋርድን ድሕሪ ናይ ሓደ ሰሙን ዕረፍቲ ሎሚ ሸት ናብ ሜዳ ክልእኮም እዩ ብወገን ኣይቨሪኮስ ምስ ንልከት ኣጥቃዒ ኣማ ዲያሎ ኣብ ዝሓልፈ ፀወታ ብእግሩ ጎንፁ እኳ ተፀረ ኣብዛ ግጥም ግን ክህሉ ምዃኑ ይንገር ተኻላኻልያ ዊልፍሬድ ሲንጎ ግን ብሰንኪ ምጭባት ጭዋዳ ኣብዛ ፀወታ ክስለፍ ኣጠራጣሪ እዩ ዘሎ
1: ahead here he senses this one from the beginning he's already moving that
2: Ismail Saibari a Dutch champion at PSG the Dutch league's player of the year can send the Dutch out of the World Cup sooner than at any other tournament in their history Ismail Saibari can win the penalty shootout for Morocco with this kick

0: Morocco win and football.
1: ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ይፍፀም። ስለምክትታልኩም ኣዝየ መስኪ ምስ ተረፉ መረባ ተዮቲቭ ሓድጎኩም ብወገነግም ሰላም።

ሰላም ከመይ ትኾኑ ክቡራት ተኸታተልቲ ፈኖ ዋልታ ቲቪ ሚኒስትሪ ምክልኻል። ሎሚ እውን ትሕዝቶታት መደብና ኣዳሊና ኣብ ሰዓትና ተረኺብና ኣለና። መደብና ፈሊሙ ክሳብ ዛዝም ምሳና ሓቢርኩም ክትፀንሑ ብክብሪ ንዕድም። ፈላሚ ትሕዝቶ መደብና እምበኣር ሓበሬታን ጎስጓስን ሚኒስትሪ ምክልኻል ንኣባላት ሰራዊት ናይ ኣርትዖት ግራፊክስ ጋዜጠነትን ህዝባዊ ርክባትን ደረቕን ተንቀሳቓሲ ስእልን ከምኡ ውን ናይ መባእታ ትምህርቲ ኮምፒተር ስልጠና ሂብሎ ንሙሉእ ትሕዝትኡ ናብቲ መደብ ከብለኩም።

0: ትምህርትን ስልጠናን ንዘተኣማምን ብቕዓት እናሻዕ ዝቕየር ሓድሽ ቴክኖሎጂን ምህዞን ኣብ ፀፅባሕ ኣብ ዝገሃደሉ ዘሎ እዋን ምስ ቋረፅ ምዕባለ ንምጉዓዝ ብቐጻሊ ክትምሃርን ክትስልጥንን ኣብ ዘድልየሉ እዋን ብምህላውና ብኡ መጠን ስልጠናን ትምህርትን ዘየቋርፅ መስርሕ ህይወት ኮይኑሎ እቲ ሎሚ ዘሎ ፅባሕ ክመሓየሽ እዩ። እቲ ፅባሕ ዘሎ ድማ ድሕሪ ፅባሕ ብዝረቐቐ መንገዲ ክቕልቀል እዩ። ስለዚ ድማ ኣብ ዕዕለቱ ምዝኽሰት ፍልጠትን ሓቅን ምጉያይ ግዜ ዝህብ ኣይኮነን። ካብዚ ድርኺት ብምብጋሲ ድማ ሓይልታት ምክልኻል ኤርትራ ብሓፈሻ መኮነን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ድማ ብፍላይ ምስ ብቕዓት ሰራዊት ኣብ ዝተኣሳሰሩ ነንበይኖም ዓውድታት ብመደብን ከከም ኣድላይነቱን ስልጠናን ትምህርትን ክህብ ዝጸንሐ። ኣብዚ ሕጂ እዋን ድማ ዓቕሚ ኣባላት መራኸቢ ብዙሓን ማለት ሜድያ ክብ ንምባል ኣስታት ሰለስተ ኣዋርሕ ዝወሰደ ኣብ መራኸቢ ብዙሓን ዘተኮረ ስልጠና ብምስልሳል ኣብ መፈፀምታ ኣብፂሑ ይርከብ።
1: ኣብ ዘለናዮ እዋን ሜድያ እቲ ዝሓየለ መሳርሒ እዩ። ሓያል ሚድያ ክህልወካ ድማ ሓያላት ፕሮዲሰራት ክህልውካ ኣለዎ። ስለዚ ኣብ ቴሌቭዥን ወያ ሚድያ ሓደ ኣባሃህል ኣሎ። ፕሮዲሰር እንድሕር ዘይብልካ መደብ የለን፣ መደብ እንድሕር ዘየለካ ቴሌቭዥን ወይ ከዓ ሚድያ የለን እዩ ዝበሃል። ስለዚ ዕላማ ናይዚ ትምህርትና ናብዞም ሓያላት ፕሮዲሰራት ንምብፃሕ ድማ እቶም ፕሮዲሰራት ዝበሃሉ በቶም ባእታታት ናይ ሚድያ ዝበሃሉ ከም ናይ ጆርናሊዝም ኤዲትን ግራፊክስ ስቲል ካሜራ ቪድዮ ካሜራ ክሓልፉ ኣለዎም። ነዚኦም ምስ ሓለፍዎም ሽዑ እቶም ክርኤት ዝገብሩ ወይ ከዓ ፕሮዲሰራት ዝበሃሉ ፈጠርቲ ዝበሃሉ ይፍጠሩ ማለት እዩ። ስለዚ መኮንን ጎስጓስና ሓበሬታ ብቕዓት መደባ ስራሕ ብኣድማዕነት ንምርግጋፅ ብቕዓት ዓቕሚ ኣባላቱ ክም ንምባል እዩ ቀንዲ እቲ ዕላማ ናይ እዚ ትምህርቲ እዩ።
2: እዚ ትምህርቲ እዚ ብዕለት 3 ወርሒ 3 2026 ጀሚሩ ማለት እዩ። ንኣስታት 3 ወርሒ ዝኸውን ቀፂሉ ኣብ መንጎ እዚ ትምህርቲ እዚ እውን ካልእ ስልጠናታት ዝተዋሃበ ነይሩ። ኣብዛ ዓዲ ዘለዉ ክኢላታትን ሞያውያንን ከም ሓገዝ ተባሂሉ ምስቲ ትምህርቲ ዝዋሃቦ ፀንሑ ምስ ዝኸይድ ኣገዳሲ ትምህርቲ ክወሃብ ፀኒሑ። ሓደ ካብቲ ትምህርቲ ክወሃቦ ፀንሑ ብቀዳም ቀዳም ናይ ታይም ማናጅመንት ማለት እዩ። ምክንያቱ ኣብ ግዜ ኢና ሂወትና ኣገዳሲ ኢኻ ብዛዕባ እቲ ግዜ ዝምልከት ስለዝኾነ እሞ ምስቲ ሞያ እውን ኣገዳሲ ስለዝኾነ ብዛዕባ ታይም ማናጅመንት ወሲዶም ማለት እዩ። ካልእ ኤኣይ ከዓ ምዚ እዋናዊ ዘሎ ሕጂ ኣርቲፊሻል ኢንቴሊጀንስ ማለት እዩ ብዛዕባ እውን ፅቡቅ ትምህርቲ ዝኾነ ወሲዶም።
3: እዚ ዘለናዮ ግዜ ናይ ቴክኖሎጂ ግዜ እዩ። ሕጂ እዚ ዝተምሃርናዮ ትምህርቲ ድማ ዝወሰዱ እዞም ተምሃሮ ናይ ብካሜራ ጌርካ ከመርካ ፅሑፍን ነባርን ስእሊ ተትርፍ ወይ ድማ ትስንድ እዩ እቲ ዕላሙኡ ነይሩ ማለት እዩ። ኣብዚ ዘለናዮ ሕጂ ግዜ ግድን ኣይኮነን ካሜራ ዘድልየካ ዝኾነ ሰነድ ንክትወስድ ኣብ ኢድና ኣለና ዝኾነ ሰነድ ምውሰድ ማለት እዩ። እንታይ ደገድሰና ግን ሕግታት ምፍላጥ የድልየና ማለት እዩ። ብኸመይ መንገዲ ንስንድ፣ እንታይ ንስንድ፣ እንታይ እንታይ ክንፈልጥ ኣለና፣ ኣየናይ ቴክኒካዊ መዳይከ ክነፅፍፍ ኣለና ማለት እዩ። ኣብቲ ፕሮፌሽናል እንድሕር ክንመፅ ኮይና ገብቲ ዝለዓል ደረጃ ንድሕር ክንመፅ ኮይና ግን ግድን እዩ ፕሮፌሽናል ዝኾነ ካሜራ ክንዓጥቕ ማለት እዩ። ኣብ ዘለናዮ ሕጂ ግዜ ምስቲ ዘሎ ንብረት ምልላይ ኣዝዩ ኣገዳሲ ይኸውን። እተን ኣብ ኢድና ዘለዋ ካሜራታት ኣብ ሃገርና ዝርከባ ካሜራታት ድማ ምስአን ሌላ ገይሮም ኣለዉ እዞም ተምሃሮ እዚኦም። ካብዚ ምስ መፁ እውን እቲ ግዜ እናማዕበለ ስለ ዝኸይድ ነዚ ከም መባእታ ሒዞም ግን ካብኡ ከዓ ተመርኪሶም ከዓ ባዕሎም ከዓ እንታይ ክገብሩ ክእሉ እዮም ከማዕብልዎ እውን ኣለዎም ማለት እዩ። እተን ምሳና ዘለዋ ካሜራታት ምዚ ኣብዚ ሕጂ ዘሎ እዋን ዝኸዳን ድሳነያን ዓይነት ካሜራ እየን ደለዋና። ብመንፅር ድማ ኣብ ኣሃዶኦም ዝከዱ እውን ብዝተካእለ መጠን ከመን ዓይነት ካሜራ ዓጢቆም ነቲ ዝካየድ ንጥፈታት ብግቡእ ሰኒዶም ነባር ዝኾነ ስራሕ ከትርፉ ድማ ይኽእሉ ማለት እዩ።
1: ካብ ኩሉ ሓይልታት ምክልኻል፣ እዝታት፣ ሓይሊ ኣየር፣ ሓይሊ ባሕሪ፣ እስታፋት ምንስክል ምክልኻል፣ ማእኸል ስልጠና ዝተዋፅኡ እዮም። እዚኦም ድማ ምስቲ ዓውድታት መኮነን ጎስጓስን ሓበሬታን ዝሰርሑ ንጥፈታት ዝዓሙ ዝነበሩ ኣባላት እዮም። ተመክሮ ዘለዎም ኣለው፣ ገሊኦም ካ ተመክሮ ዘይብሎም ኣለው። ስለዚ ነቲ መደባት ታሪክና ንምስናድ ወይ ከዓ እቲ ኣብ ዲቨሎፕመንት ዘሎ ኣብ ህንፀት ሃገር ዘሎ ንጥፈታት ግቡእ ሰኒዶም ነቲ ናይ ናህና ሜዳ ዝበሃል ናይ ዋልታ ንበሎ ብኩል መለክዕታቱ ንዕኡ ብግቡእ ንምፅብራቕ እዩ ማለት እዩ። ቀንዲ ዕላማናትና ንቕሓት ሰራዊት ኣብ ኩሉ ሓፍ ንምባል እዩ። ስለዚ ብመገዶም ብዙሕ ነገራት ተክሰኒዱ ናብዚ ዝመፀሉ ንጥፈታት ብግቡእ ታሪክና ዝዕቅበሉ ንምስናድ ወይ ንምዕያይ ስለ ዝኾነ ካብኦም ብዙሕ ፅፅቢት ኣለና።
0: ኣብዚ ብግብርን ክልሲ ሓሳብን ዝተሰነየ ፅዑቕ ትምህርትን ስልጠናን ነቲ ትምህርቲ ብቑዓት ምዃኖም ዝተኣመነሎም 66 ደቂ ኣንስትዮ ዝርከብኦም 175 ኣባላት ሓይልታት ምክልኻል ዝተሳተፉ ክኾኑ ከለዉ ገሊኣቶም ነዚ ዓውዲ ብተመክሮ ክሰርሕሉ ዝፀንሑ፣ ገሊኣቶም ድማ ነዚ ዓውዲ ፍልጠት ሓደስቲ እዮም። እዞም ካብ ዕርድታት ማዓስከራትን ኣብያተ ፅሕፈትን ሓይልታት ምክልኻል ዝተዋፅኡ ኣባላት ሰራዊት ኣብዘ ዘለዎ ኣሃዱ ከስርሖም ዝኽእል ቀሊል ዘይኮነ ፍልጠት ቀሲሞም ምህላዎም ብምጥቃስ በቲ ኣሳታፊ ዝኾነ ኣገባብ ኣመሃህራን ብፃዕርን ተወፋይነትን መምሃራኖምን ዕጉባት ምዃኖም ገሊፆም።
4: ዝያዳ ንፉዓት መምሃራን ኣዝዮም ምቁራት እዮም። ብዝያዳ ከዓ ንሕና ካብቲ ናይ ምሸት ኣብ ትርፊ ግዜና በዓልና ብግሩብ ደረጃ ተኣኪብና ፕራክቲስ ንገብረሉ በዓልና ነቲ ናይ ንጉስ ተምሃርናይ ናይ ምሸት ንደጋግመሉ ዕድላት ይፈጥሩልና ነይሮም። እንደገና ንፅባሒቱ ንዑኢና ንደግም ብጣዕሚ ፅቡቅ ዝኾነ ኣገባ መምሃራ ነይሩ እንትርፎ ናይ ግዜ ፅረተ ዘይኮይኑ ብጣዕሚ ፅቡቅ
5: መምሃራን ኣዝዩ ዝናኣድ ትምህርቲ በቃ ኣዝዩ ዝናኣድ ትምህርቲ ብግቡእ ኣብ ግዜኡ ግዜ ናይ ኩልላፍ ግዜ ኣይነበሮ ዋላ ኣበራዳድኣ ዲስፕሊን ከምዚ ዘይተረዳእካ ህድ ኢሉ ናይ ምርዳእ ብጣዕሚ ፅቡቅ ነይሩ።
2: ኣገባ መምሃራ ብትዮርን ብፕራክቲካልን ማለት እዩ ብግብርን ብክልሲ ሓሳባዊ ማለት እዩ። ኣብዚ ኸ ናይ ብሓቂ እቶም መምሃራን ንዑ ሒዞም መፀንሑ ኣዝዮም ብሉፃት ብኩሉ ዝቐሰሙ እዮም ማለት እዩ ተመክሮ ዘለዎ ብዝግባእ ከዓ እቲ ስልጠና ሰሪሖሞ ማለት እዩ።
6: ወላ ሓንቲ ኣይነበርን ኣንፈት ሳላም ምትብባዕ ናይ መምሃራንና ገለግል ምስም ንፉዓት ኮይነ ፅቡቕ ነጥቢ ፅቡቕ ውፅኢት እንዳምፃኹ ከዓ መፅ ሕጂ እዚ ሰለስተ ወርሒ ዝተዋሃብናዮ ስልጠና ቤዚክ ጥራይ ንካ ክትሕዝ ትኽእል ንካልኣይ ግዜ ወሲኾም ገለካ ኣብ ዓብዪ ደረጃ ክንመፅእ ንኽእል ኢና።
7: ክሳብ ሕጂ በዚ ዝተምሃርናዮ እቶም መምሃራን ብጣዕሚ ኣዝዮም ብቑዓት ዝኾኑ መምሃራን እዩ ከይመስኮንኮም ክሓልፍ ኣይደልኒ።
8: ኣብታ ክላስና ንሕና ፅቡቕ ዕድል ገርና ምኩራት ካሜራማን ፀኒሖም እዩ ቅድሚ ንሕና ሕጂ ከም ዝበልኩ ጀመርቲ ኢና ድበዛሕና ዳርጋ 80% ግን ጀመርቲ ዝነበርና ኢና። እጂ ምስቶም ተምሃሮ ፅቡቕ ቅርበት ነይሩ እቲ መምርካ ቐልጢፉ ኣላለዎም ነቶም ክለ ዝፀንሖም ፍልጠት ፀንሖም ሰዚ በብግሩብ እንዳፈለየ ምስኦም ተጠርኒፍና ዝያዳ ነቲ መምህር ከም ድላዩ ከዓይ ድገበርና ኸ ልብና ድልው ነይሩ ኩላና ንምሃር ንደሊ ነርና ክንዓቢ ንደሊ ነርና። ስለዚ ዝያዳ እንዳሓተትና ዝያዳ እንዳረበሽና ግዜ ሃበና ከምዝበልና ሓሳሓንሳ እውን ናይ ምሸት ንምለሰሉ ግዜ ነይሩ።
4: ናይ ካሜራ ስልጠና ወሲድና ነርና ኣብኡ ንቐስታት ክልተ ወርሒ ወሲደ ብዛዕባ ኤዲቲን ግራፊክስ ግን ኣምራ ይነበረንን ኣብዚ መፅእ ከ ብዝያዳ ፅቡቅ ዝኾነ ፍልጠት ሒዘ ከይዳ ኣለኹ ማለት እዩ።
8: እቲ ዝበለፀ ዝነበረ ብናና ብፍላይ ኣብ ናይ ቪድዮ ክላስ ዝነበረ እታ ትምህርቲ ግን ቱቶርያል ብዙሕ ዋሃበና ነይሩ ካብኡ እንዳረእኻ እንዳፅናዕኻ ፈቲንካያኻ ትመፅእ ኣጋጣሚ ፍቲ ናይ መመረቕታ ውን ተዓዚብካያ ትኸውን ኢኻ ክልተ ግዜ ሓንቲ ናይ ሓንቲ ደቕ ታሪክ ሰሪሕና ነርና ኣብ ደገ ውን ስኢልናዮ ድመፃና ፕራክቲካል በዚአ ንሕና ተሸሊምና ናተይ ግሩብ ነበረት ማለት እዩ።
6: እቲኦም ኮምፒተር ዝፈልጥዋ ነበሩ ቅርቲ ዮም ነሮም ክንዲሸሞንተ ገሌዮም ዝኾኑ ነይሮም ንሶም ንዓና ይሕጉዝና ነይሮም ኣብ መጀመርታ ተተሓጋገዝና ገለ ከዓ ንዖም ሸዓ ኣርኪብናዮም ንሕና ፅቡ ገይሮም ስ በካ እታ ዝፈልጥዋ ይሕጉዝና ነይሮም እዩምሶ እንዳተረዳዳኣና ገለገለ ኣብዚ ደረጃ ዝበፅሕና።
0: እዚ መደብ ትምህርቲ ብቐንዱ ዕውት ክኸውን ዝኽኣለ ናይ ተምሃሮ ድሌትን ክትፈልጥ ናይ ምድላይ ሸውሃትን ምዃኑ ዝተገልፀ ክኸውን ከሎ እቲ ኣሳታፊ ዝኾነ ኣገባብ ኣመሃህራ እውን ንተምሃሮ ብዝያዳ ኣብ ግብራዊ ንጥፈት ንኽሕይሉ ዕድል ከፊትሎም እዩ። ኣብ መንጎ ተምሃሮ ዝነበረ ናይ ምድግጋፍ ሓቢርካ ምስራሕን እሂን ምሂን ምባልን ከዓ ናይ ገዛእ ርእሱ እወታዊ ተራ ከም ዝተፃወተ እውን ተገሊጹ።
2: እቶም መምሃራን ክሳብ 11 መምሃራን እዮም። እቶም 10 ካብ ውሽጢ ኣቕምና ማለት እዩ ካብ መኮነን ጎስጓስን ሓበሬታን ሓደ መምህር ከዓ ካብ ሚኒስትሪ ዜና እዩ መፂእና ናይ ብሓቂ ብቑዓት እዮም ከምቲ ክገልፆ ፅናሕኹ ንኩሉ

0: ከባ ሓንሳብ ኮይን ከዓ ትምሃሮ ብሓንሳብ ይህን ሚን እናተባሃልና ትምህርቲ ንገብር ነ ብጣዕሚ ፅቡቅ
1: ተምሃሮ ሕጂ ብዙሓት እንዲና ነርና ኩልና ከዓ ንረዳዳ ኢና ማለት ኣነ ደይተረዳእኒ የረዱእኒ ኣነ ከዓ ብዓቕሚቲ ዘይተረድኦም የረድእ ናይ ይህን ምሂን መንፈስቲ ነርና ያ ኩላትና ሌላ ንዓሚቕ ኩሉ ፅቡቅ ነይሩ
2: ናይ ብሓቂ ካብ ተምሃሮ ካብቲ ዝተፀበና ያ ንላዕሊ ምክንያቱ እቶም ተምሃሮ ዝተፈላለየ ዓይነት ክሊ ዕድመ ስለ ዝነበሩ ካብቲ ዝተፀበናዮ ንላዕሊ ካብ ኣቴንዳንስ ጀሚርካ 8 ፈረቓን ክላስ ተጀሚሩ ኣሎ ኩሉ ግዜ ማለት እዩ ብዘይ ሓሶት ስለዚ እቲ ህርፋኖም እቲ ናይ ትምህርቲ ድሌቶም ካብዚ ትብገስ ማለት እዩ ካብዚ ብጣዕሚ ተድንቆ ኣብቲ ትምህርቲ እውን እቲ ፍርቂ ሰዓት ናይ ትምህርቲ ግዜ ኮይኑ እቲ ሰዓት ድማ ናይ ፕራክቲስ ግዜ እዩ ነይሩ ናይ ልምምድ ግዜ እዩ ኣብኡ ከዓ ኣዝዮም ብሕቶታት መልክዕ ካብኡ ውን ምስ ወፃና ካብ ክላስ ምስ ወፃና ውን ብሕቶታት ነቲ ክላስ ማዕረ ክንደይ ተገዲሶም ሒዞሞ ከም ዘለዉ ብብዙሕ መገዲ ገሊፆምልና ማለት እዩ
3: ንትምህርቲ ኢሎም ምስ መፁ ዘርኣይዎ ተቐባልነት ንትምህርቲ ኢሎም ምስ መፁ ኣብዚ ሰለስተ ወርሒ መመላእታ እቲ ትምህርቲ ካብ ሶኒ ክሳብ ዓርቢ ዝካየድ ነይሩ ዝነበሮም ዲስፕሊን ዝነበሮም ተቐባልነት ከምዚ ኢልካ ክትገልፆ ውን የሸግር እዩ ብጣዕሚ ህንጡይነት ነይርዎም ኣዝዮም ህንጡያት ክፈልጡ ይደልዩ ክገብሩ ይደልዩ ምስ ምንባሮም ከዓ እቲ ትምህርቲ ማዕረ ማዕረቲ ቴዎሪ ዝያዳ ፕራክቲካል ብግብርና ሰርሑ ብግብርና እቲ ንብሎም እናገበርዎ ኣብ ሓንቲ ፔሬድ ናይ ሰዓትን ፈረቓን ግዜ እዩ ነይርዋ እታ ፍርቂ ሰዓት ተዳ ቴዎሪ ተማሂሮማ እታ ሓደ ሰዓት ሙሉእ ግን ብፕራክቲካል ብስራሕ እዮም ዝኸድዎ ነይሮም
4: እቲ ፍልይ ዘብሎ እንታይ ኣብ ተምሃሮ ዝነበረ ናይ ፓርቲስፔሽን ተኣሽሙ እዩ ነይሩ ሓደ መምህር ሓደ 20 ሚእታዊት ናይቲ ትምህርቲ እንድሕር ሂቡ እቲ 80 ሚእታዊት ከዓ ተሓጋጊዝካን ተመላለኢኻን ኣብ ክላስ ብትገብሩ ኣክቲቪትን ብግሩፕ ወርክን እንዳሰራሕካ እዩ እቲ ትምህርቲ ተኻይዱ ፅዑቕ ፅፉፍ ፅቡቕን ትምህርቲ እዩ ነይሩ ከዓ ክብል ይኽእል ማለት እዩ
5: ብወገን ተምሃሮ እንድሕር ኢና ናይ ብሓቂ ተምሃሮ ነቲ ትምህርቲ ካብ መጠን ንላዕሊኦም ደልዮም መፀኒሖም መርኣያ ናቱ ከዓ ከምቲብቲ ፀብፃብ ዝገለፅክዎ ማለት እዩ 8 ኣባላት ናይቲ ሓይልታት ምክልኻል ማለት እዩ ኣብ ርእሲ እቲ ተወሲኑሎም ዝመፀ ትምህርቲ ወይ ከዓ ነቲ ቆስሞ ዝመፁ ትምህርቲ ብልዕሊኡ ካልእ ተደራቢ ትምህርቲ እውን ጠሊቦም ማለት እዩ እዚ ከዓ መርኣያ ናይቲ ድሌታት ማለት እዩ ናይ ብሓቂ ካ ብፅቡቅ ንክልቲኡ መኪቶሞ ማለት እዩ
3: ኣቀዲሞም ብዙሕ ምስ ኮምፒዩተር እኩል ሌላ ናፍልጦና ይነበሮምን ና ሕጂ ኣብዝሓለፈ ሰለስተ ወርሒ ብዝገበርዎ ፃዕርን ብዝኸድዎ ሓያል ስራሕን ግን ብውሕዱ ፀብፃባቶም ከፃፍፉ ፀብፃባቶም ክፅሕፉ እዚ ኣብቲ ማይክሮሶፍት ወርድ ማለት እዩ ኣብ ኤክሰል ኬድና እውን ናይ ሕሳባት ዝምልከት ክሳዕቲ መባእታ ናይ ሕሳብ ዝኾነ ናይ ቅመራ ስራሓት ኤክሰል ተጠቒሞም ክሰርሑ ካብኡ ናብኡ ዊን ዳታ ቤዝ ኣክሰስ ስለ ዝተምሃሩ ከዓ ብውሕዱ እቲ ፕራክቲካል ዝሰርሕዎ ዝነበሩ ናይ ዳታ ቤዝ ትምህርቲ መባእታ ናይ ዳታ ቤዝ ስራሕ ከስርሖም ዳታ ቤዝ ባዕሎም ክርኤት ገይሮም ኣብ ዳታ ቤዝ ኣትዮም ክሰርሑ ንስራሓት ብዳታ ቤዝ ከቃልሉ ኣብ ዝኽእልሉ ደረጃ እዮም በፂሖም ፓወርፖይንት እውን ብተመሳሳሊ ስላይድስ እናገበሩ ፀብፃባት ድዩ ኣስተምህሮታት ድዩ ገለ ዝኣክል ተኣሽሙ ክሰርሑ በቲ መባእታሕ ናይ ኣፕሊኬሽን ትምህርቲ ዝጠልቦ ስራሕ ንክሰርሑ ሲ ኣዝዮም ብቑዓት እዮም ኢለ ክዛረብ ይደፍር በቲ ዝረእኽዎ ግብራዊ ስራሕ
6: ኣብዚ መራኸቢ ብዙሃን ካብ ዝኾነ ይኹን ግዜ ንላዕሊ ኣገዳስን ጸላውን ዝኾነሉ ዘመን ምስ ግዜ ዝኸይድ ብቕዓት ንምድላብ መስርሕ ትምህርትን ነብስኻ መምዕባልን ደው ዝብል ኣይኮነን ሓይልታት ምክልኻል ኤርትራ ድማ ኣብ ኩላቶም ኣሃዶታት ዝዝርጋሕ ስሉጥ ናይ ዜናን ሓበሬታን ምልውዋጥ ንኽህሉ ኣቐዲሙ እዩ ክሰርሓሉ ጸኒሑ ኣብ ነፍሲ ወከፍ ክፋል ማሕበራዊ መራኸቢታት ብቑዕ ሰብ ንምፍራይ ዝግበር ጻዕሪ ብግዜ ዝድረት ብዘይምዃኑ ይጽንሓለይ ዝብሃሎ ኣይኮነን እዚ ኣብ መራኸቢ ብዙሃን ቆላሕታ ብምግባር ዝሰላሰል ዘሎ ስልጠና እምበኣር በብደረጅኡን ግዜኡን ዝቕጽል መስርሕ ከም ዝኾነ እዩ ኣብቲ ኣጋጣሚ ተገሊጹ
7: በቲ ዓቕምናስ ርቕቕ ድበለ ቴክኒካዊ ነገራት እሳቶም
2: ግድን

0: ማልእዎ ዘለዎም ሒዞም ከይዶም ኣለዉ። ሕጂ ኣብ ኣሃዶኦም ከይዶም በዚ ሕጂ ተማሂሮሞ ዘለዎ ሞያ እንድሕር ክሰርሑ ኮይኖም በትናትና ብቑዓት እዮም። ባዕሎም ድማ ግድን ተወሳኽናቶም ፃዕሪ እውን ከድሊ እዩ ማለት እዩ።
1: ዝመሃርናዮ ዝሓለፈ ሰለስተ ወርሒ መበገሲ እዩ ማለት ነቲ ተማሃራይ ካብቲ ዝጠቕላላ ዘይነበሮ ኣብ ሓደ መበገሲ ደረጃ ምብፃሕ እምበር መወዳእታ ወይ ኣብ ብቑዕ ደረጃ ምብፃሕ ማለት ስለ ዘይኮነ ግድን ልምምድ ከድልዮ እዩ። ምስኡ ካብቲ ዘለዎ ኣህዱ ንፅበዮ ናይ ኮምፒተራት ድዩ ካልእ ኣክሰሰሪስ ዝኾነ ሓገዛት እንድሕር ተዋሂቦዎ እቲ ትምህርቲ ዝያዳ ኣድማዕ ይኸውን ማለት እዩ።
2: እዚ ሞያ እዚ ክቕፅል እየ ዝላቦ ማለት ንመፃኢ ኣዝዩ ሓገዝ ዝኾነ ሞያ እዩ። ኣብቲ ንኸዶ እውን ንሕና ኣብ ጨንፈር ዜና ስለ ንሰርሕ ከ መዓልታዊ ንሰርሓሉ ክሳዕ ዝኾነ ንቐፃሊ ተደፊኢሉ ግዜ ተዋሂብዎ ሰለስተ ወርሒ ዘይኮነ ክሳዕ 6 ወርሒ ካልእ ዝኸውን ግዜ ተዋሂቦ ኣዝዩ ክድፋቕሉ ነቲ ሞያ ሲ ደጊምና ንመሃሮ ይላቦ ኣነ
3: ናይ ብሓቂ ለይትን መዓልትን ዋላ ቀዳም ካይተረፈ ኢና ንምህሮም ነርና። እቲ ትምህርቲ ንግሆን ምሸትን እዩ ነይሩ። ሰለስተ ወርሒ ዝተምሃሮ ሓፂሩና ባህልቲኦም ከማ ካብ ኩቱር ድሌት ማለት እዩ። ኣብ እቲ ድሌት ብዲስፕሊን ብግቡእ እዩ ተኻይዱ። እቲ ትምህርቲ ዝተኻይደ ድማ ብግቡእ ተዕማሙ ሽቱ ወይ ከዓ ወቂዑ ንብል ንኽእል
1: ብእዋኑ ከሎ ጌና ኣብ ምርሳዕ ከይበዝሐ ምክንያቱ እቲ ፕራክቲስ ስለ ዘዕብዮ ነቲ ስራሕ ኣብ ዝቀረባ ግዜ ተዋሓደ ካብ ሰለስተ ወርሒ ደይርሕቕ ግዜ ካብኡ እንዳሓር ተወሳኺ ዝበልናዮ ነቲ ትምህርቲ ዘዕቢ ካልኣይ ኮርስ ድዩ ከም ዝበልናዮ ብላፕቶፕ ሓገዝ ድዩ እንተተዋሂቦም ዝያዳ ነቲ ትምህርቲ ከይጠፍአን ከይሃሰሰን ከሎ ዝያዳ እንዳደመቐ እንዳዓበየ ይኸይድ እቲ ትምህርቲ እየ ዝብላና።
4: ሕጂ ካብዚ ተማሂሮም ክኸዱ ከለዉ ልክዕ ኣብቲ ዝኸድዎ ኣሃዱ በዚ ዝተማሃርዎ ሞያ ዝሰርሕሉ ባይታ ክትጣሓሎም ከድሊ እዩ። ኣብቲ ኣሃዶኦም ከይዶም ፕራክቲስ ክገብርዎ እቲ ዝተማሃርዎ ኣብኡ ከይዶም ብግብሪ ክሰርሕሉ እዚ ናትና ትፅቢት እዩ። ከም ለበዋ ንላበዎውን ነተን ኣሃዱታት ንሱ እዩ። ተወሳኺ እዚ ሕጂ ወሲዶሞ ዘለዉ ፍልጠት ምስቲ ዘለዎም ዓቕሚ ምስቲ ህንጥዩነት ምስቲ ዘለዎም ናይ ምቕባልን ክትገብር ናይ ምድላይን ደረጃ ተኣሽሙ ዘለዎም ግን ሕጂ እውን ብዙሕ ግዜ ከይወሰድካ ካልኣይ ሌቨል እንተዝዳልወሎም
5: እዚ ትምህርቲ ኮምፒተር እንታይ ኣለዎ መፅሊልካ ተረሳዓይ ትምህርቲ እዩ ዋላ ኣብቲ ትምህርቲ ክንምሃሮ ደቕነዳስ ተዘይሒዝኩሞስ ተረሳዓይ ትምህርቲ እዩ ዝበሎም ድዩ። ሕጂ ንሱ ንኸይከውን ግን እንታይ ክግበር ኣለዎ ብል ኣነ ከም ሜሪ ኣብቲ ዝኸዱ ኣሃዱ ክህልዎ ኣለዎ እቲ ኮምፒተር ዝበሃል ትመስርዕ ዋላ ካልእ ትረፍ ትመስርዕ ናይ ትምህርቲ ተማሂሮ የዱ መፃኹስ ክደግሞ ክኽእል ኣለኒ ቀረብሲ ክህሉ ክኽእል ኣለዎ ባህሊተይ ከመይ ንኸይርሳዕቲ ትምህርቲ ማለት እዩ።
6: ኣነኮ መጀመርያ ካብዛ ትምህርቲ እንታይ ረኺብካ ተልካኒ ይሰርሓሉ ነይረ እንደ ዝሞያ እዚ ልዕሊ ብዙሕ ዓመት እየ ሰሪሐሉ ልዕሊ 15 ዓመት ገለ ሰሪሐለየ። ኣነ ግን ካብዛ ትምህርቲ ብዙሕ ዘይፈልጥ ከም ዝነበርኩ ብዙሕ ፈሊጠ ከዓ ነቲ ዝሰርሖ ዝነበርኩ ስራሕ ከዓ ብፍልጠት ኣደሪዐ ክሰርሕ ናተይ ትፅቢት ማለት እዩ። እቲ ድሰርሖ ዝነበርኩ ስኒ እንታይ ይገብር ከም ዘለኹ ፈሊጠ ሰርሖ ከም ዘለኹስ ክፈልጥ ዝኽእል ካብ ዝሕጅን እኒዮ ድሰርሖ ማለት ስኒ ብቋንቋ ጆርናሊዝም ዝኾነ ሰብ ክትዕልል ትኽእል ካብ ሰዓት እዚ እስዩ ትኣሽሙ ትብልጩ ማለት እዩ። ብዘይ ኣፍልጦ ዝሰርሖ ነበርካ ሕጂ ብኣፍልጦ ፅቡቅ ዝኾነ ዕዮ ክንሰርሕ ተስፋ ንገብር ማለት እዩ።
7: እዞም ትምህርቲ ዛዚሞም ንመመረቕታት ዝበፅሑ ተምሃሮ ኣብ ምስናት ታሪክ ሰራዊትን ኣብ መምሕልላፍ ሓበሬታን እጃሞም ከበርክቱ ትፅቢት ዝግበረሎም ኮይኑ ብተመክሮም ብፍልጠትን ንኽዓብዩ ኣብ ልዕሊ እቲ ኣብ ኣሃዱታቶም ዝቐሰምዎ ግብራዊ ተመክሮ ቀጻሊ ዝኾነ ናይ ትምህርቲ መደባት ክስራዓሎም ተላብዮም።
3: መኮንን ጎስጓስን ሓበሬታን ዓመታዊ ውጥን ኣለዎ። ስለዚ በቲ ውጡን እዩ ዝኸይድ። መጀመርያ እዚኣቶም ከም መባእታ እዮም ተማሂሮም ዘለዉ ዳርጋ ናብ ኢንተርሚድት ዘብፅሕ ከማንቲ ተማሂሮሞ ዘለዉ። ኣብ ቀፃሊ ግን ሕጂ ኤክሰርሳይዝ ምስ ገበሩ ወይ ዕማማት ምስ ሰርሑ ኣቦቶኦም ኮይኖም ኣብ ቀፃሊ ናይ ኣድቫንስ ትምህርቲ ሰሪዕና ኣሎም ኣለና ክምሃር እዮም። ቀፃሊ እቲ ትምህርቲ በዚ ዘለዎ ዝቋርፅ ኣይኮነን። ብዓብዩ ድማ ነታ መደብ ዋልታ ትበሃል ሓደ ናይ ኣድቫንስ ትምህርቲ ምክንያቱ ኩሉ ግዜ ተመክሮ ጥራይ ኣይኮነን ዘስርሓካ እቲ ሳይንስ እንድሕር ተሓዊስዎ ወይ መያዊ ትምህርቲ እንድሕር ተሓዊስዎ ኩሉ እቲ ስራሓትካ ብግቡእ ሸብ ኮይኑ ስለ ዝኸይድ ነቲ መደብ ዋልታ ሒዞም ዘለዉ ኣባላት ኣብዚ ማእከላይ ቦታ ንዕኦም ናይ ኣድቫንስ ትምህርቲ ሰሪዕና ኣለዎ ኣብ ዝቀረባ እዋን ክንጅምር ኢና ማለት እዩ።
8: እቲ ትምህርቲ ዝተምሃርና ብቲዮርን ብፕራክቲካልን እዩ ነይሩ። ዝያዳ ከዓ ኣብ ሰሙን ሙሉእ ስለ ዝነበረ ግዜ ነርና መዓልታዊ ክንማ በዚ ዝተምሃርኮ ከይደ ክሰርሓሉ ክእል እየ በቲ ናይ ኣይተኣሃዱ ዝጠልቦ ወይ ድማ በቲ ስራሕ ነቲ ምክልኻል ዝሓተካ ክትሰርሓሉ ትኽእል እያ። ንዝለዓለ ደረጃ ግን እቶም መምሃራና ብኸምን እዮም መምሃራና ተባሂሎም እንዳዓበየ እንዳወሰኺን ክኸይድ ተስፋ ንገብር። ምክንያቱ ካብ ቤዚክ ኢና ናብ ክንሰርሕ ንኽእል ኣብ ውሽጢ ሰለስተ ወርሒ መፂእና ኣለና ደረቕን ቪድዮን ማለት እዩ። ካብዚ ከዓ ከመይ ኢሉ ይቅፅል ወይ ከዓ ኩርሳት ንድሕር ተባሂሉና ዓድል ክዓቢ ዝኽእል እዩ።
7: ኣብዚ ጀነራል ፊሊጶስ ወልደ ዮሃንስ ኣዘዝቲ ሰራዊት ኣባላት ህዝባዊ ማሕበራት ዝተረኽብሉ ናይ መመረቕታት ስነስርዓት ብሉፅ ውፅኢት ዘምፅኡ ተምሃሮ ካብ ዝተፈላለዩ ሓለፍቲ ሰራዊት ውፅኢት ፃዕሮም ዝኾነ ሽልማት ተቐቢሎም። ጀነራል ፊሊጶስ ድማ ሓፂር ናይ መዛዘመ ቃል ኣስሚዑ።
9: ኩሉ ግዜ ኣነ እንታይ ድብል ንመንእሰይ ማለት መፃኢ ማለት እዩ። መፃኢ ክበሃል ከሎ ከዓ ንመፃኢ ባይታ ዝፈጥር ንመፃኢ ዝድርዕ ነገራት ክሰርሕ ኣለዎ። ንመፃኢ ዝድርዕ ነገራት ክሰርሕ ተኮይኑ ከዓ ኣብ ታሪክ ኣማዕዲኻ ክትርኢ ተደሊኻስ ኣብ ዝባን ኣብ ሓጎታትካ ተሰቂልካ እዩ። ብኣካል ኣይኮንካ ትስቀል፣ ግን ኣብቲ ታሪኾም ነቲ ታሪኾም ብኩሉ ትፈልጦ መበገስ ኮነካ ነቲ ታሪክ ምስ ፈለጥካ ሽዑ ኣብ ሓንጎልካ ዝሓድረካ ብዙሕ ነገራት ኣሎ። ብዙሕ ስእልታት መፀካ ሕልናኻ ቅስቀስ ክትሰርሕ ትብገስ፣ ክትመራመር ትብገስ። ክትመራመር ምስ ጀመርካ ከዓ ብዙሕ ትፈልጥ እሞ ነቲ ዝፈለጥካዮ ከዓ ኣብ መዝገብ ተስፍሮ ትስንዶ ናብ ወለዶ ተመሓላልፎ ቀፃልነት ናይ ሃገር ከዓ ተውሒስ ማለት እዩ። ንስ እቲ ሓላፍነትኩም ሕቶም ሕጂ ዘለኹም መንእሰያት ንሕና እትዝግበር ጌርና ኢና እንተሓሚቑ እንተፀቢቑ እንተትነቕፉና እንተቲ ክትንእድና እቲ ዝግበር ጌርና ናፅነት ኣምፅኢና ኣለና። ናፅነት ናይ ንዕቃብ ሃገር ናይ ምህናፅ እቲ ታሪክ ናብዞም ንኣሹ ዘለዉ ህፃውንቲ ሕጂ ዘለዉ ኣብ መዋእለ ህፃናት ዘለዉ ኣብ ጁኒየር ዘለዉ ኣብ ሰከንደሪ ስኩል ዘለዉ ናይ ምምሕላፍ ካ ናትኩም ሓላፍነት እዩ ማለት እዩ። ንዕኡ ጥራሕ ኢና ንሕና ንላበወኩም ንኽእል። ሓቂ እዩ ኣብዚ ብዙሓት ዓበይቲ ኣለዉ። እዚኦም ኣብዚ ዘለዉ ዓበይቲ እዞም ኣብ ዘለና ዓበይቲ ማዕሪኹም ክንጎዩ ኣይንኽእል ኢና። ግን መወከሲ ዲክሽነሪ ኢና ከዓ እቲ ታሪክ ስብርፅን ኣሎ

ሃገራዊ ወተሃደራዊ ኣገልግሎት ኣብ ዓለም ዳርጋ ኣብ ኩሉ ታሪኽ ሃገራት ዓለምና ሉዓላውነትን ንምሕላው ሓድነትን ምትእስሳርን ሕብረተሰብ ንኸደልድላ ከምኡ ድማ ዜጋታት ኣብ ሃገራዊ ምዕባለ ኣበርክቶ ዝገብርሉ ባይታ ንምፍጣር ዝተፈላለዩ ሜላታት ክጥቀማ ጸኒሐን እየን። ሓደ ካብቶም ብዝያዳን ብስፍሓትን ኣብ ግብሪ ዘውዕልኦ ድማ ሃገራዊ ወተሃደራዊ ኣገልግሎት እዩ። ኣብዚ ዘለናሉ እዋን ኣብ መላእ ዓለም ብሚልዮናት ዝቕፅሩ ደቂ ተባዕትዮን ደቂ ኣንስትዮን መንእስያት ብመልክዕ ወተሃደራዊ ወይ ሃገራዊ ኣገልግሎት ኣብ ዕማማት ሃገር ኣብ ምስታፍ ይርከቡ። ሃገራዊ ኣገልግሎት ኣብ ገለ ሃገራት ከም ብሕጊ ዝጸደቐ ግዴታ ተወሲዱ ዝስርሓሉ ክኸውን እንከሎ፡ ኣብ ገለ ሃገራት ድማ ብወለንታ ይሰላሰል። ንውሓት ግዜ ኣገልግሎት ዕላማን ኣቃወማን ካብ ሃገር ናብ ሃገር ዝፈላለ እኳ እንተኾነ እቲ መሰረታዊ ናይ መወዳእታን ዕላምኡ ግን ተመሳሳሊ እዩ። እቲ ዕላማ ድማ ዜጋታት ኣድላይ ኣብ ዝኾነሉ እዋን ንሃገሮም ንኸገልግሉ ድልዋት ምግባር እዩ። ሃገራዊ ወተሃደራዊ ኣገልግሎት እምበኣር ዜጋታት ወተሃደራዊ ስልጠና ወሲዶም ኣብ ምክልኻል ሃገር ከምኡ ድማ ኣብ ካልኦት ዕማማት ሃገር ኣበርክቶ ዝገብርሉ ሜላ እዩ። ኣብ ታሪኽ ማሕበረሰባትን ንግስነታትን ንግዝኣቶም ንኽከላኸሉ ኣብ ዜጋታት ክምርኮሱ ግድን እዩ ዝነበረ። ዘመናዊ መንግስትታት ኣብ ዝተቐላቐልሉ ድማ ዜጋታት ብዝተወደበ መልክዕ ወተሃደራዊ ታዕሊም ድሕሪ ምውሳዶም ንዝተወሰነ ግዜ ከም ዘገልግሉ ክገብራ ጀሚረን። ዕላማታት ሃገራዊ ወተሃደራዊ ኣገልግሎት ኣብ ኩላተን ሃገራት ተመሳሳሊ ኮይኑ ሃገር ወይ ግዝኣት ናይ ምክልኻል ዓቕሚ ምጥንኻር፣ ብዲስፕሊን ዝተሃንፀ ሓላፍነታዊ ዜጋ ንምምልማል፣ ኣብ መንጎ ካብ ዝተፈላለየ ኩርናዓት ድሕረ ባይታን ዝተኣኻኸቡ ዜጋታት ሓድነት ንምትእስሳር፣ ግብራዊ ፍልጠት ንምስራፅን ናይ መሪሕነት ስልጠና ንምሃብን ኣብ ናይ ህፁፅ ግዜ ሓደጋ ውዱብ ዝኾነ ሓይሊ ንምቕራብ ተባሂሉ ክግለጽ ይከኣል። ኣገባብ ተሳትፎ ሃገራዊ ወተሃደራዊ ኣገልግሎት ኣብ መንጎ ሃገራት ይፈላለዩ። እቲ ምኽንያት ድማ ናይ ነፍሲ ወከፍ ሃገር ታሪኻዊ ድሕረ ባይታ፣ ኩነታት ጸጥታ፣ ቀዳምነታት ሃገር ኣብ ግምት ብምእታው ምስ ኩነታትን ዝዛመ ዝተፈላለየ ኣገባብ ኣተገባብራ ክኽተላ ይኽእላ። ምስ እዋናዊ ፍጻመ ዝተኣሳሰረ ኣገልግሎት እውን ክጥለብ ይኽእል። ኣብ ዝበዝሓ ሃገራት ኤውሮጳ ሃገራዊ ወተሃደራዊ ኣገልግሎት ኣብዚ እዋን ዝጸደቐ ግቡእ ወይ ግዴታ እዩ። ከም ፊንላንድ፣ ስዊዘርላንድ፣ ኦስትሪያን ግሪክን ዝበላ ሃገራት ዜጋታተን ወተሃደራዊ ስልጠና ወሲዶም ንዝተወሰነ ግዜ ኸገልግሉ የገድዳ። እዘን ሃገራት ንሃገራዊ ወተሃደራዊ ኣገልግሎት ግዝኣተን ንምክልኻል ከምኡ ድማ ኣብ ዕቤትን ምዕባልን ተራ ክጻወት ዝኽእል ዕቑር ሓይሊ ንምድላው ይጥቀማሉ። ውሕዳት ዘይኮና ሃገራት በዚ መደብ እዚ ኣቢለን ካብ ድስካለ ናብ ዝሓሸ ኩነታት ከም ዝተሰጋገራ ድማ ታሪኽ ይነግር። ኤስያ እንተወሲድና ካብ ዓለም እቲ ዝበዝሐ መደባት ወተሃደራዊ ሃገራዊ ኣገልግሎት ዝሰላሰለላ ኣህጉር እያ። ምስ ነፍሲ ወከፍ ግዜን ኩነታትን ክገጥም ዝኽእል ዕቑር ሓይሊ ምዕቃብ ድማ ዝያዳ ጸቒጠን ይሰርሓሉ። ከም ደቡብ ኮርያን ሲንጋፖርን ዝበላ ሃገራት ብቑዓት ዝኾኑ ዝበዝሑ ደቂ ተባዕትዮ ዝምልከት ግዴታ ወተሃደራዊ ኣገልግሎት የተግብራ። እዘን ሃገራት ዞባዊ ጸጥታ ንምዕቃብ ካብ ዘለዎን መርገጺ ቁርብነት ዜጋታት ንምውሓስ ዲስፕሊንን ሃገራዊ ተጻዋርነትን ንምዕባይ ይሰርሓሉ። ምስ ፍሉይ ኩነታት ማለት ምስ ኩነታት ህፁፅ ናይ ሓደጋ እዋን ከምኡ ድማ ምዕባለ ቴክኒካዊ ክእለት፣ ወተሃደራዊ ታዕሊም ብሲቪላዊ ሓይሊ ምክልኻል ክስነ ይኽእል። ብዙሓት ሃገራት ማእከላይ ምብራቅ ግዴታዊ ወተሃደራዊ ኣገልግሎት የተግብራ። ዕላማታቱ ድማ ምድላው ንምክልኻል ሃገር፣ ሃገራዊ መንነት ንምሕያልን ንእዋን ቅልውላው ድልው ዝኾነ ሓይሊ ንምፍጣርን እዩ። እቲ ዕላማ መብዛሕትኡ ሃገራዊ ናይ ምክልኻል ሓይሊ ንምድላው፣ ሃገራዊ መንነት ንምትርናዕ ከምኡ ድማ ኣብ ግዜ ቅልውላው መልሲ ክህብ ዝኽእል ዕሉም እኹልን ብቑዑን ሓይሊ መልሚለን ንኽጸንሓ እዩ። ኣብ ኣፍሪቃ ኣተገባብራ ሃገራዊ ወተሃደራዊ ኣገልግሎት ናይ ሃገራት ጉልሕ ዝኾነ ፍልሊ ኣለዎ። ኣብ ገለ ሃገራት ኣፍሪቃ ብወለንታ ዝሰላሰል ክኸውን ከሎ፣ ኣብ ገለ ድማ ሕጊ ዘሰነዮ ግዴታ ይኸውን። ብመንገዲ ወተሃደራዊ ኣገልግሎት ዝተዓለሙ ዜጋታት ከምቲ ሕጃ ማለት ከም ተጠባበቐ ሓይሊ ክጠቀማ እውን ይረኣያ እየን። ዝኾነ ህፁፅ ጉዳይ ምስ ዘጋጥም ድማ ንፍሉይ ዕላማ ዝሰልጠኑ ዜጋታት ብኣዋጅ ሃገራዊ ክተት ኣብ ዝተመደበሎም ቦታ ተረኺቦም ሃገርን ህዝብን ዝጽበዮ ዕማም ይፍጽሙ። ኣብ ብዙሓት ሃገራት ላቲን ኣሜሪካ ሃገራዊ ወተሃደራዊ ኣገልግሎት ሕጋውን ብግዴታን ክፍጸም ዘለዎ እዩ። ኣብዚ ዘለናሉ እዋን ገለ ሃገራት በቲ ሓደ ወለንታዊ ሃገራዊ ኣገልግሎት ከሰላስላ ኸልዋ፣ በቲ ሓደ ድማ ተጠባባቐ ሓይሊ ይዕልማ። ዋላ እኳ ሃገራት ብሃገራዊ ወተሃደራዊ ኣገልግሎት ኣቢለን ናይ ልምዓት ህዝባዊ ኣገልግሎት ኣብ እዋን ህፁፅ ባህርያዊ ሓደጋ ቕልጡፍ ስጉምቲ ናይ ምውሳድን ዝኣመሰሉ መደባት ዘሰላስላ እንተኾና፣
ናይ ዝኾነት ትኹን ሃገር ቀንዲ ዕላማ ግን ብቐዳምነት ግዝኣት ምእንቲ ከይድፈር ድልዱል ሓይሊ ንምምስራት ዝዓለመ ኣማራፂ እዩ። ሃገራዊ ኣገልግሎት ካብ ዝተፈላለዩ ከባቢታት ዝተፈላለዩ ቋንቋ ዝዛረቡ በበይኑ ባህልን ማሕበራዊ ድሕረ ባይታን ዝመፁ ዜጋታት ንክራኸቡ ባይታ ስለ ዝፈጥር ኣብቲ ብሓባር ዝሰላሰል ስራሕ ይኹን ማሕበራዊ ምውሳእ ሓያል ሃገራዊ መንነት ንኽፍጠር ይሕግዝ። ውትድርና ብዓብዩ ብተሪር ዲስፕሊን ዝስነ ሞያ ብምዃኑ እውን ዜጋታት ሓንቲ ሃገር ስልጠና ኣብ ዝወስድሉ እዋን ሰዓታት ስራሕ ናይ ምኽባር፣ ኣብ ሓባራዊ ስራሕ ናይ ምስታፍ እጃምካ ናይ ምትግባር፣ ተሓታትነትን ትግሃትን ኣብ ኩሉ ዕማማት ዝኣመሰሉ ልምድታት ንኽጥርዩ ኣዝዩ ይሕግዞም። እዚ ጥራይ ዘይኮነ እውን ኣብዚ ዘመናዊ ወታደራዊ ኣገልግሎት ከም ናይ ኮሚኒኬሽን፣ ኢንጂነሪንግ፣ ቴክኖሎጂ፣ ሓበሬታ፣ ሕክምናን ዝኣመሰሉ ቴክኒካውን ሞያውን ተዓሊም ስለ ዝወስዱ ተሳተፍቲ ናይ ሃገራዊ ወታደራዊ ኣገልግሎት ዝቐስሞ ትምህርቲ እውን ሞያዊ ፍልጠት ኣብ መጻኢ ህይወቶም ከም ዝሕግዞም እምነት ይግበረሉ። ኣብ ሲቪላዊ ህይወት ናይ ስራሕ ዕድል ንክረኽቡ እውን ሰፊሕ ባይታ የንፅፈሎም። ኣብ ኤርትራ ምስ ንመጽእ ሃገራዊ ወታደራዊ ኣገልግሎት በቲ ፍሉይ ናይ ታሪክ ድሕረ ባይታን ተመክሮን ዝተቐርፀን ዝተደረኸን ምዃኑ ንግንዘብ። እዚ ድማ ነቲ ናይ ዓሰርተታት ዓመታት ከቢድ ውግእ ዝተረኽበ ብዋጋ ዘይትመን ህይወት መንፈስን ንዋትን ዝተኸፍለሉ ናጽነት ብጽኑዕ ክዕቀብ ከም ዘለዎ ካብ ዘለዎ እምነት እዩ። ብሓጺሩ ተመክሮ ኤርትራውያን ንዝቐጸለ ናይ ሃገራዊ ወታደራዊ ኣገልግሎት ኣቃውማን ዓማምን ዝቐረጸ እዩ ክበሃል ይከኣል። በዚ መንገዲ ዕላማ ሃገራዊ ወታደራዊ ኣገልግሎት ኣብ ኤርትራ ብቐንዱ ሃገራዊ ናይ ምክልኻል ሓይሊ ንምዕባይ ኣብ መንጎ ዜጋታት ተሪር ሓድነት ንምፍጣርን ሕውየትን ዕብየትን ሃገር ንምቅልጣፍን ተባሂሉ ብሓጺሩ ክግለጽ ይኽእል። ግንዛቤ ናይ ኤርትራ ወታደራዊ ኣገልግሎት ጸጥታን ድሕነትን ሃገር ብሰብ ሞያ ውትድርና ጥራይ ዘይኮነ ናይ ኩሉ ዜጋ እኩብ ሃገራዊ ሓላፍነት ምዃኑ እዩ። ሃገራዊ ኣገልግሎት ኣብ ኤርትራ ነቲ ኣብ ምምጻእ ናጽነት ዝተሃንጸ ሃገራዊ ሓድነት ዝያዳ ከም ዝተርርን ከም ዝሰፍሕን ገይሩ እዩ። ብዘይካቲ ሉኣላውነት ንምክልኻል ንምዕቃብን ጸጥታ ንምሓስን ዝህልዎ እጃም ኣብ ህንፃ ሃገር ንጥፈታት ህዝባዊ ኣገልግሎት ኣከባብያዊ ሕውየት ከምኡ ድማ ዳግመ ህንፃ ስምራት ዘለዎ ዕማም የንብር ኣሎ። ካብ ኤሮጳ ክሳብ ኤስያ፣ ካብ ኣፍሪቃ ክሳብ ኣሜሪካ ሃገራዊ ኣገልግሎት ንብዙሓት ሃገራት ኣገዳሲ መንኮርኮር ክኸውን ከም ዝኸኣለ ታሪክ ኣስፊርዎ ይርከብ። ስለ ዝኾነ ድማ መልክዓቱ ዳኣ ክለዋወጥ ይኽእል እምበር ብዘለዎ ደርማስ ጥቕሚ እንክረአ ዘቋርፅ መደብ ኣይኮነን።

ክቡራት ተኸታተልቲ ፍኖ ዋልታ ቲቪ ሚኒስትሪ ምክልኻል ንሎሚ ዘዳለናዮም ትሕዝቶታት መደብና እዞም ክትከታተልዎም ፀናሕኩም እዮም ነይሮም። ኣብ ዝመፅእ ብካልእ ትሕዝቶ ክሳብ ንራኸብ ሰሰናዩ ንኽሉና ደሓንቀኒዩ።

0: ሰላም ከመይ ተምስኡ ዝኸበርኩም ተዓዘብቲ ንሎሚ ሰሉስ 30 ሰዓት 9:00 ዝተዳሎ ዜናታት ውሽጡን ወፃን ሒዘልኩም ቀሪብ ኣለኹም። ንምክታልኩም ብኸር ብዙዕ ድምፅኻትኩም ፀንሕ ሚካኤል ሓርጉ ፈልማ ግን ብቀነጡታት እፍልም ባንኪ ኤርትራ ኣብ ኢደ ወልቀ ሰባትን ትካላትን ብዛዕባ ዘሎ ባጢራ ናቕፋ ሕጋዊ መተሓሳሰቢ ኣውፅኡ ፌስቲቫል ኤርትራውያን ነበርቲ ኢጣልያ 2026 ኣብ ከተማ ሚላኖ ብልዑል ማዕረግ ተኻይዶ። ኣብ ኑዞ በዓተ ክሬዛን ቅርብ ስተማይ ንምውሓስ ይስራሕ ከም ዘሎ ተገሊጹ። ኣብ ዜናታት ወፃኢ ቻይና ንኤሮጳ ሕብረት ንግዳዊ ፍልያቶም ንንፅ ንምፅባብ ዝሕግዝ ናይ ምኽኻር መስርሕ ኣበጊሶም። ኣብ ቬኔዙዌላ ብምንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ናብ ልዕሊ 1700 ክብሉ። ኣብ ኣይቨሪ ኮስትን ጋናን ሓደጋ ዕለቕልቕ ሰብኣዊ ንዋታዊ ክሳራታት ኣውሪዱ። ዝርዝር ዜና። ባንኪ ኤርትራ ካብ ባንክታት ወፃኢ ኣብ ኢድ ውልቀ ሰባትን ትካላትን ብዛዕባ ዘሎ ዓቐን ዘይብሉ ባጢራ ናቕፋ ሕጋዊ መተሓሳሰቢ ኣውፅኡ። ሙሉእ ትሕዝቱ ይስዕብ።
1: ሕጋዊ መተሓሳሰቢ ነፍሶ ከፍ ዜጋ ይኹን ትካል ሃገራዊ ባጢራ ናቕፋ ናይ ምጥቃም መሰል ጥራይ ከም ዘለዎ ፍሉጥ እዩ። መሰል ጥራይ ዘይኮነ ግን ጉቡኣት ምፍፃም እውን ናይ ግድን እዩ። ሃገራዊ ባጢራ ካብ ባንክታት ወፃኢ ኣብ ኢድ ውልቀ ሰባትን ትካላትን ዓቐን ብዘይብሉ ንዘይተወሰነ ግዜን ክትሓዝ ሕጋዊ ይኮነን። በዚ መሰረት ካብ ባንክታት ወፃኢ ተታሒዙ ዘሎ ባጢራ ናቕፋ ክሳብ ዕለት 31 ሓምለ 2026 ኣብ ዘሎ ግዜ ኣብ ባንክታት ኣብ ዝርከብ ሕሳባቶም ክእትውዎ፣ ሕሳብ ዘይብሎም ድማ ሕሳብ ከፊቶም ኣታዊ ክገብርዎ ንሕብር። እዚ ምስ ዘይግበር ግን ሕጋዊ ስጉምቲ ክውሰድ ምዃኑ ነፍልጥ። ባንኪ ኤርትራ።
0: ናብ ካል ዜና ምስንሰግር ጽንዓትና ወሓስና ብዝብል ቴማ ዝተወደበ ዓመታዊ ፌስቲቫል ኤርትራውያን ነበርቲ ኢጣልያ ብ 27-28 ሰና ኣብ ከተማ ሚላኖ ብውዕውዕ መንፈስ ተኻይዱ። ኣብዚ ኣብ ኩሉ ክልል ዕድመ ዝርከቡ ኣብ ካብ ዝተፈላለዩ ከባቢታት ኢጣልያ ዝመፁ ዜጋታት ዝተሳትፎ ዓመታዊ ፌስቲቫል ባህላውን ስነጥበባውን መረባት ምሪት ኣልባሳት ብሄራትና መረባት ህፃናት ህልው ኩነታት ሃገርና ብምንፅር ዞባውን ኣህጉራውን ምዕባለታት ዘብር ሰሚናር ከምኡ ውን ስእላዊ ምርኢት ዘጠቓለለ ነይሩ። ኔርካዶ ዘርእስቱ ብኮሚተ ሜድያ ኢጣልያ ዝተዳለወ ኤርትራውያን ዲያስፖራ ፀረ እገዳታት ንዘካይዶ ሰላማዊ ሰልፍታት ዘንፀባርቕ ስእላዊ ምርኢት ካብ ተሳተፍቲ ዓብዪ ኣድናቆት ከም ዝረኸበ እቲ ዝበፅሓነ ሓበሬታ ኣፍሊጡ። ኣምባሳደር ኤርትራ ኣብ ኢጣልያ ኣቶ ፍስሓ ፅዮን ጴጥሮስ ንህሉ ኩነታት ሃገር ከምኡ ውን ኣበርክቶ ኤርትራውያን ኣብ መረባ ጥሙር መኸት ኣመልኪቱ ሰሚናር ሂቡ። ናይ ሎም ዓመት ፌስቲቫል ካብ ኤርትራ ዝኸደት ህቡባት ድምፃውያንን ሙዚቀኛታትን ዝርከቦ ጉጅለ ባህሊ ብዘቕረበቶ መረባት ደሚቑ ነይሩ። ኣብ ሓውሲ ከተማ ዓርተ ክሬዛን ቀረብ ፅሩይ ስቶ ማይ ንምውሓስ ሰለስተ ተወሰኽቲ ምንጭታት ከም ተኳዕታ ሓላፊ ልምዓት ማይ ናይቲ ንኡ ዞባ ኣቶ ዮሃንስ ብርሃነ ገሊፆም። ነቲ መደብ ንምትግባር ኣቐዲሞ መፅናዕቲ ከም ተኻይደ ብምሕባር ምስርሕ ምዝርጋሕ ገፋሕቲ ቱቦታትን ምስራሕ ተወሰኽቲ ታንከራትን ክቕፅል ምዃኑ ኣብሪሆም። ኣብ መሓዳሪቲ ንኡ ዞባ ሌተናል ኮሎኔል የማነ መብራቱ ብግድዩ ህዝቢ ንዘረኣዮ ተወፋይነት ብምውጓስ ተጀሚሩ ዘሎ ፕሮጀክት ኣብ መፈፀምቱ ንምብፃሕ እጃሙ ከበርክት ኣዘኻኺሩ። ዘይውሕሉላ ኣጠቓቕማ ማይ ካብ ቀንዲ ጠንቅታት ሕፅረት ማይ ምዃኑ ብምጥቃስ ድማ ህዝቢ ኣብ ኣጠቓቕማ ማይ ዕቱብ ጥንቃቐ ክዘውትር ተላብዩ። ነበርቲ ብወገኖም ሕፅረት ማይ ንምፍዋስ ንዝግበር ዘሎ ኣበርክቶ ድሕሪ ምስጋን ተታሒዙ ዘሎ መረባት ንምዕዋት ድልውነቶም ኣረጋጊፆም። ኣብ ዞባ ማእከል ጨንፈር ሚኒስትሪ ትምህርቲ ምስ ናይ ስራሕ መሻርክቱ ብምትሕባር ኣብ ዝተፈላለየ ደረጃታት ንዝርከቡ ተምሃሮ ዝወደቦ ኣብ ታሪክ ዘተኮረ ውድዳ ተዛዚሞም። ወኪል ሪና ናዝሪ በይን ንዘዳለቶ ፀብጻብ ኣርሴማስ ሞሮም ከተቕርብያ።
2: ጨንፈር ትምህርቲ ዞባ ማእከል ምስ ቤት ፅሕፈት ህግደፍ ዞባ ማእከልን ሃማተ ዞባ ማእከልን ብምውሃድ ዝወደቦ ኣብ ታሪካዊ ፍልጠት ዘተኮረ ውድድር ብ24 ሰነ ኣብ ኣዳራሽ ባህላዊ ማእከል ተዛዚሞም። እቲ መደብ ንቅድመ ትምህርትን መባእታን ኣብ መዛሙር፣ ንማእከላይ ደረጃ ኣብ ታሪክ ህዝቢ ኤርትራን ብረታዊ ቃልስን፣ ንካልኣይ ደረጃ ድማ ኣብ ስነ ምግባርን ሃገራውነትን ዘተኮረ እዩ ነይሮም። እቲ ዕላማ ቀጻሊ ውድድራት ብምስራዕ ዓቕሚ ኣፍልጦን ንቕሓትን ተምሃሮ ክብ ንምባል ከም ዝኾነ ተገሊጾም። ኣብቲ ዝተፈላለየ መሰናድኦታት ዝቐረበሉ መዛዘሚ ስነ ስርዓት ንዕውታት ወረቐት ምስክርን ገንዘባዊ ሽልማትን ንኣብነት

ታውያን መምህራን ድማ መተባበዕ ሽልማት ተዓዲሎም ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፊ ካልኣይ ደረጃ ኣብያተ ትምህርቲ መምህር ዮሃንስ ሰሎሙን ኣብ ዘስምዖ ቃል ተምሃሮ ፖለቲካዊ ንቕሓቶምን ሃገራውነቶምን ክብ ንምባል ዕቱብ ፃዕርታት ክካየድ ምፅንሑ ብምጥቃስ እዚ ኣገዳሲ መደብ እዚ ብውህደት ክስርሓሉ ከም ዝግባእ ኣገንዚቦም። ኣብቲ ኣጋጣሚ ሓለቓ ጠቕላል ስታፍ ሚኒስትር ምክልኻል ጀነራል ፊሊጶስ ወልደ ዮሃንስ፣ ሓላፊ ውድባዊ ጉዳያት ግደፍ ኣቶ ዩሱፍ ሳይቅ፣ ኣቦ ወንበር ሃማተ ኣቶ ሳልሕ ኣሕመድዲን ከምኡውን ኣቦ ወንበር ባይቶ ዞባ ማእከል ኣቶ ኣብርሃም ሰመረ ተረኺቦም ነይሮም።

ኣብ ንዞ ባዕላ ብርዒድ ነበርቲ ተወዲቦም ሰፊሕ መረባት ምዕቃብ ማይን ሓመድን የሰላስሉ ኣለዉ። እቲ ካብ ወርሒ ለካቲት ጀሚሩ ብኪላታት ሕርሻ እናተመርሐ ዝሰላሰ ዘለዎ ፍራታት ግራውቲ ሓረስቶት ብምዝላይን ማይ ኩዕታት ብምፍዋስን እቶታውነትን ንምብራኽ ዝዓለመ ምዃኑ ኣብ ማሓዳርቲ ንኡዞባ ወይዘሮ ዓሻ ዓሊኑር ገሊጻ። ማዕረ ማዕረቲ ንጥፈታት ናይ ምግራብ መረባት ንምስልሳል ምድለዋት ተገይሩ ከም ዘሎ ብምሕባር ንተሳታፍነት ሕብረተሰብ ብሓፈሻ ናይ ደቂ ኣንስትዮ ድማ ብፍላይ ሞጊሳ። ኪላታት ሕርሻ ኢንጂነር ሰገን ዘካርያስን መንእሰይ ሽፋ ማሕመድ ዓሊም ቦጉኑ እቲ ዕውት ማእተታዊ ንጥፈታት መርያ ናይቲ ኣብ ምዕቃብ ማይን ሓምድን እናሰረፀ ዝመፀ ርዲኢት ከም ዝኾነ ሓቢሮም። ኣብ ንኡዞባ በሪኽ ኣባላት ህግደፍ ሲቪል ሰራሕተኛታት ዘዋፅዎ 24,000 ናቕፋ ን6 ስድራ ስዋኣት ተመቓሪሑ። ኣብ ማሓደርቲ ንኡዞባ ኣቶ ተስፉ ፍስሓፅን ኣብ ዝሃቦ ቃል ነቲ መደብ ክውን ዝገበሩ ኣካላት ኣመስጊኖ። እዚ ከምዚ ኢሉ እንከሎ ኣብ ንኡዞባ ሰረጅቓ ዝተወፈየ 48,000 ናቕፋ ብተመሳሳለን 24 ስድራ ስዋ ተዓዲሎ። ምእላይ ስድራ ስዋት ናይ ነፍሲ ወከፍ ዜጋ ሓላፍነት ምዃኑ ዝሓበረ ማሓዳር ንኡዞባ ሰረጅቓ ኣቶ ክፍለ ማርያም ገብረ መስቀል ካልኦት ኣካላት እውን ክስዕብዎ ኣዘኻኺሩ። ዜና መስዋዕቲ ኣባል እዚ ህዝባዊ ሰራዊት ኤርትራ ዞባ ማእከል ገዲም ተጋዳላይ ሌተናል ኮሎኔል ጎይቶኦም ተኪኤ በኺት ብ29 ሰነ ኣብ መበል 74 ዓመት ዕድሚ ብሕማም ተሰውዩ። ኣብ 1975 ናብ መሳርሒ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ ጎይቶኦም ኣብ እዋን ሓርነታዊ ቃልሲ ኣብ ተዋጋኢ ሰራዊት ካብ ተራ ተዋጋኢ ክሳብ ስታፍ ምልክት ክፍለ ሰራዊት፣ ድሕሪ ናጽነት ድማ ኣብ ሓይሊ ባሕሪ ስታፍ ምምሕዳር ሚኒስትሪ ምክልኻል ኩባንያ ኤሪቴል ካብ ወርሒ ጥሪ 2022 ክሳብ ዕለተ መስዋዕቱ ድማ ኣብ እዚ ህዝባዊ ሰራዊት ኤርትራ ዞባ ማእከል ክፍለ ሰራዊት 24 ብዝተፈላለየ ፅፍሕታት ሓላፍነት ንህዝቡን ሃገሩን ብተወፋይነት ዘገልገለ ሓርበኛ እዩ። ሓርበኛ ሌተናል ኮሎኔል ጎይቶኦም በዓል ሓዳርን ኣቦ ሰለስተ ውሉዳትን እዩ። ስነ ስርዓት ቀብሩ ድማ ሎሚ 30 ሰነ ሰዓት 4 ድሕሪ ቀትሪ ኣብ መካነ መቓብር ሓርበኛታት ኣስመራ ተፈጺሙ። እዚ ህዝባዊ ሰራዊት ብመስዋእቲ ሌተናል ኮሎኔል ጎይቶኦም ዝተሰምዖ ምርር ሓዘና ገለጸ ንስድራ ቤቱ መቓልሱን መሳርሕቱን ጽንዓት ይምነ። ዝኸበርኩም ተዓዘብቲ ሽዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ምክታልኩም ክቅፅሉ ደጊመ ብኽብሪ ዕድም ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ። ዝኸርኩም ተዓዘብቲ ስለ ምክታልኩም ኣዝየ መስግን። ዜና ወፃኢ ህዝባዊት ሪፓብሊክ ቻይና ንኤሮጳ ሕብረት ንግዳዊ ፍልያቶ ንምፅባብ ዝሕግዝ ናይ ምምኽኻር መስርሕ ኣበጊሶም። ከም ኣካል ናይቲ ስጉምቲ ወከልቲ ክልቲኦም ወገናት ትማል 29 ሰነ ኣብ ምምሕያሽ ንግዳዊ ዝምድና ምቁፃር መጠን ቀረፅ ወፍሪ ከምኡ ውን ኣብ ዳግመ ህዳሴ ውድብ ንግዲ ዓለም ዘተኮረ ዝርርብ ከም ዘካየዱ ገሊፆም። እቲ ዝርርብ ሃናፅ ምንባሩ ብምጥቃስ ከዓ ንተወሳኺ ርክብ ባይታ ከም ዘጣጣሓረ ድዮም። ቻይና ንኤሮጳ ሕብረትን ብጉዳይ ቀረፅ ኣብ መንጎኦም ዝተፈጥረ ንግዳዊ ዘይምቅራው ንምህዳ ተደጋጋሚ ዝርርብ ከካይዱ ምፅንሖም ፀብጻባት የረድኡ። ክልቲኦም ወገናት ኣብ 2025 ናይ ልዕሊ 860 ቢልዮን ዶላር ንግዳዊ ምልዋጥ ከም ዘካይዱ ዝጠቕሱ ፀብጻባት እቲ ኣሃዝ ኣብዚ ዓመት እዚ ኣስታት 1 ትሪልዮን ዶላር ክበፅሕ ከም ዝኽእል ይእምቱ። ኤሮጳ ሕብረት ሓደ ካብ ዝዓበዩ ንግዳዊ መሻርክቲ ቻይና ምዃኑ እዩ ዝጥቀስ። ኣብ ቬነዙዌላ ኣብ 24 ሰነ ዘጋጠመ 7.5 ሬክተር ምቅጥቃጥ ምድሪ ናይ ዝመቱ ሰባት ቁፅሪ ናብ ልዕሊ 1700 ክብ ከም ዝበለ ፀብጻባት ሓቢሮም። በቲ ተፈጥራዊ ሓደጋ ልዕሊ 5,000 ቁሱላት ስለ ዘለዉና

ሸሓት ድሃዮም ጠፊኡ ስለ ዘሎን ቁፅሪ ሞታት ክንህድ ከም ዝኽእል እዩ ዝእመት ዘለዎ ግድያት ንምርዳእ ፅዑቅ ኣህግራዊ ስርሒት ይካየድ ከም ዘሎ ዝገለፁ ሰብ መዚ ቬኔዙዌላ ብርክት ዝበሉ ብሂወት ከም ዝሰረሩ ኣፍሊጦም ብመሰረት ፀብጻባ ዛጊዳስታት 30 ሃገራት ኣብቲ ስርሒት ዝሳተፉ ክኢላታትን ሰብኣዊ ረድኤትን ይልእኻ ኣለዋ ብሰንኪቲ ከቢድ ንዋታዊ ዕንወት ዘወረደ ምንቅጥቃጥ ዳርጋ ፍርቂ ካብ ህዝቢ ቬኔዙዌላ ህፁፅ ረድኤት ከም ዘድልዮ ተገሊጾ እቲ ምንቅጥቃጥ ድሕሪ 1900 ዓ.ም ኣብ ቬኔዙዌላ ካብ ዘጋጠመ ተመሳሳሊ ሓደጋታት እቲ ዝዓበየ ሰብኣዊ ክሳራ ዘወረደ ምዃኑ ይሕበር ኣብ ኣይቨርኮስትን ጋናን ዝውቕዕ ዝናብ ዘሰዓቦ ብርቱዕ ሓደጋ ዕልቕልቕ ሰብኣዊ ንዋታን ክሳራታት ኣውሪዱ በቲ ተፈጥራዊ ሓደጋ ኣብ ክልተን ሃገራት ዛጊድ 30 ሰባት ከም ዝሞቱ ዝሓበሩ ፀብጻባት ድሃዮም ዝጠፍአ ብምህላዎም እቲ ኣሃዚ ክዛይድ ከም ዝኽእል ኣሚቶም ብዘካዚ በቲ ሓደጋ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቱ ድማ ብፍላይ ከቢድ ዕንወት ስለ ዝወረደ ኣሸሓት ሰባት ከም እተመዛበሉ ተፈሊጦም ርእሰ ከተማታት ኣቢጃንን ኣክራን ሕልፊ ካልእ ከባቢታት ከም እተሃስያ ተገሊጹ ኣሎ ህዝባት ሪፓብሊክ ቻይና ኣብ ልዕሊ 4 ኩባንያታት ጃፓን ናይ እገዳ ስጉምቲ ከም ዝወሰደ ተሓቢራ ተኣጊደን ዘለዋ ትካላት ንወተሃደራውን ሲቪላውን መዓላታ ዘገልግል ፍርያት ካብ ቻይና ከይዕድጋ ተኸልኪለን ኣለዋ እቲ ስጉምቲ መልሲ ግብሪ ናይቲ ጃፓን ወተሃደራዊ ዓቕማ ንምድንፋዕ ተካይዶ ዘላ ፅዑቕ ምንቅስቓሳትን ኣብ ጉዳይ ደሴት ታይዋን ትገብሮ ዘላ ምትእትታውን ምዃኑ ሚኒስትሪ ጉዳያት ወፃኢ ቻይና ሓቢሩ ተወሲዱ ዘሎ ስጉምቲ ንረብሓታት ሃገሩ ቀዳምነት ዝሰርዐ ምዃኑ ድማ እቲ ሚኒስትሪ ኣረድዩ መንግስቲ ጃፓን ቻይና ኣብ ጉዳይ ደሴት ታይዋን ሓይሊ ምስ ትጥቀም ኢዱ ኣጣሚሩ ከም ዝዕዘብ ኣብ ዝሓለፈ ዓመት ዝሃቦ መግለፂ ንቻይና ከም ዝቆጥዐ ኣይርሳዕን ጃፓን ንሚዛን ሓይሊ ዞባ ኤስያ ባሉታ ዝፀሉ ወተሃደራዊ ምንቅስቓሳት ተካይድ ከም ዘላ እትወቅስ ቻይና ብዕቱብ ከም እትከታተሎ እያ እትሕብር ብሪጣንያ ወተሃደራዊ ዓቕማ ንምድንፋዕ ኣብ 2027 ኣስታት 2.5 ሚታዊት ካብ ጃምላ ሃገራዊ እቶታ ነቲ ፅላት ክስልዕ ምዃኑ ሓቢራ እቲ ኣሃዘ ዓመታዊ እናወስኺ ከም ዝኸይድ ዝገለፀ ሚኒስትሪ ምክልኻል ብሪጣንያ ኣብ 2035 ናብ 3.5 ሚታዊት ክብ ከም ዝብል ኣፍሊጡ ኣሎ እቲ መደብ ብሪጣንያ ኣብ ፅላት ምክልኻል ንዘለዎ ሃጓፋት ብምዕባስ ፀጥታኣ ንምውሓስ ዝዓለመ ምዃኑ ሚኒስትሪ ምክልኻል ተሃገር ሓቢሩ ከም ኣካልቲ ውጥን ሃገሩ ክሳብ 2030 ኣብ ዘሎ ግዜ ዝትግብር ድሮናት ክዋደደለን ዝኽእላ ዘመናውያን መራኽብ ኩናት ክሰርሕ ምዃና እቲ ሚኒስትሪ ኣፍሊጡ ኣሎ እዚ ዝግለፅ ዘሎ ሚኒስተር ምክልኻል ብሪጣንያ ዝነበረ ጆን ሄሊ መንግስቲ ንፅላት ምክልኻል ዝገብሮ ወፍሪ ክብ ከብሎ ብምጥላብ ብ12 ሰነ ስልጣኑ ብወለንቱ ድሕሪ ምግዳፉ እዩ መንግስቲ ብሪጣንያ ነቲ ፅላት ንምምዕባል ዝተሓተተ መጠን ባጀት ከዋፍር ከምዘይከኣለ ብምውቃስ እዩ ሚኒስተር ሄሊ ካብ ስልጣኑ ወሪዱ ሃገራት ኤሮጳ ብፍላይ ድሕሪ ምውላዕ ኩናት ዩክሬን ብዝተፈጥረ ፀጥታዊ ስጋት ባጀት ምክልኻልን ክዕብያ ከም ተገደዳ ይጥቀስ ፖላንድን ሽወደንን ናይ ኣስታት 5 ቢልዮን ዶላር ወተሃደራዊ ውዕል ተፈራሪመን እቲ ውዕል ሽወደን ንፖላንድ ዘመናውያን ሳብማሪናት ክሰርሓላን ኣፅዋት ክሸጠላን ከም ዘጠቓልል ተገሊጹ ብመሰረቲ ስምዕ ፖላንድ ነተን A26 ዝዓይነተን ዝተራቐቓ ሳብማሪናት ኣብ 2038 ክትርከበን እያ ብዘካዚ እቲ ወተሃደራዊ ስምዕ ክልትዮን ሃገራት ኣብ ወተሃደራዊ ስልጠና ክተሓጋገዛ ከም ዘኽእለን ተፈሊጡ ኣሎ እቲ ስምምዕ ኣብ ምድንፋዕ ሓይሊ ባሕሪ ፖላንድን ምምዕባል ወተሃደራዊ ዝምድና ክልትዮን ሃገራትን እወታዊ ተራ ከም ዝህልዎ ይጥቀስ ደቡብ ኮርያ ፅላት ቴክኖሎጂ ንምምዕባል ዘገልግል ናይ ኣስታት 1 ትሪልዮን ዶላር ወፍሪ ከም ትገብር ገሊፃ እቲ ግዙፍ ወፍሪ ብቐንዱ መፍረ ባእታታት ቴክኖሎጂ ማለት ቺፕስ ብዓይነትን መጠንን ንምዕባይ ከምኡ ውን ኪነታዊ ብልሕን ሮቦትን ብምምዕባል ከም ዝኾነ ሰብ መዚ ናይቲ ፅላት ሓቢሮም መንግስቲ ደቡብ ኮርያ ነቲ ውጥን ንምትግባር ምስ ዓበይቲ ኩባንያታት ቴክኖሎጂ ሃገሩን ናይ ኣሜሪካን ውዕል ከም ዝኣተዎ ኣፍሊጡ ኣሎ እቲ ውጥን ክሳብ 2036 ክዛዘም ከም ዝኽእል ብምማጥካ ኣብ ብምምዕባል ቁጠባ ሃገሩ ኣገዳሲ ተራ ከም ዝህልዎ ሓቢሩ ደቡብ ኮርያ ብምምዕባል ፅላት ቴክኖሎጂ ቁልጡፍ ገስጋስ ካብ ዘርያ ዘለዋ ሃገራት ምዃና ፀብጻባት የረድኡ
ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም። ባንኪ ኤርትራ ኣብ ኢድ ውልቀ ሰባትን ትካላትን ብዛዕባ ዘሎ ባጢራ ናቕፋ ሕጋዊ መተሓሳሰቢ ኣውፅኡ። ፌስቲቫል ኤርትራውያን ነበርቲ ኢጣልያ 2026 ናብ ከተማ ሚላኖ ብልዑል ማዕረግ ተኻይዱ። ቻይናን ኤሮጳዊ ሕብረት ንግዳዊ ፍልያቶም ንምፅባብ ዝሕግዝ ናይ ምምኽኻር መስርሕ ኣበጊሶም። ኣብ በዓርተ ክሌዛን ቀረብ ስተማይ ንምሓሲ ስራሕ ከም ዘሎ ተገሊፆም።

ኣብ ቬነዙዌላ ብምንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ናብ ልዕሊ 1700 ክቢሉ ኣብ ኣይቨሪኮስትን ጋናን ሓደጋ ዕለልቕ ሰብኣዊ ንዋታን ክሳራታት ኣውሪዱ ዝቐብርኩም ተዓዘብቲ ነዚ ምሽ ዝተዳሎ ዜና ምስናብሮ ኣብዚ ይፍፀም ስለምክታልኩም ኣዘየመስግን ሲትኮም እንዳ ዘማምስዒባ ክትቀርብያ ብወገነ ግን ሰላም።

0: ወይ ኣምና ወይ ኣምና ሓደ ቀደም ንፈልጠካ ሰብ ኣይረኸበ ስእልካ ሓሊፍለ
1: ናይ ዝኾነ ስራ እዩ
0: ረዩ ረዩ
1: ወይ ናይ ቀደም ወደይ ወይ ጀብጀብ ወይ ጀብጀብ ወይ ጀብጀብ
2: እስካላ
3: እቲ ነየ
2: እስኪ
4: ከተከዲ
3: ዋው ዓሙ ያ ኸ
2: ውይ ኣንታ ዓምና ምስ ዓብኻ ባይኻ ኸፊኢኻ
0: ዕጅበር ፅብቕ ኣቲ ዓምና ታሪያ ክትመስል ነርካ ጠበቕ
1: ኣነ ጠበቕ ተኮይነ ንስኻ ኸዓ ዕንቅርቢት
0: ሓደ ብሓደ
2: ውይ ዓምና ክትዝንጥ ነርካ ስድራ ርኽባ ድብ ነይሮም
1: ሓቂ ዘረባ ሓሶት ኣየቕይህን ሃብታማት ነይሮም ዘይኮኑስ ዓቕሚ ነብሶም ልዕሊ ኩሉ ግና ኣተዓባብያ ቆልዑ ዝፈልጡ
5: ዋይ ቆልዑ ምዕባይ ድማ እንታይ ፍልጠት ተደልዩ ወይ ወይ
3: ወኸ ፍልጠት ዘየድልዮ ያ ማማ ድሃብ እዚ ኣተዓባብያ ናትክን ያ ከም ኣተዓባብያ ትቆፅሩ እዮ
0: ቆንጮ ቆንጮ ተላፅያ ስለዝዓበየ ዲኻ
2: ቆንጮ ቆንጮ ቀሊሉ ስረ ውሽጢ ፓንቲ ከይገበረት እምበር ዓብያ
1: እንታይ ኮይና ድያ ስልጥ ኢላስ መታን ሸኾ ከጠብል
5: ኣንታ ፅዮ ካይትሙሽ ኣተሕፊር ንምባር
2: እንታይ ኣተሓፈረኪ ተፈጥሮ እንዲ ብምርጫኽ መዓስ መፂኪ ማማ ዳህረይ ብቆልዓኺ ካብ ፃወት እዮም ዝነበርክ ፀወታታት እንታይ እንታይ ትዝክሪ
5: ኣነ ዝክሮ ዶ ሓንዳይ ጠለይ ጠለይ ገዛ ገዛ የልኣኻ
2: ወይ ኣዲ ዳህበ እዚ ናይዚ ግዜ ዝመፃወቲ ቆልዑ ብዘይ ምፅዋት ክስ ስማዓክ ዶ
5: ስምዓኒ ወይ ከመይ ዘይ ስምዓኒ ስንዕስኪ ሰብ ኮንካስ ሰብ ዝተፈተኑን ዝሓለፎን እንተዘይፈቲንካሲ ብውሕድ ብውሕድ ርኢ ከለኺ ሕሉፍ ዛንታ ክዝንተ ከሎ ሰማዒት እምበር ነጋሪት ኣይትኸውንን ኢኻ
6: ዋ ኣሚኖ ኣብ ግዜኺ ብዝነበረ ሞ እንተስ ብራሕኪ ቦታ እንተስ ብዋሕደ ሓበሬታት እተዝኸውን መዛረበ እዚ ደኣ እሞ ብድሕሪ ክብ ዝተፈጠረ ደኣ እንታይ ዘቆዛዝም ኣለኪ
5: ወልክ ዳህባ ድ እንታይ መፅኒየ ዳ ከዝቆዛዝም ክኢለ የ ተኣፍኪ መደረጋሕ ዘንከራሩ
2: ኣንቲ ማማ ዳህበ እንታይ ሕማቅዶ ተዛሪበ እያ ዝሓለፍካየዶት እናፈቀይካ ካይት መልእኽቲ ዘረባኣ
3: እቲ ፀጋም እንታይ መሲሊ ከሎ ኣብ ኣመራርፃ ናይ ቃላት እዩ ለምለም ያዕኒ ምቕዛም ክትብል ከላ በቲ ናይ ለምለም ሓሳብ መምክን ቅንዕቲ ክትኮን ትኽእል እያ
2: እወ ግን ኣዲ ድሃብ ንምቑዛም ምስ ብኻትን ምስ ኒን ምኒንን ክተተካኽሉ
0: ኒን ከዓ ምስ ጣንጡ ስለዝተኣሳሰብ ኣደይ ድሃብ ጣንጡ ዝተባሃለት ኮይኑ ክስማዓኒ ብድሕሪ ብድኸዶቶ ኒ እንዳበለት ንኩሉ ሰብ ክትናኸስ ክትበሃለ
1: ምንካስ ዝበዝሓና ድማ መድሃኒት ብዝተሰበነ ላምስያ ጌርና ነቃልፃ
7: ሩት እትዮም ኣዲ ተሰራሕሎም ትካል ቀልጢፍካ ወዳእለ ስለዝበሉ ንተኸፍሉ ንሕሳብካ ብዙሕ ዝበለ ስለዝኾነ ሰስየ በቃ ሶሪ
2: እዮ ሓቂ ክነገረካ ካብቲ ሒዝካዮ ትመፅእ ገንዘብ ንላዕሊ ንዓና ስኻ ተገድሰምር
7: እሱ ዳ እሱ እንድዩ ግን ኣለ ከምሽ ከምሰብ መጠን ትስሳዕ
2: ሓደ ዘይጠመትካ ይኹርና ኣሎ ኸርእካ እዞም ቆልዑ ዕድመ እንዳወሰኪ እዮም ዝኽድ ዘለዉ እዚ ዘለዉ ዕድመ ድማ ስኻ ተስተማቕሮ የለኸን
7: ከመይ እየ ዝተማቕሩን ዘለዉ
2: ከመይ ዶ መዘከሪ ትገድፈ የለኸን ኣብ ከብድኻ ሸይሸይ ተብሎም የለኸን ሓቒፍካ ትሕንቲ ክትኽትብሎም የለኸን ኣብ ሰለፍካ ሓቒፍካ ፅንፅዋይ ትነግሮም የለኸን የለኸን የለኸን የለኸን

0: ሰይቲ ማለታይ ከም ዝበለ እንዶ ክነግረካ
1: እንታይ ኢልኪ
0: እንተ ኮይኑ ኢባባ ከምነ ኣብሓጎይ ምሸት ምሸት መፅኡ ዘይባርኸልና ምሳና ዘይድረር ፀሎት ዘይገብረልና ኢልኒ
1: ሩት መጢን ክባ ንገረኒ ክተፀልኒ ንርዳለ
0: ተወዲ እንታ ዝተወድኦ ሰብ ከዓ ዝምጠንን ዝዕቀንን ዘይኮነሲ ዝድርጓሕ ጥራሕ እዩ ዘለዎ እዚ ዶ ዘይዚ ናበይ ኸ እንዳተሰረኩ ካረጊፅካ ንትኸይድ
2: በቂ ኣኺልኪ ቆይቀ ክስ ጥራሕ
0: ኣውድ ኢኻ ዘለኻ ክትርየኒ ኢኻ ድሕሪ ሕጂ ሩት ኢልካ ከይፅዋዕኒ እንተናተይ ፅላለስ ንበይኒ እዩ መን ኢለ ድኣለይ ክፅዋዓኪ ተበለንስ መን እየ ክብሎ
3: ዳሃብ እታ ሓንተ ወይ ዝተዛረብክያ ካብ ልቢ ተሰሚዓት እኒ
4: ኣሃ ዓሙ ኣይነይትያ ተሰሚዓትካ እታ ሸኾኽ ምባል ወላ እታ ሰማዒት እምበር ነጋሪት ዘይምኻል
3: ሓዳሓረወይቲ ዝበልካ እያ እምበር እታ ከም በዓል ድሃብ ኮነ ዓና እውን ጥዑሙ ሓሊፍና እዩ ግን ክምብል በለ እምበር ኣይተኸዕወን ሕጂ እውን ኣይረፈደን
5: ዋ እንታይ ማለት ከእዮም ማዓምና ማዓጀስ ነዲ ድሃብ ኣብ እርጋና ስልል ከፃውታ መቸም ኣይትብለና ንትኾ
6: ዓምና ኮይ ትገድፍን ኢኻ ኣብ ክንዲ ቆሪባ ናብዚ ቤታ ሰለሰለል ኳ ተፃውታ
7: ሰለሰለል ተፃውታ ንሳ ድማ ሰለለይ ሰለለይ ትደርፍ በዓውታ
8: ታይኮ ተደረፈት በዓውታ ድምፃ ከዓ ህርስ ከም ኳና ዳቦይ ደስታ
5: ኳና እንዳቦይ ደስታ ትንክፍ ተበልካዮ ብቐስታ ሓደሽ ዝብል ንእለታ
3: እሞ ድምፂ ድሃብ ድምፂ ዝዓባይ ኣዝማ ኣብ ሕደማ ካብዘየለ ኣብ መቁር ዜማ ንልቕሶ እዩ ዘስታህል ንብኽያት ንቕስ ዜማ
9: ድምፀይ ስሕል ምባእ ከመለኸት ምብልታ ንነብሪ እኳ የጥሕሎ ናብ ዓሚቕቲ ዝታ ኤናይ መልኩ መስኻትኩም በዓል ዒታሚታ
4: እሞ ነብሪ ነይርዎ ድዩ ሕሉፍ ዛንታ መድረኽ ንእስነት ውዕዋዕ ሓነይነይታ ህልም ኣቢሉ ዘጥፍኦ ናብቲ ዝታ
8: ንኽታ እንዲ ዝውፅእ ሓሶት እምበር እቲ ሓቂ ቆንዑ ክስተት ንነብሪ ዝምስቶ ሻምቡቆ እዩ ሻምቡቆ ጓሶት
7: ብደመ ነብሲ ንዝምራሕ እንስሳ በርኻ እሞሃነን ከተብሎ ሰብ ፍጡር ኮንካ እዚኣስክንደየና ምስ ዘይትእምነካ
3: ነገራት መዚና ብደቂቕ ብምዕዛብ ድሃብ ኮይና ፀኒሓ ቁፅሪ ሓደ ክዛብ እዛ ሰዓቅ እዚኣ ኣበይ ትርከብ በሉ ኣየሳኣነና
5: ዋ ጣዕምና ኣይተሳኣነና ኢልካ ይፅለኒ ጎደሎ እምነት ባይትኹን
3: ታ ክትብል እንቲ ከመይ ኣቢለ ጎደሎ እምነት ኮይነ
5: ኣሉታዊ ነገራት እንዳጠቐስካ ኣይፅለኒ ኣይትኽልኣና ኣይተስእነና ኣይተሕፍረና እዩ ዝበሃል
8: እንታይ ዳ ክልኣና ኣስእነና ኣሕፍረና ክብል ነይሮ ማለት እዩ
5: ዘይወፃኒ
6: ኣነ ንሄለን ከም ዝተረዳእክዋ ሰብ ንምድሪ ክገዝኣ ፈጣሪ ፈቒዱ ድዩ ሓደ ካብቲ ንሰብ ጥራይ ዝተፈቕዶ ፍቓድ ድማ ክሕጎስን ኣስናንጫ ሓቢሉ ክስሕቕን እዩ
9: ዋ ኣትን ደቂ እንታይ ዘረበይ ክትዛረባ ዘለኽን ሰብ ተገማይን ተሰባርን ስለዝኾነ ዶይኮነን ሎም ማዓንቲ ብእምኒት ዓንቂፉን ፅብሒቱ መርድኡ መንደቕ ተጠቂዑ ዝፀርሓካ
5: ውይ ዘረባ ክፍራሓካ
7: ኣትማማ ድሃበይ ኣስናናኩ ክንሕየ ከሉ ጥራይ ኣይኮነን ተዓዲልና እንኮላይ ክንስሕቀሉ እዩ ተዓዲልና እዚ ማለት ድማ ሰሓቅ ክንስሕቅ ፈጣሪ ፍቒድ እዩ ንሕና ደቂ ሰባት ግን በዓልና ብንፈጥሮ ጎፅታትን ግርጭታትን ሰሓቅ ካብ ኣፍና ነጥፎኦ እዚኣ ሳይትሕርቕን
9: ኣንቲ ጓሌ እቲ ሰሓቅ ስከመቢል እስ ካብቲ ኣፍና ዝጠፍእ
3: ወይ ከም ደም ስኒ ናብ ውሽጢ ንውሕጦ ወይ ከዓ ከም ዓኽታ ቱፍ ንብሎ
4: ዘይከምኡ ቀንድን ጠንቅን ግርጭታት ናይ ደቂ ሰባት ኣንነትን ረብሓን እዮም ነዚኦም እንድሕር ኣንበድቢልናዮም ኣውያትን ብኽንያትን ይበዝሑ ወብልዓክስ ከዓ ንድሕር ኣቕሂምናዮም ዕልልታን ሰሓቕን ይነክሱ ኣሓይ ዓሙ ኬፍ ደቕ
8: ዓሙ ዓሙ ብቂ እንተገዲፉ ኪርኪር ኢሉ ክስሕቕ ከፊቱ ኣፉ
3: ሃሎ

0: አንተ ሩታ ባለ አብላ ምድር ዓለም ከለናት ክንዲ ዝመጠብ
1: ኣይገርመከ ኣንተ ባባ ምስ ንስኻ ኢኸ እታ ጓል ዓርከይ ምባል ሞ ዳሓ ንትረፍ ነዞም ደቂ ጓል ዓርከይ ስኽሪኦም ኢልካስ ኣላ ግዜ ይገብር
0: በዚ ኣስሓቂ የተሰዚ እምበር ዋ ሩታ ባሌ ከመየላ ሰላም በልዋ እዚ ናይ ሰላምታ መለክቲ ኩልሻ መሰለ ኣይበፅሓክን
1: ጭራሽ
2: ወይ ከዓ ኮዳ ሓኒ ከምስታታ ይዝክርኒ
1: ሰብ ተዝኸውን
2: ዘይምፃባይትንፅዮ
0: ሓንታልተይኮነ
1: ናይ ሰላምታ መልእኽቲ ዳኣ ሞ ባባ ተዘይኮይኑ ዳኣ መን ከምፀለለ
0: ብበዓል ቤት ክብ እዮም
1: ዋ እዮም ዳ ንሕና ኳ ክንረክቦ ዘይከኣልና ኣይ ቢዘ እንዲ ዘሎ ብስራሕ ስኻ ዳብርክከ
0: ዋይ ሓንቲ ገዛ ላ ምሸት ምሸት ምሸላ ድሓካ

0: ሕጂ ዋይ ብጀካ ዊስኪ እዚ በዓለ ዴላ ገልበለ ትንኮማል ትሓሶ ልክስኸ እዛ ኢድ ስላ ዓግበካ ብፍላይ ንዓ እያ መፅ ከም ዘላይ ካስካሓፍዋ
1: መስፍን ንዮ ትፈልጦ ሪኻ ምናልባት ካልእሰብ መሲል ክኸይኮን
0: ተኮይነ ዘይፈልጦ ዋ ሚካል ኣብ መርዖኦም ኮደው ኢለ ካብ ዘጋዞም ኮኮ እየ
1: ሓንቲ ሩጣ እዩ ኣማስድ እዩ
2: ባባ መስፈን ምስ መን ይኸዘማስ
0: መማሲ ትዕርፍ እኳ የብሉ ምስፋን ምስታ በዓልቲ ባር ግን ኣብ ናብ ተዋሂቡን ውጅብ ክብል የ ገምሲ እዩ እንታይ እዩ ዝብላ ዝገይርዎኑ ኣንቲ ምስሓቅ ስማዓንታ ክበስጋ
1: ኣንታ መስፍን ትዘረቦ ዘለካ ርዳእካ ኣሎ ድዩ እንታይ ናበይን ትዘረባ ኣብ ግምት እትዎ እዚ ዝዘረቦ ዘለካ ኳካል ምስሊ ክምኽእል እዩ
0: እንታይ ድሕማቅ ትዛሪበ ጭዋ እዩ ለጋፊ ዳኣነ ይዝገርኩ መንጎኩም ዘይቀሩ ነገር ኣለኩም
2: መልዩ
0: ዋ ሕደኹም ዘይትመስሉ
2: ጨጨጎር ንውሽጢ ገይር ተቐቢለ ክመፅ

0: ኣንታ ንስኻትኩም ስዑማት እግሪ ኮይንኩም ኣብ ጥዑም ዘበን ተወሊድኩም እምበር በዓል ኣነ ዳ ጥዑሙን ህፃናት ኣብ ዝበሃለሉ ግዜ ተወሊድኩም። ኣበይሞ ኣበይሞ ርኢኻ ለካ እዚ ንሕና ዝሓለፍና ቀደም ብከምዚ ብፊልሚ እንተ ትሪኦሲ በኺኻ ከማ ናይ ምፀገብካ ዋ ንስኻ ዳ እንታ ክትበቂ ናይ ኣቦኻ ወሲድካ ኣቦኻ ዳ ስሒቁ ኸ ይኽእሎ ዶ ትብሎ ኢኹ
1: እንታ ባሕጎኛ ማኸ ስረ ተኸዲና ትፈልጥ ዶ
0: ዋይ በዓለ ዲኻብ ዘበነ መዓርነት ተወሊደን እምበር በዓለ ደይ ዳኣ ቀደም ርኢኻ ለካ እዛ ደርየ እኳ ተተኸዲነን ኣቦይ ኣብቲ እንታይ ክጥራይ ነብሲ ክኾንኪ በል ኣደርየ እዚ ምቕላዕ ክዳን ተቐይሩ በዓላ ዲኻ ግና ሕምብርተን ቀሊዖ ንኸዳ ኣለዋ ኣታ ደይ ዘኪርካ እንዳግዳይ ዝኸብደ ሕወት ብጫቢልካ ንዋይ ዛደይ
1: ኣብሓጎይ ንዓምሳይ ሸተት በል
0: ሸተት ክብል እንታ ክእሎ ደልካ ኒኢኻ

0: ቅድ ኢላ ኣብ ሓደ እዋን ዝሓለፈ ዕድልካስ ከም ክሳራ ይቁፅሮ
1: ዋ ምለስ ዘይክእል ተኮይኑ ድኣ ተኸሲርዎ ዘተወደይ
0: ብምዃኑ ዕድል ማለት ይ ማለት እዩ
1: ዕድል ማለት ድኣ ኣብ ሂወት ዝፍጠር ኩነ
0: እሞ ሕማቅ ዕድልን ፅቡቅ ዕድልን ዝበሃል ከመይ ክነ እዩ
1: ዋ ፅቡቅ ዕድል ዝበሃል ድኣ እቲ ኣብ ሂወት ዝፍጠር ሽሻይ ሓጎስ ራህዋ ክኸውን ከሎ ሕማቅ ዕድል ድማ ብኣንፃር ዝገለፅናዮ ድኽነት ጓሂ ሕሰብ ማለት እዩ
0: ሓራይ ቁርሱስ ዕድል ከ
1: ዋይ ኣንታ ወደይ ቁርሱስ ዕድል ዳኣ እንታይ ክብለካ ቁርሱስ ዳ ቁርሱስ ግዲ
0: ኣዴና ስብቅርስስ የ
1: ዋ ቅርሱስ የብሉካ ከምፅኒ ቅርሱ ትዝኸውዋ ኣታ ምንታይ ካ ውዒለ
0: Oh!

0: ይኹን እምበሪ ውስኽእል ኢኽክኒ ጉያ ውስኸሉ
1: ጉያ ኢኸ እንታይ ዓይነት ጉያ ዘብዘብ ድዩ ኣላሽኳ
0: ዋ ተደሊኹ ሽኳ ተደሊኹ ሽኩ ሽኳ
1: እንታይ ደደሊ ሎም ናብ ትባልክ ትከይድ ኢኸ
0: ንኸዲ ኣብኸድና ግዛ ግዜ ክዳ ትርአ ትርርኢለ
1: እንታይ ምትራሩታ ሞኸእስኻ ተኣክል
0: ኣበ ከም ገንዘብ ዓሻ ስራሓ ትርኢ
1: ዋ እሄ ዳ ገንዘብ ዳዓሻ ኮይኑ ዳ
0: ከመይ ገንዘብ ኣብ ፖርቶፍልዮ ኣብ ካሳ ንዝዓፈንዎ ይብርክተሉ በዓል ንሕና ድማ ከይተደነስ ኢልና ናፅነት ሂብና ክንዲ ዝተናሳንስ ዝበና ይኸ ነዚ ሎ ምሸት ናብቲ ባር ክንዲ ናይ ከይድ
1: ባባ መስፍን ኣነዛ ትብለን ዘለካ ወልሓንቲ ነገር ንያ ዘይትርዳእኒ ጭሙቅ ኣቢልካ እታ ትብላ በለኒ
0: ጥሙቆትልክንዳ ይፀምቋ ነለምልማ ነዛ ጅባ ነለምልማ
1: ኣነ መስበርብር ክኽበካ እዩ ንስኻ ኸ ኣብ እዮ ባብኣ ምህላዊ ምስ ረጋገፅካ ትድውለለይ
0: እዚ ቀሊል ነለምልማ ነዛ ምሸት ነለምልማ
1: ኣይትረስ ውለለ

0: ኣበይ ዳ ዘኪርካ ኒ
1: ዋ ዘኪርካ ብሓቂ ዕምርካ ነዊ እምበር ንድርታ ሕጂ ድያ
0: እንታይ ትብል ወደይ ኣበይ ዳ ረኪብካ ያ
1: ኣብቲ ስራሕ ናይ ኣባ እዮ ብጠፊኡ ኢለያሲ ዋ ስራሕ ቢዝኒ ኮይኑ ንኣና ከማን ግዜ ክሪኢና ኢላ ኣስተማሲላ እንታወዲ
0: እንታይ ማለት እዩ ከግዜ ክሪኢኸና ማለት
2: ኣብ ገዛ ተመሲዑ ንዝሓድር ሰብኣይ ግዜ ክሪኢና ካ ዘረባ ኣሎ እወይ ናይ ኢሎም ንስኮ ቀበጥበጥ ክብላ ደቂ በጃኸም ኒአ
1: ኣቲ ከምኡ ዘይበሃል ዝባን ድሓድካ ኣብ መንጎ ሰብ ሓዳራ ጣልቃ እቶን እዩ ባዕላቶም ነንሕሪሶም ቀረቡ
2: እንታይ ደየለ ኣነስ ብሓፈሽኡ ነቲ ኣዴታትና ዝሓለፉ ተመክሮ ንዑ ዘኪረ እንዳ ኣለይኹም ኢለ
1: ንስ ፅቡቅ ኣለ ክንዲኽ ግን ሩታ ሰይቲ እየብኮ ከምኡ ምባላ ንዓይ ኣቅሪባ ዓርክባኣ ስሉ ትኾንኪ እያ እምበር ከም ግዳ ሓቂ ዳ ምስጢር ገዛኻን ሓዳርካ ዶ ስኢልካ ፍቐዱ ዘርቦ ኮንካ
0: ቃል ብቓላስ ግዜ ክልኢና ኢላትካ እንታይ ክትምስለ ዝደለት
1: እያ እዚኣ እንታይ ስለ ክሓቂ ምዝራብ ኣብቲ ተራጓጉም እያ ትምስለ
0: ከመይ ማለት እስከ ንገረኒ
2: እዚ ዳርዶ ግዜ ክልኢና ማለት ሲ ኣይግደሰለኒ ካስምዖ ክእል
1: እወ ተናዒቀ ተበዲለ እዮ በዓል ቤተ ዘይኮነስ ንፀላ መንደቕ ወሪ ቤተ እዩ ከማን ከስምዐ ክእል
0: ከምዚ ዝበልከኒ ኢላት እኒያ
1: ከያ ክትብለላክተ ቃል ብቓላስ ንፀላ መንደቕ ወሪ ቤተ ኢላትካ
0: እወ
1: እስክስክስ ኣድዮ
2: ውይ በስማኣ ነበውላትካስ ነፀላ መንደቕ ጎረቤት ነርካ ዘርባ ኣሎ ሕው እዚኣ ቃል ብቐላ ብገዲም ኳራ ምሕርሓረ ሕው
0: ፀጊባ እንድ ኣብ ርእሲ ኳ ሸሸ ኢላት ኣለይ
1: እዮ እንታይ ዝመሲልካ ኣብ መንጎ ሓዳር ከምታት የጋጥም ግን ዓውዓው ከይበልካ ኣብ ዕፁብ ገዛ ኮንካ ርኢ ከለካ ብኢህን ምሂን ብምልዛብ እየ ትፍታሕ
2: ወይ ኣብ ምድፋር ተበፂሕካ ስልዝግደሎ ኢልካየ
1: ዋመኩ ክሳብ ኩንዶ ፅባዕ ንግዋኸ ቶም ደቆም ከ
0: ቆልዑ ዳ ከም ዕበየ መዓብ እዩ
2: ወይ የበይ ሽኮር ንስኻ ጥራሕ ኣይትሕረቐኒ
1: ፈገር ኣይትሕረቐለይ ክትቕልሎ ስለ ዝደልየት ኮይ
2: ስብዑ ንዶ ኣብ ዓለም ካብ ዘለዎ ፍጡራት ሲ እቲ ዕድለኛ ፍጥረት ሰብ እዩ ምሽ ሓቂ
3: ኣንተ ሓፍተ ኣብ 30 ዓመት ክድ ወዲ ሰብ ዕድለኛ ከም ምዃኑ ያዕኒ ዝተረዳእክ
4: እዚ ኮ ጉዳይ 30 ዓመት ምንባር ዘይኮነሲ ጉዳይ ምንቃሕ ክንደይ ሰብ ብደው ዝደቀሰ ከም ዘሎስ ኣይትፈለጥን ማለት ዩ
5: እወ ግን ኣዙ ሄለን ምድቃስ ክትብል ከላ ሓደራ ክብጥርያ ከይትርድ እያ ድሒሩ ኣለዎ ማለት እያ
2: ሕጅስ ዘረባ ሄለን ምርድኡ ጭንቕ ስለ ዝበለንስ ካባ ክስኣይ

0: ግን ህና ኣቢል ክረዲእክኒ ማለት ክዩ
1: ዋ
0: እንታይ ዋዳ ማማ ድሃ ምስ በለት ከዓ እንታይ ሓቀ ኣደብ የድለይ ክሉ ሓራይ ትኸን ክዚ ሳክታብ ቃላት ክትፈላሰፊ ገለ ትፍትኒ እሞ ድማ ባይ
1: እንታይ ደክስኺ
0: ኣንዳ ኣዛሚት ጠምቲ ንትዕ ጌርኪ
2: ያ በናት ማልክን ያኸ እዚ ኮ ተራ ዕላል እዩ
1: ዕላል ወ ዕላል ድማ እህኒሂኒ ሓሰባት ምልዋጥን ምምላን እንተ ዝሓፍትና ግነትልካ ሃንደበት ከም ጀበና ሸረክረኪላ ትግንፍለኒላ
0: መምሰብ በልበልኒ ንስኹ ብጋሃፃሃት ዝበላሓዊ ምሰርተንክኒ እግንፍል ጥራይ ዘይኮነ ከይድፍኣከም ኣንፍሪ
1: ወ ኣዝደይ ማዓረ ንስኹም ንቅሕኹን ተተደፊኡኹም
0: ዳተኸኣትቕል ንስኻ
2: ያ ዛሚት ስዋያ ዓላ ዋሕድ ሙንስ ህድእ በል ንሕና ንዓመታት ብሓንሳብ ሰርሕና ንስራሕ ኣለና ወ እንሻላ ብሓንሳብ ክንሰርሕ ኢና ኣብቲ ዕላልና ድማ ንሕና ፍንው ስንድው ነብሉ ንትዕላል መላኪን ክንሃስ ዘይኮነ ያዕኒ ተራ ዕላል እዩ ነዚ ኸሪተ ካቢድ ዛሚት ማለክ እያ
0: ኣታትያ ክትብ ዘለካ ንሳኸ ኔርና ተጓዒዝና ዶ ኤሽመሽዶ እሱ ድማ ዘዛርበን ዘሎ እዚ ኩሉ ዓመታት ኔርና ብሓንሳብሲ ዘይንፋለጥ
1: ታዚቲ ተዳ ኮንኪ ኣነ ንስኽን ለለን ዑስማንን ኣነንስ ኣይንፋለጥ ኒና ትብለኺ
0: እዋ ስለ ዘይንፋለጥ ደይኮነ ከም ሕንጫል ቆልዓ ብዛዕባ ድቃስ ከተርዳእ ንዝፈተነት
1: ኣቲ ሰብ ኣነ ከምዚ ዝበልክዮ ከም ፍንጃል ዶ ዋላ ከም ሕንጫል ኣይረኣኹን
0: እዚ ደደ እዚ ኣቲ ትበልኒ ኣተኸይ ትበሃሊ ሓራይ መንኮንኪ ክስኽ ብሰባት ክትዋላ ዘይትፍትኒ ፅያፈን ዘይፈተታስ ብኣኻ ሌፍ ይብላ ዶዮም ዝብልዎ ከምዝናትኪ
1: ኣዛሚት ኣዛሚት ግደፊት ትኻትኩኒ
0: ኣቲ ዘይተኻትኩከይ ንስኽ ደኮም ከመን ሓደርሆ ተኻኸይ ክወዲእ ክን ዘለኺ
1: ወይ ኣንተኣዝ ኸመኢሉ ዝኮኻገለ
0: ዝድመፅዝኽልካ ንስኽ ፈሳው
1: ፈሳው ኮይትሕሽ ማንጢስ እሂ ዳ ተሰልሚት ክኒ
0: መንኽ ማንጢስ ትብልዮ ዘለኺ ኣብ መፅኦ ድኩዕ ድኩዕ ካይብለኪ
1: ንመናዓይ
0: ንዓኸዋ

0: በቃ ድሕሪ 2 ደቂቅ ደድሕራ ይመፅ ኣብኡ ሎ እሳላ ንሱ ሎ ፊት ንፊት ኣፍንኣፍ ተዋሂቦም ጉጅም ይብሉ ኣለው
1: መስ ምንታይ ሰርሕ ኢኻ ትሰርሕ ዘለኻ ሓዳር ተፈረሰስ እንታይ ኢኻ ትጥቀም ንምንታይ ኢኻ ኩልሻ ኮክፉ ትሓስብ ኮክፉ ትዓኒ ንምንታይ
0: ዶ እንድዒ ምክንያት ኣይብለጠንኒ ወይ እንተጋኒ እንተፃዒነኒ እንተተዕባቢ ኣይበድልኒ ኣነ ፅቡቕ ሰናይ ናይ ሰብ ነገር ኣይብርሃንን እዩ ንምንታይ ኣይትበሉኒ እንድዒ ኣነ ኮመ

Ой, это залит от слюны. Сами, хорса. Давай.

0: ሩታ እንታይ ትገብር መፅኺ?
1: ሓደ ናፊቐካ ብዓይነይ ክትወፅእ ደሊኻ፣ ካልኣይ ክዘናጋዕ ኣብ ገዛ ምዕፃው ነዊሕንን ሰልቸኒ፣ ሳልሳይ ድማ ምዛ ትጨርትን ዘለኸላለ
0: እዋ ሓቢድ ክድኸ
1: ረስዕዮ ፅናሕ ኩርእ ዝተርኢልካለ ራብዓይካ ዓቢደ
2: ው በስማ እንታይ ምዕባድ እቲ
1: ምዕባድ ዳኣ ምዕባድ ካብ ንጉር ውፅእ ምባል ማለት ይ ስምፅላል ዓተክ ንዶ ግን እንታይ እዩ
2: ወ ተወሳኺትለይ ኣነ ደኣ ሓፍቱ
1: ሓፍቱ ሳይኮን ግን
2: ሓፍቱ እ ዝብለክ ዘለኹ
1: ሓፍቱ ጓለብኡ ጓለዲኡ ቀዳመይቲ መኣዛላ ካልይቲ ማክዳላ ሳልሰይቲ ከዓ ረህዋላ ካብዞም ኩሎን ዝተቐስኮንስ መነን ይኽስኺ
2: ሓፍቱ ክብለክ ከለኹስ ብእምነት ሓፍቱ ማለት እዩ
1: ኣብ እንዳ ባርሰ እምነት እሞ ከዓ መስተሒዝ

0: ዘይመስል ክሓተክ ግዳጡ ጌርክ መልስለ
1: ሃሪ ሕተቲ እንታይ ክትሓትን ደሊ ደለ
0: ከመይ ጌርክ ስለትሕዝዩ ኢኺ ትኽስ ምኽኽ ሕቕቕ ዝብለልክ ዘሎ
2: ስነስርዓት ግበር
0: እዩ
3: መስፍን እንታይ እዚ ጉዳይ
4: ዋ ርታ እንታይ ዳ ብዙ እሰይ ከ
0: እሰይ ዳ ኣብ ገዛ ዓፂ እዮ መፅ
3: ዋ ኣቲ ሰብ ጥዒቲ ድኺ ነቲ ወደይ ስበይኖ ዓፂ ክዮ መፅ ኢኸ
0: ፕሮፕዮ ፕሮፕዮ እዚኣ ጉዳይ በዓልካ ክሪ ብተወሊዕኻ ብኣባዕ ኣቢልካ ኢኻ
4: ኣነ ተብሳኺትለ እሰይ ወደይ
5: ሕትሮት ጓለ ኣበይዳ ፀኒሕክ
0: ኣብ ሓደ እንዳ ባር ምስ ሓንቲ በዓልቲ ባር ኣፍ ንኣፍ ተዋሂቡ ጉጁም ክብል ፀኒሕ
5: እወ
6: እዮ ኣብ ኪዳንካ ፅኑዕ ኣብ ልዕሊ በዓልቲ ቤትካ ዘለካ ፍቕርን ኣኽብሮትን ድማ ፈልጦ እየ ግን ዘይረአ ብውሽጢኻ እዩ
0: ወይ እስ ከ ጓሊ ክተፀባብቕሞ ክኢልኪ ሓደ ዘፍቅረካ ሰብዶ ኣብ ገዛ ዓፂ ካብ እንዳባር የምስ እዩ
6: ኣወደ ንርት
0: ሕረቅፅል
2: እንታይ ድ እቲ ተፃዒኒ ዝበዕለ ፀቕጢ ክረግፍ ኮይ እንዳባር ዝኣት
6: ይርዳእኒ በቲ ንስኻ ትርድኦ ግን ሩት ከ ትርድኦ ዶ
2: ስደ ፅቡቅ ኣለኹ
5: ስማ ሓንቲ ዕድል ክበክ ሕጂ ጓለይ ሒዘዶ ክኸይድ ወይስ ኢዳን እግራን መሲልካ ትኸይድ
2: ዋ ኢዳ መሲለ ኸይድዎ
5: እ እግራኸ ቐጢንካ

0: ሰላምታ ነው ኤርቲቪ ኣብ ምክትታል ትርከቡ ክብራትን ክቡራን ከመይ ትውዕሉ? ሎም ሰሉ 30 ሰነ ፍርቂ መዓልቲ ዝፈረቓ ዝተዳለወ ዜናታት ውሽጡን ወፃእን እንሆ ዜና ዘቕርበልኩም ልዋም ተኽለይ ክትከታተሉና ብክብሪ እንዳዓደምኩ ኣርእስተ ዜና ክቐድም። ባንኪ ኤርትራ ኣብ ኢድ ውልቀ ሰባትን ትካላትን ብዛዕባ ዘሎ ባጤራ ሕጋዊ መተሓሳሰቢ ኣውፅኡ። ፌስቲቫል ኤርትራውያን ነበርቲ ኢጣልያ ኣብ ከተማ ሚላኖ ብልዑል ማዕርግ ተኻይዱ። ጨንፈር ትምህርቲ ዞባ ማእከል ኣብ ታሪክ ኣተኪሩ ዘካየዶ ውድድራት ተዛዚሙ። ቻይና ኣብ ልዕሊ 40 ኩባንያታት ጃፓን ናይ እገዳ ስጉምቲ ከም ዝወሰደት ሓቢራ። ብሪጣንያ 12.5 ሚኢታዊት ካብ ጃምላ ሃገራዊ እቶታን ወታደራዊ ጽላት ከም እትስልዕ ገሊጻ። ፖላንድን ሽወደንን ናይ 15 ቢልዮን ዶላር ወታደራዊ ውዕል ተፈራሪመን። ናብ ዝርዝሩ ክንሰግር፣ ባንኪ ኤርትራ ካብ ባንክታት ወፃኢ ኣብ ኢድ ውልቀ ሰባትን ትካላትን ብዛዕባ ዘሎ ኣቐንዘ የብሉ ባጤራ ናቕፋ ሕጋዊ መተሓሳሰቢ ኣውፅኡ። ሙሉእ ትሕዝቱ ይስዕብ።
1: ሕጋዊ መተሓሳሰቢ ነፍሶ ከፍ ዜጋ ይኹን ትካል ሃገራዊ ባጤራ ናቕፋ ናይ ምጥቃም መሰል ጥራይ ከም ዘለዎ ፍሉጥ እዩ። መሰል ጥራይ ዘይኮነ ግን ጉቡኣት ምፍፃሙን ናይ ግድን እዩ። ሃገራዊ ባጤራ ካብ ባንክታት ወፃኢ ኣብ ኢድ ውልቀ ሰባትን ትካላትን ዓቐን ብዘይብሉ ንዘይተወሰነ ግዜን ክትሓዝ ሕጋዊ ይኮነን። በዚ መሰረት ካብ ባንክታት ወፃኢ ተታሒዙ ዘሎ ባጤራ ናቕፋ ክሳብ ዕለት 31/2/2026 ናብ ዘሎ ግዜ ኣብ ባንክታት ኣብ ዝርከብ ሕሳባቶም ክእትውዎ፣ ሕሳብ ዘይብሎም ድማ ሕሳብ ከፊቶም ኣታዊ ክገብርዎ ንሕበር። እዚ ምስ ዘይግበር ግን ሕጋዊ ስጉምቲ ክውሰድ ምዃኑ ነፍልጥ። ባንኪ ኤርትራ
0: ጽንዓትና ወሓስና ብዝብል ቴማ ዝተወደበ ዓመታዊ ፌስቲቫል ኤርትራውያን ነበርቲ ኢጣልያ ብ27 28 ሰነ ኣብ ከተማ ሚላኖ ብውዕውዕ መንፈስ ተኻይዱ። ኣብዚ ኣብ ኩሉ ክልል ዕድመ ዝርከቡ ካብ ዝተፈላለየ ከባቢታት ኢጣልያ ዝመፁ ዜጋታት ዝተሳተፍዎ ዓመታዊ ፌስቲቫል ባህላውን ስነጥበባውን መደባት ምርኢት ኣልባሳት ብሄራትና፣ መደባት ህፃናት፣ ህሉው ኩነታት ሃገርና ብመንፅር ዞባውን ኣህጉራውን መቐለታት ዘብርህ ሰሚናር ከምኡውን ስእላዊ ምርኢት ዘጠቓለለ ነይሩ። ኔርካዶ ዘርእስቱ ብኮሚቴ ሚድያ ኢጣልያ ዝተዳለወ ኤርትራውያን ዲያስፖራ ጥረ ግራታት ንዘካየድዎ ሰላማዊ ሰልፍታት ዘንጸባርቕ ስእላዊ ምርኢት ካብ ተሳተፍቲ ዓብዪ ኣድናቆት ከም ዝረኸበ እቲ ዝበጽሓና ሓበሬታ ኣፍሊጡ። ኣምባሳደር ኤርትራ ኣብ ኢጣልያ ኣቶ ፍስሓ ጽዮን ጴጥሮስ ንህሉው ኩነታት ሃገር ከምኡውን ኣበርክቶ ኤርትራውያን ኣብ መደባት ጥሙር መኸተ ኣመልኪቱ ሰሚናር ሂቡ። ናይ ሎሚ ዓመት ፌስቲቫል ካብ ኤርትራ ዝኸደት ህቡባ

0: ድምፃውያንን ሙዚቀኛታትን ዝርከብዎም ጉጅለ ባህሊ ብዝቐረበቶም መደባት ደሚቖም ነይሩ። ጨንፈር ትምህርቲ ዞባ ማእከል ምስ ቤት ፅሕፈት ህግደፍ ዞባ ማእከልን ሃማማተይ ዞባ ማእከልን ብምውሃድ ዝወደቡ ኣብ ታሪካዊ ፍልጠት ዘተኮረ ውድድር ብ24 ሰነ ኣብ ኣዳራሽ ባህላዊ ማእከል ተዛዚሙ። እቲ መደብ ንቅድመ ትምህርትን መባእታን ኣብ መዛሙር ንማእከላይ ደረጃ ኣብ ታሪክ ህዝቢ ኤርትራን ብረታዊ ቃልስን ንካልኣይ ደረጃ ድማ ኣብ ስነ ምግባርን ሃገራውነትን ዘተኮረ እዩ ነይሩ። እቲ ዕላማ ቀጻላይ ውድድራት ብምስራዕ ዓቕሚ ኣፍልጦን ንቕሓትን ተምሃሮ ክብ ንምባል ከም ዝኾነ ተገሊጹ። ኣብቲ ዝተፈላለዩ መሰናድኦታት ዝቐረበሉ መዛዘሚ ስነ ስርዓት ንዕውታት ወረቐት ምስክርን ገንዘባዊ ሽልማትን ንኣብነታውያን መምህራን ድማ መተባብዒ ሽልማት ተዓዲሉ። ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፊ ካልኣይ ደረጃ ቤተ ትምህርቲ መምህር ዮሃንስ ሰለሞን ኣብ ዘስምዖ ቃል ተምሃሮ ፖለቲካዊ ንቕሓቶምን ሃገራውነቶምን ክብ ንምባል እቶም ፃዕርታት ክካየድ ምፅንሑ ብምጥቃስ እዚ ኣገዳሲ መደብ እዚ ብውህደት ክስራሓሉ ከም ዝግባእ ኣገንዚቡ። ኣብቲ ኣጋጣሚ ሓለቓ ጠቕላላ ስታፍ ሚኒስትሪ ምክልኻል ጀነራል ፊልጶስ ወልደ ዮሃንስ፣ ሓላፊ ውድባዊ ጉዳያት ትግደፍ ኣቶ ዩሱፍ ሳይቅ፣ ኣብ ወንበር ሃማማትየ ኣቶ ሳልሕ ኣሕመድዲን ከምኡውን ኣብ ወንበር ባይቶ ዞባ ማእከል ኣቶ ኣብርሃም ሰመረ ተረኺቦም ነይሮም። ኣብ ውሽጢ ሃገርን ወፃእን ዝነብሩ ዜጋታት ንመሰሳኒ ማእከል ሕድሪ ሰማዕታትን መነባዊ ስድራ ስውኣትን ገንዘባዊ ወፍያታት ከም ዝገበሩ ሚኒስትሪ ዕዮን ምሕበራዊ ድሕነትን ሓቢሩ። ዝበፅሓና ሓበሬታ ብመልክዕ ፀብፀብ ተወሃሂዱሎ ገረመስቀል ገረዝግሄር ክቐርቦ እዩ።
1: በዚ መሰረት ኣብ ሱዳን ዝነብሩ ኤርትራውያን $5,500 ኣሜሪካ ብማሕበር ሕድሪ ሰማእታት ዝፍለጡ ኤርትራውያን ነበርቲ ሲንሲናቲ ሕብራት መንግስታት ኣሜሪካ $5,000 ኣሜሪካ፣ ማሕበረኮም ኤርትራውያን ኣብ በርሊንገንን ከባቢኣን ፋሉን ረትሽካ ሽወደን 41,178 ናቕፋ፣ ኤርትራውያን ተቐማጦ ኣልምሁልትን ከባቢኣን ሽወደን 13,389 ናቕፋ፣ ኤርትራውያን ነበርቲ ከተማ ሄስልሆም ሽወደን ድማ 11,261 ናቕፋ ንመሰሰነ ዓከን ሕድሪ ሰማእታት ኣበርኪቶም። እዚ ከምዚ ኢሉ እንከሎ ብኤሪ ኣሶሴሽን ደቡባዊ ምዕራብ ስቶኮልም ዝፍለጡ ዜጋታት 212,885 ናቕፋ፣ ማሕበረኮም ኤርትራውያን ኣብ ሮጋላንዳ ኖርወይ $10,000 ኣሜሪካ፣ ቤት ትምህርቲ ካልኣይ ደረጃ ሓላይ 36,060 ናቕፋ፣ ነባሪት ንሮምበርግ ጀርመን ዝኾነት ወይዘሮ ፅገወይኒ ተስፋ ዝጊ 700 ዩሮ፣ ከምኡውን ነበርቲ ስዊዘርላንድ ዝኾኑ ኣቶ ኪዳነ ገብረ መድህንን ወይዘሮ ኣመተፅን ገብሪ ህወትን $400 ኣሜሪካ ንምንባይ ስድራ ስውኣት ወፍዮም።
0: ቤት ፅሕፈት ትምህርቲ ንኦዞባ መንደፈራ ዝምባለ ናይ ኢድ ስእሊ ንዘለዎም ተምሃሮ መባእታን ማእከላይ ደረጃ ዝወደቦ ናይ 6 ኣዋርሒ ስልጠና ተዛዚሙ። ብ26 ሰነ ኣብ ዝተካየደ መዛዘሚ ስነ ስርዓት ነቲ ስልጠና ዘካየዱ መምህራን ኣብ ዝሃብዎ ሓበሬታ ኣብ ስልጠና 13 ደቂ ኣንስትዮ ዝርከብዎም 45 ተምሃሮ ከም ተሳተፉ ብምጥቃስ ኣብ መባእታዊ ኣምራት ስእሊ ሕብርን ኣጠቃቅማ ሕንፀፃትን ዘተኮረ ምንባሩ ሓቢሮም። ሓላፊ ባህሊ ስፖርትን ጥዕናን መምህር ተኸስተ ተኽለ ብወገኑ እቲ ስልጠና ኣካል ናይቲ ተውህቦ ተምሃሮ ኣብ ጥበብ ምህዞን ሰንዓን ንምኩስኳስ ዝተላሰል መደባት ከም ዝኾነ ጠቂሱ ዝምባለ ተምሃሮ ንምምዕባል ዝካየድ ንጥፈታት ክድፍኣሉ ኣዘኻኺሩ። ሓላፊት ትምህርቲ ኣብ ንኡዘባ መንደፈራ መምህር ብላለ ኣርኣያ ብግድኣ ጎኒ ጎኒ ኣካዳሚያዊ ትምህርቲ ዝምባለ ተምሃሮ ኣለሊኻ ዝወሃብ ስልጠናታት ኣብ መጻኢ ሂወቶም ፅቡቅ ድርኺት ዝፈጥር ምዃኑ ብምሕባር ተምሃሮ ቀሲሞሞ ዘለዉ ትምህርቲ ናብ ዝለዕለ ደረጃ ንምብፅሑ ደገፍ ወለዲ ከይፍለዮም ተማሕፂና። ኣብ መወዳእታ ወለዲ ብቕዓት ደቆም ንምዕባይ ኣብ ዝግበር ፃዕሪ ኣድላይ ደገፍ ከም ዝገብሩ ኣረጋጊፆም። ክቡራትን ክቡራን ቀፂሉ ዝቐርብ ዜና ውፃኢ ንምክህታልኩም ደጊመ ብክብሪ ዕድም። ኣብ ዜና ውፃኢ ክንሰግር ህዝባዊት ሪፐብሊክ ቻይና ኣብ ልዕሊ 40 ኩባንያታት ጃፓን ናይ እገዳ ስጉምቲ ከም ዝወሰደት ሓቢራ። ተኣጊደን ዘለዋ ትካላት ንወታደራውን ሲቪላውን መዓላታት ዘገልግል ፍርያት ካብ ቻይና ከይዕድጋ ተኸልኪለን ኣለዋ። እቲ ስጉምቲ መልሰ ግብሪ ናይቲ ጃፓን ወታደራዊ ኣቕማ ንምድፋዕ ተካይዶ ዘላ ፅዑቕ ምንቅስቓሳትን ኣብ ጉዳይ ደሴት ታይዋን ትገብሮ ዘላ ምትእትታውን ምዃኑ ሚኒስትሪ ጉዳያት ወፃኢ ቻይና ሓቢሩ። ተወሲዱ ዘሎ ስጉምቲ ንረብሓታት ሃገሩ ቀዳምነት ዝሰርዕ ምዃኑ ድማ እቲ ሚኒስትሪ ኣረዲዩ። መንግስቲ ጃፓን ቻይና

ኣብ ጉዳይ ደሴት ታይዋን ሓይሊ ምስ እትጥቀም ኢዱ ኣጣሚሩ ከም ዘይዕዘብ ኣብ ዝሓለፈ ዓመት ዝሃቦ መግለፂ ንቻይና ከም ዘቆጥዐ ኣይርስዕን። ጃፓን ንሚዛን ሓይሊ ዞባ ኤስያ ብኣሉታ ዝፀሉ ወታደራዊ ምንቅስቃሳት ተካይድ ከም ዘላ እትወቀስ ቻይና ብዕቱብ ከም እትከታተሎ እያ እትሕብር። ብሪጣንያ ወታደራዊ ዓቕማ ንምንፋዕ ኣብ 2027 12.5 ሚታዊት ካብ ጃምላ ሃገራዊ እቶታ ነቲ ፅላት ክትስልዕ ምዃና ሓቢራ። እቲ ኣሃዝ ዓመታዊ እናወሰኸ ከም ዝኸይድ ዝገለፀ ሚኒስትሪ ምክልኻል ብሪጣንያ ኣብ 2035 ናብ 3.5 ሚታዊት ክብ ከም ዝብል ኣፍሊጡሎ። እቲ መደብ ብሪጣንያ ኣብ ፅላት ምክልኻል ንዘለዎ ሃጓፋት ብምዕባስ ፀጥታኣ ንምውሓስ ዝዓለመ ምዃኑ ሚኒስትሪ ምክልኻል እቲ ሃገር ሓቢሩ። ከም ኣካል ትውጥን ሃገሩ ክሳብ 2030 ኣብ ዘሎ ግዜ ዝትግበር ድሮናት ክወዳደለን ዝኽእላ ዘመናዋን መራኸብ ኩናት ክትሰርሕ ምዃና እቲ ሚኒስትሪ ኣፍሊጡሎ። እዚ ዝግለፅ ዘሎ ሚኒስተር ምክልኻል ብሪጣንያ ዝነበረ ጆን ሃሊ መንግስቲ ንፅላት ምክልኻል ዝገብሮ ወፍሪ ክብ ከብሎ ብምጥላብ ብ12 ሰነ ስልጣኑ ብወለንትኡ ድሕሪ ምግዳፍ እዩ። መንግስቲ ብሪጣንያ ነቲ ፅላት ንምምዕባል ዝሓተተ መጠን ባጀት ከዋፍር ከም ዘይከኣለ ብምውቃስ እዩ ሚኒስተር ሃሊ ካብ ስልጣኑ ወሪዱ። ሃገራት ኤሮፓ ብፍላይ ድሕሪ ምውላዕ ኩናት ዩክሬን ብዝተፈጥረ ፀጥታዊ ስጋት ባጀት ምክልኻልን ክዕብያ ከም እተገደዳ ይጥቀስ። ፖላንድን ሽወደንን ናይ 15 ቢልዮን ዶላር ወታደራዊ ውዕል ተፈራሪመን። እቲ ውዕል ሽወደን ንፖላንድ ዘመናዋን ሰብማሪናት ክትሰርሓላን ኣፅዋር ክትሸጠላን ከም ዘጠቃልል ተገሊጹ። ብመሰረት እቲ ስምምዕ ፖላንድ ነተን ኤ26 ዝዓይነተን ስረቐቓ ሰብማሪናት ኣብ 2038 ከተረከበን እያ። ብዘይካዚ እቲ ወታደራዊ ይቕሬታ ወታደራዊ ስምምዕ ክልቲኤን ሃገራት ኣብ ወታደራዊ ስልጠና ክተሓጋገዛ ከም ዘኽእለን ተፈሊጡሎ። እቲ ስምምዕ ኣብ ምድፋዕ ሓይሊ ባሕሪ ፖላንድን ምዕባል ወታደራዊ ዝምድና ክልቲኤን ሃገራትን እወታዊ ተራ ከም ዝህልዎ ይጥቀስ። ደቡብ ኮርያ ፅላት ቴክኖሎጂ ንምምዕባል ዘገልግል ናይ ኣስታት 1 ትሪልዮን ዶላር ወፍሪ ከም እትገብር ገሊጻ። እቲ ግዙፍ ወፍሪ ብቐንዱ መፍረ ባእታታት ቴክኖሎጂ ማለት ቺፕስ ብዓይነትን መጠንን ንምዕባይ ከምኡውን ኪነታዊ ብልሕን ሮቦትን ምምዕባል ከም ዝኾነ ሰብ መዚ ናይቲ ፅላት ሓቢሮም። መንግስቲ ደቡብ ኮርያ ነቲ ውጥን ንምትግባር ምስ ዓበይቲ ኩባንያታት ቴክኖሎጂ ሃገሩን ናይ ኣሜሪካን ውዕል ከም ዝኣተወ ኣፍሊጡሎ። እቲ ውጥን ክሳብ 2036 ክዛዘም ከም እትኽእል ብምእማት ከዓ ኣብ ምዕባል ቁጠባ ሃገሩ ኣገዳሲ ተራ ከም ዝህልዎ ሓቢሩ። ደቡብ ኮርያ ኣብ ምምዕባል ፅላት ቴክኖሎጂ ቅልጡፍ ገስጋስ ካብ ዘርእያ ዘለዋ ሃገራት ምዃና ፀብፃባት የረድኡ። ሃገራት ምዕራብ ንሩስያ ኣብ ዓውደ ኩናት ክስዕርኣ ስለ ዘይከኣላ ውሽጣዊ ዕግርግር ክፈጥራ ይፍትና ከም ዘለዋ ፕሬዚደንት ቭላድሚር ፑቲን ትማል 27 ሰነ ንሰመዚ ሃገሩ ኣብ ዝሃቦ መግለፂ ወቂሱ። ብደገፍ ስለያ ሃገራት ምዕራብ ኣብ ሰላማዊ ዕላማታት ሩስያ ዝፍፀም ዘሎ ተደጋጋሚ ናይ ድሮናት መጥቃዕቲ ኣካል ናይቲ ውሽጣዊ ሕንፍሽፍሽ ንምፍጣር ክካየድ ዝፀንሐ ግዳማዊ ሸርሕታት ምዃኑ ፕረዚደንት ፑቲን ኣረድዩ። ንዩክሬን ዝግበር ዝፀንሐ ወታደራዊ ደገፍ ዕላሙ ስለዘይወቅዐ ሃገራት ምዕራብ ንሩስያ ንምድኻም ናይ ሽርሒ ሜላታት ክቀያይራ ከም እተገደዳ እውን ተፈሊጡ። ዩክሬን ካብ ዝሓለፈ ቀረባ ሳምንታት ጀሚራ ኣብ ትካላት ፀዓትን ካልእ ሰላማዊ ዕላማታትን ሩስያ እትገብሮ መጥቃዕትታት ኣስፊሓቶ ከም ዘላ ዝጠቐሱ ፀብፀባት ከም ሳዕቤኑ ሰብኣውን ንዋታውን ክሰራታት ከም ዝወሰኸ ኣረድዮም። ሩስያ ከም መልሰ ግብሪ ናይቲ መጥቃዕትታት ኣብ ልዕሊ ዝተመርፀ ዕላማታት ዩክሬን ከቢድ ደብዳብ ተካይድ ከም ዘላን እቲ ስጉምቲ ብዝሰፍሐ መልክዑ ከም እትቕፅሎን እያ ትገልፅ ዘላ። እዚ ከምዚ ኢሉ እንከሎ ላቲቪያን ዩክሬንን ኣብ ምዕባል ድሮናት ዘተኮረ ስምምዕ ከቲመን። እቲ ስምምዕ ንሰራዊት ዩክሬን ዘገልግላ ድሮናት ኣብ ግዝኣት ላቲቪያ ንምፍራይ ዝዓለመ ምዃኑ ሰብ መዚ ምክልኻል ክልቲኤን ሃገራት ገሊፆም። ኣቐዲመን እውን ጀርመን እትርከበን ሓየሎ ሃገራት ምዕራብ ምስ ዩክሬን ተመሳሳሊ ስምምዓት ክፍርማ ምፅንሐን ዝዝከር እዩ። ህዝባዊት ሪፐብሊክ ቻይና ኣብ ምውሓስ ሉኣላውነትን ግዝኣታዊ ሓድነትን ቤላሩስ ዘለዋ ደገፍ ኣነፂራ። እዚ ዝተገልፀ ትማል 27 ሰነ ኣብ ቻይና ምብፃሕ ዝፈፀመ ፕሬዚደንት ቤላሩስ ኣሌክሳንደር ሉካሸንኮ ምስ ፕሬዚደንት ሺ ጂንፒንግ ኣብ ከተማ ቤጂንግ ኣብ ዘካይዶ ዝርርብ እዩ።

ሩስ ካብ ቀንዲ መሻርክቲ ቻይና ምዃና ዝገለፀ ፕሬዚደንት ሺ ጂንፒንግ ኩሉ መድያዊ ዝምድና ንምምዕባል ዝካየድ ፃዕሪ ከም ዝሰፍሐ ኣረድዩ። ፕሬዚደንት ኣሌክሳንደር ሉካሸንኮ ብወገኑ ሃገሩ ምስ ቻይና ዘለዋ ዝምድና ንምስፋሕ ከም እትሰርሕ ብምጥቃስ ተበግሶ ሓደ ቅናትን ሓደ መንገድን ንምዕዋት ከም እትፅዕር ኣፍሊጡ። ክልቲኦም መራሕቲ ሃገራቶም ኣብ ምውሓስ ዞባውን ዓለማውን ፀጥታ ዘለዎን ምትሕብባር ከስፍሓ ርቲት ኣብ ምዕባል ንግዲ ወፍርን ትሕቲ ቅርፅን ድማ ብሓባር ክሰርሓ ዘኽእል ስምምዓት ተፈራሪሞም። ቻይናን ቤላሩስን ኣብ 2025 ናይ 19 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካየዳ ፀብፃባት የረድኡ። ኣውስትራልያን ሪፐብሊክ ቫንዋቱን ኣብ ፀጥታን ወፍርን ዘተኮረ ውዕላት ተፈራሪመን። መሰረቲ ውዕላት ኣውስትራልያ ኣብ ፀጥታዊ ውሕስነት ናይ ተደሴታዊት ሃገር ተርኣ እትፃወትን ኣብ ውሽጢ 10 ዓመታት ክትግበር ልዕሊ 340 ሚልዮን ዶላር ክትከፍልን እያ። ብዘካዚ እቲ ውዕላት ኣውስትራልያ ኣብ ኣገደስቲ ፅላታት ሪፐብሊክ ቫንዋቱ ወፍሪ ክትገብር ዘፍቀድ ምዃኑ ቀዳሞት ሚኒስትራት ክልቲአን ሃገራት ኣፍሊጦም። እዚ ከምዚ ኢሉ እንከሎ እቲ ስምምዓት ኣውስትራልያ ኣብ ዞባ ፓስፊክ ፅልዋ ክትዕቢ ባይታ ከጣጥሕ ከም ዝኽእል ተንተንቲ ይእምቱ። ህዝባዊት ሪፐብሊክ ቻይና ምስ ቫንዋቱ ዝዓበየ ንግዳዊን ወፍራውን ርክባት ካብ ዘለዎን ሃገራት ምዃና ዝጠቐሱ ፀብፃባት ነዚ ምስ ኣውስትራልያ ከቲማቶ ዘላ ስምምዓት ብዕቱብ ክትጥምቶ ከም እትኽእል ይግለጽ። መጠን ንግዳዊ ምልውዋጥ ቻይናን ሃገራት

መጠን ንግዳዊ ምልውዋጥ ቻይናን ሃገራት ማእከላዊ ምብራቕን ኤውሮጳን ኣብ 2025 ን10 ተኸታታሊ ዓመት ዕብየት ከም ዘርአየ ጸብጻባት ሓቢሮም። ክልቲኦም ወገናት ኣብ ዝሓለፈ ዓመት ልዕሊ 150 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዱ ዝጠቐሱቶም ጸብጻባት ካብቲ ናይ 2024 ዝነበረ ብኣታት 10 ቢልዮን ዶላር ክብ ከም ዝበለ ኣረድዮም። ሕርሻውን ኢንዱስትርያውን ፍርያት ካብቶም ቀንዲ ምልውዋጥ ዝተኻየደሎም ምንባሮም ተፈሊጡሎ። ቻይናን ሃገራት ማእከላዊ ምብራቕን ኤውሮጳን ነቲ ንግዳዊ ምልውዋጥ ኣብዚ ዓመት እዚ ናብ ኣሳት 200 ቢልዮን ዶላር ክብ ከብሎ ይሰርሓ ምህላውን ገሊጸን። ክቡራትን ክቡራንን ዜና ቅድሚ ምዛምና ኣርእስታቱ ክደግመልኩም። ፌስቲቫል ኤርትራውያን ነበርቲ ኢጣልያ ኣብ ከተማ ሚላኖ ብልዑል ማዕርግ ተኻይዱ። ጨንፈር ትምህርቲ ዞባ ማእከል ኣብ ታሪክ ኣተኪሩ ዘካየደ ውድድራት ተዛዚሙ። ቻይና ኣብ ልዕሊ 40 ኩባንያታት ጃፓን ናይ እገዳ ስጉምቲ ከም ዝወሰደት ሓቢራ። ብሪጣንያ 12.5 ሚኢታዊት ካብ ጃምላ ሃገራዊ እቶታን ወታደራዊ ጽላት ከም እትስልዕ ገሊጻ። ፖላንድን ሽወደንን ናይ 15 ቢልዮን ዶላር ወታደራዊ ውዕል ተፈራሪመን። ንምክታልኩ መስክር ምስርፍ መረባት ኤርቲቪ ክሓልፍኩም ወገነ ግን

0: ጠነ ዝተኻየደ ርክብ ብምውሃር ባህልን ስፖርትን ዞባ ሓጋዝ ኣብ ግራስሮት ዝነጥፉ ህፃናት ፌደሬሽን ኩዕሶ እግሪ ዞባ ዓንሰባ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራን ዝተኻየደ ርክባት ብቕንዱ ብቕዓት ተወዳደርቲ ህፃናት ኣሕይልካ ስሞምን ስም ሃገሮም ዘፀውዑ መንእስያት ምፍራይ ምዃኑ ኣብቲ ኣጋጣሚ ተሓቢሩ ኣብ መሓዳርኑ ዞባ ሓጋዝ ኣቶ ኢድሪስ መሓመድ ሓምድን ሓላፊ ባህልን ስፖርትን እቲ ንኡ ዞባ ኣቶ ዑስማን መሓመድ ስዒድን ኣብ ዘስምዕዎ ቓል ኣብቲ ንኡ ዞባ ሓያልን ህልኽ ዝበዝሖን ውዕውዕ ስፖርታዊ ንጥፈታት ይሰላሰል ከም ዘሎ ጠቒሶም እዚ ናይ ምሕያል ብቕዓት ታለንት ግራስሩት ድማ መቐፀልታናቱ ኮይኑ ኣብቲ ንኡ ዞባ ዝፈርዩ ዘለዉ ህፃናት ብሩህ መጻኢ መንእስያት ንኽወሓስ ሓያል ፅዕርታት ይካየድ ከም ዘሎ ብምሕባር ንኩሎም ነቲ መደብ ንምዕዋት ገንዘቦምን ግልበቶምን ብምውሃድ ሞራላዊ ደገፋት ዘካየዱ ዜጋታትን ፌደሬሽናትን ኣመስጊኖም ሓላፊ ኮሚሽን ስፖርት ዞባ ዓንሰባ ኣቶ ዓብዱልዋሃብ መሓመድ ዓልን ኣብ ወንበር ፌደሬሽን ኩዕሶ እግሪ ዞባ ዓንሰባ ኣቶ ዓብዱላሂ ዓልን ብወግኖም ተራን ተሳትፎን ሕብረተሰብ ኣብ ምሕያል ስፖርት ወሳኒ ምዃኑ ብምግላጽ ንብርቲኑ ዞባ ሓጋዝ ምምሕዳራትን ዝወሰድዎ ተበግሶታት ክስዓብ ብምሕባር ህፃናት ረኺቦሞ ዘለዉ ዕድላትን ጸጋታትን ብግቡእ ክጥቀምሉ ኣተሓሳሲቦም ኣብቲ ኣጋጣሚ ወለዲ ናይቶም ህፃናት 1,000 ናፋ ቤት ፅሕፈት ባህልን ስፖርትን ንኡ ዞባ ሓጋዝ 18,000 ናፋ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ድማ ምሉእ ናውቲ ስፖርት ንተወዳደርቲ ግራስሩት ሓገዛት ከበርክቱን ከለዉ ወለዲ ኣብ ምሕያል ስፖርት ደገፍቲ ሓሳባትን ርእቶታትን ኣቕሪቦም ኣብ ዜናታት ወፃኢ ምስ ንሰግር ግጥማት ዋንጫ ዓለም እቲ ማሊ ሶንን ሎም ሶሉስ ኣብ ሰዓታት ወጋሕታን ብዝተፈላለዩ ፀወታታት ቀፂሉ ነይሩ ዝተረኽበ ውፅኢቱ ይስዕብ ሰዓ 8 ፀወተን ዘካየደ ሃገራዊ ጋንታታት ብራዚልን ጃፓን እየ ነይረን ኣብ ናይ ቅድሚ ዕረፍቲ ፀወታ ጃፓን ኣብ መበል 29 ደቂ ካብ ካይሽሁ ሳኖ ብዝረኸበታ ሸቶ ሓደ ባዶ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኣሰልጣኒ ብራዚል ካርሎ ኣንቸሎቲ ብዝወሰዶ ናይ ምቅያር መስርሕ ሃገራት ጋንታ ብራዚል ተብራቢራ ናብ ፀወታ ተመልሰት ኣብ መበል 56 ደቂ ካብ ካሲሜሮ ብዝረኸበታ ሸቶ ናብ ፀወታ ተመሊሳ ብድሕሪ እዛ ሸቶ ተፃውቲ ብራዚል ምዕወቲ ሸቶ ከናድዩ ኣብዚ ተቓልስሉ ነታ ድሕሪ ዕረፍቲ ደኺማ ዝቐረበ ጃፓን ብፀጋማይ መስመር መጥቃዕቲ ሓደገኛታት ኩዓሳሱ ብምልኣኽ ንመስመር ምክልኻላ ኣብ ከቢድ ስራሕ ሸሚማቶ ያምስያ እዚ ስራሕ ግን ፍረ ዘይነበሮ ከይከውን እሞ ናብ ተወሰኽቲ ፍርቂ ሰዓት ንኸምርሓ ዝሰገጽ ብራዚል ምዱብ 90 ደቓይቕ ተወዲኡ 6 ተወሰኽቲ ደቓይቕ ምስ ተዋሃበ ካብ ተቐይሩ ናብ ሜዳ ዝወረዳ ጥቃዕያ ማርቲኔሊ ኣብ መበል 95 ደቕ መዕወቲ ሸቶ ብምርካብ ብራዚል 2-1 ብምዕዋት ናብ ዙር 16 ሰጊራ ኣብዛ ፀወታ ናይ ጃፓን ካይሹ ሳኖ ይብል ዝተፃወታይ ተባሂሉ ተሰይሙ ብራዚል ኣብ ናይ ዙር 16 ሎምሸት ኣንጻር ኖርዌይ ወይ ድማ ኣይቨሪኮስ ኢራን ዝሓልፈት ሃገር እያ ክትፃወት ብራዚል ኣብ ታሪክ ውድድር ዋንጫ ዓለም ተመሪሓን ዕረፍቲ ክትወፅእ እሞ ድሕሪ ዕረፍቲ ድማ 2 ሸቶታት ኣመዝጊባ ክትዕወት ድሕሪ ዓመት 2002 ንፈለማ እዋን እዩ እዘን ሃገራት ማልሶኒ ኣብ ዋንጫ ዓለም ድሕሪ 2006 ንፈለማ እዋን እዩ ተረኺበን ኣብቲ እዋን ብራዚል 4-1 ክትዕወትን ከላ ብሓፈሻ ግን እዘን ሃገራት ኣብ ዝተፈላለዩ ውድዳትን ናይ ምሕዝነት ፀወታታትን ደሚርካ ምስ ናይቲ ማሊ 15 ግዜ ክራኸባ ኸልዋ ብራዚል ኣብተን 12 ክትዕወትን ከላ ኣብ 2 ነጥቢ ክትማቕል ጃፓን ካ ኣብ ወርሒ ጥቅምቲ ናይ ዝሓለፈ ዓመት ማለት 2025 3-2 ተዓዊታ ምንባራ ይዝከር ብሓፈሻ ብራዚል ኣብ ልዕሊ ጃፓን ብድምር 38 ሸቶታት ከተመዝግብን ከላ ጃፓን ካ 8 ሸቶታት ጥረያ ኣመዝጊባ
1: Brazil power it away and the whistle goes Brazil have escaped they go through
0: ስዒበኒ ፀወተን ዘካየደ ሃገራዊ ጋንታታት ጀርመንን ፓራጓይን ነይረን ኣብ ናይ ቅድሚ ዕረፍቲ ፀወታ ፓራጓይ ኣብ መበል 42 ደቂ ካብ ኢንሲሶ ብዝረኸብታ ሸቶ ሓደ ባዶ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ጀርመን ኣብ መበል 54 ደቂ ካብ ካይ ሃቨርትስ ብዝረኸብታ ሸቶ ክትመዓራረ ዝተመደበ 90 ደቓይቕ ብምዛሙ ዕወትን ምፍላይ ተወሰኽቲ 30 ደቓይቕ ተዋሃበ ተኸላኸሊ ሃገራዊት ጋንታ ጀርመን ጆናታን ታህ ኣብ መበል 101 ደቂ ንሃገሩ መሪሕነት ዘተሓዘ ሸቶ እኳ ተመዝገበ እታ ሸቶ ብቫር ብምስራዛግና እቲ ግጥም ሓደ ብሓደ ቀፂሉ ብድሕሪ ዝተኸስተ ፍጻመ ይነበረን ናብ ፍጹም ቅላዕ ድማ ኣምሪሐን ፓራጓይ ድማ 4-3 ብምዕዋት

ኣገራምን ታሪኻውን ዓወት ብምስናድ ናብ ዝቕፅል ዙር 16 ሓሊፋ ጀርመን ኣብ 1954 1974 1990 ከም ድማ 214 ንፅዋ ዋንጫ ዓለም ክትዕወተላ ኸላ ካብ 218 ናትሒዛ ምዛ ናይ ሎም ለይቲ ወሲኽካ ካብ 3 ተኸታተልቲ ፀወታታት ዋንጫ ዓለም ማለት 218 222 ከም ድማ 226 ብምስንባታ ኣገሪ

0: ሰዓት 4 ወጋሕታ ድማ ሃገራውያን ጋንታታት ሆላንድን ሞሮኮን እየን ተራኺበን። ሓለቓ ሃገራዊት ጋንታ ሞሮኮ ኣሽራፍ ሓኪሚ መበል 100 ሃገራዊ ፀወቱ ኣብ ዘካየደሉ ዝነበረ እዋን ብወገን ሆላንድ እውን ኣጥቃዓይታ ሃገር ኮዲ ካክፖ ዝሓልፈ ቕዳም ምስ በዓልቲ ቤቱ ንምሕቋፍ ዝፅበይዎ ዝነበሩ ወዶም ብምግድኡ ኣብ ከቢድ ሓዘን እናሃለወ እዩ ንሃገሩ ወኪሉ ተፃዊቶም። ናብ ፀወታ ምስንሰግር ኣብ ናይ ቅድሚ ዕረፍቲ ግጥም ሞሮኮ ዓብላልነታ ዝረጋገፀትሉ ግን ከዓ ሸቶ ዘይተመዝገበ ፀወታ ክካየድን ከሎ ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ፈለማ ሆላንድ ኣብ መበል 72 ካብ ኮዲ ካክቦ መሪሕነት ዘተሓዘታ ሸቶ ብምርካብ ንፀወታ ክትቅልሶ ጀሚራ። ሞሮኮ ጌና ንፀወታ ዓብ ሊላ እናሃለወት ማዓረት ገብራ ሸቶ ንኽፅበ ክሳዕ ተወሰኽቲ ደቓይቕ እያ ተፈሪዳ። ኣብ መበል 91 ካብ ድሕሪት መስመር ናብ ቅድሚ ዝለኣኸቶ ዒሳ ድዮብ ናብ ፀወታ ዝመለሰታ ሸቶ ብምዝጋብ ምዱብ ግዜ ሓደ ብሓደ ብምዛሙ ዕውትን ምፍላይ ተወሰኽቲ 30 ደቓይቕ ተዋህበ። ኣብዚ እውን ምዕወቲ ሸቶ እተመዝግብ ሃገር ስለዘይተረኽበት ናብ ፍጹም ቅላዕ ኢና ምሪሐን። ሞሮኮ ድማ 3-2 ብምዕዋት ናብ ዝቕፅል ዙር 16 ክትሓልፍን ከላ ዝመፅእ ቀዳማ 4 ሓምሉ ድማ ኣንጻር ካናዳ ክትራኸብ እያ። ኣብዛ ፀወታ ናይ ሞሮኮ ዲዮፒዩ ብሉሰ ፀዋታይ ተባሂሉ ተሰይሞ። ሎሚ ሰሉስ ምሸት ግጥማት ዋንጫ ዓለም 2026 እውን ቀፂሉ ከምስ እዩ። ሃገራዊ ጋንታታት ኣይቨሪኮስትን ኖርዌይን ከዓ ዝራኸባ ብምዃነን ዓበቓልቦ ርኺበና ኣለዋ። ኣሰልጣን ሃገራዊት ጋንታ ኖርዌይ ስታል ሶልባኽን ዝሓለፈ መዓልታት ኣንጻር ፈረንሳ ዘወረዳ ጋንታ ሙሉእ ምቅያር ብምግባር ንወሰንቲ ዝኾኑ ተጻወቱ ከም ኤሊን ሃላንድን ማርቲን ኦዴጋርድን ድሕሪ ናይ ሓደ ሰሙን ዕረፍቲ ሎሚ ሸት ናብ ሜዳ ክልእኮም እዩ። ብወገን ኣይቨሪኮስ ምስ ንምልከት ኣጥቃዒ ኣማ ዲያሎ ኣብ ዝሓልፈ ፀወታ ብእግሩ ጎንፁ እኳ ተጾረ ኣብዛ ግጥም ግን ክህሉ ምዃኑ ይንገር። ተኸላኻሊያ ዊልፍሬድ ሲንጎ ግን ብሰንኪ ምጭባት ጭዋዳ ኣብዛ ፀወታ ክስለፍ ኣጠራጣሪ እዩ ዘሎ።
1: Ahead here. He senses this one from the beginning. He's already moving that
2: way. Ismail Saibari, a Dutch champion at PSG, the Dutch League's player of the year, can send the Dutch out of the World Cup sooner than at any other tournament in their history. Ismail Saibari can win the penalty shootout for Morocco with this kick.

ኣግራብን ጫካታትን ከም ሳምቦ መሬቶም ዝግለጹ ምክንያቱ ነቲ ብዝተፈላለየ ኣገባብ ኣብ ኣየር ዝትፋእ ካርቦን ዳይኦክሳይድ መጺኡ መተካእታኡ ጽሩይ ኣየር ኦክሲጅን ዝህበና ኣግራብ እዩ። ስለዚ ኣግራብ እንተዘይሃልዩ ማይን ምግብን ጥራሕ ዘይኮነ እነስተንፍሶ ጽሩይ ኣየር ምርካብ እውን ኣሸጋሪ እዩ ዝኸውን። ምዕናው ጫካታትን ኣግራብን ንሱ ዘኸትሎ ምዝባዕ ክሊማ ኩነታት ደርቅን ምስ ፍሕፋሕ ምድረ በዳነትን ብደረጃ ዓለም ኣዝዩ ኣሸቓሊ ጉዳይ ኮይኑሎ ብሰንኪ ዓለማዊ ዋዒ ካብ ትፅቢት ወፃኢ ብዝኾነ ናህሪ ኣብ ዋልታታት ዓለም ዝርከብ ኩምራታት በረድ ምምካኹ በብእዋኑ ዝኽሰት ዘሎ ዘይተዛነቐ ኩነታት ማዕበላት ውቅያኖሳትን ዕልቕልቕ ዝናብን ደርቅን ባርዕ ጫካታትን ኣብ ቀጸልነት ህይወትን ህይወታውያንን ቅሳነትን መነባብሮን ዓለምና ኣዝዩ ዘተሓሳስብን ኣብ ምልክት ሕቶ ዘእተወን ብድሆ ኮይኑሎ ኣስታት 75 ሚእታዊት ገጽ ናይዛ እንነብረላ ፕላኔት ብኢድ ሰብ ከም ዝተቐይረን ብሰንኩ እንስሳ ዘገዳምን ተፈጥሮን ናብ ንእሽቶ ኩርናዕ ክጽግዑ ተገዲዶም ከም ዘለውን ጸብጻባት ይገልጹ። ብመሰረት ኣብ 2019 ዝወፀ ዓለምለኻዊ ጸብጻብ ስነ ህይወታዊ ብዙሕነትን ስርዓተ ማሕድሮታትን ኣስታት 1,000,000 ዓሌታት እንስሳታትን ኣትክልትን ሓደጋ ምጽናት ኣጋጢሞም ኣሎ። ሰብን ክሊማዊ ለውጥን ዘሰዓቡ ምብራስ ኣግራብን ምድረ በዳነትን ዘላቒ ልምዓትን ኣብ ምርግጋጽ ዓብዪ ብድሆ ኮይኑ ንህይወትን መነባብሮን ሚልዮናት ሰባት ጸልዩ ከም ዘለዮም ጸብጻባት ውድብ ሕብራት ሃገራት ዘነጽሩ። ምስ ህልው ኩነታት ዓለማዊ ዋዕን ምዝባዕ ክሊማን ወፍሪ ምግራብን ምዕቃብ ኣከባብን ብደረጃ ዓለም እውጅን እዋናውን ጉዳይ ኮይኑሎ እዝተርእዮ እዚ ቀንዲ ዛዕባ መራኸቢ ብዙሃን ብምዃን ነዚ ብዝምልከት ቀጻልን በብእዋኑን ዝተፈላለየ ኣህጉራዊ ዋዕላታት እናተኸየደ ዝተፈላለየ እማመታት ውሳነታትን ለበዋታትን ይመሓላለፍ ኣሎ። ኤርትራ ኣብ ሓውሲ ምድረ በዳ ዝኾነ ዞባ ኣህጉር ኣፍሪቃ ትርከብ ከም ምዃና መጠን ሰፊሕ ቀላጥ መሬት ዘለዋ እያ። ክሊማዊ ለውጥን ብቐጻሊ ኣብቲ ዞባ ዝኽሰድ ደርቅን ኣብ ምስፋሕ ምድረ በዳነት ግዲኡ ገይሩ እዩ። ብዘካዚ እቲ ንኣስታት ልዕሊ ፍርቂ ክፍለ ዘመን ካብቲ ሃገር ዘይተፈለየ ኩናት እውን ኣሉታዊ ተራኡ ኣብ ምብራስ ኣግራብ ቀሊል ኣይኮነን። ውፅኢት ናይ እዚ ኣሉታዊ ጽልዋ ከዓ ኣብ ውሽጢ እዚ ዝሓለፈ 50 ዓመታት ዝነበረን ዘሎን ኩነታት ጫካታትን ኣግራብን ሃገርና እንተነጻጺርና እቲ ፍልልይ ኣዝዩ ጉልሕ እዩ። ስለዚ መደብ ምዕቃብ ማይን ሓመድን ንጥፈታት ምግራብን ይጽንሓለይ ዘይበሃሎ መድረኻዊ ሃገራዊ ዕማም ኮይኑ ክስርሓሉ ጽኒሕሎ።

መንግስቲ ኤርትራ ብደርቅን ብዝተፈላለየ ምክንያት ንዝባደመ መሬት ኤርትራ ንምሕዳስን ብውሕጅን ፍግሪ መሬትን ንዝተባሕጎገ መሬት ንምርግጋን ኣብ 1994 ወፍሪ ክረምታዊ ማእቶት ተምሃሮን መንእስያትን ኣውጁ። ክረምታዊ ማእቶት ተምሃሮን መንእስያትን ኣብ ልምዓታዊ ማሕበራዊ ከምኡ ውን ኣብ ምእካብ እቶት ሕርሻ ዝዋፈርሉ ወፍሪ እዩ። ብዘይካ ምትካል ፈልሲ ኣግራብ ኣብ ምስራሕን ምፅጋንን ቅናታውን ገብላውን ዛላታት ምስራሕ ከትረታት ምእካብ እምኒ ንቐፅሪ ኣብያተ ትምህርቲ ምኩዓት ጎዳጉድን ምሕጋዝ ፅጉማትን ስድራ ስዋእትን ኣብ ዝኣመሰሉ ዝተፈላለየ ንጥፈታት እውን ዝነኣድ ኣበርክቶ ይገብሩ እዮም። ክረምታዊ ሓምላይ ወፍሪ ተምሃሮ ነቶም ኣብ ዕድመ ኩትትናን ግርዝውናን ዝርከቡ ዋርሳይን ውልዶን መንእስያትና ኣካላውን ኣእምሮኣውን ምዕባልኦም ዘበርኽን ዘጠንክርን ባህሊ ዓያይነት ዘተርንዕ ሓበራዊ ተመክሮ ዘማ

ዕብልን ሓንጎል ዝሕድስን ከም መቐፀልታ ኣካዳምያዊ ትምህርቲ ኮይኑ ከም ባህሪ ዝሰረፀ ወፍርዩ ብፍላይ ኣብ ወቅቲ ክራማት እዞም ተምሃሮ ዝተኽልዎ እኹልን ምሩፅን ፈልሲ ግራብ ንምድላው ከዓ እተን ብቀዋምነት ዝተመስረታ መደበራት ፈልሲ ዕዙዝ ኣገዳስነት ኣለወን። ኣግራብ ካርቦን ዳይኦክሳይድ ናይ ምስሓብ ክእለት ስለ ዘለዎም ክሳብ ሕጂ ንምክልኻል ክሊማዊ ሙቐት እሙን ፍታሕ ኮይኑ ይርከብ። ቆላሕታ ብምግባር ብዕቱብ ተታሒዝዎ ዘሎ ወፍሪ ሓምላይ ልምዓት ብዘይንቑሕ ተሳትፎ ህዝቢ ክዕወት ዝከኣል ኣይኮነን። ንቕሓት ህዝቢ ኣብ ምፍዋስ ማይ ክዑታት፣ ምዕቃብ ማይን ሓመድን፣ ምክንኻን ኣግራብ፣ ምግራብን ዳግመ ምግራብን መሰረታዊ ኣገዳስነት ኣለዎ። ዝፈለሰ ኣግራብ ብጥሪትን ሸለልትነትን ዝዓኑ እንተኮይኑ እቲ ፃዕሪ ከንቲ እዩ። ብሓንቲ ኢድካ እናሃነፅካ በታ ሓንቲ ኢድካ ተዓኑ እንተኮንካ እቲ ውፅኢት ሓደ ዝገደሎ ሓደ ባዶ ድምሪ ዝኸውን። ኣብ ሕዙእ ከባቢታት ጥሪት ብምፍናው ኮነ ኣብ ዝፈለሰ ኣግራብ ሸለልትነት ብምርኣይን ብዘይኣገባብ ምቁራፅን ሳሕቲ ዝረአ ዘሎ ፀገማት ፈፂሙ ክውገድ ዝግብኦ እዩ። ኤርትራ ነቲ ብድሆታት ብክልተ መገድታት ንምግጣም እቲ ሓደ ግዜያውን ቀውምን ሕዛእታት ምፍላይ ክኸውን ከሎ እዚ ካብ ምንቅስቓስ ሰባት መግሃጫ ማሕረስን ምቑራፅ ኣግራብን ዝኣመሰሉ ተግባራት ዝተኸልከለሉ እዩ። እቲ ሓምላይ ቅናት ዝፍለጥ ሰሜናዊ ባሕሪ ናብ ሃገራዊ ሕዛእቲ ምቕያሩ ከም ኣብነት ናይዚ ዝጥቀስ እዩ። እቲ ካልኣይ መገዲ መደባት ተሳትፎ ነበርትን ክረምታዊ ማእቶት ተምሃሮ ካልኣይ ደረጃን እዩ። ከም ኣብነት ካብ 1994 ክሳዕ 2016 ኣብ ዝነበሩ ዓመታት 19 ሚልዮን ጉዳጉዲ ከም ዝተዃዕተ፣ 23 ሚልዮን ፈልስታት ከም ዝተተኽለን፣ 17,000 ኪሎ ሜትር ዛላ ከም ዝተሰርሐን ፀብፀባት እቲ ሚኒስትሪ የረድእ። ኣብ ዝተፈላለዩ ከባቢታት ብነበርቲ ዝውሰድ ድሩት ተበግሶታት እውን ንኣሽቱን ማእክሎትን ቀፅዖታት ተሓዚኦም ናይ ምስሳን ፈተነታት ከም ዝግበረሎም ፀብፀባት ይሕብሩ። ኣብ ገማግም ባሕሪ ዘሎ ኣግራብ ማንግሮቭ ምስፋሕ ፕሮጀክት እውን ሓደ ካብቲ ተስፋ ዝተገብረሉ ምዃኑ ይፍለጥ። እቲ ነዊሕ ሰራውር ዘለዎ ገረብ ማንግሮቭ ልዑል መጠን በካል ጋዝ ካርቦን ናይ ምውሓጥ ዓቕሚ ከም ዘለዎ ይግለጽ። ብዘይብኡ እውን ንኣዕዋፍን ካልእ ህይወታውያንን ኣገዳሲ ማሕድሮ ምዃኑ ይግለጽ። ኤርትራ ኣብ ምምካት ምድረበዳነትን ደርቅን ምዝዓመመቶ ካልእ መደብ ዝተፈላለየ ዓቕሚ ዘለዎም ከዘንቲ ማይ ብብዙሕ ምህናፅ እዩ። ኣብ 1991 ብዝሒ ኣብ መላእታ ሃገር ዝነበረ ድገታትን ረህታትን 138 ከም ዝነበረን እዚ ኣብዚ እዋን ናብ 785 ከም ዝወስኸን ከም ውፅኢት ናይዚ ድማ ስፍሓት ብመስኖ ዝለምዐ መሬት ብ4 ዕፅፊ ፍርያት ፍሩታታት ብ71 ዕፅፊ ፍርያት ኣሕምልቲ ከዓ ብ6 ዕፅፊ ከም ዝዓበየ ይግለጽ።

ኣብ 1994 ዝተጀመረ ክረምቲ ሆማቶት ነቲ ብኩናት በሪሱ ዝነበረ ኣግራብ ኣብ ምትካ ዓብ ኣበርክቶ ነይርዎ እዩ። እቲ ተበግሶ ብምትሕብባር ሚኒስትር ትምህርቲ፣ ሚኒስትር ሕርሻን ካልኦት መሻርክቲ ኣካላትን ዝተጀመረ እዩ። ኣብቲ ሽዑ ግዜ ኣብ እማቶት ዝሳተፉ ዝነበሩ ተምሃሮ ካብን ናብን ዞባታት እነኸዱ ይሰርሑ ስለ ዝነበሩ ንሓድ ሕዶም ክላለዩን ቦታታት ኤርትራ ክፈልጡን ከምኡ ውን ታሪክ ክለዋወጡን ሃገራዊ ሓድነት ከጥርዩን ብዙሕ ሓጊዝዎም እዩ። ምስኡ እውን ኣብ ምግራብን ምዕቃብ ሓመድን ማይን ንዘካየድዎ ኣበርክቶ ልዑል ምዃኑ መዛግብ ሚኒስትር ትምህርቲ ይሕብር። ስለዚ ነቲ ኣብ ግዜ ክራማት ዝዘንብ ዝናብ ብዝግባእ ዓቂብና ኣብ ንጥፈታት ሕርሻዊ ልምዓትን ኣብ ኣግራብን ከነውዕሎ ለበዋ ዘድልዮ ይኮነን። ኣብ ግዜ ክረምቲ ኣፍራዛን ባዴላን ሒዝካ ዝካየድ ዘሎ ክረምታዊ ማቶት ተምሃሮ ድማ ነዚ ዝዓለመ ስለ ዝኾነ ብዝለዓለ ክስርሓሉ ይግባእ። ንኣብነት ኣብ ኤርትራ ኣብ ዝሓለፈ 3 ዓመታት መጠነ ወሰኽ ሙቐት ብገምጋም ብ1.7 ዲግሪ ሴንቲግሬድ ከም ዝዛየድ እዩ ዝተኸየደ መፅናዕ

0: ዝዝሕብር። እዚ ማለት ኣብ ሓደ ዕቁድ ወይ ኣብ 10 ዓመት መጠን ወሰኽ ሙቐት ኣብ ኤርትራ 0.37 ዲግሪ ሰንቲግሬድ ነይሩ ማለት እዩ። እዚ ዘረዳእና መጠን ሙቐት ንምጉዳል ንጥፈታት ምግራብን ምዕቃብ ማይን ሓመድን ናይ ቀዳምነት ምዃኑ እዩ።
1: ራይ መጀመርታ ስመይ ሜርና ሰሎም ይበሃል። ተማሃሪት 11 ክፍሊ ናይ ቤት ትምህርቲ ካልኣይ ደረጃ ድባርዋይ ማለት እዩ። ጥቕሚ ገረብ ቀዳምነት ሓመድን ማይን ንምዕቃብ እዩ። ማይ ተዘይሃልዩ ዝኾነ ህዝቢ ክነብር ኣይክእልን እዩ። ሓመድ ተዘይሃልዩ ከዓ ዝተፈላለዩ ዓይነት ፍርያታት ክነብቁል ኣይንኽእል ኢና። ስለዚ እቲ ሓመድ ምንጪ ኦክስጅን ምዃኑ እውን ንፈልጦ ኢና። ስለዚ ሓመድን ማይን ኣዝዩ ጠቃሚ ስለ ዝኾነ ንሂወትና ክንተክል ኣግራብካ ንግደድ ማለት እዩ። ከም ራሕቂ ድሓን እዩ፣ ብዙሕ ራሕቂ የብሎ። ከም ደቂ ኣንስትዮ መጠን ከዓ ከምዚ ኩሉስ መኪቶ ንኦ ስለ ዝኾና ስንሕና ከዓ ከም መዴታትና ብርግፅ ክንምክቶስ ድልዋ ስለ ዝኾና መኪትና ኢና ማለት እዩ። ኣዝዩ ካብ ኣሕዋትና ወደሲ ዘፍለየና ስበል ሓንቲ ነገር የለ።
2: ኣብዚ ንገብሮ ዘለና ስራሓት ኣዝዩ ፅቡቅ እዩ ማለት እዩ። ሕጂ ኣብዚ ስራሕ ዘሎ ስራሓት ከም ዘላ ምትካል፣ ጉድጓድ ምኩዓት፣ ነቲ ማይን ሓመድን ምዕቃብ ዝገብሮ ዘለና ስራሓት ፅቡቅ እዩ ማለት እዩ። ንተምኣቶት ነዚ ንገብሮ ዘለና ጥብዶላ ማይ ንሓመድን ምዕቃብ ማለት እዩ ሃገርና ከዓኒ ምልማዕ ስራሕ ብጣዕሚ ፅቡቅ እዩ። ሰዓት 6 ጀሚርና ክሳዕ 6 ፍርቃን እዛ መፀቤትና ሓበራዊ ስራሕ ከዓኒ ከምቲ ህዝብና ተሓጋገዝ ዝኾነ ብሓባር ጀሚርና ብሓባር ከዓ ንውድእ ማለት እዩ። ኣነ ሕጂ ንመንእስያት ክብሎም ዝደሊ ማለት እዩ ንኩሎም መንእስያት ሓቦ ጌርና ኒሕ ጌርና ንሃገርና ክነልምዕ ክንብገስ ኣለና። ስለዚ ኩሉ መንእሰይ ብዓቕሙ ብጉልበቱ በታ ዘላቶ ድሌት ገይሩ ጥራይ ከልምዓ ክእል እዩ። ስለዚ ሃገር ካባና ጠልቦ ብዙሕ ነገራት እዩ ዘሎ። ስለዚ ነዚ ሃገርና ከዓኒ ምስተን ብሉፃት ሃገራት ምስቶም ምዕብላት ሃገራት ዝበሃል ብቴክኖሎጂ ኹን ብምዕባል ኹን በዚ ድብለሉ ከዓኒ ዓለምና ከዓ ብግሎባል ዋርሚንግ ብተጠቃዐ ዘላ። ስለዚ ነዚ ዘሎ ኣገራት ተኸናኺልና ሕዞኡ ጌርና ኣብ ፅቡቅ ደረጃ ፅሒና ሃገርና ልምዕቲ ክንገብ ክንገብራ ተስፋ ኣለኒ ማለት እዩ።
3: ክበሃል ዝነበ ድማ ኣግራብሲ ወላ ኣብ ምሻሉ ኣብ በርዝ ዘይካ ገለሲ ኣግራብሲ ንዓመሲ ሓንቲ ተተኺልካ ሂወት እዩ። ምክንያቱ ግሎባል ዋርኒንግስ ንሪኦና ዘለና ማላ እንዳ ከፍ እዩ ዝኸይደሎ ዓለም ብዘይ ገረብሲ ወላ ሓንቲ ጥቕሚ ከም ዘይብላ ኣነ ብጣዕሚ እየ ተረዲእኒ ዘሎ ብዛ ዓመት እዚ። ምዕቃብ ማይን ሓመድን ከዓ ብጣዕሚ ፅቡቅ ክቕፅል ከም ዘለዎ ከዓ ተስፋ ገብር። ኣብ ካንሸሎና ሞ መሊእ ገረብ ዘሎ ዳሕርሻ ዲ ገለ እዮም ከማን ዝብሉና
4: ሙሉእ ስመይ ኣድያም ተሸመ ይበሃል። ከም ክኢላ ጨንፈር ዕቀብ ልምዓት ኣግራብ ናይ ንዕዙባ ድባርባየ ሕጂ እቲ ቀዳማይ ቲ ቅናታዊ ዛላ ፅገና እዩ። ፅገና ቅናታዊ ዛላ ናይ ዝለዘበን ኣብቲ ፅገና ንሓደ ሰብ 8 ሜትር ኢና ንህቦ። እቲ ቦታ ግን ካብ ቦታ ናብ ቦታ ይፈላለዩ። ኣብ ገሊኡ ከውሒ ኣሎ። ከውሒ ተደኣ ኮይኑ ቁርባ ጉድል ተብለሎም ንሪኦም ጥራይ ክርፍዎ ከም ዘለዎ ማለት እዩ። ኣብቲ ጎዳ ጉዲ ምኩዓት እውን ከከም ቦትኡ ማለት እዩ ንሓደ ሰብ ክሳብ 10 ኢና ንህቦም ነርና። ግን ምስቲ ቦታ ናይ ባህሪ ፍልሊ ስለ ዘለዎ ክሳብ 5-7 ዝኩዕትሉ ግዜያት ኣለዎ ማለት እዩ። ዳሕራብቲ ምትካል ከዓ ሓደ ሰብ ብ20 እዩ ትኖርምና 20 ክተክል ይኽእሉ እዮም ፀገም የብሎምን። ግን ምስቲ ዘለዎ ናይ እቲ ዝናብ ኩነታት ስለ ዘስጋኣና ናብ 15 ዳርጋ ውሪድናዮ ኢና። ካልእ እቶም ተምሃሮ ኣዝዮም ንፉዓት እዮም፣ ዲስፕሊን ኣለዎም።
5: መጀመርያ ነቲ ዝነበረ ኣግራብ ኮስኪስና ሓድሽ ኤር ንክኣትዎ ማለት እዩ። ንሓድ ከዓ ጉድጓድ ጌርና ከዓኒ ፈልስታት ተኺልና ኣለና ማለት እዩ። ካልእ ከዓኒ ነዚ ዝነበረ በሪሱ ዝነበረ ወይ ከዓ ነቲ ክነቅፅ ዘሊ ዝነበረ ዓሊና ከም ሓድሽ ካልእ ፈልሲ ተኺልና ኣለና ማለት እዩ። እዚ ክረምታዊ ማእቶት መጀመርያ ሓባራዊ ስራሕ እዩ። ሓባራዊ ስራሕ ስለ ዝኾነ ከዓኒ ምስ ዝኾነ ሰብ

0: ክትላለ ወይ ካልእ ነገራት ንክትገብር ይደፋፋእካ ማለት እዩ። ካልኣይ ከዓኒ ንዓመት ኣነስ ኣወየ ግን ብድሕሪ ዝመፁ ተምሃሮ ኣለዉ። ስለዚ ንዕኦም ፅቡቕ ነገራት ኣፅኒሕና ንስም ከዓ ከም ክቅፅልዎ ከም ዘለዎም ክነግሮም ደሊ ማለት እዩ።
1: መጀመርታ ስመይ እስሮም እሰያስ ይበሃል። ተምሃራይ ቤት ትምህርቲ ካልኣይ ደረጃ ሰገነይቲ ይምሃር ሕጂ ናብ 11 ክፍሊ ሰጊር ኣለኹ። ካልኣይ ኣብዚ ክረምታዊ ማዕቶት ኣብዚ ኮርቶ ሰገነይቲ ንሰርሓ ኣለና ምዕቃብ ማይን ሓመድን ማለት እዩ።

0: ብቀዳምነት ሽሚ ሄራን ደሳለ ይበሃል። ዝመፀ ኩሉ ቤት ትምህርቲ ምሃ ቤት ትምህርቲ ዓሮ ተማሃሪቲ 10 ክፍሊ ካልእ ኣብዚ ማእቶት ንሰርሑ ዘለና ብጣዕሚ ፅቡቅ እዩ ዝኸይድ ዘሎ። እቲ ቦታ ቀዳማይ ነገር ዓቂኖም ዝቡና ካልእ ከኣኒ ብጉጅላይና ንሰርሕ ማለት እዩ። ማስ ምትሕባር ኣለና ኣብ መንጎና ከምዚ ክሳይ ንገብር ኢና ኩላና ተሓባቢርና ከኣኒ እቲ ሰዓታት ብሰዓታት ኢና ንሰርሕ ቀዳሙ ንሕ መፅ ቀዳማይ ንክድ ከም ስራሕና ማለት እዩ። ኣብቲ እናጠጥፋና ብጣዕሚ ኢና ንሰማዕ። ካልእ ኣብዚ ገረብ እዚ ንገብሮ ዘለና ስራሕ እውን ነቲ ዲጋ ውሕስነት እዩ ማለት እዩ። ኣብቲ ዲጋ ሓመድ ንክከይድ ሕፃ ንክሳይ ከኣትዎ ማለት እዩ። ካልእ ከዓ እዚ ገረብ ከኣኒ እዚ ንተክሎ ዘለና ንፅባሕ ክኾኑ ማለት እዩ። ሎሚ ዘይኮነስ ንፅባሕ ነቶም ዝመፅ ዘሎ ኣሕዋትና ዝመፅ ዘሎ ክሳይ ትገብሩ ንክጥቀምሉ ማለት እዩ። ንዓና ጥራይ ዘይኮነስ ዋላ ንሃገርና ስለ ዝኾነ ጃስናዕና ደስ እናበለና ያ ንገብሮ ማለት እዩ። ሕጂ ንሕና እንተክሎ ዘለና ዋላ ብቀደም ዋላ ኤርትራ መግዛእቲ ብዙሕ ገረባት ዓኒዋ ክኾን ይኽእል እዩ። እታ ሃገር እንዳማዕበለት ትመፀት ግና ገረብ ክበዝሕ ጀሚሩ እንደገና ከዓ ብደይ ገረብ ካ ዝኾነ ላይፍ ክቅፅል ኣይክእልኒ። ገረብ እንድሕር ዘየለስ ውሕስነትና ዋላስ የለናን ማለት እዩ። ዋላ እንስሳትኩም ዋላ ንዓናኹን ገረብ እዩ ኣድላይ። እንደገና ሕጂ ዝተኸልና ንፅዋሕ ንክኹም ጠቕመና ስኣነ ሽሩ ርግፀናይ ማለት እዩ።
1: ብ25 ሰነ 2026 ኣብ ቤት ፅሕፈት ክረምታዊ ማእቶት ሚኒስትር ትምህርቲ ዘተ ኣብ መደብ ስራሕ ወፍሪ ተምሃሮ ንልምዓት ተኻይዱ። ኣብዚ ተወከልቲ ሚኒስትሬታት ሃገራውን ማሕበራውን በዓል መዝያ ኣግራብን እንስሳ ዘገዳምን ዝተረኽብሉ ኣጋጣሚ መሳርሒታት ማእቶት ቀረብ ፈልሲ

ንጥፈታት ምስናድ መጓዓዝያ ውህደትን ኣብርክቶን ዝምልከተን ኣካላት ጎስጓስ ምሕያል ሓምላይ ክለባት ትምህርትን ክለባት ኣከባብን ንብሉፃት ገረብቲ ዝውሃብ ኣፍልጦ ብሰፊሑ ተዘትየሉ ኣብቲ ሓምለ 6ዱሽተ ዝብገስ ወፍሪ ልምዓት ተምሃሮ 226 32,000 ተምሃሮን 1200 ኣለይትን ክሳተፉ ምዃኖም ኩሎም ኣካላት ነዚ ወፍሪ ንምዕዋት ከም ወትሩ እጃሞም ክዕዝዙ ፀውዒት ቀሪቡሎ።

ሃገራዊ ፌደሬሽን ቅድሚ ብሽክለታ ኤርትራ ካብ ዝሰርዖ ውድዳት ብዕቤታዊ ቅድሚ ዝስራዕ ሻምፒዮን ኤርትራ ካብ ሎሚ ዕለት 25 ጀሚሩ ንሰለስተ መዓልታት ሰሪዑ ኣሎ። ኣብ ቀዳማይ መዓልቱ ሻምፒዮን ኤርትራ ብከባቢ ማይ ድምነት ፀወታ ከካይዱ እንከሎ ናይ ደቂ ኣንስትዮ ተቀዳድምቲ ናይ ሰለስትዩ ክሊ ዕድመ ናይ ፅርግያ ውድድርን ከምኡ ድማ ናይ ፓራሳይክሊን ንጥፈታት ኣሰላሲሉ ፈለማ ፀወተን ዘካየዳ ናይ ጁኒየር ተቀዳድምቲ ኒረን 13 ተቀዳድምቲ ነቲ ዝተሰርዓለ ናይ 72 ኪሎ ሜትር ውድድር ንምሽፋን ናብ መወዳደሪ መስመር ድሕሪ ምቕራብን ብፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳ ተመሪቐን ተፋንየን።

ኣብ ሰዓታት ቅድሚ ቀትሪ ዝተኸስተ ቁሪ ንፋስን ተፃዊረን ድማ ንፆታ ከካይዳ ጀሚረን ንዝበዝሐ ናይቲ ውድድር ዝጥቀስ ፈተነታት ከይተረኣዮ ብዝቐፀለ ድማ ፆታ ንክዛዘም ሰለስተ ዙርያታት ምስ ተረፎ ናይ ዝሓለፈ ዓመት ሻምፒዮን ዝነበረት ኣድያም ተስፉ ካብ ዞባ ደቡብ እትርከበን ኣርባዕተ ዝብዝሓ ጉጅለ ንቕድሚት ብምውፃእ ንዓባይ ጉጅለ እናማሕደጋ ክዕዘራ ጀሚረን ኣብዛ ጉጅለ ናይ ስራርሳዋ ሲዶን ሃብቶም ናይ ዓራግ ራሂል ዑቕባይ ከም ድማ ናይ ደቡብ ሄርሜላ ስምኦን ብምባርን እናተበራርያ ነተን ዝተረፋ ዙርያታት ክሽፍንአን ጀሚረን ኣብ ሞዳት ኣብ ዘካየዶ ቅፅበታ ውድድር ድማ ተቀዳዳሚት ክለብ ደቡብ ሄርሜላ ስምኦን ንሲዶን ሃብቶም ብምርታዕ ክትዕወትን ከላ እዛ ተቀዳዳሚት ንውድድራ ኣብ ሰዓት 33.342 ኪሎ ሜትር እናረገፀት እያ ብክልተ ሰዓታትን 9 ደቓይቕን 34 ኡስካሊትን ክዛዝሙ ከላ ሳልሲቲ ራሄል ዑቕባይ ካብ ክለብ ዓራግ ራብዒቱ ድማ ኣድያም ተስፉ ካብ ደቡብ ቦምኻ ንውድድረን ዛዚመን ዓሰ 8 ካይታት ብምድንጓይ ናብ ፍጻመ ዝበፅሐት ጉጅለ ኣብ ዘካየድቲ ቅፅበታ ውድድር ደሴት እዮብ ካብ ትፅቢት ብምርታዕ ሓምሻይ ደረጃ ክትሕዝ ሮዚና ብርሃነ ካብ ደንደን ሻርሸይቲ ናኦሚ መንግስታብ ካብ ሰራርሳዋ ሻውሒቲ ኣርሴማ ዓንደፅን ካብ ዓራግ ሻምናይ ደረጃ ክሕዛ ከለዋ ኣብ ናይ 5:57 ካይታት ድሒራ ካብ ዝመፀት ጉጅለ ድማ ተቀዳዳሚ ሰራርሳዋ ዕድል ተስፋ ግርግሽ ታሽዓይ ደረጃ ክትረክብ ናይ ትፅቢት ዮሳን ቤነ ድማ 10ይ ደረጃ ሒዛ

ስዒቦም ናብ ቦታ ውድድር ዘቕርቡ ተቀዳድምቲ ናይ ፓራሳይክሊን ኮይኖም ኣብ ሰለስተ ደረጃታት ተኸፋፊሎም እዮም ውድድሮም ኣካይዶም። ኣብ ናይ 5 ኪሎ ሜትር ተኽሊት ወልደ ዮሃንስ ዕወቱ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ክኸውን ከሎ ካልኣይ ዳንኤል ተኽሉ ተሸላሚ

0: ብሩር መዳልያን 2000 ኣፋን ሳልሳይ ሕድሮም ሃብተ ተሸላሚ ናሓስ መዳልያን 1000 ኣፋን ብምዃድና ፖድዮም ደይቦ ኣብ ናይ 10 ኪሎ ሜትር ዝተሳትፉ ተቐዳድምቲ ኣረጋይ መብራቱ ሻምፒዮን ኤርትራ ብምዃን ተሸላሚ ወርቂ መዳልያን 3000 ኣፋን ክኸውን ካልኣይ ኣለም ዮሃንስ ተሸላሚ ብሩር መዳልያን 2000 ኣፋን ሳልሳይ ድማ ሚካኤል ዘርኣይ ተሸላሚ ናሓስ መዳልያ 1000 ኣፋ ኮይኖም ኣብ ናይ 15 ኪሎ ሜትር ድማ ካሕሳይ ተኽለ ዕውቱ ብምዃን ተሸላሚ ወርቂ መዳልያን 3000 ኣፋን ኮይኑ ኣብ መወዳእታ ውድድር ንምክያድ ናብ መወዳደሪ መስመር ዘቐረባ ተቐዳድምቲ ናይ ኤሊትን ትሕቲ 23 ዓመትን ተቐዳድምቲ ነይረን። ዝተሰርዓለን ርሕቀት ውድድር ድማ 102 ኪሎ ሜትር እዩ ነይሩ። ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳ ድማ መሪቑ ፋኒወን ጾታ ካብ ዝጅምር ክሳዕ ናይ መወዳእታ ዙርያ ዝጥቀስ ፈተነ ከይተረኣየዩ ይቀጺሉ። ጾታ ንክዛዘም 6 ኪሎ ሜትር ምስ ተረፎ ግን ናይ ደቡብ ተቐዳዳሚ ሱዛና ፍሳሐ ብዝፈጸመታ ተራር መጥቃዕቲ ሓዲጋተን ክትምርቀፍን ከላ ካብ ዓባይ ጉጅለ ዝተወስደ ግብረ መልሲ ብዘይምባሩ ናርዶስ ናይ 42 ካኢታት ፍልሊ ኣንጺፋ ብዘይተቓጻጺ ቀዳማይ ኮይና ንውድድራ ፈጺማ። ሱዛና ንውድድራ ብሰዓት 33.42 ኪሎ ሜትር ናረገጸት እያ። ብ2 ሰዓታትን 9 ደቓይቕን 34 ካኢታትን ንውድድራ ፈጺማ። ዓባይ ጉጅላ ብዘካየድቶ ቅፅብታ ውድድር ፕሮፌሽናል ተቐዳዳሚት ካንዮን ስትራም ዞንዳ ክሪፕቶ ሞናሊዛ ርኣያ ረቲዓ ብምዕዋት ካልኣይ ደረጃ ክትሕዝ ናይ ደቡብ ናርዶስ ጸጋይ ሳልሳይ ደረጃ ብምሓዝ ናብ ፖድዮም ደይባ። ራብዒቲ ብርክት ፍሳይ ካብ ዓራግ፣ ሓምሸይቲ ሮምና ጉዕሽ ካብ ክለብ ደንደን፣ ሻርሸይቲ ቤቴል ስቴፋኖስ ካብ ስራሽ ሳዋ፣ ሻውዒቲ ደሊና ግርማይ ካብ ስራሽ ሳዋ፣ ሻምኒቲ ራይል ብርሃነ ካብ ዓራግ፣ ታሽዒቲ ሚለና ያፌት ካብ ደንደን፣ ዓስረይቲ ድማ ቅሳነት ወልደ ማርያም ካብ ጋላ ንፍሒ ብምኻን ንውድድረን ፈጺመን። በዚ መሰረት ኣብ ናይ ጁኒዮር ደቂ ኣንስትዮ ተቐዳዳሚት ክለብ ደቡብ ሄርሜላ ስምኦን ተሸላሚት ወርቂ መዳልያን ንዓመት ሙሉእ ኣብ ዝባና ወዲያታ ትጻወት ባንዴራ ኤርትራ ዘለዋ ማልያ ከምኡውን 6,000 ኣፋ ክሽለም ክላ ካልኣይቲ ሲዶን ሃብቶም ካብ ስራሽ ሳዋ ተሸላሚት ብሩ መዳልያን 4,000 ኣፋን ሳልሴይቲ ራሄል ዕቑባይ ካብ ደቡብ ተሸላሚት ናሓስ መዳልያን 2,000 ኣፋን ኮይነን ኣብ ናይ ትሕቲ 23 ዓመት ተቐዳዳሚት ክለብ ደቡብ ናርዶስ ጸጋይ ተሸላሚት ወርቂ መዳልያን ዓመት ሙሉእ ወዳያታ እትወዳደር ባንዴራ ኤርትራ ዘለዋ ማልያ ከምኡውን 6,000 ኣፋ ክሽለም ክላ ሮምና ጉዕሽ ካብ ክለብ ደንደን ተሸላሚት ብሩ መዳልያን 4,000 ኣፋን ሳልሴይቲ ቤቴል ስቴፋኖስ ተሸላሚት ናሓስ መዳልያን 2,000 ኣፋን ኮይነን ኣብ ናይ ኤሊት ተቐዳድምቲ ድማ ተቐዳዳሚት ክለብ ደቡብ ሱዛን ፍሳሐ ተሸላሚት ወርቂ መዳልያ ንዓመት ሙሉእ ኣብ ዝባና ወዳታ ትወዳደር ብባንዴራ ኤርትራ ዝወቀበት ማልያ ከምኡ ውን 10,000 ኣፋ ክሽለም ከላ ካልኣይቲ ሞናሊዛ ርኣያ ካብ ክለብ ካንዮን ስትራም ተሸላሚት ብሩ መዳልያን 6,000 ኣፋን ሳልሴይቲ ናርዶስ ጸጋይ ካብ ክለብ ደቡብ ተሸላሚት ናሓስ መዳልያን ከምኡ ድማ 4,000 ኣፋን ኮይነን ዕውታት ተቐዳድምቲ ዝተዳለሎም ሽልማት ካብ ኢድ ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳን ካልኦት ሓለፍቲ እቲ ፌደሬሽን ከምኡውን ናይ ክብሪ ዕዱማትን ተቐቢሎም። ኣብ መወዳእታ ምስ ዕውታት ተቐዳድምትን ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳን ዝተኸይደ ሓፂር ቃለ ምሕትት ይስዕብ ሰናይ ምክታል
1: የቐኒለ ክብረት ኣበለ ሄርሜላ እንኳዕ ሓጎሰኪ ሻምፒዮን ኤርትራ 2026 ብናይ ጁኒዮር ደቂ ኣንስትዮ ኮይን ክለኺ ፀወታ ስከ ከመይ ነይሩ?
2: መጀመርያ ኣጀሚር ዘፈፀመና ልዑል ፈጣሪ ክብሪ ምስጋናን ይኹኖ። ካብኡ ቀፂለ ፀወታ ብጣዕሚ ፅቡቅ ነይሩ። ብሓገዝ ደጋ እንታይ ከዓ ነዚ ዓወት እዚ ከምፀ ክኢለ ኣለኹ።
1: ራይ ኣብዚ ፀወታ መሪፅ ክኖ ዝኣተ ክንስልቲ ዞባ ደቡብ እንታይ ነይሩ? ናት ክስራዕ ከ እንታይ እዩ?
2: ኣነ ኮ ከም ስፕሪንተር ስፕሪንት ንክገብር እንዴት ስልቲ ነይሩ፣ ግን ኣጋጣሚ ከላይ ክንሃድም ስለዝኽኣልና ክልተ ጓድ ደጋንታ ስለዝሃደምና ድማ ነቲ ዕድል ክጥቀመሉ ኢለ ዋላ በዕለይ ስፕሪንተር ከለኹ እየ ክዝውር ውዒለ። ኣብ መወዳእታ ከዓ ብሓገዝ ናይታ ጓል ጋንታይ ኣነ ከይዘወርኩ ከይደ ባዕላ ዘዊራ ከይዳ ባዕላ ዘዊራ መፅያ ከምስግና ይፈቱ ብጣዕሚ ነዚ ዓወት እዚ ከም ዝሓገዘት ምስ ኣድያም እያ። በ ነዚ ክል ዝዓወት ሳላ ኣድያም እዩ
1: ሞታ ናይ መወዳእታ ዙርያ ኣብዚኣ ደወል ምስ ተደወለትክን ኣርባዕቲኸን ይኸኑ ነርክን እስኪ ኣድያም እንታይ ኣይላትኪ?
2: ኣድያም ንክትሕግዘኒ ማለሲ እሳ ስፕሪንት ጌራ ማለሲ ትውድቆ ዘሎ ተቐሎታት ፀቢብ ስለዝኾነ ንዓይ ንክተውፀኒ ነጊርያ ማለሲ ክትሕግዘኒ ንዓይ እሳ ከዓ ነቲ ዝበልክዎ ነገር ኣይተቃወመቶን ብትጉህነት ተቐቢላ ከዓ ንዓይ ሰሪሓት ኣለዩ ማለት እዩ።
1: ብሓፈሻ ናይ ሎም ዓመት ውድድር ከመይ ረኺብክዮ? ሓፈሻዊ ትዕዝብ ትኽ
2: ፀወታ ኮ ድሓን ፅቡቅ ነይሩ ማለትሲ ኣብቲ ጎልጎል እንዳሰገን ብምዃኑ ንፋስ ነይሩ ማስ ንጎ ንፋስ ኣይክህሉን ኢልና ኢና ተስፋ ጌርና ነርና። ንፋስ ብምህላው ግን ዝኾነ ዘምጣልና ሳዕብና ኣይነበረን። ብጣዕሚ ፅቡቅ ወዲና ወላቲ ቀይሮሞ ዘለዎ ሜዳ ከዓ ፅቡቅ ማለትሲ ነቲ ኣብ ካልእ ሃገር ኬድካ ትፃወተሉ ዘሎ ሜዳታት ኣረኣይካ ብጣዕሚ ፅቡቅ ሓሳብ

0: ብዓብዩ ከዓ ዞባ ደቡብ ጋንታና ማለት እዩ ፅቡቅ ዝኮነ ኣስተዋፅኦ እዮም ገይሮምልና። ብጣዕሚ እዩ ኣብ ኩሎም ተፃወቶም ብጣዕሚ ተገዳስነት ዘለዎም እዚ ዓወት እዚ በቃ ሳለኦም ካብኡ ከዓ ኣማን ዝበሃል ከዓ ቲፎዘይ ብልዑል ኣስተዋፅኦ ሳይክል ገዚእለይ ኣኮይ ከዓ ከምኡ እዚኦም ሰባት እዚኦም ብፍሉይ እየ ዘመስግኖም። ካብኡ ከዓ ጋንታና ንዓኻ ከዓ
1: ኣዜና ነመስግን ቀኒልና እኳ ሓጎሰና ሻምፒዮን ኤርትራ 226 ናይ ጁኒር ደቂ ኣንስትዮ ኤርሜላ ስሙን ክብረት ኣበለይ ተቀዳዳሚት ክለብ ዞባ ደቡብ ሱዛን እንኳዕ ሓጎሰኪ ሻምፒዮን ናይ ደቂ ኣንስትዮ ኤርትራ ሻምፒዮን ኤርትራ ማለት ናይ ደቂ ኣንስትዮ ኮይን ክለኺ ስከ ፀወታ ከመይ ነይሩ?
2: መጀመርታ የቀኒለይ ፀወታ ብጣዕሚ ፅቡቅ ነይሩ።
1: ናይ ሎሚ እንታይ እስትራቴጂ ሒዝክን ይኸናትኸን ከም ጋንታ ብውልቂ ክኸ
2: እዎ መጀመርታ ብጣዕሚ ኢና ፅቡቅ ተዳሊና ካብኡ ቀፂለ ኣነ ዝፍለ ማለት እዩ ሃዲምካ ኣብ ምጥቃዕ እዩ ብከምኡ ከዓ ኣሰልጣኒ ዝሃበኒ ገይረ ማለት
1: እዩ። ፀወታ ክዛዘም 6 ኪሎ ሜትር ምስ ተረፎ ኢኺ መጥቃዕቲ ፈፂምኪ ተዓዊትኪ ኣብ ከመይ ኩነታት ኢኺ ፈፂምኪ ያስከታ እንታይ እያ ነራ ተዕልልና?
2: እቲ ኮርሶኮ ትርር ዝበለ እዩ ነይሩ ንመጀመርታ ግዜና ከ ኣብዚ እንዳሰገን ዝበሃል ኮርሶ ጌርና ዋላ ንዓይ ዝኸውን ቦታ እዩ ተዳልየለየ ኣብ መወዳእታ ክገብር ብኣሰልጣነ ተዋሂብኒ ማለት እዩ 6 ኪሎ ሜትር ገለ ክተርፎ ከዓ መጥቃዕቲ ገይረ ክዕወት ኣላኽኢለ ማለት
1: እዩ። ምጥምማት ክንድዩ ነቲ ፀወታ ዝሒሉ ውዒሉ ከመይ እስከ
2: እዎ ምጥምማት እዩ ቁሩብ ከዓ ንፋስ ብርትዕ ኢሉ ነይሩ ኪሎ ሜትር ከዓ ዳሓን ስለ ዝነበረ ፅቡቅ ተወዲዩ።
1: ሞ ሻምፒዮን ኮይን ክለኺ ሕጂ ዝስምዓክ ዘሎ ስምዒት ክትገልፅልና?
2: ማራ ተሓጊሶ ኣለኹ በቃ እንዲዒ ሓጎሰይ ክገልፆ ይክእልኒ ብጣዕሚ ተሓጊሶ ኣለኹ ተዳልየለየ ከዓ ዓመት ሙሉእ ተዳልየለየ በቃ ብጣዕሚ ተሓጊሶ ኣለኹ።
1: ሞዚ ሓጎስኪ ንመንቲ ውፊ ተመስግኖዮም ኣካላት እውን እንተልዮም ኣሕፂርኪ ክትገልፅልና?
2: ዓወተይ ንደይ ዘወፍዮ ቀፂለ ከመስግኖም ዝደሊ ነቦይ ነደይን ብጣዕሚ እየ ዘመስግኖም ቀፂለ ሞራል ዝህቡኒ ኣብ ጎነይ ኮይኖም ኩሉ ነገር ማለት እዩ ሳይክል ዝህቡኒ ቲፎዘይ ብምሉኦም ንዞባ ደቡብ ካ ብጣዕሚ እየ ዘመስግኖም ንደቂ ጋንታይ ብጣዕሚ እየ ዘመስግኖም እንዴ በቃ ማራ ተሓጊሶ ኣለኹ።
1: እንኳዕ ሓጎሰኪ ሻምፒዮን ኤርትራ ናይ ደቂ ኣንስትዮ 226 ሱዛን ክብረት ኣበልና።
2: ቴንክ ዩ ሓጎስ ኩላትና
1: የቀኒልና ክብረት ኣበልና ናርዶስ እንኳዕ ኣብዚ ውቃዕኪ ናይ ትሕቲ 23 ዓመት ሻምፒዮን ናይ ኤርትራ ኮይን ክለኺ እስከ ፀወታ ከመይ ነይሩ ናይ ሎም እያ?
3: ፀወታ ድሓን ነይሩ ንፋስ ቁሩ ብርትዕ ኢሉ
1: ሞ ንእንታይ ዓይነት እስትራቴጂ ሒዝኪ ኺ ኣትኺ ምስ ደቂ ጋንታኺ ከመይ ነይሩ ከብሓፈሻ?
3: ጋንታና ዓወት ኣሕሊፍካ ዘይምሃብ ማለት እዝሃ ድማ ነይረንዋና በዓል ሱዚ ሱዚ ሃዲማ ተዓዊታ ካብ ግሩፖ ድማ ኣነ ካደይት ረኺባ ኣነርትዮንስ ረኺባ ማለት
1: እዩ። ኣብዚ ናይ ሎሚ ውድድር ብዙሓት ደገፍቲኺ ስምኪ ዝተፃሓፎ ማልያ ተኸዲኖም ከሰኒኺ ውዒሎም እሞ እስከ ከመይ ተፀቢኺዮ ዲኺ እንታይ ነይሩ ትስምዒት?
3: ብደገፍተይ ማራ ተሓጊሰ ማለት ሻምፒዮን ኣነሲ ወላ ቅድሚኡ ከይትዓወትኩ ከለኹ እዮም ዝድግፉኒ ነይሮም ማለት እዩ ገና ካብ ዓወት ቅሩብ ርሕቕ ኢለ የ ነይረ ሕጂ ግን በቃ እንዲ ኣይ ማስ ማራ ተሓጊሰ ብደገፍተይ ማለት እዩ ማራ ከመስግኖም ሓድሽ ዓድን ማይ ኣባሻውልን ካብ ልበይ በቃ ከመስግኖም ይፈቱ በዚ ጋጣሚ እዚ ማለት እዩ።
1: ሞ እዛ ዓወትክ እዚ ንመንቲ ህብዮ እንታይ ከመደብኪ ናይ መፃ እንታይ ና ክንፅበ?
3: ናይ መፃ ካብዚ ንላዓሊ ዓወተይ ከዓኒ ንሚኪ ኤልቱኩ ኤንድ ደገፍተይ ከዓኒ ንብምሉኦም እዚኦም ሓድሽ ዓድን ማይ ኣባሻውድን ንዖም በቃ ዓወተይ ንዑ ሂበዮም ኣሎ
1: ሞ መደብኪ እንታይ ትብል ካብዚ ዓወት እዚ እንታይ ና ክንፅበ ካብ ናርዶስ?
3: ካብዚ ንላዓሊ ኣብዚ መፅእ ቅምፀታዊ ውድድር ካብዚ ንላዓሊ ኮይና
1: ኣዚና ና ነመስግን
3: ጋንታይ ከዓኒ ከመስግነ በዚ ጋጣምዚ ሚዛን ካብ ብልበይ በቃ ንሚዛን ጋንታና ብምልአን ብሓፈሻ እንዲ ሚዛን ግን ቀንዲ ንሚዛን ካብ ልቤ የመስግና
1: ተረፈለና
3: ምስጋና ንኩሎም ጋንታና
1: ይቀኒልና እንቋዓ ዝከዓ

0: ክብረት ሃብልና
1: የቀኒለይ ክብረት ሃብለይ ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳእ ናይ ሎም ዓመት ሻምፒዮን ኤርትራ 2026 ፈሊሙ ኣሎ በዚ ናይ ደቂ ኣንስትዮ ከምኡ ድማ ናይ ፓራሳይክሊን እስከ ሓፈሻ እንታይ ዓይነት ውድዳት እዩ ተሰሪዑ ዘሎ ሓፈሻዊ መብሪ ክትበን ሕፂርካ
2: ይቀኒለይ ሚኬለ ብሓፈሻ ዘሎም ድረኣናዮ ናይ ደቂ ኣንስትዮ ጁኒየር ኤሊት ኣንደር 20 ሎም ውዒልና ኣለና ናይ ሮድ ማለት እዩ ከምኡውን ናይ ፓራሳይክል ጀሚርና ኣለና እቲ ቻምፒዮን ኤርትራ ግን ክሳብ ሰንበት ክቅፅል እዩ ፅባሕ እውን ናይ ታይም ትራያል ናይ ደቂ ኣንስትዮ ናይ ደቂ ተባዕትዮ ናይ ኩሎም ውድድር ኣለና ሰንበት ከዓ ናይ ደቂ ተባዕትዮ ናይ ሮድ ኣብ ውሽጢ ከተማ ስመር ኣለና ማለት እዩ ስለዚ ከምቲ ልሙድ ናይ ዝሓለፈ ዓመታት ውድድር ዳርጋ ፍልል የብሉን ምናልባት ኣብ ውሽጢ እዚ ዝነበርናዮ ናይ ሎም መዓልቲ ግን ፍልይ ዝበለ ነተን ደቂ ኣንስትዮ በዳሂ ቦታ ነይሩ ክበሃልካ
1: ናይ ደቂ ኣንስትዮ ቀፃሊ ካብቲ ዝንቀፋሉ እቲ ናይ ግዜ እዩ ክሳብ ሕጂ እዚ እውን ሃገራዊ ፌደሬሽን ኮነ ከምኡውን ፌደሬሽን ቅድም ብሽክለታ ዞባ ማእከል ዝኾነ ፍታሕ ወይ ከዓ ስጉምቲ ክወስድ ኣይከኣለን እሞ እንታይ እቲ መፍትሒ እስከ ክኸውን ዝኽእል
2: ፅቡቅ ሕቶ እዩ ምናልባትተን ናይ ደቂ ኣንስትዮ እቲ ኣካይዳ ካብ ግዜ ናብ ግዜ እናጎደለ እዩ ዝኸይድ እቲ ምክንያት ሕጂ ናይ ሕልና ጉዳይ እዩ ሰብ ኣብ ውሽጢ ኣበይ ክበፅሐ እንታይ ክገብር የለን እተን ደቂ ኣንስትዮ በዓለን ካብ ውሽጢ ተደ ተበጊሰናሉ ስጉምቲ ወሲድካ ስጉምቲ ወሰድካን ዝቅየር ለውጢ የለናን ካብ ውሽጢ እቲ ናተን መንፈስ ጀሚሩ ካብ ውሽጢ እቲ ናይ ጋንተአን መንፈስ ጀሚሩ እቶም ኣሰልጠንቶም እቶም ሓለፍቲ ናይ ክለባት ግን ክሰርሕሉ ዘለዎም ምጉያይ ዘይተረፈ ምጉያይ ዘይተረፈ ንህዝቢ ዘሐጉስ ንዓኻ ንቐፃሊ ዘሰጉመካ ውድድር ክትገብር ናይ ሕልናካ ጉዳይ እዩ እዚ ኩሉ ተዓዛባይ መፅኡ እዚ ኩሉ ዝሰን እውን ምጉያየን ዘይተረፈን ከምዚ ኣብ ውሽጢ ዝግበር ሞ ከዓ ንቻምፒዮን ብከምዚ ርሕቐት ክኸዶ ስክፍታይ ግን ንሕና ዋልሓንቲ ንወስዶ ስጉምቲ የብልናን ምክንያቱ ብስጉምቲ ዘዕረ ኣብ ውድድር ብሽክለታ የለን ንዕአን ብዝጥዕመን ኣብ ውሽጢ ሕልነአን ብዝወቕሰን ናብ ዝለዕለ ደረጃ ክንበፅሕ ኢና ተዋዳደርቶም ክኾኑ ኢና ኢለን ሰንቲ ሓሳብ ኣቅሪበን ምስቲ ናይ ክለበን መደብ ምስቲ ናይ ቶማስ ሰልጠንተን ዝብን ኣዋሂደን ሰን ተሰሪሐ ፅቡቅ ክመፀ ክእል ብዝተረፈ ናይ ግዜ ደረት ጌርካ ናይ ሽልማት መቕፃዕቲ ጌርካ ናይ ገለ ጌርካ ዝዕረ ጉዳይ ኣይኮነን ዋላ ቀፂዕካዮን ዋላ ይቀፂዕካዮን ብከምዚ ከዓ ዝክየድ ስፖርት ካ የለን ስፖርት ክዓብየ ኢሉ ዝብገስ ሰብ ተልዩ ጥራይ ዝዓቢ ዓብኦ ዝኽእላ ድማ ሳተን መሳትኦን ቆልዑት ምስአን ዝጀመሩ ደቂ ተባዕትዮ ኣበይ ክንደይ ስፒድ ከዱ ኣለዉ ሳተን ንምንታይ ከምዝኾነ ኣለዋ ኣብ ሕልንኦም ናይቶም ክለብ ናይቲ ኣሰልጣኒ ናይታ ተቀዳዳሚት ዝመፅእ ጉዳይ እዩ
1: እሞ ናብ ህዝቢ ብዛዕባ እቲ ፅባሕ ዓርቢ ከምኡ ድማ ዝመፅእ ሰንበት ዝካየድ ውድድር ተመሓላልፎ መልእክቲ ተለካ ዕድል ብምሃብ ክሰናብተካ
2: እዚ እቲ ልሙድ ንገብሮ ውድድር ህዝቢ ኩሉ ግዜ ብጎንና እዩ ውድድር ሰሪዕካ ህዝቢ ተዘይብሉ ተዓዛባይ ተዘይብሉ መቐረት የብሉን ግን እቲ ህዝቢ ብዝተኽኣለ መጠን ነቶም ተቀዳደምቲ ድሕነቶም ብዘውሕስ መንገዲ ተቀዳደምትን ዝኾነ ተዓዛባይን ዘይህሰየሉ መንገዲ ሂወት ኣብ ሓደጋ ዘይኣተውሉ መንገዲ ጌርና ነቲ ውድድርና ክንዛዝም ብዝተኽኣሉ መጠን ከምቲ ናይ ዝሓለፈ እዋን ፅቡቅ ጭውነት ዘለዎ ተዓዛባይ ህዝቢ ከተማ ድማ ኣጀኹም ክብለና ተስፋ ንገብር ብከምኡ ከዓ እቲ መልእኽተይ ዘሕልፈሎም

ሻምፒዮን ኤርትራ 226 ፅዋሕ ዓርቢ ብናይ ግዜ ናይ ውልቂ ውድድር ማለት ክሮኖሜተር ቀፂሉ ክውዕል እዩ። እዚ ውድድር ኣብ ከባቢ ማይ ድምነት ዝካየድ ኮይኑ ተቐዳድምቲ ብክልቲኡ ፆታን ደረጃ ዕድመን ክሳተፉ ምዃኖም ካብ ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ዝተረኽበ ሓበሬታ የረድእ።

ሓሙስ 25 ሰነ ኩለን ምድባ ደቂ ኣንስትዮ ብዘካየዶ ናይ ፅርግያ ውድድር ዝፈለመ ሻምፒዮን ቅድድም ብሽክለታ ኤርትራ ዓርቢ 26 ሰነ ኣብ ከባቢ ማይለምነት ብናይ ውልቂ ናይ ግዜ ውድድር ቀፂሉ ተኸይዱ። ኣቐዲመን ጁኒር ደቂ ኣንስትዮ ተቀዳደምቲ ሓደ ዙርያ ማለት 15 ኪሎ ሜትር ንምሽፋንን 10 ተወዳደርቲ ኣብቲ ንፋስ ዝዓብለሎ መወዳደሪ ቦታ ተረኺበን። ዝሓለፈ ዓመት ኣብ ኬንያ ብዝተኻየደ ሻምፒዮን ኣፍሪቃ ኣብ ናይ ግዜ ውድድር ብሉፅ ምንቅስቃስ ኣብ እተንፀባረቐሉ ዝነበረት ግዜ ምስ ኣኸባሪ ፀጥታ ተጋጭያ ዘውዲ ሻምፒዮን ኣፍሪቃ ካብ ምድፋ ንስክላ ዝበኸረት ኣባል ጋንታ ደንደን ሮዚና ብርሃነ ኣብ ሰዓት 46 ኪሎ ሜትር እናረገፀት ንውድድራ ብ22

0: ሰባተን ደቂቅን ሸውዓተ ካሊትን ሱሳን ትሸዓተን ወስ ካሊትን ብምዛም ቀዳሜት ኮይናት ዓዊታ እዛ ተቃዳሚት ዝሓለፈ ዓመት እውን ኣብ ተመሳሳሊ ውድድር ኣኽሊል ዓወት ደፊኣ ዝነበረት ተቃዳሚት እያ። ንሓደ ዓመት ሒዛቶ ዝነበረት ክብሪ ሻምፒዮን ኤርትራ ናይ ፅርግያ ውድድር ትማላ ሓሙስ ዝኸሰረቶ ኣድያም ተስፉ ናይ ጋንታ ደቡብ ድማ ብ3 ካልኢትን 50 ንኡስ ካልኢትን ድሒራ ካልኣይ ተርታ ክትሕዝን ከላ ኣባል ጋንታ ስራኤል ሳዋ ሲዶን ሃብቶም ድማ ብ57 ካልኢትን 30 ንኡስ ካልኢትን ድሒራ ሳልሳይ ተርታ ሒዛ። ራሄል ዑቕባይ ዓራቅ ሻምፒዮን ኤርትራ ጁኒር ደቂ ኣንስትዮ 2026 ሄርሜላ ሳይሞን ደቡብ ደሴት ኢዮብ ትፅቢት ኣርሴማ ዓንደ ፅዮን ዓራቅ ዮሳን ቤነ ትፅቢት ኣርሴማ መድሃኔ ደቡብ ዲቮራ ሃብተ ካብ ጋንታ ትፅቢት ድማ ክሳብ 10 ተርታ ሒዘን። ሮዚና ብርሃነ ኣብዚ ውድድር ምዕዋታ ስዒቡ ዓመት ምሉእ ምስ ጋንታ ብምዃን ኣብ ተካይዶም ናይ ግዜ ውድድራት ብባንዴራ ኤርትራ ዝወቀበት ማልያ ለቢሳ ክትፃወት እያ።
1: ራይ ሮዚና ብርሃነ መጀመርያ እንኳ ሓጎሰኪ ብሓፈሻ ንኻልኣይ ግዜ ኺ ሻምፒዮን ኤርትራ ናይ ጁኒየር ናይ ደቂ ኣንስትዮ ናይ ግዜ ውድድር ኮን ከለኹ እሞ ብሓፈሻ ውድድር ከመይ ፅዕን እዩ?
2: ኮሶ ድሓኒ ኣምላኽ መስገን ብጣዕሚ ፅቡን እያ ተዳሊና ኣለያ ብጣዕሚ ፅቡን እያ።
1: ምናልባት ኣብዚ ውድድር ዝቦታ ንንፋስ ቃሊዑ እሞ ምናልባት ንፋስ ከ ከመይ ውድታት ኣጋጢሙ ክመሉ ፅቦታ
2: ንፋስ ድሓን ነይሩ ማለትስ ንምኻድ ቁጥብ ነሩ ንምምላስ ማኸዳ እዩ ነሩ ድሓን ነሩ ክምብደ ከዓ ክኢልና
1: ናይ ዝሓለፈ ዓመት ክብሪ ክንምዕቃብ ይኽኣትኹ እሞ ብሓፈሻ ነቲ ናይ ዝሓለፈ ዓመት ክብሪ ንምዕቃብ ዝነበረ ፀቕጢ ከመይ ተፃዊርክዮ?
2: ድሓን ነሩ ፀቕጢ ገለ ክንድሓን ኣይግበኩን እ ግን ትማሊ ግዜ ከሲራ ስለ ዝነበርኩ መውደቕቲ ገለ ኣጋጢና ነይሩ ንዓ ንኸማልስ ኢለ ሎም ዓንታኣት ናይ ፅርግያ እዩ ነሩ ቀንዲ መደበይ ናይ ፅርግያ ስፈሸለትኒ ግን ንሎም ዓንቲ ንኸይሰኣት እዮ ማለት እዩ።
1: ስለዚ ናይ ትማሊ ኣብ ፖዲየም ዘይ ምድያብ ክስ ነዚ ሎም ዓንቲ ዓወስቲ ተራ ነይርዎ እዩ
2: እዎ ነይርዎ እዩ።
1: ነዚ ውድድር ንምዕዋት ብፍሉይ እንታይ ዓይነት ስራሕ ክሰሪሕ መፅኺ?
2: ብኣሰልጣኒ ይኹን ብተክለ ማርያም ፀጋይ ብፅቡቅ ምድላዋት እዮም ገይሮም ለይ መኪና ምሳይ እንዳኸ እንዳመፁ ገለ ብፅቡቅ ምድላዋት ትረይን ገይሮም ለይ ማለት እዩ ብጣዕሚ ፅቡቅካ ተዳለየ ማለት እዩ። ካባይ ካብ ዝላዕሊ ኮይነ ኣብ ዝዓበየ ደረጃ በፂሐ ንሃገሪ ንኸፀውዕ ማለት እዩ
1: ፅቡቅ ዕድል።
0: ጁኒየር ደቂ ተባዕትዮ ተቀዳደምቲ ነዛ ኣብ ዓመት ሓንሳብ ትመፅእ ውድድር ንምዕዋት ዝነበሮም ቁጡር ባህጊ ዘርእካ 4 ወዳደርቲ ነዚ ክብር ደልዮም ዳናጉኦም ክፍትኑ ድልዋት ምንባሮም እዮም። እዞም ተቀዳደምቲ ን18 ኪሎ ሜትር መን ብዝቐልጠፈ ግዜ ዛዘሞ ኣብ ዘካየድዎ ውድድር ኣባል ጋንታ ኤሪቴል ኤስሮም ሚካኤል ኣብ ሰዓት 46.6 ኪሎ ሜትር እናረገፀ ንውድድሩ ብ22 ደቂቕን 12 ካልኢትን 74 ንኡስ ካልኢትን ብምዝዛም ዝቐልጠፈ ተቀዳዳማይ ጁኒየር ሻምፒዮን ኤርትራ 2026 ብምዃን ተዓዊቱ። ወዲ ጋንቱ ኣባል ኤሪቴል ሳሙኤል መንግስት ብ15 ካልኢትን 38 ንኡስ ካልኢትን ድሒሩ ካልኣይ ኤቨን ዳንኤል ናይ ጋንታ ሰምበል ካብ ዕውድ ብ44 ካልኢትን 4 ንኡስ ካልኢትን ብምዝዛም ሳልሳይ ተርታ ሒዙ። ናታን ሃብታብ ኤሪቴል ራብዓይ ኣራም ፍጹም ኤሪቴል ሓምሻይ እሰይ ሙሴ ሰምበል ኖፍሳሃየ ብውልቂ ሻውዓይ እሰይ ኪዳነ ደንደን ሻምናይ ኣሌክሳንደር ግርማይ ትፅቢታ ሽዓይ ምናስ ሓዊ ኦሎምፒካዊ ተቀዳማይ ምርሃው ቅዱስ ኑፍታሌም ቅዱስ ድማ 10 ተርታ ሒዙ። ዕውት ናይ ውልቂ ናይ ግዜ ውድድር ጁኒየር ደቂ ተባዕትዮ ኣባል ኤሪቴል ኤስሮም ሚካኤል ኣብ ዝቕፅል ውድድራት ብሽክለታ ዞባ ማእከል ኣብ ዝህልው ናይ ግዜ ውድድራት ብባንዲራ ኤርትራ ዝወቀበት ማልያ ለቢሱ ክወዳደር እዩ።
1: ራይ ኤስሮም ሚካኤል ሻምፒዮን ኤርትራ ናይ ጁኒየር ናይ ግዜ ውድድር እንኳዕ ሓጎስካ። ውድድር ከመይ ፀኒሑ?
3: ውድድር ብጣዕሚ ምንፋስ ነይርዎ ማለት ከምቲ ኣነና ንሪከርድ ኢለ ኣትያ ከመጀመርታ ንሪከርድ ነቲ ንዓም ነበረ ትሕትኡ ካርሚ ኢለ ኣትያ ብጣዕሚ ፅቡቅ ነይሩ ውድድር ከምቲሓሰብክዎ ከዓ ብትሬን ፅቡቅ እንዳለዎ ልቀሊና ብጋንታ ደረጃ ፅቡቅ ከዓ ከምቲሓሰብክዎ ክሳይ ኮይኑ ኣብ መጉዳእታ ሳይክል ለምብልሻው ነይረ ግን ቆልሓንቲ ማለት በድሄ ንክሉስ ድሓኒ ፅቡቅ ግዜ ሳሃሪመ የድብል ድሓኒ
1: ምናልባት ዝዓወት ሃንደበድ መፅ ወላ ስርሒካሉ ኢኻ
3: ዋ ዝዓወት ኳ ዓሚ ብፍላይ ብፅቡቅ ተዛሪሉ ነይረ ልዕሊ ዝናይ ንሎም ዓመት ኣጋጣሚ ናይ ሳይክል ምብልሻው ገለምታት ናይ ግዜ ከም ገለ ፋሓፋሕሰ ድበለቲ ዓሚ ቀሲርያ እምበር ወላ ዓሚ እውን ተዳልየ ፅቡቅ ገይረስ ዳልውሉ ናይ ክሮኖሜተር ይዳልየ
1: ረዩ። ምናልባት ኣብ ናይ ጁኒየር ናይ ግዜ ውድድር ዕውታ ዝነበሩ ቅድሚ ሕጂ ኣብዚ እዋን እዚ ኣብ ዓበይቲ ከንተታት ንሪኦም ኣለና እሞ ምናልባት ናትካ ዕላማ ክንታይ እዩ ኣብ ቀፃሊ ሲ ካብ ኤስሮምታይ ንክንፅበ
3: ኣነ ና ቀፃሊ ዓመት ናተ ሳይክል ገይረ ምሻሉ ነቶም ዓበይቲ እውን ክስዕሮም እየ ድብል ወላ ሓንቲ ምሻሉ ተዳልየ ንዓመት ዳሓ ንራኸቡ ናብ ዘረ ብውልቀይ ናተይ ንፋስ ነይሩዎን ብሓፈሻ ንኩላትና እቲ ብድሃ ድባሃሎ ከዓ ናተይ ከዓ ሳይክል ኣባላሽ ነረ ብላስ ኣብቲ ደርጋ ክመፅእ ከለዎ ሴላ ኣቲ ደርጋ ማር ሓፂር ነይሩ ግን ኦረድ ንክስዕራ ምኳኒ ከዓ ሹር ኮይነ ስርኣተኩስ ድሓኒ ሞራል ገይረስ ድሓኒ ፅቡቅ ሳይክል
1: ቅድሚ ምእታው ካብ ምናልባት

0: ደስጋእ ከተቃረማይ ነይሩ ዶኹን
1: ደስጋእኒ ነበረ ላ ሓንቲ ደስጋእኒ ነበረ ንሪከርድ ኢለ ኣትያ ክንትብል ኩኸ ሓንቲ ደስጋእኒ ሳይ ነበረ ዋላ ሰንበት እውን ማለት ደሓን እየ ደስጋእኒ ላ ሰብ ኢልና ሰንበት እውን ክስዕራ ኢለየ ካኣት ዋላ ስ እውን ቻምፒዮን ክኾኑ ኢለ ካኣት ሓንቲ ፀ እዋ እታ ናይ ፅርግያ እኳ ከምዚ ሹር ክትኮን ኣይትኽእል እያ ምክንያቱ በዓል መዓልቲ ሰብ ትስዕረ ኣብዚ እያ ተቐንደሳይ ትኾን ኣዋ ግን ተስፋ ገይረ ኣለኹ ዝረልሉ ኣለኹ ንኩሉ ተዳልሉ ኣለኹ ክስዕር ኢለ ካ ካኣት ሕጂ ስጋብ ሕጂ ትፕላን ናይ መደብና ናይ ተየለ ኣይተወሃብና ንደሎ ከምዚ ኣይተነገረና ግን ከነጥቅዕ ኢልና ንክንኣት ፍሉ ኣለውና ስፕሪንተራት እውን ኣለውና ክፍትና ብኩሉ ክፍትና
0: የሞ መወዳእታ ኣብ ቀፃሊ ካብ ከንታይ ክንፅበ
1: እዋ ኣነ ኣብ ቀፃሊ ኣብሳ ዓበይቲ ግራንቱራት ብፍላይ ኣብ ኮሮኖሜተር ክዕወት ኣለዉ ተስፋ ገብር በዕልሚ ተስፋ
0: እሞ በዚ ጋጣሚ እዚ ምናልባት ናይ ምስገና ዕዲ ክንበካ
1: መጀመርታ ንውዕል ፈጣሪ ክንመስግኖ ደሊ ካብኡ ቀፂለ ኣቦይ ወላድየይ ናብዚ ደረጃ ክብፅሐ ንድኽእል ብጣዕሚ ከመስግኖ ይደሊ ስድራይ ብሓፈሻ ኣደ ኩሉ ካብኡ ቀፂለ እዚ ምዕራብ ነዚ ናብዚ ክሳይ ድገበሩና ንዕምን ከመስግኖም ደሊ ጋንታ ኤርቴል ብሓፈሻ ንኩሉ ቲፎዘይን ስድራይ ቤተይን ከመስግኖም ደሊ
2: ዓበይትን ቲ 23 ዓመትን ደቂ ኣንስትዮ 18 ኪሎ ሜትር ዝርሕቐት ውርድረን ኣካይደን ኣብዛ 19 ተቐዳደምቲ ክብሪ ሻምፒዮን ንምልባስ ዝኣተወ ውርድር ንጀርመናዊት ጋንታ ካንዮን ሰላም ዛንድራ ክሪፕቶ ተፀምቢራ ኣብ ዓበይቲ ውርድራ ተፀሚዳ ዝፀንሐትን ብሓሙስ ናይ ዝሓለፈ ዓመት ናይ ፅርግያ ናይ ሻምፒዮንነት ክብራ ዝተመንጠለትን ፍርያት ጋንታ ዞባ ደቡብ ሞናሊዛ ኣርኣያ ንዝተሰርአ ርሕቀት ኣብ ሰዓት ብገምጋም 42.3 ኪሎ ሜትር ብምርጋፅ ንውርድራ ብ25 ደቂቕን 29 ካልኢትን 78 ንኡስ ካልኢትን ብምዝዛም ቀዳመይቲ ኮና ብምዕዋት ከም እቲ ትፅቢት ዝተገብረላ ናይ ዝሓለፈ ዓመት ክብሪ ዓቂባ ንዓወት ናይ ግዜ ውርድር ሻምፒዮን ኤርትራ ጋሻ ዘይኮነት ኣባል ክለብ ደንደን ኣድያም ዳዊት ብ34 ካልኢትን 22 ንኡስ ካልኢትን ድሒራ ካልአይቲ ኣባል ጋንቲ ዓራግ ብርክቲ ፍሳሐ ድማ ብደቂቕን 29 ካልኢትን 99 ንኡስ ካልኢትን ድሒራ ሳልሳይ ዘርተሒዛ ሃና ኣየለ ካብ ደንደን ሻምፒዮን ኤርትራ ናይ ፅርግያ ውርድር 2026 ሱዛና ፍሳሐ ካብ ደቡብ ደሊና ግርማይ ካብ ስራኤል ሳዋ ሚዛን ሃብተ ስላሰ ካብ ጋንታ ደቡብ ኣርሴማ ሃብተ ማርያም ካብ ስራኤል ሳዋ ሮምና ጉዑሽ ካብ ደንደን በቲኤል ትኽል ኣብ ካብ ጋንታ ጋላነፍሕ ድማ ክሳብ ዓስራይ ንዝነበረ ኮታ ሓዚአን ሞናሊዛ ርኣያ ዝሓለፈ ዓመት ንናይ ዓበይትን ቲ 23 ዓመትን ናይ ፅርግያ ውርድር ሻምፒዮን ኤርትራ ድሕሪ ምዕዋታ ኣብ ዝሓለፈ ውርድራታ ብባንዲራ ኤርትራ ዝተሰርሐት ማልያ ጋንታ ኣለቢሳ ክትወዳደር ምፅናሓ ዝፍለጥ ኮይኑ ካብ ሎም እንዳሓር ግን ሞናሊዛ ኣብ ናይ ውልቅ ናይ ግዜ ውርድር ኣብ እተካይዶም ፀወታታት ጥራያ ነዛ ማልያ ክትክደና
0: ራይ ሞናሊዛ መጀመርያ ደጊመ እንኳ ሓጎስኪ ናይ ዝሓለፈ ዓመት ክብሪ ዓቂብ ከለኺ ብሓፈሻ ውርድር ከመይ ፀኒሕ ሞናሊዛ
3: ጀመርታ ቴንኪዩ ኣምላኽ መስገን ውድድር ንፋስ ገዲፍካ ፅቡቅ ነይሩ
0: ምናልባት ኩነታት ኣየር ማዕርክ ናይ በዳሃ ነይሩ ኣብዚ ነሮ ማዓንቲ ውድድር
3: ብጣዕሚ ከቢድ ነይሩ ብፍላይ ክንከይድ ከለና ምኻድስ ብጣዕሚ ንፋስ ነይሩ ካልእ ድሓን ኣምላኽ መስገን
0: ነዚ ውድድር ዝገበር ከይፍሉ ምድላዋት ከመይ ድ ይመስል ነይሩ ምናልባት ንናይ ግዜን ንናይ ፅርግያ ንትገብሮ ውድድራት በቢኒ እሞ ምናልባት ንናይ ግዜ ናይ ዝሓለፈ ዓመት ክብረት ንምዕቃብ እንታይ ፍሉይ ስራሕ ክስርሕ ክመፅኺ
3: እወ መጀመርታ ብጋንታይ ብዙሕ ውድድር ክካይድ ቀኒ ብዙሕ ልምምድ ውድ ገይረ የ ኣብ ክልቲኡ ውድድር ማለት እዩ ብሓፈሻ ፅቡቅ ተዳለየ
0: ምናልባት ኣብዚ ነሮ ማዓንቲ ውድድር ሰዓት ክንምሕምያሽ ተኸበፂኺ ዋላስ ናይ ዝሓለፈ ዓመት ክብረ ንምዕቃብ እዩ ካእቲኺ
3: እወ ንክልቲ እዩ መጀመርታ ግዜ ከመሓይሽ ንክልሃ ክብረይ ንምዕቃብ ማለት እዩ
0: ራይ ምናልባት ኣብታ ዘለኸያ ጋንታ ከመይ ዩ ዘሎ ኩነታትኪ ምናልባት ኣብ ናይ ግዜ ብፍሉይ ዝስርሐ ነገር ኣሎ ድዩ
3: እወ ኣብ ኩሉ ብሓፈሻ ኣብ ኩሉ ንሰርሕ ኢና
0: እሞ መወዳእታ እዚ ዓወት እዚ ንመን ክትውፍዮ
3: እዋ መጀመርታ ስድራይ ከምዚ ኩሉ ነገር ደድሕረይ ስቲል ክሳብ ሕጂ እናደወሉ እዮም ሳይና ኮኑ ስድራይ መጀመርታ እንትኩሎም እትፈዘይ ካብ ጎነይ ዘይፍለዩ ኩሎም ብሓፈሻ ኣሰልጠንተይ ደቂ ጋንታይ ምክኤል ትኩ ኣሎ ቀንዲ ስቲል ክሳብ ሕጂ ስየ ኣብ ጎነይ ካብዚ ስጋብ ዝብገስ ማለት እዩ መፅየ ብጣዕሚ ከመስግኖ ይደሊ በላይ ሰይሞን እንዲ ኩሎም ብሓፈሻ ብጣዕሚ ቴንኪ ኩሎም ይደሊ
0: ኣብ ናይ ፅርግያ ውርድር ናይ ዝሓለፈ ዓመት ክብሪ ክትዕቅብ ይከኣልክን እሞ ምናልባት ናይ ትማል ስዕረትኪ ኣብዚ ናሎም ዓንቲ ውርድር ኣብ ርቲ ክንክትሰርሒ እንታይ ፅልዋ ነይርዎ
3: እወ ትማል ቅርብ ብጣዕሚ ንፋስ ነይሩ ብጣዕሚ በ ንዶ ምሕጋዝ ከዓ ኣብናና ከምዚ ኩሉ ኣቴንሽንና ዋይ ኮይኑ ውዕሊ ትማሊ በይነይ ወላ ሓንቲ ክገብር ኣይከኣልኩን ናይ ሮድ ኣብ ምጫት ንማ

0: ማለት እዩ ናይ ሎም ዓንታ ፅቡቅ ዓቂበ ኣሎ
1: ሞሃርያ መወዳእታ ኣብ ቀፃሊ ምስጋንተ ኸ ኣበይ ናይ ውርድር ኢና ክንርኢኪ ሞናሊዛ
0: ኣዋ ብዙሕ ውድድራት ኣለ ሕዚ ናብ ውድድር እየ ክኸይድ ኣብ ብዙሕ ውድድር ትርኢ ኒኹም እዋ መጀመርታ ኣብዚ ከይደ ካብዚ ከይደ ቅርብ ተሸጊረ ነይረ ከምዚ ናይ ትሬይን ኣብዚ ንሰርሖ ፀወታ ኣብዚ ንፃወቶ በበይን እዩ ኩሉ ፀኒሑኒ ብጣዕሚ ተሸጊረ ነይረ ብሓፈሻ ትሬይን ተሰራርሓ ገለ ኩሉ ተቀያይሩ ስለ ፀንሐኒ እንድዕት ከነማሓሾ ይደሊ ማለት እዩ ትሬይን ፀወታ ገለ ኩሉ ማለት እዩ ብሓፈሻ ኣብ ትሬይን ኣብ ፀወታ ገለ እዩ ብጣዕሚ ፍልልያ ኣለና ንስማሓሽ ይደሊ

0: ኣብ ነቲ 23 ዓመት ሃና ኣየለ ካብ ደንደን ቀዳሚቲ ሚዛን ሃብተ ስላሰ ካብ ደቡብ ካልኢቲ ኣርሴማ ሃብተ ማርያም ካብ እስራኤል ሳዋ ድማ ሳልሳይተር ተሒዘን ኣብ ፖድየም ደይበን
1: ራይ ሃና ኣየለ እንቋሕ ጎሰኪ ኣብ ናይ ኣንደር 23 ሻምፒዮን ኤርትራ ናይ ግዜ ውድድር ኮንክል ብሓፈሻ ውድድር ከመይ ፀኒሑ ሃና
2: ብሓፈሻ ውድድር ብጣዕሚ ፅቡቅ ፀኒሐ ንፋስ ዝበርታ እዩ ነይሩ ግን ቤላ ፅቡቅ ኣምላኽ መስገን ብሰላም ጀሚርና ብሰላም ምውዳና ዓብ ነገር እዩ ፅቡቅ ነይሩ ውድድር ዕላማይ ኮ ምስተን ዓበይቲ እንዲ ነይሩ ግን ምስቲ መጀመርያ እዩ ዝነበረ ከዓ ኣብዚ ሕጂ ዘለኽዎ ድሓነ ይቕበሎ እየ ማስ ኣብቲኤን ከዓ ራብዒቲ ስለዘምፃኹ ስለ ዘለኹ ወራሓንቲ ንዝመፅእ ግን ከመሓሾ መደብ ኣለኒ
1: ራይ ምናልባት ኣብዚ ነሮም ዓንቲ ፀወታት በዳህ ዝነበረ ኩነታት እንታይ እዩ ነይሩ ብወገንኪ
2: ብወገነይ ኮ ንፋስ ጥራያ ከምዚ ማሲ ማራ ብርቱዕ ንፋስ ነይሩ ግን ድሓኒ ንዚ ከምቲታት በዲና
3: መታውሕ
1: ምናልባት ነዚ ውድድር ንምዕዋት ብፍሉይ ዝገበርክዮ ሓያሊ ምድላዋት ከመይ ነይሩ ኸና
2: ምድላዋት ኮ ተዳልዩሉ እየ ማለት ብዙሕ ዋላ ሰልጠንትና ገለ ተዳለወሉ ስለ ዝብልና ስለ ዝነበሩ ካብ ቀደም ኢና ተደሊና ኣሉ ግን ብዙሕ ሃይኮንኩን ገይረ ማለት ሓደ 2-3 ጥራየ ገይረ ሸለል ኣየየ ነይረ ዳርጋ ሕጂ ግን ኦረዲ ስለ መፅእ ስለ ዘለኹ ኣብ ፖድየም ካብ ደየኩ ክፅለየ ማለት ክፅዕረ ኣብዚ ንላዕሊ ንክሰርሕ ማለት እዩ
1: ራይ ማ ኣብ ቀፃሊ ካብ ሃና ኣየለ እንታይ ኢና ክንፅበ
2: ካብ ሃና ኣየለ ማለት ካብ እዚ ዘለኽዎ ሬኮነስ ካብዚ ንላዕሊ ካብዘን ዓበይቲ ኣሕዋት እዩ ማለት እዩ ምስአን ፀብለል ክብል እየ ዝደሊ ኣይሆብ ከዓ ክብል እየ ማለት እዩ
0: ኣብ መወዳእታ ስድራ ቤት ቅድም ምሽክለታ ኤርትራ ብሃንቀውታ ክፅብዮ ዘርፈደ ዓበይትን ትሕቲ 23 ዓመትን ዘካየድዎ ውድድር እዩ ግዜኡ ኣኺሉ ደበኺሉ ናይ ውልቅ ናይ ግዜ ውድድር ሻምፒዮን ኤርትራ ንዝሓለፉ 3 ዓመታት ብተቃዳማይ ኣባሊድር ትሬክ ኣማላይ ገብረ እግዚኣብሔር ተባሒቱ ምፅንሑ ዝፍለጥ እዩ ብሓፈሻ ንሻምፒዮን ኤርትራ ናይ ግዜ ውድድር 4 ግዜ ተዓዊትሉ ናብዛ ውድድር ዝኣተወ ኣማኔ ገብረ እግዚኣብሔር ንሓምሻይ ግዜ ምዝዕወት ምስቲ ብኦሎምፒካዊ ተቃዳማይ ዳንኤል ተክለ ሃይማኖት ተታሒዙ ዝርከብ ክብረ ወሰን 5 ዓወታት ዝመዓረረ ብምንባሩ ተኻፋሊ ናይዚ ክብሪ ንምዃኑ ተበጊሱ ኣማኔ ገብረ እግዚኣብሔር ከምቲ ፅቢት ብዙሓት ንዝተሰርዓሎ 36 ኪሎ ሜትር ኣብ ሰዓት ብገምጋም 50.1 ኪሎ ሜትር እናረገፀ ንውድድሩ ብ43 ደቂቕን 5 ካልኢትን 29 ንኡስ ካልኢትን ብምዝዛም ብተኸታታሊ ንራብዓይ ግዜኡ ብሓፈሻ ድማ ንሓምሻይ ግዜኡ ዝቐልጠፈ ኤርትራዊ ተቃዳማይ ብምዃን ኣኽሊል ዓወት ደፊኡ ብብዝሒ ዓወታት ናይ ዝውድድር ድማ ምስ ኦሎምፒካዊ ዳንኤል ተክለ ሃይማኖት ተመዓራርዩ ኣማኒ ገብረ እግዚኣብሔር ነቲ ዝሓለፈ ዓመት ኣብ ተመሳሳሊ ርሕቀትን መዋደሪ ቦታን ኣመዝጊቦ ዝነበረ ሰዓት ብ9 ካልኢታት እውን ኣማሒሽዎ እዩ ኣባል ጋንታ ኤክስዲኤስ ኣስታና ሄኖክ ሙሉ ብርሃን ብ2 ደቂቕን 19 ካልኢትን 68 ንኡስ ካልኢትን ድሕሩ ካልኣይ ኣባል ጋንታ ደንደን ናታን ተስፋኣለም ድማ ብ2 ደቂቕን 26 ካልኢትን 26 ንኡስ ካልኢትን ድሕሩ ሳልሳይተር ተሒዙ ውድድሩ ፈጺሙ ሳሙኤል ሓየሎም ሰንበል ራብዓይ ኣባል ቡርጎስ ምርሃው ቅዱስ ሓምሻይ ኣባል ጋንታ ሞቪስታር ናትናኤል ተስፋ ጽዮን ሻርሻይ ኣብ መሰልጥን ማእከል ዩሲኣይ ናይ ስልጥና ዕድል ኣብ ምቕሳም ዝርከብ ያፌት ሙልጌታ ሻውዓይ ኣባል ጋንታ ኢስታንቡል መዋእል ግርማ ሻምናይ ኣባል ጋንታ ገዛባንዳ ኤስሮም ተስፋይ ታሽዓይ ኣባል ጋንታ ደንደን ኤፍሬም ዝርእጋብር ድማ 10 ተርታሒዞም ምስ ናይ ወርሉቱር ጋንታ ሊድል ትሬክ ዝወዳደር ኣማኔ ገብረ እግዚኣብሔር ንራብዓይ ዓመቱ ብተኸታታሊ ግዜኡ ኣብ ቀጻሊ ምስ ጋንቱ ኣብ ዘካይዶም ናይ ውልቅ ናይ ግዜ ውድድራት ብባንዲራ ኤርትራ ዝወቀበት ማልያ ሊድል ትሬክ ለቢሱ ክጻወት እዮም ኣማኒኤል

0: እኳ ንናይ ግዜ ውድድር ሻምፒዮን ኤርትራ ሓሙሽተ ግዜ ክዕወተሉ እንተኸኣለ ንናይ ፅርግያ ውድድር ግን ሓንሳብ እዩ። ኣብ 2014 ተቃዳማይ ጋንታ ኣስቤኮ ኣብ ዝነበረሉ ግዜ ብቅዱስ ሰሎ በይኑ ኣጥቂዑ ብምኻድ ቀዳማይ ኮይኑ ተዓዊትሉ። ኣብ ግዜ ወዲ 19 ዓመትን 188 መዓልታትን ዝነበረ ኣማኒኤል ኣብ ታሪክ ሻምፒዮን ኤርትራ ብዕድመ እቲ ዝነኣሰ ዕውት ናይቲ ውድድር እዩ።
1: ራይ ኣማኒኤል ገብረ እግዚኣብሄር ንራብዓይ ግዜ ካከታትልካ ብሓፈሻ ድማ ናይ ሓምሻይ ግዜኻ ሻምፒዮን ኤርትራ ናይ ግዜ ውድድር ክንኳ ኣለኸ ሞ ውድድር ከመይ ፅኒሐ እማ
2: ውድድር ፅቡቅ ነይሩ፣ ግን ንፋስ ንክልቲ እዩ ነይሩ። ሎማዓንቲ ዝበዝሐ ግዜ ዝሓለፈ ዓመታት ናብ ሓደ ወገን ጥራይ ነይሩ፣ ሎማዓንቲ ግን ናብ ክልቲ ነይሩ ክብድ የብሎ ማለት እዩ።
1: ምናልባት ናይ ፅርግያ ናይ ክሮኖን ዘሎ ምድላዋት በበይኒ እሞ ምናልባት ናይ ክሮኖሜተር ካብ ናይ ፅርግያ ምድላው ፍልይ ዘብሎ እንታይ እዩ?
2: ክሮኖሜተር ክኸውን ከሎ ኣብ ናይ ውልቅኻ ተመርኪሱ ጥራይ ናትካ ፓወር ጥራይኻ ዝያዳ ታሽም ትገብር። ኣብ ናይ ውድድር ኣብ ናይ ፅርግያ ክኸውን ከሎ ግን ዝተፈላለዩ ነገር እዩ። ኢቨን ክሎሜተር ነዊሕ እዩ ኣንጻር መቀዳድ እንተኻ ብዙሕ ነገር ኣለዎ። ብፍላይ ከምዚ ናይ ቻምፒዮን ኤርትራ ዓመት ሙሉእ ዓመታዊ ኣብ ዝካየድ ከምዚ ዓይነት ናይ ኣብ ናይ ኣስመራ ዝካየድ ሰርኪት ከኣኒ ኣዝዩ ፈታኒ ይገብሮ ማለት እዩ። ምክንያቱ ፈታኒ ፅርግያ ስለ ዘይኮነ ዓቅበታት ከም ተቀዳዳማይ ንዓይ ዝያዳ ዘርብሓን ዓቅበታት ዘለዎ እዩ። ስለዚ ጎልጎል ዝዓብለሎ ስለ ዝኾነ ሞር ፈታኒ ይገብሮ ማለት
1: ምናልባት ብሓሙሽተ ዓወታት ምስ ተክለ ሃይማኖት ውና ንክብረ ወሰን ኮን ከለካ ሞ ምናልባት እንታይ ፍሉይ ክብሪ ስማዕካ እዚ
2: ንቀሊል ነገር ኣይኮነን። ብንእስነተይ ዘድንቆ ዝነበርኩ ተፃዋታ እዩ። ብዙሕ ራእይታት ዘለዎ ዳንኤል ማለት እዩ። ብዙሕ ንዑ እንዳረእኹ ዝዓበኹ ተቀዳዳማይ ከም ምዃነይ መጠን እሱ ጀማሪ ብናተይ ግዜ ማለት እዩ ኣብ ናይ ዩሲኣ ይኹን ኣብ ናይ ወርልድ ቱር ቲም ዝኣተወ ተቀዳዳማይ ሶ ንዑ እንዳረእኹ እየ ኣብዚ ደረጃ እዚ በፂሐ ማለት እዩ። ኣብ ናቱ ክመዓራረ ከሎ ከዓ ቀሊል ነገር ቀሊል ክብሪ ይኮነን ንዓይ ማለት እዩ ምስ ዳንኤል ሓደ ኮይነ ክብል ከሎ
1: ምናልባት ኣማኒኤል ኣብ ናይ ግዜ ተዓዊቱ ናብ ናይ ፅርግያ እትሎ ዘሎ ተዓወት ናይ ግዜ የዛኒየሎ ካብ ዓወት ኣርሒቆ ዘሎ ንስ እዩ ዝበሃልባሃል ኣሎ ሞ ምናልባት ኣብዚ እንታይ መግለፂ ኣለካ?
2: ከም ናይ ክሮኖሜተር ኣብ ውልቅካ ተመርኪስካ ኢኻ እንታሽም ትገብሮ ብኡ መንፅር ካ ተዓወታት ይመፅእ ማለት እዩ። ኣብ ናይ ሰርኪት ክኾን ከሎ ግን ከም ተቀዳዳማይ ንዓይ ኣርባሒ ዓይነት ቅርፂ መሬት ኣይኮነን ኣብ ናይ ሰንበት ዓመት ሙሉእ ዝካየድ ማለት እዩ። ስለዚ ንስ እዩ ዝያዳ ፈታን ትገብሮ ማለት እዩ። ግን ዝተቃለኒ መጠን ኩሉ ነገር ገብረ ንክዕወት ግን ዝተፈላለየ መንገዲ ክዕወት ኣይከኣልኩን ማለት እዩ። 2014 ኣብ ሎካል ኣብ ምሳስቤኮ ምስተዓወት ማለት እዩ። ፎርቶ ዋላ ሓንቲ ብዙሕ ታሽሚ ኮነ ናብ 500 ሜትሮ ዘይበዝሕ ዓቐበት እዩ። ስለዚ ብዙሕ ፈታን ይኮነን ደሴም ዋላ ሓንቲ ፍሉይ ነገር ተገብሮ ነገር የለን። ስለዚ ልክዕ ከም ናይ ዝሓለፈ ዓመታት ይኸውን ማለት እዩ።
1: እንታይ ሰልቲ ካ ክትክተል ኣብ ናይ ሰንበት ፀወታ ንዓወድ ያ ክትኣቱ ዋላ ከምቲ ናይ ዝሓለፈ ዓመታት ፀወታ ንምምቃር?
2: ኖ ዋላ ሓንቲ ታሽሚ የብለይን ስትረስ የብለይን ዝዓብየ ታርጌተ እዚ ግን ከም ሰርኪት ኣትቀሊል ክብሪ ይኮነን ዝተቃለኒ መጠን ንክዕወት ክፍትን እየ ግን ከምዚ ፍሉይ ስትረስ ዝገብረሉ መንገዲ ግን የብለይ።
1: ምናልባት ናይ ሰንበት ፀወታ ከመይ ክኾን እዩ ዝብል ግምት ኣለካ?
2: ዋላ ሓንቲ ከምዚ ክት ድምድሞ ኣይትኽእልን ኢኻ ከምዚ ኢልካ ክትውስን ኣይትኽእልን ኢኻ ኣይዶኖ ማት ፈታኒ ይኮነን እቲ መድረክ ኩሉ ግዜ ከምዝካየድ ፀወታ ተወሳኺካ ሃዲሞም ተቀዳድምቲ እዮም ዝውድእዎ ብዘይብእውን ሓንቲ ጋንታ ክትጥርንፎ ትኽእል ጋንታ የላን። ስለዚ እዚ ኢልካ ክትውስን ኣይትኽእልን ኢኻ።
1: እሞ መውዳእታ ናብ ባንቆታ ፅበ ዘሎ ህዝቢ ብሓፈሻ እንታይ መልእኽቲ መሕለፍካ?
2: ኖ ኩሉ ግዜ ከም ዝብሎ ማለት እዩ ብፍላይ ቶም ቲፎዞ ማለት እዩ ፀሓይ ንፋስን ከይበሉ ሙሉእ መዓልቲ ኣብ ጎንና ኮይኖም ዝድግፉና ማለት ቻምፒዮን ኤርትራ ጥራይ ዘይኮነ ኣብዚ ደረጃ ዝንክንበፅሕ ብዙሕ ታሽም ዝገበሩ ኣበርክቶ ዝገበሩ ደገፍቲ ኩሎም ቴንክ ይብሎም ማለት እዩ
1: ቀኒልና ንኳ ሓጎስተካ

0: ኣብዚ ውድድር ንዓበይቲ ተቐዳደምቲ ስዒሩ ሳልሳይ ተርታ ዝሓዘ ኣባል ጋንታ ደንደን ናታን ተስፋኣለም 23 ትሕቲ እውን ካብ ዝዕድሚኦም ተቐዳደምቲ ዝሓሸ ሰዓት ብምምዝጋቡ ሻምፒዮን ኤርትራ ናይ ትክሊ ዕድመ ብምዃን ኣኽሊል ዓወት ደፊኡ። ሳሙኤል ሓየሎም ሰንበል ካልኣይ ያፌት ሙልጌታ ካብ ዩሲኣይ ድማ ሳልሳይ ተርታ ሒዙ።
1: ናታን ተስፋኣለም ሻምፒዮን ኤርትራ ትሕቲ 23 ዓመት ናይ ውልቅ ናይ ግዜ ውድድር ከምኡ ድማ ኣብ ናይ ዓበይቲ ተዓዋቲ ንሓስመ ኢልኹም ከለኻ ብሓፈሻ ውድድር ከመይ ጸኒሑ ናታን?
2: መጀመርያ ቲንኪዩ ነዚ ዕድል ዝሃብካኒ ኣሚር ሓወ። ውድድር ብጣዕሚ ብርቱዕ ነይሩ፣ ምክንያቱ ንፋስ ነይሩ፣ ናይ ባሕሪ ንፋስ ብጣዕሚ በዳሂ ማለት ሓያል ውድድር ነይሩ፣ ከባቢ 30 ገለን ኪሎ ሜትር ማለት እዩ። ሕጂ ነዚ ኩሉ እዚ ከዓ ሳላ ጋንታይ ሳላ ፃዕረይ ማለት እዩ ሶም ስላ ሳላ ዳሓገዙ እኒ ተዓዊተሉ
1: ራይ ምናልባት ዝሓለፈ ዓመት ሻምፒዮን ኣፍሪቃ ድሕሪ ምኳንካ ብዙሕ ሰብ ትፅቢት ገሪልካ ነይሩ፣ ሃንደበት ግን ካብ ዓወታት ርሒቕካ ሞ ምናልባት እንታይ እዩ ነይሩ ምክንያት ካብ ዓወት መልሓቂ ኢኻ?
2: እዎ ዝኾነ ፀጋም ናይ ሕማማት ገለ ነሂርኒ እሱ እቲ ካብ ዓወት መርሓቂ እየ ማለት እዩ። ሕጂ ግን ኣይሆብ ተስፋ ገብር ድሓን ኣለኹ ኣምላኽ መስገን ኣብ ዓወት ከዓ ክመፅ ተስፋ ገብር ማለት እዩ። ከምቲቶም ዓበይቲ ኣሕዋተይ በፂሖም ወደለዉ መከምኦም ክበፅሕ እዩ እቲ ሕልመይ ማለት እዩ።
1: ናይ ሎም ፀወታ ሒዝካ ዛእተኻ ዕላማ እንታይ እዩ ነይሩ?
2: ኣብዚ ናይ ሎም ዕላማ ሒዘ ዳኣትኩኳ እንታይ ኢንትራል ቀንዲ ኣንደር 23 ማለት እዩ ክዕወት ስታይ ገይረ ተዳለየ ኣትዩ ማለት እዩ። ሶ ኣምላኽ ከዓ ተሓዊስዎ ተዓዊተሉ ማለት እዩ። ብዝግባእ ተዳልየለየ ሳላ ኩሎም ጋንታይ ድገበሩለይ ደገፍ ስድራ ቤተይ ኩሉ ዳርጋ ኩሉ ደጋፊ ድገበረለይ ከዓ ኣብ ዝዓወት በቃየ ማለት እዩ።
1: ምናልባት ናይ ፅርግያ ውድድር ሰንበቶም ከተካይዱ ሞ ንዑኡ ከምድላዋትካ ከመይ እዩ ዘሎ? ናታን ኣብቲ ፀወታ እንታይ እዩ ክገብር?
2: ኦ ሕጂ ናይ ሰንበት ምድላዊ ይኮ ማለት ከምዝን ከምዝን ኢልካ እንዲኻ ትኣቱ ግን ትፀወታ ከምዲ ፀንሓካ እዩ። ሶ ኣነ ብሬክ ኣወይ ማለት ግሩፖ ህዳም ተረኪበ ምስኣ ተሰሊጥ ንኸም ውድ እዩ ደሎ ሓሳበ ኣብቲ ፀወታ ድሎ ከዓ ንሪኦ ማለት እዩ። ብመጀመርያ ነዚ ዓወት ዝደብቃዕኒ ልዑል ፈጣሪ ምስጋና ይኹኖ ቀፂለ ንኩሎም ስድራ ቤተይ ፋዘር ማለት እዩ መምህር ተስፋኣለም ባህታ ምስ ኩሎም ስድራ ቤቱ ሄርሞን ሓወይ ኩሎም ጋንታና ማለት ስታፍ ኩሎም ጋንታ ደንደን ከዓብኦም ስጋብ ንእሽ እዮም ቶም ሓለፍቲ ድገበሩለይ መስዋእቲ ከመስግኖም ደሊ ንስታፍ ክሳይ ስታፍ ምዕዳር ቀሽብር ከዓ ከመስግኖ ደሊ
1: ፅቡቅ ዕድል።

ዑታት ንሻምፒዮንነቶም ኣፍልጦ ዝህብ ብባንዲራ ኤርትራ ዝወቀበት ማልያ ካብ ወርቂ ክሳብ ነሓስ ዝዝርጋሕ መዳልያን ገንዘባዊ ሽልማትን ተዓዲሎም። ሻምፒዮን ቅድም ምሽክለታ ኤርትራ ሰንበት 28 ስነ ደቂ ተባዕትዮ ጁኒየርን ዓበይቲ 23 ዓመትን ብዘካይድዎ ናይ ጽርግያ ውርድር ቀጺሉ ከካየድ እዩ። ጁኒየር ደቂ ተባዕትዮ ሰዓት 7 ቅድሚ ቀትሪ ዝፍልም 122.4 ኪሎ ሜትር ዝርሕቀት ውርድር ድሕሪ ምክያዶም ካብ ሰዓት 10 ጀሚሩ ድማ መላእ ኣፍቃሪ ቅድም ምሽክለታ ኤርትራ ብኣንቀወታት ጽቤት ዘሎ ዓበይቲ 23 ዓመትን ደቂ ተባዕትዮ ዘካይድዎ 183.6 ኪሎ ሜትር ዝርሕቀት ውርድር ከሰላስል እዩ።

Hello, everybody.

0: big.
1: Thank you, Luis.

0: ንሃገር ዓብ ኣበርክቶን ተዘካረ ዕማምን ዝፈፀሙ ሰባት ብዘይካ ታሪክ ዝሰነዶ ወርቃዊ ዛንታ ኣብ እምሮን መንፈስን ዜጋታት ዝተርፍ ሓወልቲ እውን ብቐሊሉ ዝፈርስ ኣይኮነን። ጽቡቕ ግብሪ ጽቡቕ ስሚ ዘትርፍ ኤርትራ ኣብ መዳይ ሃገራዊ ቃልሲ ብሓፈሻ ኣብ ኩርና ዓውደ ስፖርት ሓያሎ ተዘከርቲ ዝስመዩ ዜጋታት እትውንን ሃገር እያ። ሓደ ካብቶም ኣብ ስፖርትን ሞያተኛን ብምዃን ንዕቤት ስፖርት ሃገር ዓብ መሰረት ካብ ዘንፀፉን ተዘከርቲ ስፖርተኛታትን ኣብርሃም ግርማፅዮን እዩ። ኣብርሃም ግርማፅዮን ብኩሉ መስፈርቲ ክግለፅ ዝኽእል ኣበርክቶ እዩ ነይርዎ። ካብቲ ብዙሕ ውሑድ መፍለጥ እዩ ስፖርት ኤርትራን ስፖርተኛታት ናብ ግዝበለ ደረጃ ከበፅሑ ብሩህ ተስፋን ዘይፅንቀቕ እምነትን ነበሮ። ነቲ ሓሳብ ብምሉእነት ንምትርጓም ከዓ ዘይፍንቀል እምኒ መሰረት ኣንቢሩ ሃልሃልታ ፍቕሪ ስፖርት ኣብ ልቡ ብሃገራዊ መንፈስ ዝቕለስ እዩ ነይሩ። እቲ ሓያልን ዘይጓሕጓሕን እምነት ከዓ ናይ ገዛ ርእሱ መስመርን ድሕረ ባይታን ነበሮ ነፍሲ ሄር ኣቶ ኣብርሃ ግርማፅዮን ጨጋዕ። ኣብርሃ ግርማፅዮን በታ ጨጋዕ እትብል ቅፅል ስም እዩ ዝያዳ ዝፍለጥን ዝዝከርን። ካብታ 1936 ፀሓይ ዓለም ዝረኣየላን እግሪ ተኺሉ ናብ ማኣዲ ስፖርት ዝተፀንበረሉ ግዜ ኩሉ ሃምን ቆልቡን ኣብ ምምዕባል ስፖርትን ስፖርተኛታት ደቂ ሃገርን ነበረ። ወለዱ ኣቶ ግርማፅዮን ሃብተፅዮንን ወይዘሮ ሓረጉ ትኩእን እውን ካብ 10 ደቆም ቀልጢፉ እምናይ ስፖርት ፍቕሪ ከም ዘለዎ ከዝተፈልሉ ኣይተሸገሩን። ብሓልዮትን ፍቕርን ወለዱ ተደጊፉ ቀልጢፉ ናብ ማኣዲ ትምህርቲ ከምርሕ ኣይተሸገረን።
1: ኣብርሃ ካብ ኣብ መንጎ 10 ውላድ ናይ ኣቶ ግርማፅዮን ከም ምዃኑ መጠን ናይቲ ገዛ ተማሃራይ ጥራሕ ዘይኮነ ሓረስታይ ነይሩ፣ መርባሕ እንስሳ ነይሩ። እቲ ገዛ ዘካይዶ ብሙሉእ ባዕሉ ሓርስ፣ ባዕሉ ይዓፅድ፣ ባዕሉ ይእቱ። ምርባሕ እንስሳ ዝነበሩ ከዓ ፀባን ካልእ ምህርትን ንዕዳጋ እንዳወረደ ነቲ ስድራ ቤት ዓብዪ ኣበርክቶ ዝገበረ ናይቲ ስድራ ቤት ኣባል እዩ።
0: እሾኽ ብብልሓት ትፍጠር ከም ዝበሃል ከዓ ትኩር በሊሕን መስተውዓልን ብምንባሩ ኣብ ትምህርቱ ርኡይ ብልጫን ፀብለል እናበለ እዩ ናይ ካልኣይ ደረጃ ትምህርቱ ዛዚሙ ናብ ዩኒቨርስቲ ተፀንቢሩ። ናይ ማህደረ ትምህርቲ ዕድል ብምርካቡ እውን ካብ ዩኒቨርስታት ኣሜሪካ ኒው ሜክሲኮ ቀዳማይን ካልኣይን ዲግሪ ብልዕል ብቕዓት ክጎናፀፍ ኣይተሸገረን። ፍልጠት ናብ ካልእ ዜጋ እንተዘይሓሊፉ ኣብ ገንኢ ዝተሓብአ ብርሃን ኢሉ ስለ ዝኣምን ፍልጠቱን ትምህርቱን ከካፍልን ብግብሪ ክሰርሓሉን ይመሪፁ። ኣብ ቤት ትምህርቲ ቅዱስ ጊዮርጊስ ሳንጀርጆ መንደፈራ ከምኡ እውን ኣብ ማእከል መሰልጠኒ መምሃራን ደብረ ብርሃን ምሂሩን ሓያሎ መምሃራን ኣሰልጢኑን።
1: ኣብ ትምህርቲ ብፍላይ ዝነበሮ ተገዳስነት ካብ ንእስነቱ እዩ ዝጅምር። ኣብ ንእስነቱ ተምሃራይ ኣብ ዝነበረሉ ግዜ ክሳብ 12 ክፍሊ ኣብ ዝተምሃረሉ ግዜ ሓያል ነጥብን ብልዑል ነጥብን ደረጃን እዩ ተመሪቑ። ድሕሪኡ ብምቕፃል ንቢኤ ዲግሪ ንበይሩት ዝኸይዱ፣ ድሕሪኡ ከዓ ንማስተርስ ነገር ገይሩ። እዚ ኩሉ ትምህርቲ ዝረኸቦ ግን ንበይኑ ሒዝዎ ክድሊ ስለ ዘይደለየ ዘይመረፀ ካብ ንእስነቱ ጀሚሩ ፍልጠቱን ሓንጎሉን ንምትሕልላፍ ከቢድ ፃዕሪ እዩ ኣካይዱ። ከም መምህር ጀሚሩ ኣብ መንደፈራ ሳን ጆርጆ ክሳብ ማእኸላይ ደረጃ ትምህርቲ ምሂሩ፣ ኣብ ቲቲኣይ ናይ ቲቸር ትሬኒንግ ስኩል ከዓ ከም መምህር ቀፂሉ። እዚ ጥራሕ ዘይኮነ ኣብ ቤት ማእሰርቲ ኣብ ዝነበረሉ ንሓሙሽተ ዓመት ብፖለቲካ ተኣሲሩ ኣብ ዝነበረሉ ኣብቲ ቤት ትምህርቲ ቤት ማእሰርቲ ሓሙሽቲ ሳብጀክት ናይ ማትሪክ ምሂሩ ብጠቕላላ ኣብኡ ተኣሲሮም ዝነበሩ ብምሉኦም ክሓልፉ ክኢሎም እዮም። እዚ ካብቲ ኣከባቢ ዝነበረ ቤት ማእሰርቲ እቲ ዝለዓለ ነጥቢ ዘምፀአ ታናቱ ዝምህራር ዝነበረ ቤት ማእሰርቲ ኮይና ዝሰርአሉ ነገር እዩ። እዚ ጥራሕ ዘይኮነ ኣብ ዝኾነ ቦታ ሓንጎሉን ትምህርቱን ፍልጠቱን ንኸተሓላልፍ ዘይሕለል ፃዕሪ ዘካየደ ብዘይ መጠን ኣብ ትምህርቲ ዝኣምን ዝነበረ ሰራሕተኛ እዩ።
0: ካብ ሱር ዝተበገሰ ጉዕዞ ስፖርት ኣብርሃ ግርማፅዮን ጨጋዕ ብኣዝዩ ልዑል ፍቕርን ሓያል ስምዒትን ዝምራሕ እዩ ነይሩ። ካብ ናይ ከባቢ ናብ ቤት ትምህርቲ፣ ካብ ቤት ትምህርቲ ናብ ክለባት ክሰግር እውን ግዜ ወሰደን። መረብ ገጀረትን ቴለን ካብተን ቀንዲ ዝተፃወተለን ጋንታታትን ኣብ መስመር ምክልኻልን እናተኸላኸልካ ምክፍፋልን ዝያዳ ኣድማዒ ተፃወታይ ምንባሩ እዩ ዝግለጽ። ብዓሎምቱን መፃውቱን ልዕል ተቐባልነት ዝነበሩ ኣብርሃ ጨጋዕ እኩብን ድምርን ብቕዓቱን ብስለቱን ነተን ጋንታታት ከም ሓለቓ ጋንታ ኮይኑ እውን መሪሕዎን እዩ።
1: ኩዕሶ እግሪ ከኣቱ ከሎ መጀመርታ ምስ መረብ እዩ ጀሚሩ ቀፂሉ ደድሕሪ መረብ ናብ ገጅሬት ከይዱ ደድሕሪ ገጅሬት ከዓ ናብ ተይለ ከይዱ ካብ መረብ ናብ ገጅረት ክኸይድ ከሎ ጋንታ መረብ ተሸይጣ እያ ናብ ገጅረት ኣትያ ከምኡ ውን ጋንታ ተለ ዓባይ ጋንታ ተለ ናይ ሃገር ዝነበረት ሓንቲ ካብተን ዓበይቲ ጋንታታት ምስ ጋንታ ሓማስየን ኣብ ኮሎ ግዛይ ሰራየ ጋንታ ዝማራ ጥርያን ተሓዊሳ ማዕርአን ትዋስእ ዝነበረት ጋንታ ተለ ምስኣ ተሰሊፉ ማለት እዩ። ኣብ ምስላፉ ጥራሕ ዘይኮነ መሪሕ ተራ እዩ ተፃዊቱ ኩሉ ግዜ ኣብርሃ ኣብዝኣተወን ጋንታ መሪሕ ተራ ብምፅዋት ሓለቓ ጋንታ ገይሮም እዮም ዘፃውትዎ ነይሮም። ተዋስኣዩ ተጫራቃዩ ለጋሲዩ ሕያዋዩ ንውዕሉ ኩሉ ግን ክእለት ናቱ ኣብ ፀወታ ኣብ ምክልኻል ዝለዓለ ክእለት ነይርዎ። ቀፂሉ እውን ከም ሚድፊልድ ክፃወት ኣነ ክንድቲ እኳ ማዕሪኡ ዘይረእኽዎ እንትኾንኩ ኮነ ሓሊፉ ሓሊፉ ኣብ ዝነበረ ፀወታታት ተዓዚበዮን ዝረእኽዎን ኤክስፒሪንስ እዩ ዝነይርዎ። ስለዚ ከም ጠቕላላ ሓፈሻዊ ልዑል ኣበርክቶ ኣብ ኩዕሶ እግሪ ነይርዎ ማለት እዩ። ቀፂሉ እውን ኣብ ዩኒቨርስቲ ኣብ ዝኸደሉ ናይ ተምሃሮ ጋንታ መስሪቱ ኣብኡን ከም ሓለቓ ጋንታ ኮይኑ ዘገልገለ ሰባት እዩ። ስለዚ ናይ ኩዕሶ ፍልጠቱ ክሳብ ከምዚ ተባሂጉ ዝፃወተሉ ዝነበረ እዩ።
0: ማዕረ ማዕረ ምምዕባል ስፖርታዊ ዓቕምታቱ ኣብ ሞይኡን ፍልጠቱን ክብምባልን ተወሳኺ ስልጠና ብምውሳድን ሓደ ካብቶም ላዕለዎት ሓለፍቲ መንገዲ ኣየር ኢትዮጵያ ክኸውንን ብደረጃ ኣካየዲ ስራሕ ነቲ መንገዲ ክመርሖን ኣይተሸገረን። እንተኾነ ኣብዚ ኣዝዩ ተነቃፊ ዝኾነ ትካል መንገዲ ኣየር ኢትዮጵያ ከም ውፉይ ኣባል ሓፋሽ ውድባትን ምስጢራዊ ተቓላሳይን ኮይኑ ብውሽጢ ውሽጢ እናሰርሐ እንከሎ ምስ ግዜ ኣብ ዓይኒ ጸላእዳ ኣተወ። ነዊሕ ከይጸንሐ ድማ ኣብ ቤት ማሕቡስ ኣለም በቃኝ ተዳጎነ።
1: ኣብ ኣዲስ ኣበባ ኣብ ዝነበረሉ ናይ ሓፋሽ ውድባት ኣባል ኮይኑ ብሰፊሕ ዝንቀሳቐስ ነይሩ። ዝንቀሳቐሰሉ ኣብ ዝነበረ ሓደ እዋን ተጠርጢሩ ተተሓይዙ ንቤት ማእሰርቲ ናይ ኣላምባቃ ዝነበረት ቤት ማእሰርቲ ናይ 5 ዓመት ተኣሲሩ ሕጂ ኣብቲ ውሽጢ ቤት ማእሰርቲ ዝነበረ ካብኡ ዝለዓለ ምንቅስቃሳት ምውዳብ ይገብር ከም ዝነበረ ይፍለጥ። ኣብ ልዕሊኡ ከዓ እታ ቤት ትምህርቲ ንኽትምስረት እውን ኣብኡ ዝገበረ ተኣሽሚ ነይሩ ማለት እዩ። ስለዚ ንኩሉ ነገራቱ ናይ ቤት ማእሰርቱ ልዑል ሃገራዊ ፍቕሪ ስለ ዝነበሮ ኣብ ዝኾነ ነገር ብኤርትራ ቀዲሙ ዝመፁ ነገር ኣይፈቱን ነይሩ ማለት እዩ።
0: ዕዙዝ ፍቕሪ ሃገርን ስፖርትን ዝነበሮ ኣብርሃ ግርማፅዮን ጨጋዕ ድሕሪ ሓርነት መላእ ኤርትራ ሙሉእ ግዜኡ ንሃገርን ህዝቡን ንምግልጋል ጠቕሊሉ ናብ ኤርትራ ብምእታው ንውልዶ ድሕሪ ናፅነት ዝተተኽለ መንገዲ ኣየር ኤርትራ ንምትካልን ንምምዕባልን ሓያል ፃዕርታት ካብ ዘካየዱ ዜጋታት እዩ ዝነበረ። ን10 ዓመት ከመካየዲ ስራሕ ብምዃን መሪሕዎን ኣብ ተሪር ከውሒ ዝተሃንፀ መሰረት ኣንቢሩን እዩ።
1: ድሕሪ ናፅነት መንገዲ ኣየር ኤርትራ ክምስረት ስለዝነበሮ ክኢላታት

0: ዝነበሮም ካልኦት ከምኡ ንክምሃሩ ንስኮላርሽፕ ዕድል ፈጢሩ ከም ኣቶ ኣብርሃም ሽሙ ዝነበረ ሰብ ሕጂ ንካናዳ ስኮላርሽፕ ፈጢሩ ናይ ማናጅመንት ናይ ኤርላይንስ ከም ዝምሃር ዝገበረ ሰብ እዩ። ብካልእ ወደን ኣብቶም ካልኦት ሰራሕተኛታት እውን ብዘይ መጠን ልዑል ምሕደራ ዝነበሮ ሰብ እዩ ተባልኩም ምግናን ኣይኮነን ናይ ኣብርሃም ፍቕሪን ስኒትን ኣካይዳን ኣመራርሓን ናይ ስራሕ ከዓ ዝዳረጎ ይነበረን ልዕሊ ኩሉ ከዓ ክእለት ቋንቁኡ ብዝለዓለ ደረጃ ስለ ዘነበረ ብኢንተርናሽናል ደረጃ ዝግበር ርክባት ካልእ ጉዳያትን ንዕኡ ቀሊል ዝነበረ ስራሕ እዩ ነይሩ ክብል ይኽእል።
1: ኣብርሃ ግርማፅን ብዘይካቲ ኣብ ምምዕባልን ምድንፋዕን መንገዲ ኣየር ኤርትራ ኣብ መዳይ ስፖርት እውን ዓቕሙ ብዘፍቀዶ ሓያል ስራሕ ክዓምም ብዓብኡ ንዓውድታት ኤርትራዊ ስፖርት ኣህግራውን ዓለምለኻውን ዝምድናታት ኣብ ምፍጣር ብሓፈሻ ማሕበር ኩዕሶ እግሪ ምብራቕ ኣፍሪቃ፣ ማሕበር ኩዕሶ እግሪ ኣፍሪቃን ማሕበር ኩዕሶ እግሪ ዓለምን ክትከውን ኣዝዩ ዓብ እጃም ኣበርኪት እዩ።
0: ኣብቲ እዋንቲ ብብሽክሌታ ኦሎምፒክ ንወዳደር ዕድል ረኺብና ብዝነበርናሉ ግዜ ሓደ ካብቲ ከነማልኦ ዝግባአና ዝነበረ ኣህጉራዊ ተፈላጥነት ዘለዎን ፌደሬሽናት ክህልዋ ነይርዎን ኣብ ኤርትራ ንዚ ንክህልወካ ከዓ ሕጊ ቅዋም ክህልወካ ኣለዎ። ስለዚ መጀመርታ ናይ ኩዕሶ እግሪ ቅዋም ብስርዓት ነዲፉ ኣዳልዩ ብዘለዎ ናይ ክእለት ኳንኳን ናይ ፍልጠትን ንሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ቅዋማ ገይሩ ብተወሳኺ ናይተን ካልኦት ኣርባዕተ ዓይነታት ስፖርት ብሽክሌታ፣ ኣትሌቲክስ፣ ጉያ ብሽክሌታን ናይዚኣተን እውን ሕጊ ነዲፉ ንተፈላጥነት ኣብ ኦሎምፒክ ቀሪቡ ተቐባልነት ረኺቡ ትዘ ብኡ መሰረት ድሕሪተን ሓሙሽተ ተኣቱ ተፈላጥነት ምስ ረኸባ ኣብቲ ክወዳደር ተመዲብናሉ ዝነበርና ኣብ ናይ ጃፓን ብሽክሌታ ቅድድም ኤርትራ ንክትካፈል ዕድል ዝረኸበትሉ እዋን ነይሩ። ማለት ዘካየዶ ፃዕሪ ቀሊል ኣይነበረን ንቋንቁኡ ድዩ ንኣፍልጦቲ ናይ ነፍሲ ወከፍ ዓይነት ስፖርት ኣለሊኻ ናቱ ቅዋምን ሕግን ደንብን ክትነድፍ ኣይነበረን። ስፖርታዊት ጉዳያት ኮይኑ ጋ ነዚ ጉዳይ እዚ ኣፈፂሙ ተዓዊትሉ።
1: ሓደ ካብ ዓበይቲ ክፍልታት ሚኒስትሪ ትምህርቲ ዝነበረ ስፖርታዊ ጉዳያት ርእሱ ክኢሉ ናይ ገዛ ርእሱ ምእከላ ክህልዎን ልዕሊ ኩሉ ኣብ ምድላውን ምትካልን ዓንዲ ሕጊ ፌደሬሽን ኩዕሶ እግሪ ብቐሊል ክግለጽ ዘይክእል ኣበርክቶ እዩ ገይሩ። እዚ ዓንዲ ሕጊ እዚ ንኻልኦት ዓውደ ስፖርት ብርሃን ተስፋ ክኸውንን ኤርትራ ብሓሙሽተ ፌደሬሽናት ኩዕሶ እግሪ፣ ኣትለቲክስ፣ ኩዕሶ መርበብ፣ ኩዕሶ ሰኪዐትን ኣባልነታ ኣብ ኦሎምፒክ ተረጋጊጹ። ከም ውፅኢቱ ከዓ ኤርትራ ኣብቲ ኣብ ጃፓን ዝተኻየደ ዋዕላ ኣባል ዓለምለኻዊ ኮሚቴ ኦሎምፒክ ኮይና
0: ድሕሪ ነፃነት 92 ብዝነበሩ ኮሚቴ እቲ ኩዕሶ እግሪ ካብ 92 ክሳብ 95 ተኻየዱ ነይሩ። ኣብ 95 ዳግማይ ምርጫ ንክግበር ጋንታታት ዝገበሮ ፀውዒት መሰረት የገልግሉና እዮም ኣፍልጦ ኣለዎም ኣብ ኩዕሶ ተመክሮ ኣለዎም ኣብ ኩዕሶ ንዝበልኦም ሰባት ኣኪቦም ምርጫ ንክካየድ ኣብ 95 ምርጫ ተኻይዱ። ኣብዚ ምርጫ እዚ 11 ኣባላታ ኮሚቴ ፌደሬሽን ኩዕሶ እግሪ ምምስራት እዩ ነይሩ። ኣብኡ ከሎ ከዓ ፌደሬሽን ኩዕሶ እግሪ ዞባ ማእኸል እውን ተደሪቡ ብሓንሳ ኸየድ ስለ ዝነበረ ናይ ክልቲኡ ዝመርሑ ኣባላት ንምምራፅ 11 ኣባላት ተመሪፆም። ኣብቲ ኣኼባ ብዝተገብረ ምርጫ ኣባላት ጋንታታት፣ ኣባላት ሓፈሻ ውድባት፣ ኣባላት ካልኦት ፌደሬሽናት ተኣኪቦም ንቲ ምርጫ ምስተኻየደ ኣቶ ኣብርሃ ግርማፅን ከም ፕረሲደንት፣ ተጋዳላይ በርሀ ጎይቶኦም ከም ምክትል ፕረሲደንት፣ ዋና ፀሓፊ ኪዳነ መለስ ባዕለየ ዘሎ ኩሉ ማለት እዩ ከም ዋና ፀሓፊ ኮይኑ ብዓብላሊ ድምፂ ስለተመርፀ ብተወሳኺ 8 ኣባላት ናይ ቴክኒክ፣ ናይ ኣርቢትር፣ ናይ ካልእ ደረጃታት ዘለዎ እኳ ተመሪፆም ሽዑ ተጀሚሩ እቲ ፌደሬሽን ማለት እዩ። ጅምር ምስ ኣበለ ኣብ 95-96 ብመጀመርታ ምስተ ናይ ዞናል ተኣሽሙ ዘላ ናይ ሴካፋ ርክብ ብምክያድ ብዘይ ኣባልነት ውድድራት ምስ ሴካፋ ክነካየድ ጀሚርና ብዝገበርና ምርድዳእ ማለት እዩ። ኣብ 95-96 ሴካፋ ኣብ ናይሮቢ ዝተካየደ ምርጫ ከዓ ፈደረሽን ኩዕሶ እግሪ ኤርትራ

0: መበል 13 ኣባል ሰካፋዊ ንክትከውን በቂዓ። እዚ ኩሉ ብፃዕሪ እታ ሓዳሽ ዝተመርፀት ፌደሬሽን ብመሪሕነት ኣቶ ብርሃ ግርማፅን ዝነበረን ርክብን ዝምድናን ዲፕሎማሲ ናይ ኣቶ ብርሃ ዓወት ዝተረክበ ቀዳማይ ዓወት ናይ ኣህገራዊ ትካል ኣባል ናይ ምዃን ሴካፋ ዝክሮ እዚ ናይ ኬንያ
1: ኣብ 1995 ክሳብ 96 ኣብ ኬንያ ዝተኻየደ ሓፈሻዊ ጉባኤ ሴካፋ ፌደሬሽን ኩዕሶ እግሪ ኤርትራ መበል 13 ኣባል ሴካፋ ክትከውን ብምሉእ ድምፂ ተመሪፃን መሰር ረኺባን።
0: ኣባልነት ናይ ዞናል ሴካፋ ምስ ረጋገፅና ብመሰረት ናይዚ ኣባልነት ሴካፋን ንሕናን ዘለና ንካፍ ዘቕረብናዮ ጠለብ ኣባል ንክንከውን ዘቕረብናዮ ጠለብ መጀመርታ ንፕሬዚደንት ናይ ካፍ ዝነበረ ሓዮቲ ንኤርትራ ንክበፅሕ ብቑዕ ኢንፍራስትራክቸር ኣለዋ ድዩ ሰዓቢ ህዝቢ ስፖርት እንታይ መስል ታሪክ ኩዕሶ እግሪ ኤርትራ እንታይ መስል ንኸፅንዕ ብወግዒ ንኤርትራ ዓዲምና ምስ መምፀናዮም ክሳብ ብደረጃ ንፕሬዚደንት ተፋሊጡ ናይ ኣፍሪካ ፕሬዚደንት ናይ ኣፍሪካ ካፍ ከም ምዃኑ መጠን ንዘለና ዕድል ንኽርኢ ኣፅኒዑ ድሕሪ ምኻዱ ኣብ ኡጋዱጉ ኣብ ዝተገብረ ኣብ ወርሒ 2998 ካብ ዝነበራ ኣባላት ውድብ 45 ብድምፂ ንኤርትራ ኣባል ንክትከውን ብዝመረፃ መዘት ኣብ ኡጋዱጉ ኣባል ካፍ ኮይና ኣቲና ማለት እዩ።
1: ኣብ ሰነ 1998 መበል 51 ኣብ ፓሪስ ዝተኻየደ ኮንግረስ ፊፋ ኤርትራ መበል 82 ኣባል ፊፋ ክትከውን እውን ተራ ናይ ኣቶ ብርሃ ግርማፅን ቀሊል ኣይነበረን።
0: ብመሰረት ኣባል ካፍ ምስ ረኸብና ካፍ ንባዕሉ ኣባል ፊፋ ንክንከውን ዝገበረልና ሓገዝ መሰረት ብዘነበረና ቅዋምን ብዘቕረብና ጠለብ ናይ ኣባልነት ከዓ ኣብ ወርሒ 6 ናይ 1998 ኣብ ፓሪስ መበል 51 ኮንግረስ ናይ ፊፋ ዝተካየደ ኣኼባ ኤርትራ መበል 182 ኣባል ፊፋ ንክትከውን ብምሉእ ድምፂ ተመሪፃ ኣባል ፊፋ ዝኾድናሉ ከዓ እቲ ዕዋትቲ እዩ። ስለዚ ኣብ 98 ክልቲኡ ኣባልነት ናይ ካፍን ናይ ፊፋን ኣብ ወርሒ 2 ኣብ ወርሒ 6 ዝኣተናሉ እዋን እዩ።
1: ኣቶ ብርሃ ግርማፅን ፕረዚደንት ፌደሬሽን ኩዕሶ እግሪ ኤርትራ ኮይኑ ድሕሪ ምግልጋል ኣብ ሃገራዊ ኦሎምፒክ ኤርትራ እውን ኣቦ ወንበር ኮይኑ ሰሪሕ እዩ። ካብ ጉዳይ ሃገርን ፍቕሪ ስፖርትን ምንቕ ዘይብልን ብኩሉ ዓቕምን ክእለቱን ንምምዕባል ዝሰርሕ ኣብርሃ ግርማፅን ጨጋዕ ክሳብ እታ ብ2006 ካብዚ ዓለም ብምክንያት ሕማም ዝፍለ ንፅባሕ ዝጠመተ ሓሳብ ካብ ምፍልፋልን ዝኽእሎ ካብ ምትግባርን ኣይበኾረን። ከምኡ ክንዲ ዝኾነ ከዓ ኤርትራ ኣብ መዳይ ስፖርት ብክብሪ ኣፍልጦ ካብ ዝሃበቶም 100 ከዋኸብቲ ሓደ ክኸውን ክኢል እዩ።
0: ብሓፈሻ ኣብርሃ ኣብ ህዝቢ ዝነበሮ ተቐባልነት ልዑል ተቐባልነት ተዋዛያይ፣ ተፃዋታይ፣ ተጫርቃይ፣ ሓጋዝ ሰብ፣ ርህሩህ፣ ኣብ ሓቂ ዝኣምን ሰብ ስለ ዝነበረ ብዙሕ ጓሂ ተሰሚዕዎ። ልዕሊ ኩሉ ግን ኣብ በዓል መገዲ ኣየር ኤርትራ ኣብ ዝተፈላለየ ፌደሬሽናት ኩዕሶ እግሪ ኤርትራ ከበርክቶ ክበፅሖ ዝደሊ ዝነበረ ተኸሊፉ ከም ዝነበረ ይኣምነሉ ብወገነይ። ካልእ ንክበፅሕን ንካልእ ደረጃ ኩዕሶ እግሪ ኤርትራ ይኹን ካልእ ዓይነታት ስፖርት ንክካየድን ንክምዕብልን ብዙሕ ድሌትን ምኞትን ነይሩዎ። ፍቓድ ኣምላኽ ኮይኑ ግን ኣብ ዝዓረፈሉ ግዜ ውሃይን ሳይሱን ተሰሚዑ እምበር ዋላታሽ ንበዓላታ ዕለተ ልደቱ 1936 ክትከውን ኮላ እዚ ዕለተ ልደት እዚ ኣብ ኤርትራ ወግዓዊ ፀወታ ኩዕሶ እግሪ ደቂ ወፃእን ደቂ ባት ኤርትራውያንን ዝተጀመረሉ ዕለት እያ። ስለዚ ምስ ምውላዱስ ምስታ ግዜ እቲኣ ነዛ ምዳ ስለ ዝነበርና ኣብ ልዑል ደረጃ ዝነበረ ታሽሚ ድሌት እዩ ነይሩ።
1: ብምክንያት መበል 50 ዓመት ዝኽሪ ምምስራት ኮንፌደሬሽን ኩዕሶ እግሪ ኣፍሪቃ ሓደ ካብቶም ካብ ኤርትራ ዝተመርፁን ብካፍ ቅቡላት ዝኾኑ ስፖርተኛታትን መራሕቲ ስፖርትን ክበሃል ክኢል እዩ። ካብቲ ነቲ ሽልማት ዝተረቕሑ ገዳይም ኤርትራውያን ስፖርተኛታት ኣቶ በየነ ተኽለ፣ ኣቶ ካሕሳይ ባህልቢ

0: አቶ ነጋሲ ወልደ ስላሰ፣ አቶ ኢብራሂም ዓረቦ መምህር እዛስ ተስፋይ ኳን ተነበሩ ኮይኑ ግን ነቲ ሽልማት ዝተዓወትሉ ነፍሲሄር ኣብርሃ ግርማፅን ጨጋዕ ደኣ ነበረ።
1: እቶም ካልኦት እውን ተጠቂሶም ዘለዉ ኩሎም ስፖርታውያን ዝነበሩ ልዑል ኣበርክቶ ኣብ ስፖርት ዝነበሮም ክኸውን ከሎ ግዴ ኣብርሃ ግን ኣብ ምምስራት ሃገራዊ ፌደሬሽን ኩዕሶ እግሪ፣ ኣብ ምልላይ ሃገራዊ ትካላት ኩዕሶ እግሪ፣ ኣብ ዝፈጠሮ ዲፕሎማሲ ጋንታታት ምስ ኣህጉር ዝፈጠሮ ልዑል ዝነበረ ተኣሽሚ እዩ። እቲ መበል 50 ዓመት ናይ ካፍ ተኣሽሙ ኣብ ዝተካየደሉ ከዓ ብዝዓለ ደረጃ ናይ ኮሚቴ ተኣኪቡ ናይ ነፍሲ ወከፍ ኣበርክቶኦም ኣብ ሃገር ተገምጊሙ እቲ ዕድል ተዋሂቦ። ስለዚ እቲ ዝተዋህበ ኣብ መረዳእታ ናይ ዘሕለፎ ስራሕን ኣብ ፅቡጥ ስራሕ ናይ ኣቶ ኣብርሃ ዝተመርኮሰ ስለ ዝነበረ ቁኑዕ መረዳእታ ዝተወስደሉ ኣብ ግዜ እዩ ነይሩ ማለት እዩ።
0: ታሪክ ንኸዋኸብቲ ወትሩ እዩ ዝዝክር። ህዝቢ ነቶም ንዕቤት ንዕባለን ሃገር ዕዙዝ ኣበርክቶ ዝገበሩ ኣብዚ ሒ ይዝክሮም። እቲ ተኸላኸላይ ጋንታ ቴለ፣ እቲ ሓለቓ ጋንታ ቴለ፣ እቲ መምህር፣ እቲ ኣካያዲ ስራሕ፣ እቲ ኣብ ምንዳፍ ሕግን ምምዝጋብ ኣባልነት ኤርትራ ኣብ ዓለምለኻውያን ማሕበራትን ዕዙዝ ግደ ዝነበሮ ኣብርሃ ግርማፅዮን ወትሩ እዩ ዝዝክር። ነፍሲሄር ኣብርሃ ግርማፅዮን ጨጋዕ ተዘካሪ ኩልሳዕ
1: ሰኣቶ ብርሃ ተፀጊዐ ብስራሕ ኩሉ ዝተምሃር ኩሉ ዓብዪ ምሕደራ እዩ። ምሕደራ ኣብ ዝነበሮ ትካል ብዘይ መጠን ልዑል ዓይነት ምሕደራ እዩ ነይርዎ ኣብርሃ ኣብ ዘካየዶ ስራሕ። እዚ ዘሎ ካይዳታት ከዓ ቅንዕናን ቁኑዕ ስፖርታዊ መንፈስን ሒዙ ንክቕፅል ከምኡ ከዓ ኣብ ሃገር ዘለዎ ፍቕርን ስኒትን ዘለዎ ስፖርት ንክኸውን ንዝለዓለ ደረጃ ንኸምን ኣሰራ ኣብርሃ ክኽተል ከም ዘለዎ ተኣሽሙ ይብል። ስፖርት ናይ ፍቕርን ናይ ስኒትን እዩ። ኣቶ ኣብርሃ ኣብ ዝገበሮ ነበር ፀወታታት ስለ ሓቂ ኢሉ ኣንጻር ጋንቱ እውን ዝወሰነሉ እዋናት ዘሕለፈ ተፃወታ እዩ ነይሩ። ስለዚ እዞም ናይ ሕጂ ዘለዉ ስፖርታውያን ልዑል ፍቕሪ ኣብ ስፖርት ተወፋይነት፣ ልዕሊ ኩሉ ተወፋይነት ኣብቲ ፀወታታት ኣቶ ኣብርሃ ኣብ ዝገሸሉ ነበረ ሓደሓደ መገሻታት እቲ ናቱ ናይ ነፃ ቲኬት መገሻታት ንካልእ ነፃ ዘይብለው ወፊይዎ እቲ ናይ ኢትዮጵያን ኤርላይንስ ዝነበሮ ነፃ ቲኬት ነቶም ገሾም ዘይፈልጡን ኣኼባታት ክኸይዶም ዘይክፈልጡ ሰባት ወፊዩ ይህቦ ነይሩ ክሳብቲ ደረጃ እቲ። ኣብ ልዕሊ ኩሉ ከዓ ኣብ ኩዕሶ እግሪ ድዩ ዝነበረሉ እዋን ብኣካል ተኣኪቡ ተርእኡ ኣብቲ ኩዕሶ ዝካየድ ዘሎ እንታይ ጎድል ኣሎ እንታይ የብል ዝግምግም ኣብ ኣኼባታት መረዳእታት ዘለዎ ኣኼባታት ከረድእን ከብልን ዘዳሉ ዝነበረ ቁኑዕ ሰብ ስለ ዝኾነ ኣብነት ናይ ኣቶ ኣብርሃ ምኽታል ቀሊል ኣይከውንን እዩ ግን ናብኡ ገጹ ሰብ ክፅዕር ከም ዘለዎ ሓደራ ብልኣድበ ወገነ እዩ።

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት ናይ ሎሚ ሰሙኑ መደብና ኣብዚ ይፍፀም። ስለምክታልኩም ኣዚና ነመስግን። እዛ መደብ እዚኣ ብኩሉ ነገራ ንዓቤት ናወስኸት ክትከይድ ናትኩም ተሳትፎ የድልያ እዩ። ከምቲ ኩሉ ሰዓ ንብሎ ድማ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝሰናበተኩም ሰላም።

ሳሕል ማ የሐምቃት ሻዕባ እድብራ ጋድሞታታ ወጫያ እከል ሕድ መጠውርላ እገል ሕርየት ኩሉ ምስተቅብሎም እንዳሓትገው ኣስካ ገይሶ ላዕለው ሙናድሊን እከል ሕድ ኣስበተቶም ኣስመደቶም ምርወት ከህሌብ ሰብር ኤማን ሓጣጠት ወምስተቅበል ኣስደደቶም እፍንቲት ሻዕብ ሳሕል ዶሩ እብ ከሊማት እግልት ወሰፍ ወሜዛን እግልት መዘን ሰበት ይቀድር ልኢል ሸራሕ ፈኩ ዲብ ሰነየት ዝረክቦ ሌጣ እንደቤና መናሓልፎ

0: ዓውና ኩሉ ለልፍሙ ወኩሉ ለለርኡ ሕነ ዲባ ውክትላይ ጠለበትናዮም ዓነ ለኣኑ እብዕምርነና እስንዓነምኖ ዲብትማዓት እንሻርክ ኩሉ እንፍህም እንሰምዕ ውምገብእ ሃላ ዲባ ውክትላይ ኣነ ብዙሕ መድረሳት ምና ቀደም የለዓለው ብዙሕ ደረስኮ ብዙሕ ተጃርብ ከሰብኮ ግልኢበል ይቀድር
1: ሰነፅ ሰነት ንሓልፍ እሊ ኣጋማት ለ ሓሳይ እንተ ዝብረካሉ ዝብለ ኣዳ ኣነ በስ ምትዳም ብጣሪ በጥር ኣላ ቀድረ ትዕሉብ ድቡ ጠሪክልዮም ዝደከር እዩ ኮሎ ዓላት ጎድ ኩር ኣለ ወሰላም ኣለ
2: ጥሎም እዮም ከም ዓበይ ንሪኦም ዝህለና ጀማሂር ንሓለፎ ቴለል ዶል ዳግሙ ግልካ ودول سامعو للاش عالل والالات حزين من ماتو جلاب حرية سبت قبعا والهدف سبت باتسحا وهتوما دل ربي هلا اند بيليو حرية لرا لبدير نأش ديب هتوما راتا سورة ودو ديب العلو مصر شعب للتراكوبو ديب العلو دوايح اقلرو ديب سلف سنة كل الف عسر وسس مناسبة سلاسة وحامسي سنة حرية اسكنارو التجهو إلا زيارة الله كل دول من أكان ديب أكان لو دوا من ماتا إلا زيارة الله لكن فنتل بيلت عالد ዲባ ጀማሂር ሳሒላ ተኣሳሳ ዲቡ ኣካና ሰበት ገበት ዝያድ ስርቤብ ሰፈላሎ ፊቃዶ ናይላ ሓልፎ ሻሃዳ ወላ ናደለው እቱ ደዋየ ወላ ምስሎም ናድል ላዕላ ደገልል ሸዓብ ካልቃት ዲቦም
0: ሸዓብና ዲባ ወቀት ለሃ ፍዕለን ከማ ተኣምሩ ሓደ እስትዕማር ዓላ እሊ ድገእዮም እዮም እትላዓልና ብዲር ናድቱ ዝበል ሃይለ ስላሰ እንደቤለው ታሪኩ እሊ ወድግና ታሪኩ ቡና እማትና ኣቦውና ላኪን ስሙድ ቦም ወኤማን ቦም ኣያእካ ነብረቶም እየ ክቦት ንእሽ እንደወደው ሓልዕጨይ እተ ኤርትራ ንዕመትታ እምብል ኤርትራ ከምእንታ እምብል ብዙሕ ንብላ ላኪን ለግርም እንታይ ያካን ሃላ እትከብዲ ኤርትራ ሃላ ኤርትራ የ ምንታ ለከብዳን ሃላ እልሸዕባቱ ዲኮን ሓጋይ ወከረም ለዘልም ዲብ ኢትዮጵያ ሃላ ንሕና ሓተ የታከረምና ላኪን ኤማን ብና ወሰብር ብና ወውሕደት ብና ሸዕብ ኤርትራ ህቱ ትለግርመታ ኤርትራ በዓል በክታ እግል ምሸዕባ ኦረልብ ኦረ ዕቁብ ሓተ እደለብት
2: እላ ንትፈራጀ ልህሌና ኣወል መረት ጀማሂር ልትኣሰሰ ዲባ ኣካነታ ጀማሂር ልትኣሰስ ዲብሃላ ህደፉ ዋድሕ ሰበት ዓላ ወደ ሻባይ ምሰላ ብዒት ተናዚም ላዓላ እግል ኣፍሽሎ ክምሰልቱ እምርዱ ይሰበት ዓላ ዝያድ መተክል ሓለፉ ዲባ ላኪን ፈድላ ወደዎ ሰብር ወትሓዲ እንደኣሰሰው ዲቡ ኩሉ ኣካን ኤርትርያ ክምሰልገይስ ወደዎ መፍገር ገሊል ኣወል ጀማሂር ላተኣሰሰ ዲባ ኣካንታ እልለት ሓረይቱ ብሰበብ ሄኒ ምንቁሩብ ማይ ሰበትባ ዋላ ኣካናትማ ድባዕ ሰበትታ እግል ላዓላ ምስጢር ሄራር ሰውረት ላትሓብዕ ሰበት ዓለቱ

0: ኣሰናይ ዲብ 35 ሰነት ሕርየት ኣብፅሕና ዲብ እምብል ናይ ዮም ኣጃ ናይ ፈጅር ምስተቕበል ክምሰልቶም እንደ ኣእምረው እግል ውረሶ ምናድል ምና ናይ ጀማሂር ሳሕል እንደ ደርሰው እግል እጀኒቶም ዲብ መሳክብ ንእሽነቶም እግል ኣብፅሖ ወልኦ ድርሶ ጀማሂር ሳሕል መሰር ሰኔት ጋብእ ግናሃላ
1: ኣማነትክልና ተለሽት እደነ ከረያ ዕላመትና ተመንደረት ልብደሙ ወተያ ሰነተስ ኣውሓተ ለትምነየቱ ረክበያ ሑር ምስተቅል ምን መግዘም ባልሓያ ብሕተወትና ተከዱረት ንትደም እተብንየት ንብነ እተወንዓምርላ ቃልት ኣርድየት ሕብረ ኢኮንሊ ወግርመተ ከዱረት ኢንስከብ ተረትና ተሕፃን ወለወለት
2: ግንበልዎን መንደር ከፋ ሕልፈልንደል ዓብልፈንቀ ወደምደም ዓብልቀፈ ለብራር ንወሻ ሓድር ያረሰን ዓኩዋብ ኣክባር ንምድር ደቡብ ከለይ ወለ ሰመጥያር ጀፈልሲ ዓብየት በዲርማ ሕፍት ጠምር ወመራር ጀሽና ዝሰቀይ ጠምር ፈጅረ መዓል ከውራር
3: ንቲ ጀባዕላ ምድወስ ኣቢያ በቂ ተውካሎ ምስልግልማ ምረይን ትትበረጊ ይባናኪ ብጥረት ኣስላሓት እንተ ዝርኪ ገዚ ባት መሕርበት እንቲ ቅልቀት እንቲ ጀላላ ዓድና ምስላሊ ተሪ ምስና ተመኮይ ትበረይ ምንደገሰት እብራታት ተፈግር ሴፋ እንተዘውረት ሕሽመት እንቲ ባቡር ናይለከተን እንሳና እንሳና ላና ዓድና ሃበን

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቑጣታት መርበብ ሓበሬታ ሸባይ ዳትኩም ናይ ሰዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ እግዚኣብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሃየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ዛዕባ ሎሚ ኣሴር ሰለሞን ምህሮ ንምንታይ ዝብላ ኣርስቲ ኣልዒላ ትርከብ። ውሉድ ካብ ወለዱ ብኩሉ መዳይ ዝሓሸን ዝማዕበለን ክኸውን ሕጊ ተፈጥሮ እዩ። ከመይሲ ወለዲ ዘለዎም ፍልጠትን ተመክሮን ካብ ወለዶምን ቅድሚኦም ዝነበሩ ወለዶታትን ዝወረስዎ እዩ። ኣብ ርእሲኡ ድማ ናቶም ተመክሮን ፍልጠትን ወሲኾም ናባኻ የሰጋግርዎ፣ ንስኻ ድማ ናትካ ትውስኸሉ። ስለዚ ብፍልጠትን ዓቕምን ካብ ወለድኻ ዝሓሽካን ዝማዕበልካን ምዃን ከም ባህርያዊ ሕጊ ክውሰድ ዝከኣል እዩ። ካብቲ ወለዱ ዘቕሰምዎ ፍልጠትን ናይ ምግባር ዓቕምን ንላዕሊ ክኸይድ ዘይከኣለ ውሉድ እምበኣር ገስጋስ ይኮነን፣ ጉዕዞ ሕብረተሰብ እውን ከምኡ እዩ። ሓድሽ ወለዶ ካብቲ ቅድሚኡ ዝነበረ ወለዶ ናይ ግድን ዝሓሸን ዝማዕበለን ክኸውን ኣለዎ። እንተዘይኮይኑ ምዕባለ የለን። ስለዚ ድማ እዩ ብመንገዲ ትምህርቲ ምስግጋር ሞያን ተመክሮን ታሪክን ኣዝዩ ኣገዳሲ ዝኸውን ሓሳብ መርሓ ግብሪ ወዲ ሰብ እዩ። ዕላማ ትምህርቲ ድማ ብቐንዱ ናይ ምሕሳብ ክእለትካ ምሕያል፣ ከም ውፅኢቱ ድማ ልዑል ናይ ምግባር ዓቕሚ ምጥራይ እዩ። ኣብዚ ብዕምቆት ክንግንዘቦ ዘለና ሓደ መንእሰይ ቋንቋ፣ ሕሳብ፣ ጂኦግራፍ፣ ስነ ፍልጠት፣ ታሪክን ካልእን ስለ ዝተምሃረ ኩሉ ነገር ፈሊጡ ወይ ናይ ምሕሳብን ምግባርን ዓቕሙ ወኒኑ ማለት ኣይኮነን። ኣብ ኣብያተ ትምህርቲ ዝውሃብ መሰረታዊ ፍልጠት ከም መበገሲ ኣዝዩ ኣገዳሲ እኳ እንተኾነ ናይ ገዛ ርእስኻ ዓቕምን ፍልጠትን ከተማዕብል ዝድርኽ እንተዘይኮይኑ ብዙሕ ትርጉም ኣይህልዎን። ከምቲ ኣቐዲሙ ዝተገልጸ ኣብ ክፍሊ እትቐስሞ ትምህርቲ ቅድሚኻ ዝነበሩ ሰባት ተመራሚሮም ዝበጽሕዎ ፍልጠትን ውህሉል ተመክሮን እዩ። ሰባት ተመራሚሮም ዝበጽሕዎ ርኽበት ወይ ፍልጠት ምጽናዕ ወይ ምሽምዳድ ከኣ ዓብ ነገር ኣይኮነን። በዚ መንጽር እዚ ክርአን ከሎ ዝተዋህበካ ትምህርቲ ብተገዳስነት ተኸታቲልካን

ኣጽንዕከን ዲግሪ ምስቃል መንፋዕት እኳ እንተኾነ ዘነይት ግን ኣይኮነን። ዲግሪ ምስቃል ትርጉም ዝህልዎ ሰብ ናይ ገዛ ርእሱ ዓቕሚ ከጥርን ፈላጥ ክኸውንን ዝያዳ ክሓስብን ክመራመርን ፀዓት ዘስንቆ ምዝኸውን እዩ ይርከቦ። ኣብ ዓምዲ ፀጋታት ባሕሪ ተኽለ መንግስቱ መሰላትን ግቡኣትን ሃገራት ኣብ ዝተፈላለዩ ግዛኣታዊ ማያት ዳሲስሎ። ኩሎም ማያዊ ኣካላት ካብ መበገሲ መስመር መለክዒ ዝርግሐ ግዛኣታዊ ማያዊ ኣካል ማለት ቤዝላይን ንኣንፈት ንቁፅ መሬት ናይታ ወናኒት ሃገር ዝርከቡ ማያዊ ኣካል ውሽጣዊ ማያዊ ኣካል ተባሂሎም ይፅውዑ። ብመሰረት ሕጊ ባሕሪ ወናኒት ሃገር ናይ ክሊ ኣየር ማያዊ ባይታውን ትሕተ ባይታውን ሕጋዊ ልኡላውነትን ደረት ኣልቦ ስልጣንን ኣለዋ። ዘይከም ናይቲ ልኡላዊ ግዛኣታዊ ማያዊ ክፋል ማለት ቴሪቶርያል ዋተር ንመራኽብ ናይ ካልኦት ሃገራት ዝህቦ ድሩት ዘይተፀባኢ ናይ ምሕላፍ ፍቓድ ኣብዚ ውሽጣዊ ልኡላዊ ግዛኣታዊ ማያዊ ኣካል ዝኾነ ይኹን ናይ ምሕላፍ ፍቓድ ኣይፍቀድን። ልኡላዊ ማያዊ ግዝኣት ማለት ቴሪቶርያል ሲ ብመሰረት ኣብ 1982 ብዛዕባ ሕጊ ባሕሪ ኣመልኪቱ ዝተቓንዐ ዋዕላ ውድብ ሕቡራት ሃገራት ዘሕለፈዎ ድንጋገ ልኡላዊ ማያዊ ግዝኣት ዝበሃል ክፋል ማያዊ ኣካል ካብ መበገሲ መስመር ማለት ቤዝላይን ናይታ ወናኒት ሃገር 12 ናውቲካል ማይል ናብ ኣንፈት ውሽጢ ባሕሪ ይዘርጋሕ። ኣብዚ ማያዊ ክፋል እታ ወናኒት ሃገር ናይ ክሊ ኣየር ማይ ባይታውን ትሕተ ባይታውን ፀጋታት ሕጋዊ ልኡላውነትን ደረት ኣልቦ ስልጣንን ኣለዋ ተጠቂሱ። ኣብርሃም ዮሃንስ ወዲ ዕቋር መበቆል ሰማእቲ ብዝብል ኣርእስቲ ንዘለዋ ዛሕሊ ንምምስካር ታባ ወኪ ዝተባህለት ቦታ ካብ መበገሲ ስፍራና ንሓደ ሰዓት ተጓዒዝና በፃሕና እያ። ታሪክ ንምፅዋይ ምሳና ዝተጓዓዘ ኣያና እቲ ዝረኣየኩም ታባ መግዛእቲ ይበሃል። ካብቲ ሩባ ጀሪካን ኣብ ዝባንካ ተሰኪምካ ንሰዓታት ተጓዒዝካ ኣብ ድፋዕካ ክትበፅሐ ኣለካ። ጀሪካን ተሰኪሙ ናብዚ ታባ ዝድይብ ዝነበረ ብፃይ ዓቕሉ ፅብብ ምስ በሎ እዚ ቀልሲ ይኮነን መግዛእት እዩ ምስ በለ እዚ ቦታ ታባ መግዛእቲ ተባሂሉ በለና። ሰብ ንምረት መሊኹ ናብ ዓወት ክግስግስ ደረት ዘይብሉ ምፅማም ዕለታዊ ናብርኡ ክገብሮ ኣለዎ። ተቓልስቲ ሓርነት ነቲ ኣብ ዝባኖም ዝፅሒ ዝነበረ ኣእላፍ ኣፅዋራት ኣብቲ ምፍጣርካ ዘፅልእ ስፍራ ጎቦ ፍሒቖም መፅለሊ ክሰርሕሉ ሃንቀውታ ህዝቢ ናብ ምዕራፍ ከብፅሑ መትከላዊ ተልእኮ ተሓንጊጦም ንባህሪ መሊኾም ተኣምር ኣንቃዕሪራ እትጥምቶ ምፅማም ወኒኖም። ምፅማም ብልቢ ምፅማም ብግብሪ ይርከቦ። ብጋዜጠኛ ምሎ ብርሃን ሃብተ ገብርኤል እትዳሎ ዓምዲ ልቦናን ፍልስፍናን ፅፈት ስራሕ መበል ረብዓይ ክፋል ቀሪባላ። መድንጓይ ማለት ፕሮክራስቲኔሽን ቀንዲ ጸላኢ ፅፈት ስራሕ እዩ። ፅቡቕ ስራሕ ምዕማም ዘሸቕለካ እንተደ ኮይኑ ፍጹም ዕዮ ንኸተበርክት ሕጊግ ትብል እንተደ ኮይንካ ወይ ዋሕዲ ድርኺት ዘሳፅየካ እንተደ ኮይኑ ኣብ ስራሕካ ምድንጓያት ምፍጣሩ ኣይተርፍን እዩ። ካብ ምድንጓያት ክትገላገል እንተደ ደሊኻ ቅድም ቀዳድም ህዱእ ኣከባቢ ስራሕ ክትፈጥር ይግባእ። ቦታ ስራሕ ህዱእ እንተደ ኮይኑ ሰራሕተኛታት ኣድህቦኦም ንኽዕብዩ ኣመናዊ ዝሕግዞም። ኣብ እዋን ስራሕ ሙዚቃ ብዓውታ ዝውላዕ እንተደ ኮይኑ ኣብ እዋን ስራሕ ናይ ፅሬት ስራሕ ዝሰላሰል እንተደ ኮይኑ እዚኦም ንፍርያምነትካ ኣመንካይ ቀሊል ዘይኮነ ትራ ክህልዎም ይኽእል እዩ። ሙዚቃ ምስማዕ ይኹን ዕዮ ፅሬት ምስልሳል እኮ ዝፀልኡ ኣይኮኑን። ኣበይን መዓስን ክንጥቀመሎም ከም ዘለና ኣብ ምፍላጥ ግዳ ከቶ ሰናፋት ክንከውን ኣይግባእን። ብሱራፊኤል ተስፋ ብሮ ካብ እትዳልዎ ዓምዲ ዳይሪ ባዕለይ እንክምሓር ወጊድ ንፍርሒ ሰላ ምፅሓፍ ቁንንቲ ጋመ ዝብሉ ዛዕባታት ዳይሪ ንረክብ። ብኣብርሃም ዮሃንስ ወዲ ዕቋር ኣብ ዝተዳለወ ዓምዲ ስፖርት ቅድድም ብሽክለታ ሻምፒዮን ኤርትራ 2026 ከረን ቅድድም ብሽክለታ ናይ ዋንጫ ሰማእታት ተዛዚሙ ማእከል ኩዕሶ መርበብ ብምክንያት መዓልቲ ሰማእታት ዝብል ሓበሬታ ይፀንሐና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ ሌኣውት ዛህራ ዓሊ ፋጥና ኣደም ዓብደላ መሓመድ ዓሊ መዓልም ኣብ ዓምዲ ደልኣባብ ካልኣይ ክፋል ዛንታ ዓላለይ ሓምባሪ ቀሪባላ። ሪፖርታጅ 20 ሰነ መዓልቲ ሰማእታት ኣብ ዞባታት ቀሪብሎ። ሃገር ኣብ ዝኽረሓበን ህዝብን መንግስትን ኤርትራ ለበዋ ሰማእታቱ ኣብ ምትግባር መብፅዕኡ ዘሕድሰላ መዓልቲ ምዃና ተገሊጹ። ሃገር ኣብ ዝኽሪ ሓበን ጸብጻብ 20 ሰነ መዓልቲ ሰማእታት ቀሪብሎ።

ሰላም መግለጺ ወግዓው ዝኽሪ 20 መዓልቲ ሰማታት ብደረጅ ሃገር ስእሊ ተኣዛዝ ኣብርሃ ኣኽሊሉ ዘርእስጊ ክብሮም ፀሓየ ኣብርሃም በየነ ዲዛይን ተኣዛዝ ኣብርሃ ኣብ ዓምዲ ሸባብ ነጃት ዑስማን ተራ መንእስያት ኣብ ምንፅብራቕ ገፀ ባህሪ ኣብ ትሕቲ ዝብል ምስ ተዋሳኢት መንእሰይ ጀሲ

ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሮ ረቡዕን ቀዳም እንትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ኣሰናዳይ ኣማኑኤል መስፈን፣ ምክትል ኣሰናዳይ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ጋዜጠኛ ሃብቶም ተስፋ ሚካኤል ዘዳለዎ ሪፖርታጅ 20 ሰነ መዓልቲ ዝኽሪ ሰማታት ቀሪቡሎ። ኣብ ዓምሊ ስፖትላይት ጋዜጠኛ ባና ንጉሰ ኣብ ኤርትራ ዝርከብ ዕቑር ዓቕሚ ሕርሻዊ ልምዓት ዳሲሳላ። ኪዳነ ሽሞንዲ ኣብ ዓምዲ ካልቸራል ኤንድ ኣርትስ ረቂቕ ጥበብ ኤርትራውያን ደቂ ኣንስትዮ ሓሊፍዎ ዝስራሕ ባህላዊ መሶብ ዘላሊ ትሕዝቶ ኣቕሪቡሎ። ኣብ ዓምዲ ኦፒንየን ኣብ ሂወትካ እተውርሶ እንታይ እዩ ዝብል ዛዕባ ብኣጋጣሚ 20 ሰነ መዓልቲ ዝኽሪ ሓበን ሰፊሩሎ። መዓልቲ ናጽነት ዋጋ ናጽነትን መብፅዓን ብኪዳነ ማርያም ፈዳይ ዝተዳለወ ጽሑፍ ቀሪቡሎ። ኣብ ዓምዲ ኪዩንኤ ጋዜጠኛ ሚካኤል ተኽሎም ንስነ ጥበባዊት ሓጃይት መንዳል ዘላለ ትሕዝቶ ኣስፊራላ። ሓፂር ዝኽሪ ህይወት ሓርበኛ ወይዘሮ ኣዳነሽ በርሀ። እልፊ ኣእላፍ ጀጋኑ ሓርበኛታት ካብ ዘፍረያ ኣዴታት ኤርትራ ሓንቲ ዝኾና ወይዘሮ ኣዳነሽ በርሀ ብ22 ሰነ 2026 ዓሪፈንስ ነቲ ኣብ እዋን ሓርነታዊ ቃልሲ ዘሕለፍኦ ከቢድ ህይወትን ከርሲ ማህፀነን ንሃገር ዝገበሮ ኣበርክቶን ብልዑል ክብሪ እናዘከርና ብሓበን ኣፋኒና የን። ወይዘሮ ኣዳነሽ ካብ ኣቦአን ኣቶ በርሀ ወልደ ሃዋርያትን ኣዲኤን ወይዘሮ መድህን ስእሉ ዓስቡን ኣብ 1929 ኣብ ኣስመራ ተወሊደን። ዕድመአን ንትምህርቲ ምስኣኸለ ኣብ ስኳላ ቪቶሪዮ ኣስመራ መባእታት ትምህርቲ ተማሂረን። በቲ ሽዑ ዝነበረ ባህሊ ሕብረተሰብ ከኣ ገና ጓል 9 ዓመት ህፃንን ከለዋ ምስ ኣቶ ኣፈወርቂ ኣብርሃም ቃል ኪዳን ኣሲረን። ክሳብ ግዜ ግርዝውና ኣብ ትሕቲ ክንክን ወለደን ድሕሪ ምፅናሕ ድማ ሓዳረን ወፅን ኣብ 15 ዓመት ዕድሚኤን በኽሪ ውላደን ተበኪረን። ፈራይት ሓርበኛታት ኣደይ ኣዳነሽ በርሀ ካብ ንእስነተን ኣዝየን መስተውዓሊት፣ ዓቃል፣ ፀዋር፣ ለዋህ ብዝኾነ ፀገም ዘይደሃላ ትስፉብትን ዕትብትን ኣደ ምንባረን ፈለጥተን ይመስክሩ። ቆልዑ እናዕበያ ንባዕለን ዝተፈላለየ ሙያታት ማለት ኣሰራርሓ መግቢ፣ ኢደ ጥበብ፣ ስፌትን ካልእን እናተማህራ ደቀን ብግቡእ ተማሂሮም ኣብ ዝብፃሕ ክበፅሑለን እናተመንያ ኣብነታውያን ውሉዳት ዘፍረያ ኣደ ድማ የን። ወይዘሮ ኣዳነሽ ኣብ ውሽጢ 42 ዓመታት 14 ውሉዳት ፈሬን 9 ካብ ደቀን ኣብ ቃልስን ናፅነት ዝፀንበራን 2 ካብኣቶም ስውኣት ዝወፈያን ኣደ ስሙያት ሓርበኛታት እየን። ሓደ ካብዞም ሓርበኛታት ተጋዳላይ ኢሳያስ ኣፈወርቂ እዩ። ኩልና ከም እንፈልጦ ካብዛ ሓርበኛዊት ስድራ ዝፈረየ ተጋዳላይ ኢሳያስ ኣፈወርቂ ገና ወዲ 20 ዓመት እንከሎ ናይ ዩኒቨርሲቲ ትምህርቱ ኣቋሪፁ ኣብ 1966 ናብ ሰውራ ተፀንቢሩ። ተጋዳላይ ኢሳያስ ኣብቲ ን30 ዓመታት ዝተኻየደ መሪር ፖለቲካውን ዕጥቃውን ቃልሲ ንናፅነት ብብቑዕ ኣመራርሕኡ ነቲ ኣይከኣልን እዩ ዝተባህለ ገድሊ ንናፅነት መሪሑ ኤርትራ ልዑላዊት ሃገር ንክትከውን ወሳኒ ግደ ዝተፃወተ ድሕሪ ናፅነት እውን ንኹሉ ተፃብኦታት ዓበይቲ ሓይልታት ብምብዳህ ህዝቢ ኤርትራ ልዑላውነቱ ዓቂቡ ከቢሩን ተሓፊሩን ንክነብር ብመሪሕነቱ ዘኽኣለ ካብ ከርሲ ማህፀን ኣደይ ኣዳነሽ ንህዝቢ ኤርትራ ዝተዓደለ ብሉፅ ህያብ እዩ። ኣደይ ኣዳነሽ ወላዲት ሓርበኛታት ኣውራ ድማ ወላዲት ስሙይ ተጋዳላይ ኢሳያስ ኣፈወርቂ ብምዃነን ኣብ እዋን ሓርነታዊ ቃልሲ ንህይወተን ህይወት በዓል ቤተንን ደቀንን ኣብ ስግኣት ዘወድቕ ብዙሕ ጸገማትን ኣጨናቐ እዋንን ኣሕሊፈን እየን። በቲ ዝነበረ ሃዋህ ኣብ ኣስመራ ክነብራ ስለ ዘይከኣላ ድማ ኣብ 1978 ኣብ እዋን እስትራቴጂያዊ ምዝላቕ ብሜዳ ኣቢለን ገለ ካብ ደቀን ደቂ ደቀንን ሒዘን ንስደት ናብ ኣሜሪካ ምርሐን። ኤርትራ ብቃልሲ ሓርበኛታት ደቀንን ኩሎም ጀጋኑ ኤርትራውያን ናፅነት ምስ ተጎናፀፈት ድማ ናብ ሃገረን ተመሊሰን። ኣደይ ኣዳነሽ ነዊሕ ናይ ሓርበኛነት ታሪክ ዝነበሮም ክቡር በዓል ቤተን ነፍሲሄር ኣቶ ኣፈወርቂ ኣብርሃም ኣብ 1993 እኳ እንተተፈልይዎን ብደቀንን ደቂ ደቅቕንን ማሚቐን ጻማ ድኻመን ሕጉስ ህይወት ድሕሪ ምሕላፍ ዕድመ ጸጊበን ኣብ መበል 97 ዕድሚአን ካብዛ ዓለም ብሞት ተፈልየን። ብ24 ሰነ 2026 ድማ ውላደን ፕሬዚደንት

ፕሬዚደንት ሃገር ኤርትራ ኢሳያስ አፈወርቂ ካለውት ደቀንን ስድራ ቤተንን ደቂ ዓድን ሰበ ስልጣን መንግስትን ግንባርን መራሕቲ ሃይማኖትን ፈተውትን ኣብ ዝተረኽብሉ ኣብ መካነ መቓብር ጸሎት ብኽብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሰን። ወኪል ኣገልግሎት ዜና ኤርትራ ዮናታን ዕብዮ ምስ ኣላይ ሰሚር ኣሕመድ ንዘዳለዎ ሪፖርታጅ ስላዊ ምርኢት ፖሊስ ኤርትራ ኣብ ጎደና ሓርነት ቀሪቡ ኣሎ። ብጋዜጠኛ ተስፊት ሓጎስ ኣብ እትዳሎ ዓምዲ ቁጠባን ዋኒነን 10 ናይ መወዳእታን ክፋል ቻይና ካብ ፍወሳ ብንውፂ ከመይ ኣምለጠት ቀሪባኣላ። ኣብ ዓምዲ ሸባብ ምርያም ዮሴፍ ማሕላና ስጋ ስዋኣት ኣብ ትሕቲ ዝብል ቃል ምዕባር ኣብ ሕብረተሰብ ኤርትራ ነውርዩ ቃሉ ንዝዓፀፈን ማሕላ ንዝጸለመን ዝግስፅን ዝፅይንን ሕብረተሰብ ድማ እዩ ኣዕብዩና ክብርታትና ድማ ተወራርስቲ እዮም። ኣብ ታሪክና ማሕላን ቃልን ኪንዮ ብዘረባ ብግብሪ ብደም ዋጋ ክኽፈሉ ድማ ርኢና መስዋእቲ ዝበሃል ካልእ መዳርግቲ ዘይብሉ ዋጋ ነቲ ግብሪ ቃል ነቲ ቃል ድማ ግብሪ እናሰነየ ድማ ንዘመናት ዘይጥለም ስለዚ ሃገር ዝተኣትወ ማሕላ ኣሎና። ጋዜጠኛ ዮሴፍ ሃይለማርያም ኣብ ዓንዲ ስድራ ቤት መዕለፊ ንምግባር ብክልቲኦም ስድራ ቤታት ዘድሊ ምርዳእ ምስተገብረ ብዕለት 2/2026 መራሕቲ ሃይማኖት ዓበይቲ ዓድን ወከልቲ ዓድን ኩሉ ስድራ ቤትን ኣብ ዝተረኽብሉ ኣብ መንጎዞም 2 ስድራ ቤታት ናይ ዕርቂ ስነ ስርዓት ተፈፂሙ። ኣብቲ ናይ ዕርቂ ዕለት ፍጻመ ሓደጋ ኣቶ ገብሪ ሂወት ጸጋይ ቤተሰቡ ኣምርሒዩ ኣብ ቅድሚ ስድራ ቤት ነፍሲሄር ፊልሞን ኣሚነ ከተማ ቀሪቡ ነቲ ናይ ዕርቂ መደብ ብጸሎት ዝኸፈቱ ቀሺ በየነ ቀሺ ተኽለ ድማ ተቋፂሮም ምርኻቦም ንፈጣሪ ድሕሪ መምስጋን ስድራ ቤት ምዋቲ ነታ ኣብ ምድሪ ኾነ ኣብ ሰማይ መለክዕ ዘይብላ ምሕረት ምምራፆም መርአያ እምነቶምን ብሃገር ደረጃ ዝግለጽ ኣብነታዊ ቅዱስ ተግበሮምን ምዃኑ ሓቢሮም። ኣብ ዓምዲ ቃል ምሕተት ጋዜጠኛ ዓንዶም ግርማይ ወደረስ ምስ ቀዋሚት ኣምባሳደር ኤርትራ ኣብ ውድብ ሕብራት ሃገራት ወይዘሮ ሶፊያ ተስፋ ማርያም ናይ ዝተኻየደ ርክብ ካልኣይ ክፋል ኣቕሪቡሎ። 20 ዝኽሪ ሰማዕታት ኣብ ዝተፈላለዩ ሃገራት ብዝርከብ ማሕበረኮም ኤርትራውያን ተዘኪራ ውዒላ። ብጋዜጠኛ ኣስማ ዓብደላ ሳልሕ ኣብ እትዳሎ ዓምዲ ሜን ሆናዊ ህናክ ፓትሪክ ፕሩት ዝተባህለ ተምሃራይ ካብ 270 ኮሌጃት ኣብተን 264 ተቐባልነት ከም ዝረኸበ ተገሊጹ። ኣብ ደቡብ ኮርያ ዋጋ ምረቕ ስጋ ናይ ከልቢ ብዕፅፊ ከም ዝነሃረ ተሓቢሩ። ተመራመርቲ ኣብ ኒው ጊኒ ብእግሩ ዝንቀሳቐስ ሓድሽ ዓሌት ዓሳ ነባሪ ከም ዝረኸቡ ኣፍሊጦም። ክለብ ሃገሩ ንምድጋፍ ካብ ኣርጀንቲና ናብ ኣሜሪካ ብብሽክለታ ዝጓዓዝ ዘሎ መንእሰይ ኣቐልቦ ማሕበራዊ ማዕከናት ስሒቡ። ጋዜጠኛ ሃጅር ሓመድ ኣብ ዓምዲ ኣልኡስራ ዝተፈላለዩ ስድራ ቤት ጠቀስ ትሕሶታት ኣቕሪባኣላ። ብጋዜጠኛ ሱሌማን ኣሕመድ ኣብ ዝዳሎ ዓምዲ ጥዕና ዮጋ ሽምግልና ምስ ጥዕና ዝብል ትሕዝቶ ቀሪቡ። 21 ሰነ ኣህጉራዊ መዓልቲ ዮጋ እዩ። ሎም ዓመት ዮጋ ሽምግልና ምስ ጥዕና ብዝብል ቴማ ንመበል 12 ግዜኡ ተዘኪሩ። ዮጋ ብዕድመ ይኹን ምንነት ብእምነት ይኹን ዓሌት ከምኡውን ናይ ስንክልና ኣፈላላይ ዘይፈጥር ዓይነት ምውስዋስ ኣካላት እዩ። ብስትንፋስ ትዛረቦ ብልብኻ ትርድኦ ብመንፈስካ እትተግብሮ ኣህጉራዊ ቋንቋ ብምዃኑ ብዓለም ደረጃ ሓያሎ ሰዓብቲ እናረኸበ ይመጽእ ኣሎ። ዮጋ ኣካላዊ ኣእምሮኣውን መንፈሳውን ልምምዳት ዝሓቆፈ ልዕሊ 5,000 ዓመት ዕድመ ዘለዎ ንፈለማ እዋን ኣብ ሃገር ህንዲ ዝተኣታተወ ልምምድ እዩ። ኣብዚ ግዜ እዚ ንኣካላዊ ኣቃውማ ወይ ድማ ኣሰናስ ንምቁፅጻር ስርዓት ስንፋስ ማለት ፕራናያማ ከምኡውን ንምሕያልን ምምሕያሽን ምትዕፀፍ ኣካላት ንምእላይን ምንካይን ወጥሪ ንምሕያል መላእ ጥዕና ኣጠቓሊሉ ዝካየድ ኩለንትናዊ ምውስዋስ ኣካላት ኮይኑ ይርከብ። ብሚርያም ኣብርሃም ኣብ ዝዳሎ ዓምዲ ትንታነ ዜና ኣብዚ እዋን እዚ ኣሜሪካን ኢራንን ስምምዕ ሰላም ኢራን ኣሜሪካ ይዕወዶ ይኸውን ኣብ ሓደ ተስፉ ናይ ሰላም መድረኽን ዝርከባ ዘለዋ። ክልቲአን ሃገራት ብመንጎኛነት ቀጠርን ፓኪስታንን ተሓጊዘን ኣብ ሓደ ኣተባባዕ ዝኾነ ምዕባለ ከም ዝበጽሓ ብዙሓት ተንተንቲ ፖለቲካ ዓለምና ይገልጽ ኣለዉ። ኣሜሪካ ነቲ ኣብ ልዕሊ ኢራን ዓወት ከይመዝገበት ትርሕርሖ ዘይትመስል ዝነበረት ኩናት ኣብዚ ሕጂ እዋን ናብ ጣውላ ኣቕሪባ ኣብ መደምደምታ ንምብፅሑ ክትፅዕር ኢና ንዕዘባ ዘለና። ከም ዝፍለጥ እቲ ንኣሜሪካ ብቢልዮናት ዶላር ዝግመት ክሳራ ዘውረደላ ኩናት ንኢራን ከም ሓንቲ ተፈራሒት ሃገር ንክትቁፀርን ኣብ ዓለም እውን ሓይላ ንኽተመስክርን ኣኽኢልዋ እዩ። ብኻልእ ወገን እቲ ኣብ ልዕሊኣ ብእስራኤል

ኤለን ኣሜሪካን ዝተወልዐ ኩናት ብሳላ ኣዝዩ ዝተረቐቐ ሜልኣን ፍሉይ ቅዲ ኩናታን ኣቐዲማ ክትረኽቦም ዘይከኣለት ድሌታታ ንኽትረክብ ዘኽኣላዩ ዝመስል ተጠቒሱ። ጋዜጠኛ ኣብርሃም ዘርአ ወዲ ሃለቃ ዘቕረቦ ሪፖርታጅ ዑደት ኣባላት ባይቶ ዞባ ማእከል ናብ ዲጋ ቶከር ይጸንሐና። ብ23 ሰነ ኣባላት ባይቶ ዞባ ማእከል ናብቲ ኣብእኑ ዞባ ስረጭቓ ተደኪኑ ዝርከብ ሓድሽ መመጨው ማዕከን ዲጋ ቶኮር ዑደት ኣካይዶም ንህንፃዊ ስራሕቱ ድማ ተዘዋዊሮም ተዓዚቦም። እቶም ኣባላት ኣብቲ ቦታ ተዋፊሮም ንዝሃንፁ ዘለዉ ኣባላት ፕሮጀክት ዓድህሎን ሓይልታት ምክልኻልን ናይ ምስሕ እንግዶትን ምዝርጋዕን መደብ ብምውዳብ ዕውት ንጥፈት ኣካይዶም። እቶም ዑደተኛታት ፈለማ ከም ምምሕዳር ከባቢ ዳዕሮ ነቲ 4.5 ዝንውሓቱ ብማእከል ጎቦታት ተጠዋብዩ ናብቲ ዲጋ ዘእቱ ሓድሽ ናይ ሓመድ ፅርግያን 12 ሜትሮ ዝንውሓቱ ዓብ ቢንቶን ብኣንክሮ ተዘዋዊሮም ተዓዚቦም። ብድሕሪ እዚ ኣባላት ባይቶ ዞባ ማእከል ነቲ ኣብ ምዝዛም በፂሑ ዘሎ ህንፀት ሓድሽ መመንጨዊ ማዕከን ዲጋ ተኮርን ትሕተ ባይታዊ ማዩን ብደቂቕ ተዓዚቦምን ብኽኢላታት ድማ መብርሂ ተዋሂብዎምን። ኣብቲ ኣጋጣሚ ንብዙሓት ኣባላት ባይቶ ዞባ ማእከል ፀገም ማይ ንምፍታሕ ኣብ ዝሰላሰል ዘሎ ልምዓታዊ መደባት ዲጋ ቶኮር እንታይ ከም ዝተዓዘቡ ኣብ ዝተወከስናሉ ሰራዊትናን ፕሮጀክት ዓድሃሎን ተዋሃይዱ ማይን ፀባን ብምዃን ኣብዚ ሃገር ንዝፍፀም ዘሎ ቅያን ተኣምራትን ናይ ልምዓት መደባት መጊሶም ሽሻዮም ሒዞም ናብቶም ንመሬት ከም ድሌቶም ዝኸሓሕሉ ጀጋኑ ህንፀት ምብፅሖም ኩርዓት ከም ዝስምዖም ብምሕባር ነቶም ኣብዚ ስራሕ ዝቃለሱ ዘለዉ ሰራዊት ልምዓት ምትብባዕን ኣጆኹም ምባልን ዓብ ስንቂ ምዃኑ ገሊፆም። ብሽሞንዲ ዕባ ሚካኤል ኣብ ዝዳሎ ዓንዲ ማደር ጀጋኑ ግፍዒ 3 ዓድታት ደቂ ድግና ቀሪባኣላ። ሰራዊት ፀላኢ ህዝቢ ምብስባስ ብጉላ ስለ ዝጀመረ ነበርቲ ተረኣምንን ተኸታን ሃዲሞም ነብሶም ክድሕኑ ንእሽጡ ዕድል ረኺቦም እዮም። እንተኾነ እቲ ኩሉ ጓሳን ሓረስታይን ንምዕራብ ገጹ በሪሩ ምስ ወፀ ብዙሕ ምጉሱ ቓል ኣጋጢምዎ። ኣብ ዓድታት ወረዳ ጉሕጫዓ፣ ወረዳ ኣፈልባን፣ ከባቢታት ዓረዛን ፋሕ ብምባል ክሳብ ወፍሪ ፀላኢ ደው ዝብል ኣብ ቤተ ዘመድ ተዓቒብዩ ቐኒው። እተን ዝተፈናቐላ ስድራ ቤታት ካብ ገዛውተን ክብገሳን ከለዋ ብሃንደበት በሪረን ኣእጋረን ብዝመርሐን ስለ ዝወፃ ኣዲ ህፃናት ደቂ ሒዛ በይና ጓሳ በይኑ ኣቦ ኩነታትን ደሃይን ዓዲ ክገብር ካብ ከባቢ ዓዲ ከይረሓቐ ወሰን ወሰን ዕንክሊል ክብል ንሓድሕደን ፋሕፋሕ ኢለን ተፈላለየን ቀኒያ። ግን እዘን ዝተጠቕሳ ከባቢታትን ከመን ዝኣመሰላ ካልኦት ወረዳታትን ነቲ ኣብተን 3 ዓድታት ዘጋጠመ ድንገት በቲ ንሰማይ ዝዓረገ ብርቱዕ ትኪ ቀልጢፉ ወረ በፂሕወን ስለ ዝፅንሐ ነቲ ካብ ጉላ ተኸታን ተርኣምነን ዝተፈናቐለ ህዝቢ ዓቕመን ዘፍቅዶ ኩሉ ደገፍ ገይረናሉ። እተን ዝተፈናቐላ ስድራ ቤታት ንዓድታተን ክምልሳ ኣብ ዝወሰናሉ ዳሕራይ ግዜ እውን ፀላኢ ካብ ድባርዋ ተበጊሱ ብዓዲ በዝሓንስ ኣቢሉ ናብ ዘመር ወፊሩ ኣንጻር ተገደልቲ ውግእ ስለ ዝኸፈተ ተወሳኺ ስጋኣት ፈጢሩ ነይሩ። ምክንያቱ ኣብቲ ናብ ከባቢ ዘመር ዝገበረ ወፍሩን 20 ገዛውቲ ብሓዊ ሃሚኸዩ። ካብኡ እውን ጥሪት እንስሳታትን ስለ ዝዘረፈን ንብረት ስለ ዘዕንወን ካብኡ ዝተፈናቐለ ህዝቢ ምስ ነበርቲ ዓድታት ተኸታን ከባቢኣን ካብቲ ዝተዓቐበሉ ዓድታት ናብ ዓድታተን ክምለሳ ውሕስነት ኣይነበረንን። ብዛዕባአን ዝጠበቕ መንግስቲ ተሳኢኑ ክሳብ ኣብ ቆላ ሰራይ ፋሕ ስለ ዝበላ ንኸቢድ ፀገም ተቓሊዐን። መብራህቶም ገብሪ ህይወት ህዝባዊ ርክባት ሚኒስትሪ ሕርሻ ዘዋጋሽ ባርካ ዘዳለዎ ሳልሳይ ክፋል ካብ ደብሪ ናብ ገድሊ ቀሪባኣላ። ዝመርሐና ሰብ ኣይነበረን፣ ባዕልና ንባዕልና ኢና ንውሃድ ዝነበርና። ኣብዚ ኸድናዮ ኣብ ከምዚ ቦታ ተረኸቡ ዝብል ጥረ መልእኽቲ ጥራዩ ኣብ በቦትኡ ብዝፀንሑና ተጋደልቲ ዝንገረና ነይሩ። ብዝኾነ ጉዕዞና ከምዚ ኮይኑ ኣብ ሓላይ ምስ በፃሕና እውን ካብን ናብን ነይርዎ እዩ። ኣብ መወዳእታ ከዓ ተጋደልቲ ተጋደሎ ሓርነት ኤርትራ ብሩባ ሓዳስ ገይሮም ሒዞሙና ሳሕል ኣምርሑ። ካብ ብዙሕ ቦታታት ዝተኣኻኸብና 180 ኣባፅሕ መንእሰያት ነበርና። ጉዕዞ ተተሓሒዝናዮ ወንን ስነትን ድማ ኣሎ። ሓያል ሃሩር ዝነበሮ ኣዝዩ ፅንኩር ጉዕዞ እዩ ዝነበረ። ነዊሕ ናይ እግሪ ጉዕዞ ጥሜት ፅምአን ድኻመን ዝተሓዋወሶ ኩነታት በዲህና ከዓ ድሕሪ ሓያሎ መዓልትታት ኣብ ሳሕል በፂሕና ኣብ ዓራግ ድማ ኣቲና። ኣብኡ ዓሪፍና ኣብ ዓራግ ከም እንዕለም ተገሊጹና። ግቡእ ተዕሊም ወሲድና ከዓ ተወዚዕና። ኣነ ካብቶም ኮማንዶ ክዕለሙ ዝተመርፁ ተዓለምቲ ሓደ ኮይነ ንኣዋርሒ ዝቐጸለ ኮማንዶ ሰልጢና ከዓ ተዓሊምና ወዳና። ድሕሪኡ ኣብ መሰርዕ ተጋድሎ ሓርነት ኤርትራ ተወዚዕና።
ኣብ ተዋጋኣ ሰራዊት ኣሃዱ ሓይሊ 171 ካልኣይ ጋንታ ቀዳ

ክሰርዕ ማለት መስርዕ ወዳሂለ ተመዲበ ድማ ቃልሰይ ፈሊመዮ ኣብ ጉዕዞ ቃልሲ ኣብ ዝበዝሐ ኣካይዳታት መሪሕነት ውድብ ተጋድሎ ሓርነት ኤርትራ ፀገማት ከም ዘሎ እናተሰወጠና መፅዩ ነፍሲ ወከፍ ተገዳላይ ሃገሩ ሓራ ከውፅእ ህዝቡ ካብ መግዛእታ ውጭ ኮና ከገላግል ዩ በረኻ ወፅኡ ብሓቂ ተገዳላይ ንጹህ እዩ ምስ ሃገራዊ ስምዒቱ ዘይሳነን ናይ ቃልሱ ወኒ ዝፈታተንን ኣካይዳታት ናይቲ ውድብ ኣይቅበሎን ነይሩ ኣብ ዓምዲ ንቑሕ ደመና ምስ ሰብ ከልኻ ፅምዋ ኣብ ትሕቲ ዝብል ምስጢር ነካፍሎ ንመን ኣሉታዊ ሳዕብን ፅምዋ ካብ ፅምዋ ንምግልጋል ፅምዋን ባሕታውነትን ተዳሲሶም ይርከቡ ፅምዋ ኣብ ዝተፈላለየ ባህሊ ወይ ሕብረተሰብ ዝተፈላለየ ትርጉምን ፅልዋ እዩ ዘለዎ ኣብ ምብረቓዊ ዓለም በይንኻ ናይ ምዃንን ምስትንታንን ባህሊ ስለ ዘሎ ፅምዋ ዝተፈለየ ትርጉምን ፅልዋን እዩ ዘለዎ ኣብ ሕብረተሰብና እውን በይንኻ ኾንካ ናይ ምሕሳብን ግልል ኢልካ ናይ ምስትንታንን ባህልን ልምድን ስለ ዘሎ ፅምዋ ኣይንፀለአን ኢና ፅምዋ ኣብ ምዕረባዊ ወይ ንዕኡ ዝመሳሰል ባህሊ ዘለዎ ሕብረተሰብ ብሕትውና እዩ ዝበሃል በይንኻ ኾንካ ብዛዕባ ሕሉፍ ህይወትካ መጻኢኻ ምስ ተፈጥሮ ዘሎካ ርክብ ምስ ኣእምሮኻ ዘሎካ ምውሃድን ካልእን እተሰላሰለሉ እዋንካ እዩ እዚ ናይ ባሕታውነት ግዜን ቦታን ፈሊኻ ዝግበር ንጥፈት እዩ ኣእምሮና ብዝተፈላለየ ኩነታት ፀቕጢ ምስ ዝበዝሖ ትርጉም ህይወት ምስ ዝደናገረና ካብቲ ክነብረሉ ዝሓሰብና መትክላትን ውጥናትን ተፈንቲትና ምስ ንፀንሕ ወዘተ ናብ መስመርና ክንምለስ ዝሕግዝ መስርሕ እዩ ሰላም ኣእምሮ ካብ ዘዕብዩ ፍቱን መገድታት እውን እዩ ይኹን እምበር ትርጉሙን ኣገዳስነቱን ተረዲእካ ምስ ዘይትግበር እዚ ንብሎ ዘለና ጥቕሚ ክንረኽቦ ኣይንኽእልን ኢና ይርከቦ ኣብ ዓምዲ ሰምራ ጅህድ ድሕነት መግቢ ንምሕላው ዘኽእሉ ሜታታት ቀዳማይ ክፋል ትሕዝቶ ይፀንሓና ኣብ ዓምዲ ወቕፋ ፈንያ ህቡባት ስነ ጥበባውያን ኣብ ዓውዶም ዘረጋግፅዎ ዓወታትን ተዳሲሱ ይርከብ ብጋዜጠኛ ማሕሙድ ዓብደላ ብኪፉ ሓብ ዝዳሎ ኣብ ዓምዲ ሸባብያት ትሕዝቶ ዝኽረሓበን ይፀንሓና ብሱራፍኤል ተስፋ ብሮኽ ዝዳሎ ኣብ ዓምዲ ኩርናዕ ተምሃሮ ምህዞ ናይ ዘውትርቲ መጓዓዝቲ ደቂ ሰብ ነብሰ ምፍላጥ ቅድሚ ሰባ ምውራድና ዝብሉ ዛዕባታት ከምኡ ድማ ጥቕሲ ዝሰሙን እዚ ቀሪቦም ይፀንሑና ኣብ ዓምዲ ፍረ ፃዕሪ ንልምዓት ተምሪ ኣብ ሃገርና ብዝምልከት ኣብ ሚኒስትሪ ሕርሻ ወሃሃዲ ፕሮጀክት ልምዓት ተምሪ ኣቶ ሙሴ ፍቓዱ ዝሃቦ ሓበሬታ ቀሪቡሎ ኣብ ዓምዲ ሸባብ ንዝ ዓምዲ ሕቶ ሸባብ ብቁጥዐ ኣምዑት ወይ ማዓናጡ ዝሰቐ ሓታቲ ካብ ዝጅምረኒ ከባቢ 3ለስተ ዓመት ኣቢሉ ይኸውን እዩ ኣብ ዝኾነ ቦታ ይኹን ገዛ ከይደ ንክምገብ ኣዝየ ሽገር ብዝብል ንዘቕርቦ ብኣመኻሪ ኣብ ገለ ሰባት ኣብ ፀባ ዝርከብ ፍራክቶስ ዝተባሃለ ትሕዝቶ ብመዓናጥኦም ተመፅኡ ክሓልፍ ስለ ዘይክእል ፀባ ኣብ ዝሰትኢሉ ውፃት ይርአ ኣብ ስጋ እውን እንተኾነ ግሉተን ዝተባሃለ ፕሮቲን ብመዓናጡ ተመፅኡ ክሓልፍ ስለ ዘይክእል ውፃኣት ከስዕበሎም ይርአ ስለዚ ብልክዕ ናይ ምሕቃቕ መግቢ ፀገም ድዩ ኣይኮነን ብሰብ ሞያ ጥራዩ ክረጋገፀልና ዝኽእል ኣብ ዝሓፈሻዊ ሓበሬታ ዳ እምበር ጥልቕ ኢልና ክንዛረብ ስለ ዘይንኽእል ሕጂ እውን እንተኾነ ዳንኤል ኣብ ሓደ ሆስፒታል ብምኻድ ግቦ ምክትታል ክትገብረ ዝመኽረካ ምክንያቱ ትካላት ጥዕና ምቅያር ከም ሓድሽ ስለ እትርአ ፀገምካ ብቐሊሉ ንኽፍወስ ከሸግር ይኽእል እዩ ኣብ ሓንቲ ትካል ጥዕና ምስ እትኸይድ ግና ኣቐዲሙ ዝረኣየካ ሓኪም እኳ እንተዘይረኸብካዮ ሕሉፍ ታሪክ ኣብ ካርድ ስለ ዝፅሓፍ እቲ ቐፂሉ ዝርእካ ሓኪም ካብኡ ተበጊሱ ክቐፅል ይኽእል ዘድሊ መርመራታት ብምግባር ድማ ንዝለዓለ ሆስፒታል ምኻድ ከም ዘድሊ እውን ክሕልፈካ ይኽእል ዝርከቦ ምኽርታት ተለጊሱሉሎ ብያቆብ መርሃዊ ጃካብ ዝዳሎ ዓምዲ ተርሙማ ፍቕሪ ዝሓዘለ መቕፃዕቲ ንልቦና ግቡእ ኣጠቃቅማ ሞባይል ተምሃሮ ከምኡ ድማ ዕላል ክልተ ኣሕዋት ይፀንሐና ኣብ ዓምዲ ደቂ ኣንስትዮ ምስ መምህር ሮዚና ምሕረታብ ቂላ ስነ መግቢ ዝተኻየደ ቃለ ምሕተት ሰፊሩሎ ኣብ ዓምዲ ሚን ሁናዊ ሁናክ ግብፃዊ መራሒ ታክሲ ብሓጎስ ዓወት ሃገራዊት ጋንታ ኩዕሶ እግሪ ግብፂ ተፈንጭሑ ታክሲ ምስ ተሰፈርታ ገዲፍዋ ምውፁ ኣብ ማሕበራዊ ሜድያ ኣቐልቦ ስሒቡ ኣገራሚ ስነ ስርዓት ጥምቀት ኣብ ህንዲ ኣብ ሰማንያታት ዕድመ ዝርከብ 177 ኪሎ ሜትር ኣብ ሰዓት ፍጥነት መኪና ክመርሕ ተታሒዙ ከተማ ኡትኬ ጃቪክ ናይ ኣላስካ ን84 መዓልትታት ተኸታታሊ መዓልቲ ብዘይለይቲ ትሕልፈሉ ወቕቲ ከም ዝኣተዋ ተሓቢሩ ኣብ ኦምዶርማን ሱዳን ሞይቱ ተቐቢሩ ድሕሪ ክልተ መዓልቲ ንገዝኡ ከም ዝተመልሰ ተሓቢሩ ኣብ ዓምዲ ዝርዓ ወቕቲ ዛድ ኣብ ዝሓለፉ 35 ዓመታት ኣብ ፅላት ሕርሻ ዝመፁ ምዕባለታት መበል ሳልሳይ ክፋል ቀሪባ ኣላ ኣብ ዓምዲ ውሓታል ጥፍል ንስነ ስርዓት ምዕፃው መዋእለ ህፃናት መካ